14 ሰኒ ነይሩ መጠን ሞት ሓደ እቲ ብደረጃ ሃገር ኣጋጢሙ ዝበልናይ ሓደ መጠን ሞት ኣብ ዞባ ማእከል ዝተዓዘብናዮ ነይሩ ከቢድ መጉዳእቲ 10 ፎክስ መጉዳእቲ 21 ኣብ ንብረት ዝወረደ ዕንወት ድማ 51700 እዩ ኣብ ዞባ ደቡብ ዝነበረ ስታስቲካዊ ፀብጻብ ከምዝሕብሮ ድማ ዝተመዝገበ ቁፅር ሓደጋታት 14 መጠን ሞት ኣይነበረን ከቢድ መጉዳእቲ 1 ፎክስ መጉዳእቲ 5 ኣብ ንብረት ዝወረደ ዕንወት ድማ 17750 ናቕፋ ዝግመት እዩ ናብ ዞባ ዓንሰባ ዝነበረ ስታስቲካዊ ፀብጻብ ምስ ንዕዘቦ ድማ ዝተመዝገበ ቁፅሪ ሓደጋታት 24 ነይሩ መጠን ሞት ኣይነበረን ከቢድ መጉዳእቲ 5 ፎክስ መጉዳእቲ 4 ኣብ ንብረት ዝወረደ ዕንወት ድማ 136800 ናቕፋ ምናልባት ኣብዚ ዝያዳ ኣተክሮ ክንህቦ ዘለና ኣብ ሰሙን እዚ ዝነበረ ስታስቲካዊ ፀብጻብ ዳርጋ ኣብ ብሙሉእን ዞባታትና ምስ ንዕዘቦ ዋላ እኳት መጠን ሞት ዝሓሸ ወይ ድማ ጎዲሉ ካብቲ ቅድሚኡ ዝነበረ ንዕዘቦ እንተለና ኣብ ንብረት ዝወረደሉ ዕንወት ግን ኣብ ብሙሉእን ዞባታትና ብተዛማዲ ንሂሩ ንዕዘቦ ኣለና እዚ ድማ ኣብ ዝሓለፈ ክልተ ሰሙን ዝተዓዘብናዮም ሓደጋታት ክሳብ ክንደይ ኣዕነውቲ ሓደጋታት ምንባሮም ከረዳእና ዝኽእል ኣብነት እዩ ናብ ዞባ ጋሽ ባርካ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 34 መጠን ሞት ኣይነበረን ከቢድ መጉዳእቲ 8 ፎኪስ መጉዳእቲ 14 ኣብ ንብረት ዝወረደ ዕንወት ድማ 231850 ናቕፋ ዝግመት እዩ ናብ ዞባ ሰሜናዊ ቀይሕ ባሕሪ እንተሰጊርና ድማ ዝተመዝገበ ቁፅሪ ሓደጋታት 14 መጠን ሞት ከቢድ መጉዳእቲ ኣይነበረን ፎኪስ መጉዳእቲ 8 ኣብ ንብረት ዝወረደ ዕንወት ድማ 147500 ናቕፋ ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ ዝተመዝገበ ሓደጋን ሳዕቤናቱን የለን።

0: ዝብል ስታስቲካዊ ፀብፃቢና ተቐቢልና ዘለና ናብ ጠንቅታት ሓደጋ ምስ ንሰግር ብዚ ኣገባብ ንድሕሪት ምምላስ 19 ምስተሰቲኻ መኪና ብምምራሕ ዘጋጠመ ሓደጋ ድማ 15 ቀዳምነት ዘይምሃብ 31 ሓደገኛ ኣመራርሓ 22 ርሕቐትካ ዘይምሕላው 24 ንኣጋር ቀዳምነት ዘይምሃብ ድማ 18 ሓደጋታት ዝኽተሉ ጠንቅታት ነይሮም። ኣብ ዝሓለፈ 2 ሰሙን ን10 መዓልቲ ዝቐፀለ ልዕሊ 300 ኣባላት ፖሊስ ትራፊክን ኣብ ኩለ መደብራት ዝተዋፅኦ ኣባላት ፖሊስን ዝተሳተፎ ሓደጋ ኣልቦ ሰሙን ተባሂሉ ዝግለጽ ኣብ ነፍሲ ወከፍ 3 ወርሒ ዝካየድ ንጥፈት ኣሎ። 10 መዓልቲ ኣባላት ፖሊስ ትራፊክ ከምኡውን ኣብ መደብራት ዝርከቡ ኣባላት ፖሊስ ናብ ጎደናታት ብምውፃእ ንህዝቢ ኣብ መምሃርን ነቲ ዘሎ ጥሕሰታት ኣብ ምንካይን ልዑል ተራ ምፅዋት እዮም ቀንዮም። ኣብዝ ሓለፈ 10 መዓልትታት ኣብ ዝወፅሉ እዋን ኣብ ጎደናታት ኣብ ዝረኸብዎ ጥሕሰታት እንታይ እዩ ዝመስል ዝገልፅ ስታስቲካዊ ፀብፃ እውን ሒዘልኩም መፅ ኣለኹ። ኣብ ዝተጠቕሰ 10 መዓልቲ ጥራይ ዝነበረ ስታስቲካዊ ፀብፃብ ምስ ንዕዘቦ ብመኪና ዝተፈፀመ ጥሕሰት 4467 ብሞቶ ዝተፈፀመ ጥሕሰት 18 ባተሪ ዝተገጥመለን ብሽክለታ 130 ብብሽክለታ ዝተፈፀመ ጥሕሰት ምስ ንዕዘቦ ድማ 8765 ዓረብያ ፈረስ ዝፈፀሞ ጥሕሰት ድማ 24 ብጠቕላላ ድምር ክንሪኦም ከለና 15186 ዝግመት ጥሕሰታት እዩ ኣብ ውሽጢ 10 መዓልቲ ተፈፂሙ። እዚ ድማ ክሳብ ክንደይ ጉዕዞና ወይ ድማ ትራፊካዊ ጉዕዞና ክሳብ ክንደይ ሓደገኛ ምዃኑ ዘረዳእና ሓደ ስታስቲካዊ ፀብፃብ እዩ። ክንዳ ዕፅፈ ዝኸውን ናይ ዝውን ብምእራም ዝተሓልፈሎ ኣብዚ ከም እንዕዘቦ ዘለና ልዕሊ ፍርቂ ካብቲ ተፈፀመ ጥሕሰታት ብብሽክለታታት ዝተፈፀመ ጥሕሰታት እዩ ነይሩ። ስለዚ ብሽክለታታት ክሳዕ ክንደይ ሓደገኛታት እናኾና ይኸዳ ከም ዘለዋ ክሳዕ ክንደይ ብብሽክለታት ዝፍፀም ዘሎ ጥሕሰታት እናዓበየ ይኸይዳሎ ድማ እዚ ረኺብናዮ ዘለና ኣብ ውሽጢ 10 መዓልቲ ረኺብናዮ ዘለና ስታስቲካዊ ፀብፃብ ገለ መረዳእታ ክህበና ክኢል ኣሎ። ስለዚ ምዝ ፀብፃብ ኣተኣሳሲረ ድማ ምስ ኣባላት ፖሊስ ትራፊክ ዝገበርክዎ ዕላል ኣሎ ተኸታቲልና ንበለ
1: ብቐፃሊ ኣብ 3 ወርሒ ነካይዶ ስራሕ እዩ። ኣብቲ ሓደጋ ንምክልኻል ዝብል ዕላማ ሕዝና ንኸይድ ስለ ዝኾና ኸዓ በዚ ኸዓ ነቲ ሓደጋ ከም ዝቕንሶ ርኢ መልሲ ይህበና ኣሎ ማለት እዩ። ስራሕ ምስ ተፈረሲ ክንደይ ዓይነት ጥሕሰታት ተታሒዙ ክንደይ ዓይነት ሓደጋታት ክጎዲሉ ብርኢ ኣብቲ ሓደጋ ጉድለት ትንሃና ስታትስቲክስ ይሕብረና ማለት እዩ። እቲ ንፅፈታት ስራሕ እዚ ኣገዳሲ እዩ። ዋላ ብቐፃል ብ ካልእ ተወሳኺ እንተትካየድ እውን እዚ ሓጋዚ ንዓና ኣብ ሓደጋ ምክልኻል ማለት እዩ። ኣብዚ 10 ምዕልቲ ንብሎ ዘለና እዚ መኪና ጥራይ ተሽከርከርቲ 4467 ከሲስና ናይ ኩሉ ዝምር ማለት እዩ። እዚአን ማኪና ጥራይ ሞቶ ምስ ቻርጀር እናንሓስበን ግድን ቀዳማይ ምርሕፍቓት ደረጃ ክሕዙ ስለ ዘለዎም እተን ቻርጀር እውን ታርጋት ሰቐላ ምስ ቀዳማይ ደረጃ ስለትሕሰባ ምስ ሞቶ ስለትሕሰባ 18 ከሲስና ማለት እዩ። ብሽግለታ ቻርጀር ዝገጠማ እዘን ሓደሽቲ መፅአን ዘለዋ ኣብ ብሽግለታ ባትሪ ዝገጠሞዎ ካዚአን 130 ከምትሕዛ ተገይሩ ኣብዚ 10 ምዕልቲ ማለት እዩ። ብሽግለታ ተራ ብሽግለታ 8765 ተትሒዘ ኣብዚ 10 ምዕልቲ እዚ እዚአን ብጭቡጥ ተተሓዛ ዝተኸሳ ኣብ መደበራት ተተሓዛ ኣብ ፖሊስ ትራፊክ ኹን ኣብ መደበራት ዳሓዝናየን እዩ። ካልእ ቮልቮላ ከም ቀሊል መቕፃዕቲ ጌርና እናሓስቦ ከባቢ 7782 ቮልቮላ መሊቑ ኣብ መደበራትናን ኣብ ፖሊስ ትራፊክን ከምትሓዝ ተገይሩ እዚ 10 ምዕልቲ ዝንብላ ኣለና ማለት እዩ። ዓረብያ ፍረስ 24 ከሲስና ጠቕላላ 15186 ኣብዚ 10 ምዕልቲ ሕግታት ትራፊክ ዝፀሓዙ ተኸሲሶም ከም ዝቕፅዑ ተገይሩ። እዚ እጅ ቀሊል ስራሕ ኣይኮነ። ኣብ ካልእ መዓልትታት ክኸመይ ይኸውን እስቲ ፖሊስ ትራፊክ ንሰርሖ። ኣብ 10 ምዕልቲ ክንዚ ዝተኸሰስና እዚ ማዕረ ክንደይ ጥሕሰታት ትፍፀም ኣሎ ኢልካ ትገምጋም ክትበሉ ከለካ ዚ ትራፊክ የብሉን ኢልካ ትኸዶ ንትራፊክ ጥራይ ሓለዋ ጌርካ ንድሕነትካ በዓልካ ሴፍቲ ደይ ምግባር ኣብዚ 10 ምዕልቲ ክንዲ ዝኸሰስና ኣብቲ ካልእ መዓልትታት ከ ፖሊስ ትራፊክ ብዓሙ ማእልያ ደይብሉ ከስስ እንታ ኣለዎ ንዚ ክትሪኦ ከለካ ግን ማዕረ ክንደይ ከዓ ጥሒሱ ትኸይድ ኣሎ ትራፊክ ኣሎ ዶ የለን እናበልካ እዚ ሕጂ ንዓና ዓብይ ገምጋም እዩ ኣብቲ ስራሕና ትበልና። ንሕና እንታይ እዩ እቲ ሰብ ንቕሓቱ ሕይሉ ኣጠቃቕማ ኣጋር ኣጠቃቕማ ሽግለታ ሽግለታ ብያ ብያ ትንቀሳቀስ ማኪና ብየን ብየን ክኸይድ ኣለዎ ኣብየናይ ደው ድብል ዘሎ ርሕቆት ሓልዩ ደው ድብል ቀዳምነት ንመን ክህብ ኣለዎ መጠንቀቕታን ማሃርን ምሄርና ንሰደሙን ማእለያ የብሎን እዚ ኩሉ ቀፂዕኻ ንድሕራ ምፅኢካ እዚ 15186 ዝበልናዮ

ክንዲ ፍርቁ ትኸውን ከዓ መጠንቀቕታን ምሃርን ኣስተምህሮ ዝተዋሃቦም ብዙሓት ማእለያት ይብሎም ኣሎ። ሕጂ ንሕና እቲ ንቕሓትና በይና ንብል ዘለና እቲ ሰብ ነቒሑ ኣብ ሕጊ ኣፍልጡ ዝያዳ ንድሕር ዓብዩ ንኣና እቲ ዓብየ ዝሓገዝ እዩ። ኣብ መቕፃዕቲ ይኮነ ንድሕር ሱ ነቑሑ ብየና ይጥቀም ኣበና ይጥቀም ኣበና ይኸይድ እንድሕር ነዚ ኣፍልጦ ዓብዩ ድሕሪ ዋላ ሓንቲ ፀቅም ይብሉ ስራሕ ፖሊስ ትራፊክ ጥራይ ክማ ክስራሕ ይኽእል እዩ። ካብዚኦም ሕጂ እቲ ኣዝዩ ኣሰካፍ ዝበሃል ዘሎ ከባቢ 2200 ቀዳምነት ዘይምሃብ እዚ እጂ ከም ቀሊል ይመስለና ንኣጋር ቀዳምነት ዘይምሃብ ኣሎ፣ ንመኪና ቀዳምነት ዘይምሃብ ኣሎ፣ ንበዓል ሽግለታ ቀዳምነት ዘይምሃብ እዚ ሕጂ ኣብቲ ሓደጋ ኣሸጋሪ ኮይኑና ዘሎ ስጋብ ክንዲ ዝኸሲስናዮም ሕጂ እንታይ ርእካ ማዕረ ክንደይ ቀዳምነት ክህብና ንጥሕስ ከም ዘለና ተሽከርከርቲ ኣዝዩ 2200 ብኸምኡ ትኸሱ ኣሎ በተኣና ቅፅና ዝረኣናዮ ማለት እዩ። ከባቢ 800 ዝኾኑ ከዓ ፍራቻ ዘይምጥቀም ፍራቻ እውን ቀላል ኣይኮነት ንብድሕሪካ ዘሎ ማኪና እጥዎ ኣለኹ ንየማን ወይ ንፀጋም ምርሳዕ ኣሎ እሱ ጂ ቀጥታ ንድሕር ምልክት ደይሓበርካዮ ጠበቕ ክብለካ ሓደጋ ኣጋጥሙ ከባቢ 800 ከሲሱና ነቲ በዓል ተሽከርካር ቀሊል ይመስሎ ፍራቻ ምጥቃም ግን ኣዝዩ ኣገዳሲ ምዃኑ ሓበሬታ ካ ትሕብሩ ዘለካ ንየማን እጥዎ ኣለኹ ወይ ከዓ ንፀጋም ክጥዎ ኣለ እጥንቀቅ እሱ ጂ ወይ ፍጥኖ ትቕንስ ብደለካዮ መፅኢካ ሃንድበት ትዕፀፍ ሞ ኣብዚ ከዓ እትዝኸበት ሓደጋ ይጋጥም እዚ ሕጂ ፍራቻ ዘይገብሩ ከዓ ከባቢ 800 ከባቢ 600 ከዓ ቤልቲ መቐነት ዘይምጥቀም ማለት እዩ። እዚኣ ተዓባይ ንህይወትና ድሕንነት እያ ተወዝሑ ሓደጋ ዘጋጥሞም መቐነት ገይሩ ፀንሐን መቐነት ካይገበረ ፀንሐን ኣብቲ ውፅኢ ትፈላለ ኣብቲ ሓደጋ ዝመፅ ሲ እቲ መቐነት ዝገበረ ዝያዳ ሂወቱ ድሕን መቐነት ዘይብሉ እንተኮይኑ ግን ንሞት ወይ ከዓ ንከቢድ ሓደጋ ወይ ከቢድ ኣካል ጎደሎ ይትኸውን ገለ ሓደጋ እንድሕር ገጢሙዎ እዚ እታ መቐነት ማዕርኸ እንደይ ውሕስነት ኣለዎ ዋላ በዕሎም እውን ገልፅዎ እዮም እቶም ሓደጋ ጋጠሞም ኣብዚ ክነግሮ ከሎ መቐነት ምግባር እዚ ማዕርኸ እንደይ ጥቕሚ ከም ዘለዎ ንዕና ቀሊል መስለና እምበሪ ዓባይ ሂወት እያ ተድሐኒ ኣብ ሓደጋ ምስ ገጠምኒ ስታ መቐነት ስለ ዝገበርኩ ሂወተይ ድሕነ ብሉካ እቲ መቐነት ዘይተጠቕማ መቐነት ስለ ዘይገበርኩ ካነ ጢራ ውፅኣት እንታ ማኪና ከቢድ ሓደጋ ጋጢምና ካልእ 530 እንትኾኑ ብኩልኩል ቦታ ናይ ሽግለታ ክልኩል ናይ ማኪና ክልኩል ኩሉ ነዚ እንዳፈለጥካ ግን ትክልካ መጠኸ እዚ ሕጂ 530 ታቤላ ጥሒሶም ዝኸዱ ቀሊል ኣይኮነም ክትሪኦ ከላ እንዳረእካ ታቤላ ነዚ እንዳረእካ ጥሒሱ ዝኸይሲ እንታይ ክትብሎ ትኽእል ማለት እዩ። ማዕረኽ እንደይ ሸለልትነት ኣለና ኣብ ገሊኡ ክትሪኦ ከለካ ማራዩ ዘገርመካ ማለት እዩ። ነዚ ታቤላታት ጥሒሶም ትኸዱ ካልእ ምስኡ ትኸይድ ምልክታት ትራፊክ ዘይምክበራ ንኣብነት ዜብራ እንታይ እያ ትሕብረካ ዘላ ንኣጋር ቀዳምነት ሃብ ንሰግር ሰብ ቀዳምነት ሃብ ትብል ብጫ ላይን ኣሎ እዚ ጥቡቅ ብጫ ላይን ኣይርገፅን እዩ ክልዮም ጥሒሶሞ ከምዚ ኢሎም ዕፀፉ ልክዕ ከማርሸበ ድዩ ሕጂ ነዚ ምልክታት ዝጣሓስኻ ከባቢ 320 ነይሮምና ቀሊል ኣይኮነን ዝጣሓስ ዘሎ ብሽግለታ እንታይ ለካ 8765 እዞም ኩለን እዚአን ምልክታት ትራፊክ ደይክበረ እንታ ኮይና 8765 ቀሊል ኣይኮነን ተኸሲሰን ዘለዋ ምልክታት ትራፊክ ይኽብሩን እዮም ተጓራቢትካ መኻት ኣሎ ንሓንቲ ሽግለታ 3 ምስቃል ኣሎ ሕጂ ከም ፋንሽን መፅኡ ዘሎ ናይ ዝን ሽግለታ ዝበዝሕ ኣሰካፍ ኮይኑና ዘሎ ብማዕረ 3 ተሰሪዕካ ምኻት ተተሓይስካ ኢድኒ እዚ ብ3 ትኸይድ ሕጊ ሽግለታ ተሰሪዕካ ተተኺልካ ከይድ ዝብል ሕጂ ግን መፅኡ ዘሎ 3-4 ከምዚ ኢልካ እዛ ፅርግያ እዚኣ ንመን ያ ትከውን ነዞም ከምዚኦም እውን ዓበይ ትምህርቲ እዩ ኣብዚ 10 ምዕልቲ ዝሓዝናዮ ዝን ሽግለታ እዚአን 8765 ክትብል ከለካስ ቀሊል ኣይኮነን ንየማን ፍራቻ እንዳብላዓልካስ ትኽልካ ተኣቱ መብራህቲ ግበረላ ትብሎ ብደይ መብራህቲ ምሸት ጠምበለሉ ኣንፃባረቀ ግበሩላ የለን ስጋብ ክንዲ ዝኸሲስካ ስጋብ ክንዲ ዚ ሚዒትካ ገና ፀገም ኮይኑ ዘሎ ናይ ሰብ ሽግለታ ነዚ ዝዓለመ ከዓ ንሕና ብጥብቂ ነዘን ብሽግለታ እዚአን መስመርን ከም ድሕዛ እናግበርና ኢና ክከይድ ዘለና ንኣብነት ርአዮ ካብ ናቕፋውስ ስጋብ ሜዳ ባሓት መስከረም ንብሽግለታ ክልኩል እዩ ነዚ ከማ ንጥሑሶ ኣለና ኣብ ናቕፋውስ ለይቲ ተሓድሮ ኣባላትና ኣብ ሽዳ ተሓድሮ ኣባላትና ለይቲ መፂኦም ትራፊክ ኢለን ኢሎም ነዚ ጎደና ሓድረ ጥሒሶም ክዝብል ኣብ ካልእ ሓለዋ ክንዲንዋፈር ኣብዚ ከማ ፀጊምና ኣሎ

0: እንዳፈለጥካ ዩዘ ሕጂ እዚ ጎደና ንኣፋን ጎደና ሓርነት ካብ ጥንቲ ዝፀንሐ ታቢርላኸ ኣሎ ነዚ ትሒዝና ክከይድ ንደሊ ንሕና ሕጂ እንታይ ና ሓይልና ደሊና ዘለና ጎደና ሓርነት ብምሉ ክትቆርፅ ትኽእል እያ ቆራሪፅካ ትከይድ ትኽእል ብሽግለታ ግን ኣዝዮም ኣሸጊሮምና ዘሎ ዋላ ደፊኦሞ እንትኸዱ ካብ ሰሜን ንምዕራብ ከማን ኩልኩል ደፊእኻ ምኻት የለ ቆሪፅካ ትከይድ ትኽእል ንኣብነት ብኤሪተር ቆሪፅካ ትከይድ ትኽእል ብከባቢ ኢምፖሮ ዘሎ መቁረፂ ቆሪፅካ ትኸይድ ብዓብ ባንኪ ኮመርሻል ባንኪ ዘሎ መቁረፂ ኣሎ ቆሪፆም ክሳካከሩ ይኽእሉ ጎደና ንኣፋም ከምኡ ካብ ትረስ ዘለ ስጋብ ጎደና ኣዳ ሓበሻ ምፃእ ኣብዚ ናይ ፖስቶ ኦፊስ ሕለፎ ንዑ ከረኖቴል ስጋ ኣብ ዝኽልኩል ይትብል ቆራሪፆም ክሰክሩ ይኽእሉ እዮም ነዚ ጥሒስና ንኸይድ ሰባት ግን ማእለ የብለና ጎደና ንኣፋ ብየን ምሽግለጣጣጡ ዋላ ደፊእኻ ከማን ካብ ሰሜን ንምዕራብ ክትከይድ ኣይትኽእል እያ ቆራሪፅካ እንተ ዘይኮይኑ ኣብዚ ዘሎ ቅልስ ሕጂ ማእለያ ድይብሉ እዩ ኣብኡ ተኣሲረ ንድውዕላ ማእለያ የብለኒ ማርሻ በዲ ናይ ሰብ ጎደና ሓርነት ናይ ሰብ መተሓላለፍ እዩ ኣብኡ ሽግለታ ተረቂያ ንተኣሲረ ንውዕላ ጎደና ንኣፋኹም ብየን ይኸይድ ይተኣጋር ብየን ክግልገልተ ዝብ ሽግለታ ኣብ ዝፍቀዶ ቦታ ትገብራ ቦታት ከዓ ኩልኩል እዩ ሽግለታ ስለዚ ዝያዳ ጥሕሰታት ትገጥመና ዘሎ ናይዚ ምሽግለታ ኣገባብ ክሕዛሉ ድሕዛሉ መገዲ እናፃዕርና ንኸይድ ኣለና ኣንፀባራቕ ዘይብላ ምሸት ክዝወር ይብላን መብራህቲ ዘይብላ ክዝወር ይብላን ኣብዚ ዘሎ ቅልስ ኣብዚ ምሳሓዝኒያ ንሕና ሕጂ ኣንፀባራቕን መብራህት እንካይ ግበራ ይነውፀኒኢና ኣብቲ ደገ ግን ትውፅኢቱ እዩ ትርእየና ንቕሕቲ ክሕል ክኽእል ኣለዎ ሰብ ከመውት ኣሎ ብምሽግለታ ሓደጋ በዛሓ ኣሎ ሽግለታ ንድሕር ኣንፀባራቂ ጌርካ ኣሎ መብራህቲ ጌርካ ኣሎ ነቲ በዓል መኪና ድቃሳቀሲ ኣካል ኣሎ ክርያ ይኽእል እዩ ንስኻ ክጥንቀቕ ክኽእል ብፀልማት ግን ከመይ ገይሩ ክርያ እዛ ማኪና እዚኣ ሃንድበት ኣንፀባራቂ ይብላ ሕጂ እቲ ንፀባራቅን ቲ መብራህትን ኣዝዩ ውፅኢታዊ እዩ ስለዚ ሓይልና ኣብ ከምዚ ኢና ንቃለስ ዘለና እዚ ጥሕሰታት ዝፍፀም ዘሎ በቢ ኣንቀፁ እቲ ተፈፂሙ ዘሎ ክትሪኦ ከለካ ቀሊል ኣይኮነን እሞ ከዓ ንፍሉጥ ነገር ኣፍልጠና ገሊኡ እንዳፈለጥና ከለና ገለ እውን ብዘይ ንቕሓት ንክደለና ሞ ኣፍልጠና ዝያታ ክንሕየል ኣነ ግን ፀቂጠ ዝዛረበላ ሕጂ እውን ተህዝብና ክፈልጦ ዘለዎ ካብ ናኣፍ ሃውስ ስጋብ ሜዳ ባሓት መስከረም ንምሽግለታ ኩልኩል ስለተባሃለ እዚ ጠቕላላ ኣይቅረብኒ ዘዊርካ ኹን ደፊእካ ኹን መስቀላዊ መገዲ ክትሰግሩ ንኽእል ኣብዚ ግን ደፊእካ ኹን ዋላ ዘዊርካ ኹን ኩልኩል እዩ ንኸት ጎደና ንቐፋ ካብ ትረስተለ ስጋብ ከረኖትልካ እዚአን ካልካ ተፊእኻ ትኸየድ ነገር የለን በቲ ቆራፅ መገዲ ክንቆርፅ ንኽእል ኢና በቲ ዘይፍቀዶ ንምሽግለታ ክልኩል ትብል ግን እዚ ኣይፍቀድኒ ሕጂ ንኣብነት ካብ ባርኬትካስ ንትረስተለ ተፊእካ ኣብ ጎደና ክትከይድ ኣይፍቀጠካ ኢልኻ ንፀጋም ተዓፂፍካ ብውሽጢ ውሽጢ ጌርና ትረስተለ ክንመፅእ ንኽእል ካብ ሽዳ ንከባቢ ኢምፖር ወይ ማእኸል ከተማ ክነኣቱ እንደሊ ሽግለታ ደፊእና ብጎደና ንኸይድ ከይድና ብሳን ፍራንሲስኮ ጠወይና ብውሽጡ ውሽጢ ጌርና ናብ ደድልየና ቦታ ንብፃሕ እተን ሽግለታኻ ኣብ ደድልየና ቦታ ንዓቅበን እዚአን ብመትከል ብሕጊ ንፍልጥ ኣለና ማለት እዩ
1: ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል እንዳበልኩ ንመላእ ህዝቢ ኤርትራ ምስተጀግና ሓይልታት ምክልኻሉ ድማ ርሑስ በዓል ቅዱስ ዮሃንስ ይምነያ

ሰላምታ ነብፃሕኩም ዝኸበርኩም ተኸታተልቲ መደባት ሞዛይክ ኣብ ዘለኹምሞ ዕዙዝን ልባውን ሰላምታ ነብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ሰሪዕና ሓደ ብሓደ ናባኹም ከነብሎ ኢና። ኣብ ቅንያት በዓል ቅዱስ ዮሃንስ ኢና ዘለና። በዓል ከመይ ሓሊፉ? በዚ ኣጋጣሚ ድማ እንቋዕ ኣብቅዓና እናበልኩን መኽፈቲ መደብና እትኸውን ደርፊ ንዘለናይ ቅንያት ናይ ወደ ኣመት እትገልፅ ጋቢዝናኩም።

ኩራት ተኸታተልትና ትሕዝቶታት መደባት መወዛይኪኹም ትከታተሉ ዘለኹም መደባትና እውን ጌና ቀጻሊ እዩ ዘሎ ኣስዒብና ድማ ኣብ ዞባ ደቡብ ገጽና ዘወሪልና ኣለና ኣብ ድባርባ ማለት እዩ ኣብዚ ዝረኸብናዮ ድማ ሓደ መንእሰይ ኣብ ሞያ ስነ ፅባቃ ናይ ደቂ ኣንስትዮ ዝነጥፍ ዘሎ እዩ ሞያ ስነ ፅባቃ ናይ ደቂ ኣንስትዮ ዝበዝሕ እዋን ብደቂ ኣንስትዮ ጥራይ እዩ ዝነጥፍ ነይሩ ኣብዚ እዋን እዚ ግን ብዙሓት ደቂ ተባዕትዮ ኣብዚ ሞያ እዚ ብምእታው ክሰርሕሉ ይረኣዩ ኣለው እዚ መንእሰይ ድማ ዝተፈላለዩ ናይ ደቂ ኣንስትዮ ናይ ሜክኣብ ይኹን ናይ ፀጉሪ ምቁናን ምሻ ካልእ ናይ ፅፍሪ ምልጋብ ይኹን ዝተፈላለዩ ስራሓት ናይ ደቂ ኣንስትዮ እዩ ዝነጥፍ ዘሎ ከምኡውን ንእሽተይ ትካል ከፊቱ ድማ ብዙሓት መንእሰያት ኣብ ምምሃር ዝርከብ ዘሎ እዩ እዛ ትሕዝቶም ብኣርሲዒባ ክትቀርበልና ክትከታተሉ ብኣኽብሮት ነድመኩም

ኣብ መንጎ ጻዕሪ ሓሳብ ልብን ተፈጥሮኣዊ ተውህቦን ዘሎ ምትእሳር ወትሩን ሓደ ሰብ ካብ ተራ ህይወት ናብ ፍሉይ ናይ ዓወት ጎደና ዘሰጋግር ድልድል እዩ። እዚ ዝቐርብ ዘሎ ታሪክ ብዛዕባ ሓደ ካብ ገጠራት ንኡዞባ ማይምነት ወሊዱ ዝዓበየ ሎሚ ኸኣ ኣብ ከተማ ድባርዋ ናይ ገዛእ ርእሱ ትካል ብምውናን ኣብነት ስራሕን ጻዕርን ዝኸውን ዘሎ መንእሰ እዩ። እዚ መንእሰይ ዝኾነ ይኹን ዘረገጾ ቦታ ዝኾነ ስፍራ ኩሉ መድረኽ ስራሕን ባይታ ጻዕርን እዩ። ንሱ ኣብ ስራሕ ዝኣምን፣ ብስራሕ ዝሓስብ፣ ብስራሕ ዝነብር መንእሰይ እዩ። ንዑ ዕረፍቲ ማለት ስራሕ ምቕያር ወይ ሓድሽ ናይ ፈጠራ ሓሳብ ምፍጣር ማለት እዩ። ኣብ ዝኸዶ ቦታ ዕዒንቱ ንሓደስቲ ዕድላት ወትሩ ክፉታትን ስእልታት ይቐብእ።

0: ጸፍሪ ይቕምቅም ይምሽጥ ጸፍሪ የልግብ ይንቅሽ ብሜካፕ ኣቢልውን ሓድሽ ውቃበ ይምጡ እዞም ኩሎም ሞያታት እዚኣቶም ብሓደ ሰብ ብፍላይ ድማ ብመንእሰይ ወዲ ተባዕታይ ክስርሑን ከለዉ ንቡር ናይ ኣተሓሳስባ ለውጢ ዝሓትት እዩ እንተንዑ ግን እዚ ሞያ ናይ ጾታ ዶብ ይብሉን በዚ ድማ ኣብ ከተማ ድባርዋን ከባቢኣን ፍሉይ ተፈላጥነትን ኣድናቖትን ከም ዝረክብ ገይርዎ ይርከብ ኣፎም መድሃኔ ኣብ ንእዞቦ ማይ ምነዩ ተወሊዱ ዓብዩ ናይ መባእታ ማእከላይ ካልኣይ ደረጃ ትምህርቱ ኣብ ዓዲ ጭጎኖ ዓዲ ባሓይላይ ሞራሮ ዝበሃል ከባቢታት ንእዞቦ ማይ ምነ ትምህርቱ ተኸታቲሉ ምስ ኣዋላት 30 ዙርያ ናብ ሰዋ ብምውራድ ድማ ናይ ሰርቲፊኬት ነጥቢ ረኺቡ ኣብ ማሞስ ብግብርን ክልሲ ሓሳብን ዝተደገፈ ን2 ዓመት ብዓውዲ ስራሕት ዕንጸይቲ ሞያ ቐሲሙ ሎሚ ድማ ኣብ ትካል ሰፍነግ ተመዲቡ ይሰርሕ ኣሎ መደብ ስርሑ ናብ ዝተፈላለዩ ቦታታት እናተንቀሳቐስካ ዝሰላሰል ስለ ዝኾነ ኣፎም ኣብ ዘረገጾ ስፍራ ኣብ ትርፊ ግዜኡ ክሰርሕን ክልወጥን እዩ ዝብገስ
1: ብሓፈሻ ከምዚ ኣነ ተውበ የ ድብል ምክንያቱ ካብ ቅድም ዋላ ፕሮጀክት ኢሎም ኣብ ቤት ትምህርቲ ክእዙና ከለዉ ክሳብ ሰብ ብጭቃ ሰርሐ ድወስደሎም ነይሮም ካልእ ዝተፈላለየ ኣብ ናትና ሕጂ ባህላዊ ስለዝኾነ ካራ ፀሪብካ ትኸይድ ካልእ ነገራ ዝኾነ ነገር ጌርካ ትኸይድ ኣነ ከዓ ብጭቃ ገይረ ሰብ ሰርሐ ድኸደሉ ግዜ ነይሩ ተውበስ ነይሩ እዩ ከምኡ ውን ኣብ ንገብሮ ናእሽ ኮይና ኣጀንዳታት ትፅሕፍ ካልእ ስእልታት ገለ ብጣዕሚ ፈቲ ነረ ዋላ ስእልታት ኣብ ንዋሃበሉ ከዓ ቀዳምነት ተሰርአ ዝሰርሓሉ ዝነበሩ ዩ ተውህቦ ነርኒ ካብ ቅድም ማለት እዩ እግዚኣብሔር መስገን ኩሉ ናይ ፈጣሪ ተውህቦ ነርኒ እዚ ክብለካ ከለኹ ባርቤር እውን ከምኡ ካብ ቅድም ዋላ እቲ መዓልቲ ክስታይ ይግበረሉ ንእሽተይ ከለኹ የ ጀሚር ዮ ብምቕምቃም ነዊሕ ግዜ ገይረሉ ከምኡውን ኣብ ዝሓልሓለ ከም ዝበልኩካ ትርፊ ግዜ ኣብቲ ዝኸድኩ ኣብ ዝኾነ ማለት እዩ ካብ ሰባ ካብ ገዛ ካብቲ መጀመርታ ዝዓበኩሉ ማለት እዩ ዋላ ሰባ ይኹን ኣብ ኣዳሃለ ይኹን ኣብ ሓልሓለ ዝያዳ ይነጥፍ ነይረ
0: ካብ ግዜ ቁልዕነቱ ጀሚሩ ናይ ቅብኣን ስእልን ፍሉይ ተህቦ ነበሮ ንዓለም ብዓይኒ ጥበብ እዩ ዝጥምታ እቲ ኣብ ውሽጡ ዝነበረ ናይ ጥበብ ህያብ ማዕረ ማዕረ ዓመታት ዕድሚኡ ምስ ናዓበየ መጺኡ ካብ ቅብኣታት ጀሚሩ ክሳብ እቲ ፀጉሪ ርእሲ ናይ ምቕምቃም ተራ ስራሕ ንዕኡ ኩሉ ናይ ጥበብ መግለፂታት እዩ ነይሩ ነዚ ሞይኡ ድማ ናብ ዝለዕለ ደረጃ ክብከብሎ ተበጊሱ ነብሲ ወከፍ ዓሚል ናይ ሓጎስ ምስጋና ክምጥወሉን ከሎ ድማ ዓበ ናይ ሞራል ፀዓት ይፈጥረሉ ነይሩ
1: ኣባጋግሳይ ከምዚ ኣብ ገዛውቲ ናይ ደቕምቅም ነረ ብላማን ብመቐስን ማለት እዩ ከምዚ ኩሉ ሰብ ድጅምሮ ማለት እዩ ብላማን ብመቐሲ ነ ጀሚረ ኣብኡ ፅቡቕ ኣብ ገዛውትና ፅቡቕ ክስታይ ረኺበ ፅቡቕ ሰርሕ ነይረ ከምኡ ከዓ ክጅምር ኣለን ኢለ ከዓ ጀሚረ ኣብ ማክኔታ ማለት እዩ ኣብቲ ሹቕ ኣብኡ ጀሚረ ኣብኡ ከዓ ፅቡቕ ክሳ ሒዘ ሰሪሐሉ ናይ ምቕምቃም ማለት እዩ ንእዞባ ማይምነ ኣብ ዓደየ ጀሚረ ዮ ኣብ ማይምነ ድሕሪኡ ከም ዝበልኩ ከዓ ብናይ ሰዋ ኣብ ሰዋ ዝበዝሐ ኣብ ናይ ምክልኻል ማለት ኣብ ሰዋ የ ንጥፈታት ነይረ ካብኡ ምስ መጻኹ ምስ ተመደብኪየ ድሕሪ ማሞስ ምስ ወዳእኪየ ኣብዚ ዝበልኩ ዓዳሃለ ይኹን ኣብ ካልእ ቦታታት ብምላእ ሓልሓለ ይኹን ኣብየ ኣማዕቢለ ዮም ዝያዳ ባርቤር ኮ ዋላ ኣብኡ ፅቡቕ የ ደቕምቅም ነይረ ብዘይቀላዕሊ ማለት እዩ ቅብኣ ከዓ ከም ዝበልኩ ብርሳስ እየ ብዙሕ ነይሩ ዋላ ዳሓን ፅቡቕ ተዘይበልኩ ዳሓን ነረ ብዙሕ ግን ዝጎለን ነይሩ ምክንያቱ ትምህርቲ ኣይነበረን ብተውህቦ ስለ ዝኾነ ተውህቦ ሕጂ ኣሎ ድጎለካ ነገር ብዙሕ ነገር ሕጂ ካብ ተውህቦ ዝተበገሰ ስለ ዝኾነ ግን ትምህርቲ ወሲካሉ ዝያዳ ከም ትዓቢ ግን ኣብዚ ምስ ተምሃርኩ ከዓ ዝያዳ ፈሊጠ ማለት እዩ
0: ኣፎም ናይ ቅብኣን ተቐምቀሙ ንዝመፁ ድማ ቲንታ ናይ ምልካይ ተመክሮ ስለ ዝነበሮ ሜክኣፕ ክገብር ብድፍረት ፈቲኑ ፅቡቕ ግብረ መልሲ ስለ ዘረኸበሉ ከዓ ነቲ ስራሕ ክዕብዮን ብፍልጠት ክድርዖን ወሲኑ ፍልጠቱ ክዕቢ ምስ ዘመናዊ ናይ ውቃበን ፅባቐን ዓለም ክስጉም ብርክት ዝበሉ ዝተፈላለዩ ስልጠናታት ቀሲሙ ሓደስተ ቴክኒካት ክምሃር ብዛዕባ ኬሚካላት ኣጠቃቅማ ፅፍርን ሜክኣብን ዓሚቕ ፍልጠት ከጥሪ ከምኡ ውን ውሕስነትን ፅሬትን ዘለዎ ናይ ምንቃሽ ኣገባብ ክመልኽ ክኢሉ እዚ ኩሉ ፃዕሪ ድማ ካብ ተራ ተህቦ ዘለዎ ሰብ ናብ ብቑዕን ምኩርን በዓል ሞያ ኣስገሮ
1: ብስእሊ ዳሓስ ክበሎ ኣብ ርሳስ ገይረ ኖርማል በዓለ ስኢለ ብድሓን ምፃ ኢለ ቴሌፎን ፅሒፈ ኣብኣ ባርቤር ናይስ ባርቤር ትበሃል ኣብኣ የ ድሰርሕ ነረ ብዛ ትሕትና ኣብኣ ጠቂለን ኣብኣ መፅአን ከዓ ይገብራ ነረን ብጣዕሚ ምሽ ድሓን ይኮ ነሩ ግን ተሰብ ከምዚ ዝበልኩ ሕብረተሰብና ብጣዕሚ ነታ ንእሽተይ ነገር ዓብ ገይሩ ኣቢሉ ዝያዳ ንክትዓቢ ዝጉስጉስ ሰብ እዩ ብፍላይ ድባርዋ ማለት ብጣዕሚ ኣነ ፍረናት እየ ሞዴል ናት እየ ዝብል በቂ ሳሉ እየ ኣብዚ ደረጃ ዝበፅሐ ነቲ ዘለኒ ነቲ ንእሽተይ ነገር ከም ዓብዪ ገይሩ ርዩ ብጣዕሚ ዋላ ንቃሸ እውን ኣብኡ ኮይነ ካሸር ነራ እንዳነቀሽኩ ካብ ስእሊ እንዳረእኹ

ቅድሚ ምምሃረይ ዝሰርሓሉ ዝነበርክ እዩ ብናተን ሞራል ከምዚ ዝበልኩ ከዓ ንምንታይ ደይትውስኸሉ ትምህርቲ ዝያዳ ካብ ዝንላዓል ክትዓቢ ትኽእል ኢኻ ምስ በላንኻ ብናተን ከም ዝበልኩ ከዓ ኣስመራ ከይደ ተማሂረ ኢየሩሳሌም ዘርኣይ ትበሃል መምህረይ ምሂራትኒ ብጣዕሚ ከመስግና ዝደሊ ከም ሓፍተይ ከመደይ ከም ኩሉ ነገር ምሽ ልዕሊ ኩሉ በይነይ ነይረ ወዲ ክምሃር ከለኹ ኣዋልድዮ ነይረን ዝኾነ ንኸይሽርሸር ኢላ ከዓ ብዙሕ ነገራት ንዓቕፎም ወደይ ንዓበዚ ንብረት ኣቐብለኒ ትብለኒ ኣብኡ ንምንታይ ዝኾነ ሽርሸራ ንከይሕድር ንዓይ ኣብኡ ኮይኑ ከዓ በብሓደ እንዳረእኹ ፅቡእ ከዓ ኣብኡ ውፅኢት ኣርአ ብጣዕሚ ተሓጒሰ ሜክኣብን ኩሉ ፉል ሜክኣብ ማለት እዩ ፉል ሜክኣብ ክንብል ከለና ኣብ ጨጉሪ ይኹን ሕብሪ ምልካይ ምቑራፅ ምስፋይ ዝኣመሰለ ኩሉ ነገር ጀል ፅፍሪ ኩሉ ከዓ ናይ ሜክኣብ እግሪ መሕፃብ ገለ ዝተፈላለየ ናይ ቅርፅታት ኩሉ እዚታት ስልጠናታት ወሲደ ናይ 6 ወርሒ ማለት እዩ ንቃሾ ካ ምስኡ ማለት እዩ ሙሉእ እዚ ኣብ ኣስመራ ናይ 6 ወርሒ ኮርስ ወሲደ

0: ኣፎም ካብ ዝቐፂሉ እውን ዝተፈላለዩ ስልጠናታት ቀሲሙ እዩ። ንኡስን ዓብይን ዓውድታት ናይ ዝስራሕ ብዕምቆት ኣፅኒዑ ነቲ ዘለዎ ፍልጠትን ተመክሮን ናብ መጻኢ ወለዶ ከመሓላልፍ ድማ ንዝደለቦ ፍልጠት ንመንእስያት ክካፍልን ብኡ ኣቢሎም ድማ ናይ ስራሕ ዕድልን ናይ ሞያ ተስፋን ክህብ ክኢሉ ክሳብ ሕጂ ሰለስተ ዙርያታት ስልጠናታት ኣቕሲሙ ንመመረቕቲ ኣብቂዑ እዩ። ገና እውን ዝተፈላለዩ ናይ ዝሞያ ኮርሳት ኣብ ምሃብ ይርከብ።
1: ናይ ፔዳጎጂ ክላስ ከዓ ወሲደ ናይ ክልተ ወርሒ ኮርስ ኣብ ኣውሊዕ ቤት ትምህርቲ ኣውሊዕ ፕሮፌሰር ዮሴፍ ናይ ክልተ ወርሒ ኮርስ ምሄርና ብጣዕሚ ፅቡቕ ከዓ ስልጠና ናይ ምህርና ከዓ ወሲደ ማለት እዩ። ተመክሮይ ኣብ ናይ ትምህርቲ ሕጂ ሳልሰይቲ ኮርስ እየ ድምህር ዘለኹ። ቀዳመይቲ ኮርስ ፅቡቕ እዛዚመ ኣብዚኣ ኮይነ እየ ድምህር ነይረ ቁሩብ ምስቲ ኩነታት እቲ ግዜ ምስቲ ምጅማር እቲ ሰባት ከዓ እንዳረእኹ ክፈልጥ ኣሎ ምሻሎ እቲ ሰብ እቲ ህዝቢ ስከመይ ኣሎ ኣብ መሃራ ክርኢ ስለ ደለኒ ኣብዚኣ ጀሚረ 55 ተምሃሮ ከዓ ኣመሪቐ ማለት እዩ። ካልእቲ ኮርስ ከዓ 33 ተምሃሮ ኣመሪቐ። ሕጂ ሳልሰይቲ ኮርስ እዛ ሕጂ ድህባ ደለኹ ከዓ ኣብታ ዝረኣነያታ ገዛ ከይድና እሳ እውን ዝያዳ ከም ዝበልኩ ከዓ ንሽ መጀመርታ መኮርመይ ዝበሃል ሽኦ መሳፍ ቀስ ብቀስ ብስትዮ ማለት እዩ። ሕጂ ንእሽተ ያላ ሕጂ ካብኡን ላዕሊ ዝያዳ ክዓቢ ሞራል ከዓ ኣይኩም ኣይፈለኒ ካብኡን ላዕሊ ክዓቢ ሕጂ ከዓ ከባቢ 60 ዝኮና ተምሃሮ ከዓ ኣለዋን ሕጂ ማለት እዩ። ብሜክኣፕ ኩሉ ከም ዝበልኩካ ፅፍሪ ንቃሾ ኩሉ እየ ደሰልጥኖም እዚ ክልቲኡ ኮርስ ዝህብ ኣለኹ። ብዝያዳ ከዓ ኣሕዋተይ ከዓ እዚኦም ክልተ ኣብዚ ክሰርሕ ዝፀንሐ እሶም ካልኣይ እውን ኣለኒ ሳልሳይ እውን ኣለና ማለት ካልኣይ ንዕኡ ክልቲኦም ንሶም ምሂረ ዮም ኣብዚ ዝያዳ ምሳይ እቲ ኩሉ ሰብ ድርኦም ደሎ ማለት እዩ። ተን ካልእ እውን ኣብ ብዙሕ ስራሓት ቦታታቶም ዝሰርሓ ሰባት ኣለዋ ፅቡቕ ከዳ ኣለዋ እሶም ከዓ ብዝያዳ ከዓ ምሳይ ኮይኖም ከዓ ፅቡቕ ሰርሕ ኣለዉ። ካልእ እውን ከማይ እውን ኣለዉ ኣወዳት እውን ደመረቕኩም ኣብቲ ሞያታት ከዓ ብጣዕሚ ፅቡቕ ከምዚ ስራሕ ስራሕ ካልእ ትርጉም ደየብሉ ከምኡ ከዓ ከመይ ጌርካ ትሰርሕ ከመይ ጌርካ ለውጢ ማለት ስራሕ ማለት ለውጢ እየ ዝብል ኣነ ብናተይ ርድኢት ማለት እዩ። ከመይ ጌርካ ከዓ ሞያ ከዓ ናይ ጓል ናይ ወዲ ከይበልካ ከዓ ክሰርሕ ኣለካ ድብል ሞያ ሞያ እዩ። ብዙሓት እውን ኣወዳት ዳርጋ ዳሓን እዮም ከባቢ 7 ዝበፅሑ ሕጂ ኣብዘን ሰለስትኤን ምሂር ኣለኹ እጂ እውን ብናቶም እንዳርኣይ እውን ይስጉም ኣለዉ ዳሓን ፅቡቅ ኣለኹ።
0: ሎሚ እዚ መንእሰይ ናተይ ዝብሎ ናይ ገዛእ ርእሱ ትካል ከፊቱ ብዓብይ ተወፋይነት ይሰርሓሎ። እዚ ትካል እዚ ናይተን ዓመታት ዘፍሰሶ ረሃፅ፣ ናይቲ ዘሕለፎ ናይ ለይቲ ትግሃት፣ ናይቲ ዘይሕለል እምነቱን ተስፍኡን ምስክር እዩ። ኣብ ውሽጢ እዚ ትካል እዚ ንሱ ንሰባት የገልግል ጥራይ ዘይኮነስ ነቲ ብፃዕሩ ዝደለቦ ፍልጠትን ተመክሮን ንመጻኢ ወለዶ ንምትሕልላፍ ሓላፍነት ተሰኪሙ ይርከብ።
1: እዚኣ ከዓ መጀመርታ ከም ዝበልክኹም ባርቤሪ እየ ድሰርሕ ነይረ ተማሂረ መጀመርታ ምስ መጻኹ ካብ ኣስመራ ኣፍታ ባርቤሪ ኮይነ እየ ጀሚረ ሜካብ ኣብኣ ፅቡቕ ስም ሒዘ ወይ ፅቡቕ ግብረ መልሲ ረኺበ ፅቡቅ ዓማዊል ሒዘ ኣብኣ ብጣዕሚ ከመስግኖም ደሊ እሶም ናይስ ባርቤር ማለት እዩ። እሶም ብጣዕሚ ሞራል ሂቦምኒ ካብኣ ከዓ ናተይ እዚኣ ናተይ ከፊተ እዚኣ 2 ዓመት ገይረ ኣለኹ ካብዚ ከፍታ ካብዚ መሃር ከዓ 3 ዓመት ገይረ ኣለኹ።

እዚኣ ከዓ ፅቡቅ ኣብዚኣ ከዓ ኩሉ ነገር ዝበልኩካ ናይ ምምሻጥ ይኹን ናይ ካልእ ነገራት ኣብዚ ብምልኡ ሳላ ናይዚአን ምሳይ ኣሕዋተይ ደለዋ ሓገዝ ከዓ ኣብዚ ደረጃ ዝበፅሐ ብጣዕሚ ከመስግነን ደሊ ንሰን እውን ድኸመን ከይፀብፀባ ንዓይ እውን ብዙሕ ካብቲ ዝነበረኒ ብዙሕ በትናትን ተመክሮ ከዓ ስልጠና ሂበና ኒአ ድብል ሰን እውን መምሃራነየ ንዓይ ኩሉ ነገር እዚኣ ከዓ እናተያ ነዚኣ እውን ከውፃ እውን እዞም ቤፅፈታት ብጣዕሚ ኩሎም ተሓባቢሮም ነዛ ምሽ ከምዚ ምስ በልኩ ዋእስኻ ከ ኣብ ንእሽተኻ ከምዚ ኢልካ ገለሎም ብጣዕሚ ፅቡቅ ሞራል ሂቦምኒ ከምዚ ብጣዕሚ ኢደመስክኖም ናኦምካ

0: መልክዕ መምህር እዩ ማለት መቕሉል እዩ ኣቃብላ ሰባት ደቂ ሰባት ከመይ ጌርካ ትሕዞም ኩሉ ብጣዕሚ ኣነሳይ ክብታ ይበሃል ፅቡቅ ብጣዕሚ እዩ ትምህር ዋላ ኣመሃርኡ የረዳእካ ማለ ብትሕትና ይተቐበል ሰብ ማለት ብጣዕሚ ንፍዕ መምህር እዩ ፅቡቅ ተማሂርና በቲ ዝሃበና ብትምህርቲ በቲ ዝወሰድናዮ ከዓ ንስርሓሉ ኣለና ኣብ ገዛና ድዩ ገለ ኮነሲ መፃና ንሰርሕ ኢና ፅቡቅ ዝተማሃርና በቲ ተመሪቕና ውራትና ወሲድና ኢና ሒዝናኢና ፅቡቅካ ንሰርሕ ኣለና
1: ምስ ኣፌ ክልተ ዓመት ጌርና ኣለና ኣብ ስራሕ ካብ ዝጅምር ማለት እዩ መጀመርታ እዛ ስራሕ ክጅምር ከላ ምስ ጀሚራ ክሳብ ሕጂ እውን ብሓንሳብ ኣለና ፅቡቅ ንሰርሕ ኣብ ስራሕ እናተሓጋገዝና ብጣዕሚ ፅቡቅ ንሰርሕ ብጣዕሚ ንፉዕ ኣፌ ምሻሎ ምስ ንእሽተይ ንእሽተይ ምስ ዓብ ዓብዪ ምስ ወዲ ምስ ኣዋልድ ነናና ጠባይ ገፀ ባህር ሒዚ ዳኸይድ ኣብ ስራሕ ካሊ እዩ ኣብ ደጋ ካሊ እዩ ከምቲ ሰብ ነዚ ሞያ ንዕኡ ዝሪኦ ወይ ናትሒዙ ዝሪኦ ናይ ኣዋልድ ዝብሎ ሞያ ኣይኮነን ብተገዳስነት ስለ ዝሰርሓሉ ኩርዒ ብሞይኡ ምስ ሰብ ዘለዎ ቅርበት ብጣዕሚ ፅቡቅ
2: ለዋሂዩ ካብ ኩሉ ከምዚ ኣቀራርቡ ምስ ሰብ ከዓኒ ፍልይ ዝበለ ብጣዕሚ ከምዚ ክርዳእካ ዝኽእል ኣብ ኩሉ ማለት እዩ በቃ ብኣፌስ ኩላት ንሓጉሳት ኢና ንስርሑ ወላ ንካስትመር ገለስ ልዕሊ ነፍሱ ክሳብ ዝሓለየሎም ባዕሎ ነፍሱ ገዲፉስ ልዕሊ ነፍሱ ክሳብ ዝሓለየሎም ገለ እዩ በዚ ጋጣሚ እዚ ከዓ ከምቲ ተገዳስነትናቶ ኣብ ዝለዓለ ደረጃ በፂሑ ክንሪኦ ተስፋ ንገብር ማለት እዩ
3: ብራዘሪ ኣብ ዝሰርሐ ኣሎ ምንእሰይ እዚስ ከምዝለስ ና ሓብትካስ ምስ ዘላ ተጠቅምሲ ኩርሚ ሓጎስ ጓ ነረ በልዓ ኣቕመ ኢሉ ኣጀሚረ ማለት እዩ ንብሎ ከዓ ጀሚረ ኣምላኽ መስገንካ ምሃር ኣለኹ።

0: ኣውሽቲ ሕብረተሰብና ገለ ስራሓት ንደቂ ተባዕትዮ ጥራይ ገለ ስራሓት ድማ ንደቂ ኣንስትዮ ጥራይ ተባሂሎም ብልምዲ ዝተመደብሉ ኩነታት ኣሎ። ካብዞም ስራሕቲ እዚኣቶም ድማ ፅፍሪ ምስራሕ፣ ሜክኣብ ምግባርን ምንቃሽን ይርከብዎም። እዚኣቶም ብልምዲ ደቂ ተባዕትዮ ክሰርሕዎም ዘይተለምዱ ንደቂ ኣንስትዮ ጥራይ ዝተሓደጉ ስራሕት ጌርካዮም ዝውሰዱ ነይሮም። ኣፎም ግን ነዚ ልሙዳ ተሓሳስባ እዚ ብትብዓት ሰይርዎዩ ነዚ ሞያ ካልኦት ከምኡ ደቂ ተባዕትዮ ክፅምበርዎን በዚ ሞያ ድማ ክዓብን እዩ ሕልሙ።
1: ሓንቲ ዘረባ መጀመርታ ከምዚ ምሽ ኩሉ እቲ ሞያ ይፈትወ የ ዝያዳ ኣብ ቅብኣ ክዕብዮ ይደሊ ነይረ ከም ዝበልኩካ ግን ሃንደበት ሕጂ ኣብ ናይ ሜክኣብ ኣትየ ሕጂ ብጣዕሚ ድፈትዎን ደፍቁሮ ናብ ሜክኣብ ማለት ዝያዳ ክዕብዮ ይደሊ ቅብኣ እውን ጎንጎኑ ማለት እዩ ኩሉ ዋላ ባርቤር እውን ክገድፈ ይደሊ ኣብኩሉ ሞያ ክሰርሐ ዝደሊ ዝያዳ ግን ኣብ ሜክኣብ ማለት ነዚ ዘለኽዎ ዝያዳ ክዕብዮ ብዙሕ ነገራት መፅሓፋት ከንብብን ካብ ብዙሕ ተመክሮ ካባይ ዝዓብዩ እንዳረኣኹ እንዳኸድኩ ክዕብዮ ነዚ ዘለን ስልጠና ብፍላይ ትምህርቲ ዝያዳ ማለት እዩ ካብዚ ንላዕለ ክዕብዮ እቲ ሰብ ከዓ ባይታ ደ ዘይረኸበሉ ኣለካ ዝያዳ ባይታ ክረክብ ከምኡ ክፈጥር ይደሊ።
0: ኣፎም ነዚ ኩሉ ከም ምቕምቃም፣ ምምሻጥ፣ ምንቃሽ፣ ፅፍሪ ምልጋብ፣ ሜክኣብ ምግባርን ቅብኣን ናይ ስነ ጥበብ ስራሕትን ዝኣመሰሉ ብዙሓት ሞያታት ከሰላስል እንከሎ ኣብቲ ካብ መንግስታዊ ስራሕ ዝተርፎ ናይ ብሕቲ ግዜኡ ጥራዩ ንዑ ትርፊ ግዜ ማለት ዝባኸን ግዜ ኣይኮነን። ንስርሑን ፃዕሩን ዝተረድኡ ናይ ቀረባ ሓለፍቱን መሳርሕቱን ምትሕባር ስለ ዘይተፈልዩ ከዓ ኣብዚ ግዜ እዚ ክልወጥን ክዓብን ክኢሉ ይርከብ።
1: ከምኡ ውን ብሓፈሻ ህዝቢ ድባርዋ ማለት እዩ ንዓይ ከምዚ ክኸውን ዝገበረኒ ህዝቢ ድባርዋ ይ ብጣዕሚ የመስግኖ ሳሉ እየ እንኳ ኣብ ከዓካ እንኳ ኣሕጎሰካ ከ ይብሎ ናት የ በቃ እሱ እዩ ድባኣነ ማለት

ቀርቦ ማለት እዩ። ብጣዕሚ ሳላ ናቶም ሞራሉን ሓገዝን እየ ኣብዚ ደረጃ ዝበፅሐ። ካብዚ ንላዕሊ ከዓ ክዓብን ሞራሎም ከዓ ኣይፈለየኒ ይብል። ካብዚ ንላዕሊ ክዓቢ ከዓ ክፀዕር እየ ከይተሓለልኩ ማለት እዩ። ኩሎም ኣብ ቤት ፅሕፈታት ሃማተ ከዓ ኣብ መደፈራ ይኹኑ ብዓብኡ ኣብዚ ድባርባ ዘለዉ ኩሎም ከዓ ዝገብሩለይ ኣበርክቶ ከዓ ብጣዕሚ ከመስግን። ካብዚ ናእሰ ክሳብ ዝዓበየ ጨንፈራት ቤት ፅሕፈታት ዘሎ ድባርባ እውን ከምኡ እውን ዓድካሎ ከዓ ሓለፍተይ ካብ ዝነኣስ ክሳብ ዝዓበዩ ከዓ ክመስግኖም ደሊ ብጣዕሚ። ከምዚ ምሽ ፍሉይ ምስጋና ከዓ መምህረይ ኢየሩሳሌም ዘርኣይ ማለት እዩ። ብጣዕሚ ከምዚ ኩሉ ነገር ከምዚ ምሽ መምህር ጥራይ ኣይኮነትን ትምህርቲ ሲ ብዛዕባ ነቲ ዘለካ ሞያ ኢኻ ተቕስሞ ንሓደ ሰብ እሳ ግን ብዛዕባ ሞያ ጥራይ ኣይኮነትን ኣቕሲማትን ንዓይ ክገብሮ ዘለኒ ኣብ ኣካይዳ ይኹን ኣብ ሰባት ክገብሮ ዘለኒ ምስ ሕብረተሰባት ብዙሕ ነገር ዋላ ኣብ ሂወት ኣትዮ ከምዚምሽ ከምዝን ከምዝን ክትከውን ኣለካ እዚ ተጌርካ እዚ ክትዕወት ኣለካ መንገዲ ዘተሓዘትን ሰረትንካ ብጣዕሚ የመስግና። ብጣዕሚ እድፈትወክን ደኽብረክን የርሰይ ምስ ደቂኽ ማለት እዩ ስራሕኺ ኣብ ዓወት ይምነየልክ ብጣዕሚ የመስግና። ነዚን ምሳይ እውን ድሰርሓ ከም ኣሕዋት ኮይነን ምሳይ ድብለኻ ብጣዕሚ የመስግነን ማለት እዩ።

0: ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ኣሰራርሓ ምግቢኣ ክትከውን ዝተፈላለዩ ዓይነት ኣከሻሽና ናይ ምግቢ ሃብዛ መደብ እዚኣ ንምሃር ክንብሉ ተስፋ ንገብር። ናይ ሎሚ ትሕዝቶ ኣኸ እንታይ ክኸውን ብሓባር ኢና ክንከታተሎ። ናብ መምህር ዝጋሃርያ ክንሰግር።
1: ሰላም ክቡራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎሚ መዓልቲ ንሰርሓ ኩኪስ ናይ ብርስን ዝተጣሕነ ብርስን ምስ መዓር ምስ ሶዳዲ ካርቦናይት ቫኔልያ ፀባ ዝኩሉ ሻዕ ምግቢ ትግበር ግን ኢደይካሕፀብ ኩላ ግዜ ብኢና ንሕዝ ንድሕር ኮይና እዚኣ ዝርሳዕ ሰብ የለ ሕራይ ክቡራት ተዓዘብትና ሕጂ ኩኪስ መዓር መዓሪና ጌርና ቤኪንግ ሶዳ ቫኒላ ከዓ ፅቡቅ መቐረት ስለ ዘለዎ ፈሳስሎ ሕሩጭ ኣሎ ቫኒላ ሕጂ ኮሻሕ ክብለና ናይ ስዕረቲ ኮይኑ ብሮ ክትገብር ትኽእል ሕራ ሕጂ እንዳነኩ እንዳወሰኩ እየ ዘጥሐናዮ መጀመርታ ብርስን ሓፂምናዮ ድሕሪ ምሕፃብና ኸ ኣንቂፅናዮ ድሕሪ ምቅፃፅና ኸ ኣፅሒና እንዳጠሓኒት መንኪና ሕጂ ብዙሕ ክትገብር ትኽእል ውሑድ ክትገብር ትኽእል ንዓኻ ከም ኣብ ገዛኻ ከም ጥዕመካ ግን ፍቱው ምግቢ ዓለም ስለ ዝኾነ ቀይርናዮ ብርስን ሕሲ ሓሲኻ ምቅር ኩሉ ሓሲኻ እተዘይምቅርሞ ወለድና ከይሓስያ መሰርሓ ነይረን ሕጂ ከምዚ ሎሚ እዩ ኣብኡ ከሎ ዝልወስደ ኣይኮነሲ ሓደ ይብርክት ይፅብቕ ሓሲኻ ክትወሶሲ ዝበለፀ ሕራ ሕጂ መስጠቲትና እታ በትሪ ምስኡ ልዕልልዕል ከይትብለና ኣላትና መስጠጢት ግን እዚኣ ኸ ዝሓሸት ይኸባ መሰንከቲና ኣብ ዝዋዲድና

እቲ ቤኪንግ ሶዳ መዓር ብርስን ዘይቲ ገይረ ዘብዓጥኮ ቫኒልያ ገይረ ዘብዓጥኮ ሰጢጥ እዮ እዛ ዕንጨይቲ መስጠጢት ገይረ ድሕሪ ምስጣጠይካ ቆርፀሉ ሕጂ መሰንከቲና እዚኣ መሰንከቲና ቅብኣት ለኺና ልክዕ በታናታ ሳይዚና ንገብረ ፅብቐት ክትኮነልና ናይ ብርስን ኩኪስ ሕጂ ንቆልዑት ብጣዕሚ ፅቡቅ ጌርና ንሰርሓሎም ናይ ብርስን ኩኪስ ናይ ብርስን ኩኪስ ምስ መዓር እሞ ከዓ ብርስን ትፀበቐ ሕጂ ምግቢ ዓለም ኮይኑ ዘሎ ኩሉ ዓለም ትጥቀመሉ ዘሎ ካብ ቀደም ዝፀንሐ ዋላ ይኹን እምበር ኣብ ኩሉ ኣብ ኬክ ኣብ ገለስ ኣይነትዎን

ሕራይ ነዚ መሲላትና ቸኮሌት ኩክስ ናይ ብርስን ብመዓር ጌርና ብካርቦናይት ጌርና ዝሰራሕናዮ እንደገና ቫኒልያ ዝሰራሕናዮ ነዚ መሲሉና። ካካዋ ቸኮሌት ኣሰርሓሉ እንደገና ፀባ ሕጂ ኣብ ሓዊ ኢ ክገርሞ ብሩ ክትገብረሉ ትኽእል ኢኻ ደቂ ኩባያ ካካዋ እጂ ጥዑይ ጌርና ከነብስሎ ኢና ከምቲ እንጀራ ብዘይ ፀብሒ ዘይብላዕ እዚ ከዓ ልክዕ ከምኡ ስለ ዝኾነ ሕጂ ፅቡቅ ጌርና ስጋ ብዝሓፍስ እዚ ከዓ ፃዕዳ ብመፋሕፈፊ ኣርማጆ ጌርና ዝፋሕፋሕናዮ ኢና ኣብቲ መቐመጢ ክንገብሮ ከለና ደስ ክብለና ናይ ኣውደ ኣመት ስለ ዝኾነ እኒያት ኣውደ ኣመት እዩ ሕጂ ፃዕዳ ቸኮሌት ነይሩ ሲ ፋሕፊሕናዮ ከምዚ ኮይኑ ሕብስ ኢላ ፀበቐት ኮይኑ ከምዚ ኮይና ምስ ሓፈሰ ንውርዳ ናይ ብርስ ንምስ መዓር እንዲና ንሰርሕ ዘለና ሕጂ እዚ ፃዕዳ ቸኮሌት ፋሕፊሕናዮ መፋሕፈፊ ኣርማጆ ጌርና ንግዜ የልና እምበር ኣብዚኣ ትፍፋሕ ዘለ እጂ ንግዜ ከምዚ ጌርና መሰንፀፍናዮ ቸኮሌት ክገብረሉ ኣውደ ኣመት እ ደስ ዝብሎም ቆልዑት ቅን ኣውደ ኣመት ቅን ዮሃንስ እንጂ እጂ ካልእ ኣብ ፃሕሊ ተሰርሐ ገለ ይኮኑ ንጥምቱ ንኣብነት ጎይ ክመፀካ ካልስ ከምዚኣ ክሰርሕ እንድሕር ፀኒሕከስ ሓንቲ ሰብ ተቢልከስ ደቂ ኣኺላቶ ምስ ካልእ ኣይጥምትን እዩ ንቆልዓ እጂ ንቆልዓ እንተብክዮ ንዓብንቲ ክሪዮ ከይትኸውን ሕጂ ከምዚኣ ጌርና ንቆልዑትና ጥምጥር ንብሎ ናይ መዓር የ ገይረሎም ደስ ክብሎም ኒኣውደ ኣመት

ሕረ ባሪክ ብራት ዓዘትና ናይ ሎም መዓልቲ ናይ ብርስን ምስ መዓር ብሰራሕ ኳኩኩስ መጀመርታ መዓርን ብርስንን ዘጣሕነ ብርስን ኣሪና ሓፂና ዘጣሕናዮ ብርስን ፔኪን ሶዳ ምስኡ ጨው ጌርና ዘብዓጥናዮ ድሕቢ ዝሰጠጥናዮ ዘይቲ ከዓ ጌርናሉ ዋላ ሓሾክ ሓሾክ ዝብለልክ ኢካ ትገብረሉ ዝሰጠጥናዮ ኣብሲልናዮ ድሕሪ ምብሳልና ከዓ ቸኮሌት ንዕል ከውን ሰሪሕና ቸኮሌት እጂ ካካዋ ትፍሕፍሕ ወይ ከዓ ቸኮሌት ትፍሕፍሕ ምፀባ ሓዊስና ሽኮር ጌርና ቱቦ ጌርና ከዓ ንሱ ኣሕፈስ ኣቢልና ከዓ ኣብሲልናዮ ፍሉይ ነተን ቆልዑት ናይ ኣውደ ኣመት ለዝሓሰብ ኮይኑ ንሱ ምስ ገበርና ከዓ ነቲ ፃዕዳ ቸኮሌት ነዚ ከዓ መፋሕፍሒ ፋርማጆ ጌርና ከዓ ፍሕፍሕ ኣቢልናዮ ብታሕቲ ጌርና ኣሉለና ናይ ኣውደ ኣመት ናይ በዓል ሰብሰብ ኣብዚ ከዓ ደስ ክብሎ ሻይ ኩሉ ግዜ ኣሎ እንድዩ ማዓር ማይን ማዓርን ደሚንን ጌርና ከዓ ንሳ ከዓ ዓክ ንድውዒልኮምካ እዚኣ ጌርና ንህቦ እምበሪ ኩራት ተዓዘትና ናይ ሎም መዓልቲ ብሰራሕና ናይ ብርስን ትውክስ ነዚ ትመስል ስለዚ ተቐይሩ ስለዝኾነ ከዓና እቲ ንገብሮ ዘለና ሕርት ከዓ ልክዕ ብፊኖ ነይሩ ካብ ፊኖ ከዓ ናብ ብርስን ሓሊፍና ኣለና ብጣዕሚ ብዙሕ ትሕቶ ስለ ዘለዎ ካልእውን የብሉን ማለት ኣይኮነ ክድበላፀ ግዜ ዝስራሕ ዘለዎ ወይከዓ ናይ ዓለም ፍት መግቢ ዝኾነ ብርስን ስለዝኾነ ከምማ ሰሪሕና ዝመስል ሰራሕና ባሪኩራ ተዓዘትና ናይ ሎም ማዕት ዝሰርሐናዮ ናይ ብርስን ኩክስ ነዚ ትመስል ዝመፅእ ዘሎ ሰሙን ብካልእ መደብ ስጋ ንራኸብ ሓንቀኒ እዩ።

0: ሰናይ ሰናይ
1: ኩብራት ተዓዘብትና ትስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ሰሙን እዚ ኣብ መዝገብ ክብረ ወሰን ናይ ሰፈሩ ትሕዝቶታትን ካልእን ሒዝሃልና ቀሪባ ኣላ። ምሉእ ትሕዝቱ ናብታ መደብ ክንሰግር ኢና። ብሓባር ንከታተል።

0: ፊልም ሃገርና ከምዚ ኢሉ ሰብኣውነት ለቢሱ ክትሪኦ ከለካ ብጣዕሚ ዘሐጉስ ንዲ ካብ መጠን ንላዓል ተሓጒሰ ኣለኹ ኣነ በቀ ብድሆታት ናይዛ ስራሕ ድሓን ክጅምር ዝኾነ ስራሕ ናይ መምራይ ክሰርሕ ከለኹ ኣነ በታ ንእሽተይ ኣበርክቶይ ዝዓበየ ግን ክመሃር ኢለየ ድመፅእ ማለት እዩ ፐርከስ 50 ሚእታዊት ስራሐይ እሱ እዩ ዝዓሞ እቶም ካራክተራት ኣነ ይኮንኩ ንፈጥሮም እሱ እዩ ከምዚ ገይሩ ዝህበኒ ማለት እዩ ኣነስ ይሰርሖም ጥራየ እምበር ኣይፈጥሮም እኒ ኣብ ናቱ ስራሕ ማለት እዩ ኣብዛ ስራሕ ብድሆታታ ብዙሕ ተዋሳእቲ ነይሮም ኣብ ገለገሊኡ ግዜ ገለመለ ነይሩ ክስታይስ ነይርዎ እዩ ብድሆታት መዓት ነይርዎ እዩ
1: እዚ ደብተር ኣሸሓት ሰባት ሓረጣ ተሓሪጦም መምስ ኣዝዩ ብዙዕ ወለዱ ዝመፅሉ ዝሓዘ ደብተር ንኣኻ ክበኪ
2: ሓራይ ብመጀመርታ ናብዚ ዘብፅሓና ልዑል ፈጣሪ ክብሪ ምስጋና ንቕኖቕ ከምዚ ክገልፅዎ ዝፀንሑ ኣብ ስራሕ ብዙሕ ጉድሆታት እዩ ነይሩ ግን ኩሉ ሰብ በብተሩ ክገልፆ ስለ ዝኾነ ኣነ ቁርብ ጦብላሕታ ናተይ ክቕርብ ከምዚ ትቸር ክብሎ ፀንሐ ስክሪፕት ወሲደ ምሰንበብኮ ገለ ናይ ኣሃዱ ውድድራት ነርና ናይ ሓይልታት ምክልኻል ንኣሃዱ ምስ ከድኩ ክሳብቲ ትመፆ ግዜ ክፅበየካ ኢሉ ን4ተ ወርሒ ተፀቢኒ ኣብዛ ስራሕ ከዓ ክሰርሕ በቂዐ ማለት እዩ ሳላናቱ ኣበርክቶ ብዓብዩ ኣብቲ ስራሕ ዝምስጠካ ነገር ከምዚ ክትርእይዎ ፀናሕኹም ብተምሃሮን ብናእሽቱ ተዋሳእትን ዝተሰርሐ እዩ ዋላ ዓበይቲ ካራክተራት ሲ ገፀ ንእሪካ ገለ እዩ ኣብዚ ክላስ ሕጂ ዓበይቲ ገይረ ሜክኣፕ ገይረ ተምሃሮ እንተዘየፍሬ ፅባሕ ንጎ ትርጉም ዘይብሉ ነገር ክኸውን እዩ ብምባል እዩ ንኩሉ ነቲ ተምሃራይ ክንዶ ዓይነት ዕድል ሂቡ ሕጂ እውን ንመምህር ኤፍሬም ካሕሳይ ወዲኻዳ ካብ ልቢ ከተመስጉንለይ ማለት እዩ
1: ዝሓሾ ሰባ ባዕራት ተከምሲሱ ዝውዕላ
3: ንዓኸው
4: መጀመርታ ዕድመን ጣዕናን ይሃብካ ፈጣሪ መምህር ኤፍሬም ካሕሳይ ወዲኸዳ ምክንያቱ ንስራሕ ማዕረ ክንደይ መስዋእቲ ከም ዘድልዮ ኣጥዕዩ ዝባሃረናይ ንዓና ጥራሕ ሰለስተ ዋላ ሕጂ ተጠቐሰ ቶም 150 ምሳና ዝነበሩ ወይ መሳርሕትና ኩሉ ተረዲእዎም ሃልኪ ዋላ ቆልቋል ከተምፅእ ብገለ ዓዲ ወሲድን ሰኒ ንፅበቃ ነዛ ስራሕ እዚ ኣኢሉ ሓሲቡ ናይ ብሓቂ ከምደፀበቃ ከዓ ኣብቲ ስራሕ ርኢና ልዕሊ ኩሉ ግን ኣነ ንኩሎም ከመስግኖም ንደሊ እንዲ ብዛ ስራሕ እዚኣ ዓቕሊ ናይ ሬገን የማነ ከዓ ብጣዕሚ ከመስግኖ ይደሊ ድምፂ ኣብ ምምላእ ብጣዕሚ ዓቕሊ ገይሩ ሬገን የማነ ብጣዕሚ እየ ደመስግኖ
5: ኣነ ከምዚ ብዙሕ ጠምላዕታለምታ ስራሕ ምስ እንኳደካ ብዙሕ ሰርሕና ንኸውንና ወላ እውናይ ንኸውን ንኸውን ድሓን ግን ነቶም ተምሃሮ ናኸድንቕ ደሊ እቶም ተምሃሮ 150 ተምሃሮ ተሳተፍዋ ፍልም እያ ኣዝዮም ብቑዓት ምቑላት ትሕትና ዘለዎም ስነ ጥበብ ሃገርና ኣብ ዓውደ ፊልም ክስጉም ምዃኑ ዝኣመቱና ተምሃሮ ስለ ዝኾኑ ነዞም ተምሃሮ እዚኦም ናይ ሕጂ ተዋሳእቲ ማለት እዩ ሽዑም ተምሃሮ ሩ ሕ ተዋሳእቲ እዮም ከምሎ ንዕሚ ከድንዶ ደሊ የቀነለ እዩ
6: ኣትንታ ክትርኽ ሕጂ ዓይ ፀጉራ ክትመፅ ኢላ
7: ወላ ገፃይ ክትሕንጨር
6: መጀመርያ ግን ንዓ ክመፅ እየ ነፍሰይ ክመፅ
7: ሓቃላሊ ልመሓዘር ንርእሶም እኮ ኩላትና ኢና ንፈልጦ
6: ክዋ ሳሕ ከላ መሓዘር ህቡይ ፃዕዳ ዓይነ
7: ርእሶም ዚ ፈታዊ ሓዳሩ
2: መጀመርታ ከምቲ ኩሉ ኤፍሬም ካሕሳይ ወዲካዳ ብልቢ ከመስኩኖ ይደሊ ምክንያቱ ብዘይብኡ እዛ ስራሕ ኣይምኾነትን ካብ ዝተፈላለየ ፊልምታት ዝሰራሕ ኮ ኣነ ኣብዚኣ ፍልይ ዝበለ ዝሰራሕናዮ እንታይ ነይሩ ናይ ሳውንድ ዲዛይን ማለት እዩ ፎሌይ ዝበሃል ስለዚ ኣብዚኣ ምስ ወዱካዳ ግዜ ሂብና እቲ ኣድካም ዝነበረ ክፋል ናይዛ ፊልም ድምፂ እዩ ነይሩ ድምፂ ቶታሊ ብምሉእ ኣብ ስቱድዮ ተመሊኡ ከም ብሓድሽ ኢና እቲ ትሪኡ ትሰምዖ ዘለኹም ናይቲ ከባቢ ድምፂ ናይ ምርጋፅ ናይ ኤቨሪቲንግ ኣብቲ ፊልም ዘሎ ድምፂ ከም ብሓድሽ እዩ ሪክሬት ተገይሩ ማለት እዩ ስለዚ እዚ ክንሰርሕ ከለና ከዓ ኩሉ ከተስተውዕለሉ ኣለካ ማለት እዩ ምንቅስቃስ ናይቲ ተዋሳኣይ እንታይ ሒዙ እንታይ ጨቢጡ እንታይ ተንቀሳቂሱ ብምሉእ ብዲተይል ማለት እዩ ኣብዛ ፊልም ፍሉይ ዝነበረ ከምዚ ክጠቕስዎ ፀንሑ ሬገን ብጣዕሚ ግዜ ሂቡ ነቲ ድምፂ ሪከርድ ገይሩ ሰዲድልና ነቲ ሪከርድ ተገበረ ድምፂ ድማ ንዕኡ ሲንክሮናይዝ ጌርና ብድሕሪኡ ከዓ ናቱ ህያው ንክመስል ኣብቲ ቦታ ከም ዘሎ ንክመስል ዓብዕዮ ገዛኢና ሰሪሕና ማለት እዩ ስለዚ ኩላትኩም ተዋሳእቲ ፃዕርኹም እዩ ብፍላይ ከዓ ኤፍሬም ካሕሳይ ወዱካ

ክቡራት ተኸታተልቲ መደባት ሞዛይክ ምስ ትሕዝቶታት መደባት ሞዛይክ ኢኹም ዘለኹም ኣስዒብና ድማ መደብ ወይ ክሕዝናልኩም ቀሪምና ኣሎና ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ቀሪባሃልናላ ኣብዛ መደብ እዚኣ ቀጻሊ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጊ እዩ ከምኡውን ምስ ኤዲተር ያፌት ተኽለ ብምውሃድ ኣዳሊሙልና ኣለዉ ናብ መደብ ወይ ክስግረኩም እየ ተኸታተሉ

0: Oh my God.
1: Oh, and...

Nana.

0: 有人。
1: 哎呦我的妈！

0: ዘሐጉስ ብስራት እንደለይ ትጥዕና ህይወቶምን ደቆምን ስድራ ቤቶምን ዝግደሱ ከመይ ጌርና ወነንቲ ሙሉእ ጥዕና ንኸውን ትብል መፅሓፍ ኣብ ኩለን ኣብያተ መፅሓፍቲ ተዘርጊሓትልኩም ኣላ። እዛ ኣገዳሲት መፅሓፍ ዓይነታት ሕማም ካብ ዝተሓተ ክሳብ ዝለዓለ ከመይ ኢሎም ይመፁና ብኸመይ ከ ንከላኸሎም እንታይ ሓሚምና ኸ እንታይ ክንገብር ኣለና ትምህረና። ህይወት ልዕሊ ኩለይ ኣሞ ህይወትኩምን ህይወት ስድራ ቤትኩምን ንምዕቃብ ነዛ ኣገዳሲት መፅሓፍ ገዜኩም ኣንብብዋ። ፀሓፊትን በዓልቲ ሞያን ሪመይ ተስፎም ኣብ ቀረባ ግዜ እውን መኻንነት እንታይ እዩ ብኸመይ ከ ክሕከም ይከኣል ብዝብል መፅሓፍ ክትመፀና ያ ተኸታተሉና።
1: ትሕዝቶታት መድባት ሞዛይክ ናብ ምዛም ገፂ ዝኸይድ ዘሎ ክብራት ተዓዘብትና ተሪፋትና ዘላ ትሕዝቶ ድማ ዛዛሚት ናይ መድባትና ዝኾነት ተኸታታሊት ፊልም ገፅታ ክትከውን መበል 13 ክፋላ ክስዕብ ተኸታተሉ።

0: Dani. Dani. Bezat an sekina. Bez khana akh ala da khulori.
1: ሓጊሱ ሓጎስ ክቃፀር ይከኣለ ነገርካ ኣይክእል እዩ እታ መዓልቲ ሲኣግኒ
2: ኣይነይቲ መዓልቲ
3: እንተና ሜካል ኩሉ ኣብዚ ዕሸል ትንከስ ምስ ትብል ግን ትፈልጥ ኣለኻ ንሓንቲ ካሊእ እትኾኑ ውን ብሂወታይ ትሰርኒ ማዕረ
4: ኣብ ስቕበሊ ተኣሲርና ከም ዝነበርና ምስተፈላለኻ እዩ ዝርድአካ ካብዚኦም ተፈለየኻ ዕረፍቲ ኢኻ ትረክብ ዳንኤል ኣኸይሉ ከይሰምዓና እምበር
2: ጌሽካ ከይንብል ኣብ ስመራ በዚ ርእዮ በዚ ረኺበ ዝብለካ ሰብ ብዙሕ እዩ
5: እምበኣር ከምህቡ ሰብ ክብረ የለ ጀሚሩ
6: ኣቶም ሰባት ሓወይ እኳ እዩ ልዕሊ ማንም ልዕሊ ማንም ሓወይ ክርዮ ዝደሊ ሓወይ ተዝፈልጥ ነይረ ሞ ዝሕጅ ዘለዎ ዳንኤል ኣይመሃለወ

0: እንታይ ዳ ከባቢ ከለካ ኣኸር ጊዝካ ንተሓልፍ ዘለካ ምስ ሜሮን ከ እንታይ ረኪቡ
1: የገር ሸክል ይኮዩ
0: ንዋ
1: ብስራሕ ይደልያ
0: እሞ ኣብቲ ኣነ ንስኻን ጥራይ ቦታና ንብሎ ኮንከ ዝስራሕ ስራሕ
1: ኣነ ንስኽ ንረኸብሉ ቦታ ዝበሃል ዘሎ ኮይኑ ይስምዓለና እየ
0: ድሓ በር ሓራይ
1: ጓሓጎሰክኻ
0: ናይ ምንታይ
1: ሓሳብ ልቦኻ ሰሚርልኪ ምስ ሚልዮን ክወፅእ ጀሚርኪ
0: ንምንታይ ኸ ግን ነዚ ጉዳይ ተዓባቢካ ትርእዩ ዘለካ
1: ብስራሕ ድ ክትብል ዘለካ ምሰሊ እዮ ኣነ ኳ ኣፀቢቆ ዝፈልጠክ ሰብ እዩ ይ ከም ዝኾነ ድ ክድውለልኪ ርክብ እዮ ر ج سلام

0: ማይክ
1: ይሰግና ሓንዲ ክዳ
0: ድሓኒ ዝኾነ ዝጎደለ ነገር ክህሉ ኢልዮ ሓተካ ደለየ
1: ኣነ ኩሉ ተዳልየ ንፌበን ጥራይ ማንፅበ ዘሎ
0: እሞ ኣይዶንጌት እንዳኣ
1: ኣነ ኣይዶንጌት ዳሓር ካ እዚ ኩሉ ተዳሊኹም ዘለኩ ይፈለጥ ሳርፕራይዝ ና ክንገብራ
0: እዋ እሞ ስለዘይፈለጠ ዳ ከይዱንጌና ድሓር ካ ከመይ ጌርና ኢና ሳርፕራይዝ ክንገብራ
1: ኣይዱንጌና ና ሓደ ሰብ ሒዝባ መፅእ
0: መን ሰብ
1: ጆን ኣርከይ
0: ይሂዳ ጆን ሓሲብካ
1: ይሂዳ ትስንብድ
0: ኣይሰንበድኩንኮ ድሓኒ
1: ኣይነበርኳ ኣኖ ተነጊራያስ ከይትፈልጠን ኢልኹም ጌረ
0: ፅቡቅ ድሓን
1: ይሰኒና ድሓን
0: ኖኖ ድሓኒ

ጎይታ እዚ ኩሉ እዋን ሳለኻል ንኣኻ ሒዘን ይሓሊፍ እዩ ሕጂ እውን ብዘይካ እንዳ ንስቲ ምፃኻል ወላ ሓንቲ ይብለይ ፀገማት እዮም መጉሕ መስሐንለዎ መበጃካ ሓይሊ ክሃበኒ ብዘይ ናትካደ ገፍን ሓይልን ወላ ሓንቲ ክገብር ኣይክእልኒ እሞ ነዚ ብከብደይ ዘለ ህፃን እንዳ ንረአ

Dale. ንስኻውን ሰምዓ እንተለኻ ኣብ ዓምካ ፀሎት ክበር ፈጣሪ ጠይነስ ወድና ስለሽ ክፈትሓልና ዝኽእል

0: እንትኾን ከይ ከንቃዓ ተስተንፍስ ዘለኻ
1: እንድዒ ኣነዚ ጉዳይ ወላ ይደስ ኣይበለኒ
0: ወይ ማዓት ወ ተስኻስም በርዶ ሰብኣይ ኢኻ እንታይ ማዕርክ ንዱ ዘፍርሓካ ዘሎ
1: ሰብኣይ ንፈርዓ ፌበር ንስኹ ኮ ፀገም ካ ዝርክ ስለ ዘይጥምት ኢኸ
0: ዶ ኣራይ ኣዘይሩ ዝሓስብ ሰብ ሰሚዕና ልካ ሕጂ እንታይ እዩ መድሕ ዝበካ ዘሎ
1: ኣነ ዶ እዚ ጉዳይ መፀዋድያ ከይከውን የፍራሓኒሉ
0: ዋ ናይ ምንታይ መፀዋድያ እዩ እዚ
1: እንታይ ኮይኑ ይብሉ እሞ ንዓምፀያ ይብለኒ
0: ዓርኩ ስለ ዝኾንካ
1: ኖኖኖ እዚ ጉዳይ በታ ሓደሸ ንክምርኣይ እውን ከገድሰናይ ምናልባሽ ፈሊጡ እንተኾነ
0: እንተዝፈልጥ ሞ ፈፂሞ ከምዘይንገበረ
1: ፌበን ከመይ ገይር ክትፈልጥ
0: ኣተግደፈና ዶ እዋ ጠባይ በዕል ቤት ዩ ድንዓይ ክጠፍኣኒ ንሱብ ከምኡታት የለን ነጀረካ ኮ
1: ንሱብ ከምኡኢታት እንተዘይሃለወ ሰባት ነገሮሞ ይኹኑ
0: እዎ በጃኸ ኢለካ መሓረና ንዓና የእትወኒ ገዛ ዕለተ ልደተይ ከኽብሩ ይፅበዩን እዮም ዘለዉ
1: ፌበን ንሓሰብ ፅነ ክትኣት ከለኹ ምስኮል ግበረለ ድ
0: ግበረሉ ንኸይ ደሞ ሕጂኻ
1: ኣራይ ንኸይ

0: ደርድብ ጥዕና ኣቲ ርግኣት ርግኣት
1: ወይለይ ኣነ ካብቲ ዓብሳሉ ንደለኹም መሲል ንስል ናብ ኸይደ
0: እዛ ቆልዓታ ኮይና ቴሌፎና ዘይትቕበለ ዘሎ
1: ኣንቲ ወደይ ሄደ ደይ ትብል ሰዓት ክንደይ ድ ደሎ
0: እንታይ ማለት ከዮ
1: ማለተይሲ ደቂ ሳ ትኸውን ኣይረኣየታን ከዓ ትኸውን
0: እንታ ኮይና ዘይትርያ ፈሊጣ እምበራ ትቂጣ
1: ካብ ትረክብ ያ ሞ እዳፈለጣ ትስቕክ ትብል
0: ጓልክ እታ ይፅቡቅ ዶ የፍትወላይ እንበር ኣምፂናላ ዘለና ሓሳብ መዓስ ጠፊዋ ኮይኑ ክትፈጢ እዚ ምፅላ ዘሎ ሓሳብ ተደይ ተቐቢላቶ ከም ጓለይ ቶባ ክብላይ
1: ተፀሊልኩም ዲኹም
0: እንታይ መፅኢድ ነ ፅለን ብዝተፀለለት ጓልክ እያ
1: ምሕረት የወርደኩም ከይደ ደቂስ ኣለኹ
0: ክድብቅፅወል እዩ ደይ ንስኽ መንገፀ ይርእያ ኣሎ

0: ጆን ተሓንዲ ካልኣ ነበይኒ ካብ ዝኾንካ
1: ብዙሕ ሰብ እንተሎ ኣኽሊ ይፀበኒ ንፋስ ከረኒ ለይወፅ የፀኒ
0: ዶ
1: እዩ ዘሊና
0: ወላ ሓደ ንፈይ በንዳ እንታይ ኢልካ ኣባምፂኻ እያ ኣይጠጠረትካ
1: ንድኳን ክዝኾን ንብረት ኣሎ ክትርዮ ኢለ የምፅ እያ ከይገርመኪ ወላ ሓንቲ ይጠጠረትን እምበር ናበይ ንኸይዳ ኣለና ኢላ ከይተሓተን እንዳፍራሕ ኮይመፅ ምሻለኪ መደብ ናይ ዓርከ ይገለ ከይበላሹ
0: እሙን ዓርኩ ምዃን ከመጨም ኣመስጊርካ
1: ከምኡ ድዩ ዝኾን ዘሎ
0: ማለት እዩ እሞኣነ ገድፈካ በልካኸይድ
1: ሰሊና ከምቲ ቀደምክ ግን ኣይኮንክን ዘለኺ ብጣዕሚ ተቐየርክኒ እንታይ ዘቐይምኩ ነገር ኣሎ ድዩ
0: ኣበይ ተረኺብና ኢና እሞ ስኻ ክተቐይመንን ዘይ ክተቐይመንን
1: እንደአ ኣነስ ከምዚ ተቐየርክኒ ኮይኑ ስለ ተሰማዓኒ ይተሓዝለይ ኣቕሪበ የ
0: ወልሓደ ዘቐይምካኒ ነገር የለ ፀገመ የብሉን ከ ማኣነ ኸይድ ገድፈካ
1: ኦኬ ኣራይ

0: ኣታ ሳምሰንግ ወደ እንታይ ሰኪፊካ ኩሉ ግዜ ተሰኪም ካ ትመፅእ
1: ናይ ኮይኒ ዝ ሓርካ ይትጓኒ
2: ባ ይ ኣይመድለየን ባ ዋ
0: ሳምሰንግ ወደይ ስድራ ሞ ከመይ ፀኒሖ ሞካ
1: ዝሃነ ኣባብየኒ ቁሉ ዳ ርዱ
2: ወይ ለዲኻ ምእራግ ዳ ናይ ግድን እዩ እንታይ ዳ ደዲኻ መቸም ንኣርብ ኮይኑ ይስምዓኩም
1: ማርጋ ማለት ስድራሲ ካኣርጉ ንደሊና ክፀንሕልና ስነ ንደሊ
0: ሓቃ ኣለካ ሰብሰብ ወደ ወላዱ ዶ ፅገብ ኮይኑ መልስ ግርማይ ኮዕሊ ነር እዩ መደብካ ከመይ እዩ ዘለዎ
1: ባባብየኒ ኣነ ሕብብ ኣይፈልጡን ኣብ ዝነበርኩ ዓዲ ኮነ ለይለ ምስሓ ፃዕዳ ተመሪዐ ነይረ ከምቲ ዘለኽዎ ስለ ዘይኮነለይ ግን ሓንቲ ቆልዓ ወሊድና ተፈላለዩና

0: ምስ ዘይጓል ዓድኻ ዳ ኸመይ ኢሉ ክጥዕመካ ዳሓር ከዓ ኣይ ከምቲ ምስ ሓዉኻ ምስ ወዲ ዓድኻ እንትገብሮ እቲ ሓቂ እሱ እዩ
1: ማርጋ እጂ ተሰዊትን ሓው ቦይ እዚ ኩሉ ምስ ነበርክዎ ዋልኩም ከም ዘላ ናብራ ከም ዘይጠዓመኻ ኣሊልን
2: ኣየኸየ ኣይጠዓመን ጥራይ ዲኸ ታሰም ሰብ ወዲ ከመይ ዝበለት ሉል ትመስል ጓል ወሲድ እኳ እዩ ደኪሞ
1: ሓ ከም ጌርኩም ኣይተንፅርፅር ዳሓርካ እኮ ጋና እዩ ዘሎ ማይ ኣይሓለፍ
2: ከመይ ዘይብል ሳም ሰብ ወዲ ውላድ ክርኢ ዝደሊ ትቐንዲ ነገር ውላዱ ሓሊፉ ሉ ክርኢ ንሕና ግን ነዚ ክንሪኢ ኣይተዓብና
1: ዝኾነ ሕጂ ንሳ ምስኡ ድያ ዘላ
2: የሶም ሰብ ወዲ ንሱ ምስ ኣሎ እዩ ዝባሃል ኣይንሳን እያ ትናብዮ ንሱ ዳ ኣይህሉ ኣይሰሩን እዩ ኮይኑ ዘሎ
0: ሳምሶም ወዲ ጠቕሊልካ ዲኻ መፅኢኻ ወላ እስ ክትምለስ ኢኻ
1: ና እንታገብር ትምለስ ጠቕሊለ የ መፅ ንስኩም ከ ብዛዕባ ይዕሊልኩም ማለ
0: ድሓ ድሓ እናቱ ኣታይ ግድኻ ክንነግር ኢና ነዚ ጉዳይ ምስ ነገርናየ ከ ይትሕሶሞን ግዲ ትኸውን
2: ኣንትርጋት ተሓሲማት ኸበይት ክልጣቱ ሳምሶም ወዲ በዚ ስቅሰል ባዕለ ኣለኹ ኣይትሰክም
1: ኣብቢ እኳ ፅቡቅ ገይሩ ዕሊልኒ ጠባያ መልክዓ ቁሞናኣ ብፍላይ ብፍላይ ስእላ ምሰርአየኒ ብእውነት ኢለ ክፅለለ ይደል
0: ሓቂኻ ዝወደይዎ ኩሉ ከምቲ ንሓስቦ ጥራይ ይግበረልና እምበረኢ ምስ ኣበልካዮ እውን ንስኻ ክትፈትዎ ኢኻ በሎ ስተይዎ ስከ ስተይዎ ሞ ክደግመኩም
3: ክገብር ኢኹም ወደን ዘለኻ ሕጂ
4: እትትገብሮ ዶ ኣነ ዴ ክነግረካ ትፅበ ዘለኻ
3: ትነግር ንወ እቲ ዘይገበርካ እዚ ዘይገበርካ ይኹን ክንትብል ዘለ
4: ትነግራ እቲ ኩሉ ነገር ትነግራ ሚኬለ ኣነ ንወደይን ተበዲልና እናሃለና ብሂወታ ዘላ ጓለይ ዳግማይ ተበዲላ ክርኢ ኣይደሊን
3: እሞ ሕጂ ክነግራ ይክእልኒ ሕጂ ኮስሊና ዓባይ ጓል ኮይና እያ
4: ካልእ ኣማራፂ ይብልካን ፈቲኻ ፀሊኻ ንሳያ
3: ከቢድኒ ኣመና ከቢድን ትዝመራ
4: ድሓን ባዕለይ ክነግረ የ ሰሊና ሰሊና ሰሊና

0: ሓደ ፅቡቅ ጌርከ ክሓዊኸ
1: ተመስገን ኣምላክ ሳላኽ ዘጓር ዘን ተምፅእን ድለኸኒ ኢና ጥቕሚ ኢና ኣቢለና እቲ ድ ሓዊ ትሰከፍስኽ ይሓውኸ ሓሳብ ልቡኩን የስምረልኩም ዘም ደቀ
2: ኣሜን ኣሜን።

0: ሓቂ ንምዝራብ ደስ ይብል ዋኢሉ
1: ብሓቂ
0: ካልእ ግዜ ምስ ሰብ ከምስ ከለኹ ስለምንታይ እንደአ ከምዚ ውድውድ ኢሉ ዘምስ ኣለክም ሽ ዓቕለየ ፅበብ ዓይነ ሓንጎለይ ስራሕ እንተ ሒዜ የቕርብ ናፃ ዝኾ እንተዘይኮይኑ ኢነ ክኸውን ይመርፅ ሓንቲ ሕተረ ሓተክ ኣንተ ወይ ምስ ሄኖክ ዘይመሰባሚዕኹም ንስኽን ካልእ ምፍቃድ ከምዘይተቐበሎ ነጊርክን ነርክ እንታይ ዳ ኮንክ ክሓተክ ይነበረኒ
1: ንኖ እንከም ማለት ኣይኮነ ምስቲ ወዲ ግን ዝኾነ ዝገበርኮ ነገር የለን ማለት ፅቡቅ ጌርና ክማን ኣይንፋለጥኒ ኢና
0: እሞ ሓደን ኮይ ተኸስር ባህ ጠንቀቀ
1: ይዕሩኽ ይኹም ነርኩም ሓቀ
0: ምስ መን ምስ ኖ
1: ዎ
0: ኣይነበርና

0: ደቂ ክላስ ነርና ክንከውን ንኽእል ኢና ከም ደቂ ገዛውቲ ከዓ ስሕቲ ስሕቲ ንርአ ነርና ፅቡቅ ገይረ ግን ሕጂ ቅድሚ 2 ዓመት ገለቢል በሊጥ እዩ
1: ሄሎ ሄኖክ ከመይ ምቻ
2: እግዚኣብሔር መስገን ቅሬታ ለይት ምድሪ ደው ኢለ
1: ኖኖኖ ፀገም የብሉን ዳሓ ንዲኻ
2: እወ ዳሃይሸልና ንዲኻ ሓተካደለ ቴሌፎና ካ ኣብያትኒ
1: እምባ ኣነ ዳ ባሓደ ኣለኹም ደ ዝብል ዘለኹ ገዜያ ተወትና ኣላ
2: ኣይ ንሳ የላን ምስ ሓደ ወዲ ቆፀር ኣለኒ ገለ ትብል ነራሲ ኣትያ ዳኣ ተወትን ከረጋግፂ ኢ
1: ንስኻ እንተ ዘየላ ዳ ኣብያ ምስ ኣባሃል ወዲ በልስከ ድሓን ክድውለልከ
2: ኖኖ ድሓን ድሓን ብዙሕ ኣይትሸቐል ኣነ ከምዚ ደወልኩ ከ ኣይትንገረአኻ ካልእ ከይመስለ
1: ሓራይ ሓራይ ሸ
3: እውይ ማይ ክንዲ ድኣ ዝድውል ዘሎ ከይተረዳእና ግዜ ክዒዱ መስለኒ
0: ሶሪ ከምሴልክምሽ
3: ኖኖ ፅቡቅ ግዜ ነይሩ እምበር ዳስ ወይ ኳ ይተረዳእና ግዜ ከይዱ ስለ ኩሉ ነገር ቴንኪዩ
0: ኣነ እምበር ቴንኪዩ
3: ኔክስት ታይም

0: ነር ፅቡቅ ገይረ ግን ሕጂ ቅድሚ 2 ዓመት ገለ ቢል ፈሊጥ እዩ
1: ሄሎ ሄኖክ ከመይ ምቻ
2: እግዚኣብሔር ይመስገን ቅሬታ ለይቲ ምድሪ ደው ኢለ
1: ኖኖኖ ፀገም የብሉን ደሓ ንዲኻ
2: እወ ዳሃይሸልና ንዲኻ ሓተካደለ ቴሌፎና ከ ኣብያትኒ
1: እምባ ኣነ ዳ ባሓደ ኣለኹም ደ ዝብል ዘለኹ ገዜያ ተወትና ኣላ
2: ኣይ ንሳ የላን ምስ ሓደ ወዲ ቆፀር ኣለኒ ገለ ትብል ነራሲ ኣትያ ዳ ኣተወትን ከረጋግፂ ኢ
1: ምሳኻ እንተዘየላ ዳ ኣብያ ምስ ኣባሃል ወዲ በልስከድ ሓንክ ድውለልከ
2: ኖኖ ድሓን ድሓን ብዙሕ ኣይትሻቐል ኣነ ከምዚ ደወልኩ ኣይትንገረአኻ ካልእ ከይመስላ
1: ሓራይ ሓራይ ሻ
3: እውይ ማይ ክንዲ ድኣ ዝድውል ኣሎ ከይተረዳእና ግዜ ክዒዱ መስለኒ
0: ሶሪ ከምሲልክምሽ
3: ኖኖ ፅቡቅ ግዜ ነይሩ እምበር ዳስ ወይ ኳ ይተረዳእና ግዜ ከይዱ ስለ ኩሉ ነገር ቴንክዩ
0: ኣነ እምበር ቴንክዩ
3: ኔክስት ታይም ግን ሻናባያምሽ
0: ሃረ
3: በል ብሩክ ለይቲ
0: ብሩክ ለይቲ
2: ዘይፈለጥክነን ዓይና

0: ኣበይ እሞ ኣነ እንተዝኸውን ተወዲ ሕርቃ ናይ መውፃ ኹልክ ነይረ ጓል እንታይ ክትፍደ ከም ዘለዋ ፅቡቅ ገይረ መርአኹ
1: እዋ ናይ ኖግ ዘረባ እንታይ እዩ ዝኾውን ዘሎ ይዕርኽ ዘይኮኑ ከለዉ ሲዕርሒና ክብል ኽእል እንድዕ ወደይ ብኸመይ ክልዕል ሄኖክ ንሚል ኣሚን እዮ ተመስገን ድሓን እንኳዕ እሞ ምስ ሚልሻሰተና እቲ ካልእ ካቐሲልካ ምፅእ
2: ዓይኒ ሄኖክ ሰክተሽከዕኒ
1: ማይክ ገይምሳ
3: ደሃኒ

0: ዋ ባባ ክትፅሊል ከለኻ እንታይ ሃዛርብ ዘለኻ?
1: ኣቲ ዘይተረዳእክ ንስኸ ኢኸ ወረታ እዩ ደፊኒክ ዘሎ
2: ንስኻ ቐንዲ ደጋፊ ንሓጋዘይ ክትከውን እባ ካብኻ ከምዚ ዓይነት ዘረባ ክሰምዕ ፈፂመ ሓስበ ይፈልጥኒ
1: እምበር ኣብ ጎኒኹ ዝኾንክዎ ውሒዱ
0: ኣነ ከምኡ ይበልኩን ግን ፀገመይ ኣይተወድአን እንታይ ክኢልካ ሓግዘኒ እንተዘይኮይንካ ብቻኻ ስቕበል
1: ሚካል ጉዳይ ናይ ጓለይ እናተይ ማለት ዘይኮነን ደስ ከም ኣቦኺ ትርእንን ማለት ኢ
0: ዋ ቁርብ ባሓሰብ ዋነ ኮሲኢል ሰብኣየ ከመይ የካ ሰብኣይ ኣምጢኢል ክትብለኒ
1: ኣቲ ግደፍና ንዶ ኣበይ ዘሎ ሰብኣይ እዚ
0: ቁርብ ዝብ ከብደይ ዘሎ ህፃን ከማና የደንግፀካ እስከ ቦታ ዳ ንኾንካርእዮ ኣይ ግበር ንበር ንስኻ ከምዚ ናይ ዳ ንጋጢምካ ማማ ገሪፋትካ እንተ ተኸይድ ስንታይ እንተሰማዓካ
1: እስክናስክ ግበር እዩ ጉዳይ ክክትፈትሐ ዘይከኣል ክሲ ኣብ ንተኣቲኸ ከ ኣዛረብ ኣለኺ
0: ባባ ካብዚ ንላዕሊ ክዛረበካ ይክእልኒ ሓረይ
1: ኣብዚ ነይ ዓፅያታ እምበር ደጓል እያ ኣቲ ርግኣት ርግኣት ንዕባ ምሳሓቢ ናይዛ ቆልዓ እዚኣ እኮ ዝገርም እዩ

ክቡራት ተኸታተልቲ መድባት ሞዛይክ ዝተመድበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛቕረብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ኢና ክንራኸብ። ኣብዚ ምሳኹም ዝፀናሕና ምስኣላይ ኣስመሮም ኢሳ ብምዃን ኢና። ከምኡ ውን ክኢላ ስነ ፅባቐ ኤደን መሓመድ እናመስኮንኩ ምስተረፉ መደባት ኤሪቲቭ ክገድፈኩም እየ ብወገነ ብሮምሸት

0: ሕጂ መቋራጭ ኢኻ ክትህትም ደሊኻ ኮይኑ ለዳ ወ መቋራጭ ክትብል ከለካ ኣብ ውሽጢ ክንደይ ግዜ ማለት እዩ
1: ድሓን ዋላ ውሽጢ 2-3 ወርሒ
0: ኣብ ውሽጢ 2-3 ወርሒ ሲ ሕጂ ሚሊዮነር ዲኻ ትኮን ዘለካ ዘለካ ዋላ ቢሊዮነር
1: እታ ዋላ ከም ሻሙሲ ሚሊዮነር ድሓን ያክል
0: ኣታ ርአ ከበል ዋላ ነቲ ገንዘብ ዘይክፈሎ ምትም ናይ ሴፍራቀ ኣታ ሚሊዮነር ከዘይትብል ምትም ናይ ኮ ዝክልክለካ የለን እንታይ ደንበር መዓንጣ ለካ ይስ
1: መዓንጣ ዳ እሞ ስማዕ ስከን ዓታ ካብ ቁርኩርካ ክሳብ ርእስኻ መጠምጠመካ ነዮ
0: እታ መዓንጣ ክበሃል ከኣብ ውሽጢ ሓሞት ክህልዎ ኣለዎ መዓንጣ ንበይኑ ኮስኢልካ መተሓላለፍ ቀልቀል ጥራይ

0: ዝሓለፈ ሕጂ ኣብ ነገር ተተምነኻሲ እንታይ ትኸውን?
1: ከም ክንገብር ኢልካ ንኣኻ እቲ ናይ ወለድና ምስላ ኻ ስኢሉ ለካ ኺምና
0: ከመይ ከመይ ናይ ወለድና ምስላ
1: እዋ ዝሩብ ኣቕማ ብብርዒ ስገም ትሕጎም ክበልዕ ዝበለ ገደል ኣፉ ንሓምሊ ብዓቕሊ ስኢሉ ለካ ኺምና ብለቃሎ ዘይበሃል ምስላ መፅሓፍ ምሉእ
0: ታሰቆን በጃኻ ኢልካ ባዕልካ ክሓምሊ በጃኻ ትብዕበል ሕጂ ኣብ ውሽጢ ሰለስተ ወርሒ ዲኻ ሚሊዮነር ክትከውን ትደል ዘለካ
1: እወ ታዊኸ ኩዕ ዘለኹ ሚሊዮነር ክትኸው
0: በልሓስ እዚ ዓብ ምስጢር ስለ ዝኾነ ብጥንቃቕካ ትሕዞ ኣለካ እዛ ትካልካ ብቕድሚት ከምዛ ዘላታ ቤት ቁርሱ ከላ እተን ኣብ ውሽጢ ዘለዋ ሰለስተ ንኣሽቶ ክፍልታት ግን ሹሻ እንዳሸጥካ ብምስጢር ክሰርሓለን ትኽእል ዶ
1: ዋይ ዋይ ካብ ጨባ ዘይተረኸበስካ ማይ ጨባ እተከብትክስ እንታይ መብዓ ክርከብ ይበል እንታ ስዳ ንምን እዚኣ ትህኪትን ወልፍን ኢዘትሕዝ ተባሂሉ ኣይተኸልኪሉ እንዲ
0: እንታ ዝብለካ ዘለና ጥራይ ሕራ ይበል እምበሪ ኣብቲ ሹሻን እኮ ካልእ ተወሳኺ ቀመማ ስለ ዘሎ ንሱ ምስ ገበርካ ኣሎም ስለዝሰቑሩ ንስኻ ካብቲ ውሽጢ ብምስጢር መስተ ብክቡር ክሸይጥ ኢኻ
1: ፃዕልያ ሰበብ ይብል ዑስማን ኣነ ገበን ዘይብላ ብጥዕና ኣኸብቲ ምደል ዓመት ዘይብላ ዓሰርተ ዓመት ዝእስር ኣየድልየነን እዩ እንከ ይብላ
0: እዚ ያ ዘለና በዛ ክትብቲ ምደል በዚ ካሪስ ክትበርሕ ኣብ ናይ ዝኾነ ይኹን ሃብቲ ድሕሪ ባይታ ሓደ ገበን ኣለ ዝበሃል ምስላ ኣይትፈልጥን
1: ምፍላጥ ዳፈልጣ ግን ኣነ ዘይፈትዋ
0: በልሕራይ ሓንቲ ሸሓን ፉል ክልተ ፋታ ሓንቲ ፓኒኖ ሓንቲ ሻይ ኢልካ ሕድመተ ተረኪበ ንሪኤካ
1: እማ እንታይ ትቆጣ ዓባ እንታይ ቁጥ ኣርዳኣን ዶ ኣንቅሰኒ ኣትሕዘኒ
0: ስማዕ ንዶ ክነግረካ ከምዚ ዘይተቅምፀለ ቅጫ ዝሓርር
1: ዘይተዓፃፀፍ በዓል ትካል ድማ ኒሄልካ ይደኪ
0: ተዓፃፀፍ ሰኢልካ ኣብ ሓደ ጋማ ናይትበልም ትካልካ ናብ ካልእ ምቕያር ወይ ከዓ ምክራይ ስለዘይሰለጠና ሪኢኻ ተዓፃፂፍና ካልእ ሜራ ምፍጣር ማለት እዩ
1: እሞ እዛ ምትዕፅፃፍ ዳኣ ድሓር ምስ ተተሓዝና ከይተዓፃፅፈና ከምቲ ርኢኻ ለካ ኣይበልዐይሰተ ጎንደር ከይዱ ሞተ ዝበሃል እማ ከም ተደርፈት ንዓና ከዓ ከይትድረፈልና
0: ክረዳእካ ዶ
1: ሕራ ክሳብ ተታሒዝካ ኢሎም ዘርድኡና ኣረዳእኒ
2: ሜርሲ ሽኮር ሜርሲ ዓሰል
3: እዛ ከደሃ ሂለኒያ ዘላ ግን ክበልዕ ኢሎም ዝመተኸ ሸዓተ ዕፅዋ ይብለ
2: እየ ትኾንኪ ዝእዘዘንስ እዩ ነጥራሕ ቤት
3: ኣቲ ተኣረግ ጨርቂ ከላ ድሓር ክምፅዋዕ ሰበይት ንበር ንጉህ ምድሪ ትን ይበንን ሜርሲ ግን ፈልጥኒ ኸ ቅንዕት እንየ ተቃንዕና ይርኢለይ እንዳሓመየትኒ ኢል ከፈልጂ ሒዛ
2: ንዓኺ ዋ ንዓኽል ኣብ ምንታ ክተውፀልኪ መላዓልተን ኮ ዘይኮንኪ
3: ይገድመኪ ዩ ክንዳኻ ዘይኣኽላስ ብኣኻ ውዕላ
2: ዋት ምርስየ ሽኮር መዓስ ንሰንትራይ ኩላቶም ተፀፊኦም ሓንቲ ሰብ ተዝስርሑ ክንዲፍርቂ ኸባና ይመፁ
3: እንጀራ ዝግብዕ ምሓዛግ እዚ መመንፈጦ ብጀካ ተላጢኻን መታዓቢትኻ
2: ራይ እንታይ እዩ ከይለናኺ
3: ዋ ስምዕካ ምግረኪ እንታ ገብረአን ግን ናፍቲ ቤት ቅርሲ ዝመፀ ስምዕ እዚአንሲ ካብታ ቤትናምን ዝኾነ ሸቃሲ መን ይሕለፈ ኢልዎ
2: ዘይሰምዓ ብለይቱ ስራሕን ወዲኡን ናብ ቤት ቁርሲ መፅን ይሕግዝ ኣለኹ እናበለ ከውራይ እየን ዝደልዮ
3: ዋ ኣቲ ዜና ዶት ይሕግዛ ዋ ነበር ምስርሕ ኸኢኻ ስምዕና ክንረኪ እዚ ዓጀውሎ ዘብለን ዘሎ ወይ ናይ ኤርጋኒ ወይ ከዓ ናይ ዝርጋም ክኸውን ኣሎ
2: ኣትምርሲ ሓክር እንዲኹም ሕጂ ግን መተሓሲብ ትኾነና ጥዕምቲ ቁርስታት ፈትዩ ካቁርሰ
3: ሕጂ ሓንሳእ ሽሃት ይተዓፅን ድያ ወ ዳሓርጋት ናይ ቁርሲ ሰዓት ሓልፍ እዩ ሕጂ ግን ተደሊክትሓዝቺ ኣብ ደስ ዝበለክ ቤት መግቦሲለ ከምዝሓቂ
2: የቐኒለይ መሓዛይ መዓረ ግን ንሽተይ ስራሕ እዩ ዘለኹ ትምርሲ
3: መፈዳ ጨር ኣብልለይ ዘውልለይ
0: በል ስማዕ ሃብቲ ንቆራፃትን ተባዓትን እያ ትመፆም እምበሪ ንከምዚ ተፀራጣራይ ከምዚ ኸመኻ ፈፂማ ኣይትመፆምን እወ ንስኻ ካስኢልካ ከምዚኣት ዓይነት ተሓሳብ ሰላንጋለንጋ ድሓ እንዳሓሰብካ ከይሓለፈልካ ብኣድልካ ዕዘር ክትብል ኢኻ
1: እንታይ ሞ ክገብር ኢልካ ኒኢኻ ርኢኻ ኣለኻ ፈራህን ተጠራጣርን ገይሩ ፈጢርኒ ቶምሳይ ዝነበሩ ዲኻ ብድፍረትን ብለካ ኣለ ወሰንትን ቆረፅትን ኮይኖም ክህብቱም ከለዉ ኣነኸ ኣይሃብታ ማይ ድኻ ኮይነ ንኩልካ እዚኣ ዶ ከምታ ዝበልከ ያ
0: እንታ ዝቀሊል እዩ ከምቲ ኣንበሳ ሪኢኻ ኣንኳይ ዶሞስ እርጋን ከማና ኣሎ ዝበሎ ሪኢኻ ኣለኻ ከይሓለፈልካ ጨርቀም ከምዛልካ ጋሕ ክትብል ኢኻ ብለካ ኣለኹ
1: ሓቂኻ ወይ ግን ስማዕ ኣባ ሚሊዮነር ክኸውን ኣብዚ ሃገር ሪኢኻ ኣለ ዕልሞት ዝፍራሕ ሓሽሽ ኣከፋፍል ዝበልካ ነዚ ቢሊዮነር ክኸውን ተዝብለካ ዳ እንታይ ምገበርካ
0: ኣቲ ዓቕማካ ዘይተሓስብ ነዛ ዘይጠቅም ናይ ሚሊዮነር ቢዝነስ እኳ ከምዝቐጥቀጥ

0: ኣር ብኸሓሽሽ ካብ ከምዚ ደረጃ ወዲእካ ዋይ እንታታይ ከመይ ናይ ኢዶማይ ሰኣን ወደይ እታ ክንደይ ሓስሙታ
1: ሓንጣል ብኣይ ዘይኮንካ ብኣታቶም ክትሓዝን እዩ ዝግበኣካ
0: ከመይ ንሳቶም ዕላሞኦም ወቂዖም እንዲ
1: ኣይምሰልካ ንሳቶም ንናተይ ህወት ጥራዮም ኣባላሽ እቲ ብላዕሊ ኮይኑ ንታሕቲ ዝርእን ዝሰምዕን ዝፈርድን ፈጣሪ ግና ንመላዕ ዓለይቶም ይመስጣ ይከውርደሎም
2: እንታልካ ደብ ተስፎም
0: ኣብ ከምዚ ግናይ ተግባራት ዝተዋፈረ ሰብሲ ዓሌየት ሙሉእ ዝጠፍእ
1: ኣይትጠራጠር ንዓኣ ዝነግድን ዝሸይጥን ሰብ መጀመርታ ብህወቱ ዳሓር ብደቁ ብደቁ ደቁን መላእ ዓሌየቱ ንፃወት ከም ዘሎ ክፈልጥ እዩ ዝግብኦ ከይደታ ማዓ ሰላማ ለበግበሪ ናብሲ ለበግበሪ ናብሲ ዳሓር ከይትጣዓሲ
0: ዝለመዶ ከዓ ዘይበለ ሞባዕለይኩም ላ ኣሉ እዋይ እዋይ ሓጢያት እዋይ ስኤሉ እዋይ ስኤሉ እቲ ሓቂ ባይዝሲ ብዝለዓለ ደረጃ ኣብዝ ሃገር ክሕትትን ከእስርናታ
2: እንታ ሰቆል በጃ ካኢልካ ዝሕሙ ተዛሪብልካ ሰቂልካ ይትዛርብ ዋ ሕጂ እንታይ ክብለካ ፀኒዩ ብሓይሽሻ ከምዝኮይኑ ዶ ክብለካ ፀኒዩ ንሒሉ ከዓኒ ንህልካ ተፈውሸ እዩ ክብለካ እዩ እንታ ዝበዓነ ባዕለይ ዘይነግርካ እዚ ናይ ሄረዲ ፀገም እዩ ዘለዎ እንታይ ኢዳ
0: ከምኡ በለኒ ኣነ ኮ ምስቲ ንሓስቦ ዘለና ኣብ ፀገም ከየትወኒ ኮ ይፈርሐ ፀኒ
2: እምበር ከስኻሶ ከመይ ጌርካ ንስኻ ዝበደልካ ይበደል ንዓሌትካ ምሉእ ዝልክብ ኣብ ምድራዊ ሕጊ እኳ ከምኡ ዘይተገብረ እዚ ሓጢኣትካ ናብ ደቅኻ ዝሓልፍ ዝብል ናይ ቀደም ምስላ ከዓኒ ቀደም ተሪ
0: እሞ ናይ ሎሚ ሓጢኣት ኢድ ብኢድያ ኮይና ዘላ
2: ሓጢኣት ተገርካ ዶ
0: እንታይ
2: ዳ ዘለኻ እዚ ግን እዚ ዝበሎ ግን ከመይ ዝኸውን
0: ሓቂኻ ከምዚ ንተስፎ ዝገበርዎ ተሓቢእኻ ይትግበር እምበር እንድሕር መፅኦም ሽጠልና ተይሎም ካ ምሻጥ ዳ እሞ ሓላል ንዲ
2: ወረፅን ከ ዋ
0: ኣናይ ኣናይ ኣምፃይን ዋዕለት ትውዕል
2: ጥረጣዕምለኒ
3: ንርኢታ ጓደ
4: ሰተ ሽጠራ ከደውል እዚ ዝበልካ ኩሉ ሓሶት እዩ
5: እወ ገነስ ኣላ እዛ ናይ ሎም መዓልቲ ገይግኻ ከምቲ ልሙድ ናይ ስማት ምቅያር ባህርያት ካ ኣይኮነት ንሰተ
6: እሞታሓቂ ውፃ እያ ሓባ ቁስሉስ ሓባ ፍውስ እዩ
7: ያ ከዚ ዝተዕባህ ንዋሕት እንታይ ከይኸውን ፈሪህ ክንኦ ኣለኽን
8: ሓንቲ ይኸውንን እዩ
9: ግደፍ ግደፍ ኣብ ዓፋ ሕጂ ኣብ ጀመል ተበልካ ንዓኻ ፅቡቅ
7: ማሺ በል ኣነ ከዓኒ ኣብ ሕማር ብለካ
5: ታታ ዘረባ ዶ ተጠፋፍእዋ ሰተ እንታይ ኸኾንካ
9: እዚ መስፍን ድበሃል ሰብ ከሎኮ ቕሳነ ድበሃል እየ
5: ኣታ ንዓንዶ ዘረባይ ጣዊ እቲ ዝኾንካ ብቕኑዕ ተዛረብ በር መስፍን ስንጎምዝስ ንዓኻቢ ክረኽበካ ክእል
4: ዳሓንዲ ክዳ ኣዙ ሎሚ ድኣ ሞሳላ ቴክኖሎጂ ሰባቢ ክረኽበካ ዶ ባሃል ኣትገሊኦምኩ ለይቲ ምድሪ ደው ኢሎም ንዓኻ ቕሳነት ድቃስ ኣስኢኖም ንባዕሎም ግን በጢኖም ድሓር ንክዝሓድሪ ኮ መሊኦም እዮም
6: እሞቲ ቕሳነት ዝኽልኦ ዘሎም ገረና ሞ መፍትሒ ክንቦ
9: ኦይ መፍትሒ እዚኣ መፍትሒ ድበሃል ኣይርከባን ምሽ መፍትሒ እዚኣ መእሰሪ መሰጀን እታ እዩ ዝርከባ
6: ኣታግደ
9: እሞ እዚኣ ተራ ሽግር ስለዘይኮነት ይትረፍከ ተተግብራ ዋላ እንተሰሚዕካ እውን ዳቦይ ተዓገስ እያ ተዳኽለካ
7: ከምዚ ለማንም ዝበለ ትካዩ ካብ ክልተ መንኩብ ዓሰርተ መናኽቢ ሒሻ ስለዚ ሽግርካ ኣራግፎ ክነሻኽመካ
9: በሉ ስምዑ ጀማ ኣነኮ ይትረፍኩም ኢለኩም ነረ እዚኣ ኣሽንኳይ ደስኹም ክትሰምዑዋ ኣነ ምስበዐይ እውን የጣዓሰኒ ኢደሉ እዛ ዝሓተተ ንሕቶ ኸዓ ተመሊሰ ንዑ ክደርብየሉ ወዲእ እየ ዘለኹ
4: ሰተ እንታይ ድልካ
9: እታ እንታይኹም ወዲ እንታይ ኹም ትጎፃጉፁና
5: ዋእታ ክንደይ ክተካብሪኻ እቲ ዝኾንካዮ እንዶ ተዛርብ
9: በሉ ክነግረኩ ንጎ ወጋሕታ እዩ ናብዚ እናመፃ ከለኹ ኣብ መገዲ ረኺቡ መስፍን ከምዛ እዋዛዋዛኳ እዩ ሰተ ንዓሙ ሰተ እስኻሲ ንጎ ከም ዓንዝረቦ ካብቲ ትስእን ኣብቲ እናዝማም ከም ዕንዝራ ንህብ ኮልቅ ክትብል ካብቲ ውዕል ብሓፃር መገዲ ሚለነር ትኾነላ ስራሕ ኣላ ምስ በለኒ ሙሉእ መዓልቲ ኳ ብኣኻሓስብ ውዕል
5: ከመይ ማለት እዩ
6: እሞ ናይ ብሓቂ ከምዛ ዝበላ ዝተህብትም እያ
9: ተህብትም ጥራይ ብሾርትካት ከዓ እምበር ተህብትመካ
5: እሞ ንኩላትና ነገረና ሞ ከም ንገብር
9: እዚኣ እውኖ ዳድወያ
5: ከመይ ማለት እዩ
9: እዚኣ ብሾርትካት ምሽ ተህብትመካ ግና ሃብትኻ ከይተጠቀምካሉ ከይተተንከፍካዮ ኣብ ሾርት ቤት ማሕብረአትያ እዚ ኩሉ ሰለማዊ ናብራኻ ካብ ትገብሮ ስለዚ ኣሽንኳይ ክነግረኩም ኣነ ደው ኢለ ከጠንቁ
7: ያ ኸዚ ከላም ፋርቕ ዛረባሎ ሳክት እያ ክተስራሕና ንስራሕ ጀማዕ ትርገር
2: ሓንጣል ኣነም ጤልካ ኣለኹ ንትኻኸተን ገንዘብ ኣዳሊኻ እየን ዶ
0: ግድን እምበር ከምዝሓበርካ እዚአን ብ50,000 ገዜ ብ150,000 ኮ ይክሸጠ
2: ልካ ንኢኻ ኣብ ሰሙን 100,000 እንድሕር ከሲብካ ኣብ ወርሒ 400,000 ይኸውን ኣሎ ማለት እዩ። ኣብ ዓመት ከዓ ክንደይ ይኸውን? በዓልካ በዛሕ
0: ኣታስግደፎ ዶ እዚ ምሻጥ ዘይኮነሰይ ገንዘብ ምሕጣን ይበሎ
2: ድላይካ ስምሃቦ ግን ተጠንቀቅ እንተትታሒዝካ ቆሮማ
0: መስፍን ኣነ ዘይኮንኩ ንስኻ ኸበትሓዝ
2: ተመልካ
0: ኣነ ሓንጣል ብቐሊል ዘይታለል ከእትወለይ ንዝሓሰበ ጎል ተቐዳዲሜ እየ ዘፅድፎ ናብ ሃው ዝበለ ገደል ፖሊስ
2: ሓንጣል ኣነ ንድሕነትካ ንስኻ ግን ንጥፋት ይዳዓትካ ኣቲ ኣነ ሽመይ ምሩር ኮይኑ በል ኣነ ብዛዕባካ ክሓልየልካ ከለኹ ንስኻ ግን ጎሪሕካ ኣሽሽ የለ ገለ የለ
9: ሕጅስ መስፍን ካብዚ ገበን ናፃይ ማለት ድዩ
8: ናይ ባሓቂ ለካ ኩሉ ኤርትራዊ ናይ ሃገሩ ፖሊስ እዩ
9: እቲ ዘሐጉስ መስፍን ከምዚ ክሓስብ ካብ ጀመረ ኣብዚ ሃገር በዚ ገበን እዚ ዝጥርጠርን በዚ ጉዳይ እዚ ዘሰክፍ ነገር የለን ክበሃል ይከኣል
8: እዚ ዝበልካዮ ቁኑዕ እኳ እንተኾነ ግን ፖሊስ ማለት ጥንቃቐ ማለት ስለ ዝኾነ ኣይንዛነን ኢና
9: እፈልጥ ኣሽም ካይደኑ ካልኦት ሰባት እዛ ጉዳይ እዚኣ እውን ገለ ሽርሑ ክህልዋ ንፍታሽ ክድየና እዩ
8: ብልክዕ እሞ ንኽዶ
0: እሞ ሻሂ ገለ ከይሰተኹ
2: ሓንጣል ተዓዲ በቃ እቲ ስርሑ ቆት ሕተ ዘይገብሮ ተግባር ጌርካ
0: ከመይ
2: ካብ ዓበይቲ ንዓኻ ካብ ንኣሽትኻ ንሰተ ኣይፈቲኖኩም ሰተ ግን ዘይከማኻ ንዓይ ደዊ ኢሉ ኣየድልየኒ እዩ እቲ ስኻ ትሓስቦ ዘለካ ውን ተዘይቋልካ ከትሕዘካ የኢልን እምበር ከምዚ ናትካ ድብ ኣይገበረለይ
0: መስፍን ኣነ እኳ ከምቲ ናይ ቀደም ዘለካ ይመሲልኒ እምበር ከምቲ ቀየር ካርኣ ዘይፈለጥኩ
2: እታ ኣብውን ካብ ጉዳይ እምበሪ ኣብ ሃገር ላግፅ ከምዘይፈለጥ ኣይትፈልጥን
0: ሕጂ ድኣ ፈሪጠስ ኣሚነልካ ኳ
2: ስለዚ ሕጂ ንሕና እንታይ ንበሃል
0: ክልተ ጎራሓት ሓመቑሽ ትስንቆም

ሰላም ክቡራት ተኸታተልቲ መደብ ኤርቲቪ ብፍላይ ድማ ተኸታተልቲ መደብ ፍረፃሪ ከመይ ቀኒኹም ኣብ ዘለኹም ስ ሰላምን ጥዕና ንምንኤልኩም። እዚ መደብ ብሚኒስትሪ ሕርሻ ዝዳለው ክልተ ሰሙናዊ መደብ እዩ። ንሎም እውን ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን ይህብን የገድስን እዩ ዝበልናዮ ትሕዝቶታት ሒዝና ኣብ ሰዓትና ተረኺብና ኣለና። ንኽትከታተሉና ድማ ናይ ወትሪ ዕድሜና እዩ። ኣብ ናይ ሎሚ ንኡስ መደባት ኩሮ ፍረፃዕሪ እቲ ብዕለት 20 ክሳብ 21 ና

ናሓሰ 226 ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣብ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ሃኮሰ ኣስመራ ዝተኻየደ ዋዕላ ዝድስስ መደብ ይኽህልወና።

0: ጽላት ሕርሻ ብፍላይ ኣብ ከም ሃገርና ዝኣመፅስላ ኣብ ምዕባል ዝርከባ ሃገራት ዓንዲ ሕቆ ቁጠበአን ምዃኑ ይፍለጥ። እንተኾነ ዋላ እኳ ሕርሻ እቲ ዝበዝሐ ክፋል ህዝበን ዝነባበረሉ ጽላት እንተኾነ፡ ብእተፈላለየ ምኽንያት እቶትን እተታውነትን ሕርሻ ገና ከምቲ ዝድለ ኣይገስገሰን። ኣብ ሃገርና ኤርትራ ኣብ እተፈላለየ ዓውድታት ሕርሻ ብሓፍሻ ኣብ ልምዓት ኣሕምልትን ፍረታትን ከምኡ ውን ኣብ ምስራሕ ከዘንቲ ማያት ድማ ብፍላይ ሳላ እተገብረ ገዚፍ ወፍሪ ኣብ ሕርሻ ርኡይ ገስጋስ ከም እተመዝገበ ዕዳጋታትና ዝምስክርዎ ሓቂ እዩ። እንተኾነ ኣብ መላእ ሃገር ዝርከብ ህዝብና ውሑስን መኣዛውን ምግቢ ክሳዕ ዝረክብ ገና ሓያል ስራሕ ከም ዝፅበየና ምዝኽኻር ኣገዳሲ እዩ። ሓደ ካብቶም ንጽላት ሕርሻ ንቕድሚ ዘሰጉሙ እስትራቴጂታት ምሕያል ሕርሻዊ ምርምራት እዩ። ሚኒስትር ሕርሻ ነዚ ዕዮ ገዛ ተሰኪሙ ብመገዲ ሃገራዊ ትካል ሕርሻዊ ምርምር እተፈላለዩ ምርምራትን መጽናዕታትን ከካይድ ምጽንሑ ይፍለጥ። ነዚ ልሙድ ምርምራዊ ስራሓት ንምሕያል ድማ ኣብ እተፈላለዩ እዋናት ሃገራዊ ዓውደ ዘተታትን ዋዕላታትን ብምውዳብ ብእተፈላለዩ ተማራምርቲ መጽናዕታዊ ወረቓቕቲ ከቕርብ ጸኒሑን ኣሎን። ኣብ መወዳእታ ወርሒ ሰነ 2026 ድማ ንፈለማ እዋን ኣብ መላእ ሃገር ዝርከቡ ክኢላታትን ተማራምርቲ ምስ ሕርሻ ቀጥታዊ ምትእስሳር ዘለዎም መጽናዕታዊ ወረቓቕቲ ዘቕርብሉ መድረኽ ፈጢሩ። ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ካብ ዕለት 20 ክሳዕ 21 ነሓሰ 2026 ኣብ ትሕቲ ምስጓም ቀጻልነት ዘለዎ ስርዓታት ሕርሻን መግቢ ንሃገራዊ ቁጠባዊ ዕቤት ዝብል ቴማ ኣብ ኣስመራ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ከም እተኻይደ ይዝከር። ኣብዚ በኹሪ ሃገራዊ ዋዕላ ልዕሊ 76 መጽናዕታዊ ወረቓቕቲ ክቐርብ እንከሎ ምርኢት መጽናዕታዊ ፖስተርን መደረ ላዕለዎት ክኢላታትን እውን ኣካል ናይ ዚ ዋዕላ እዩ ነይሩ። እዞም ኣብዚ ዋዕላ ዝቐረቡ 76 ወረቓቕቲ ኣብ ዓውደታት ሕርሻዊ ኤክስቴንሽን ትግባሩኡን ተቐባልነቱን ብሓረስቶት ሕርሻዊ ምድጅታል ወሳኽ ክብርን ሕርሻዊ ዋኒንን ድሕነት ውሕስነትን መኣዛን መግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሌማዊ ለውጢ ምብዳህን ምምካትን ተወርስኣዊ ጸጋታትን ዕቃበ ስነ ህይወታዊ ብዙሕነትን ከምኡ ውን ሕርሻዊ ፖሊሲ ቁፅፅርን ምሕደራን ዘተኮረ እዮም ነይሮም። ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ካብ ዕለት 20 ክሳዕ 21 ነሓሰ 2026 ኣብ ኣስመራ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ከም እተኻይደ ይዝከር። ኣብዚ በኹሪ ሃገራዊ ዋዕላ ልዕሊ 76 መጽናዕታዊ ወረቓቕቲ ክቐርብ እንከሎ ምርኢት መጽናዕታዊ ፖስተርን መደረ ላዕለዎት ክኢላታትን እውን ኣካል ናይ ዝዋዕላ እዩ ነይሩ።
1: ኩሉ ድጋታትና ደም ሂወት መሊኡ
0: እዚ ዋዕላ ብድርኺት ናይቲ ኣብ ወርሒ ጥሪ 2025 እተኻይደ ሃገራዊ ዋዕላ መጽናዕታት ኤርትራ እተበገሰ ኾይኑ ንልዕሊ ሓደ ዓመት ምድላዋት ከም እተገብረሉ ኣቦ ወንበር ቴክኒካዊ ሽማግለ ናይቲ ዋዕላ ዶክተር ኤፍሬም ገብረ መስቀል ይገልጽ።
2: እቲ ቀንዲ ዓላማ ናይዚ ዝካየድ ዘሎ ሃገራዊ ዋዕላ ንሕርሻ ዝምልከት ዝተኻየዱ መጽናዕትን ምርምራዊ ስራሓትን ኣኪብካ እቶም ወረቓቕቲ ከም ዝቐርቡ ነቶም ዝቐረቡ ወረቓቕቲ ከዓ ዝምልከቶም ክኢላታት ኩሎም ኣብቲ ዝቐረበ ወረቓቕቲ ዓውዲ ዘትዮም ከምኡውን ናቶም ፍልጠት ወሲኾም ነቲ ፍልጠት ንምህብታም ዝዓለመ እዩ ማለት እዩ።

0: ጸሓፊ ቴክኒካዊ ሽማግለ ናይቲ ዋዕላ ዝኾነ መንእሰይ ዓብደላ ዑመር እውን እታ ሽማግለ መጽናዕታዊ ወረቓቲ ንምእካብ እተጠቕመትሉ መስርሕ ብኸምዚ የብርሆ።
1: ብልካት ጀመርናሉ ንጥፈት ናይዚ ዋዕላ ምድላው ኣብ ዝሓለፈ ዓመት ኣብ 2015 ኣብ ወር ሓደ ከም ኮሚተ ቆይምና ሽዑ ኣብኡ ነይሩ ካልእ ዕማም ዕዮ ገዛ ዝተዋሃበና ንዕኡ እንዳሰራዕና ከዓ እዚ ናይ ሕርሻዊ መፅናዕቲ ደይግበር እዚ ሕጂ ተመክሮ ኣብ 25 ምናልባት ኣብ 2015 ተመክሮ ናይ መፅናዕትታት ንኤርትራ ዝተገበረ ዓበ ዋዕላ ነይሩ ሕጂ ካብኡ ተመክሮ ብምውሳድ ንምንታይ ከናይ ሕርሻዊ መፅናዕቲ ዘይግበር ዝብል ሓሳብ ምስ ተበገሰ ከም ዕዮ ገዛ ምስ ተዋሃብና ካብኡ ከዓ ኣህዲና ጀሚርና ስራሕ ማለት እዩ። ጀሚርና መጀመርያ እቲ ፖስተራት ኣብ ምዝርጋሕ ኢና ጀሚርና። እቲ ፖስተራት ከዓ እንታይ እዩ? ኣብ ዝተፈላለየ ቦታ ደለዉ ናይ ሕርሻ ክእላታት ኣብ ኮሌጃት ከምኡውን መሻርክቲ ኣብ ሕርሻ ዝግደሱ ከምኡውን ኣብ ካልእ ሚኒስትራታት ዘለውን ምስ ሕርሻ ዝተኣሳሰር ደሎ ኣብኡ ዘሎ እንታይ መስል ወራቅቲ ንክህቡና ከዓኒ መፀዋዕታ ጌርና ማለት እዩ። መፀዋዕታ እቲ ናይ ኣብስትራክት ዝበሃል መፀዋዕታ ሓፂር ፅሑፍ ክህቡና ብኡ መሰረት ተጀሚሩ ስራሕ። ብድሕሪኡ ከዓኒ ኣብ ኩለን ዞባታት ዜርና ኣብ ዝምልከቶ ሚኒስትርታት እውን ከይድና መሻርክቲ እውን በፂሕና። ስለዚ ከባቢ 101 ንኸውን ፖስተራት ዝተዘርጊሑ ማለት እዩ። ብድሕሪኡ ከዓ ወረቐት ክንቅበል ጀሚርና እቲ ወረቐቲ እቲ ኣብስትራክት ንብሎት ሓፂር ፅሑፍ ብዛዕባ እቲ ብዓብዪ ፅሑፍ ዝገልፅ ንዑ ተቐቢልና ብድሕሪኡ ከዓ ተጀሚሩ እቲ ስራሕ ማለት እዩ።
2: ኣብ ርእስቲ ኣብ ሙሉእ ሃገር ምዝርጋሕና ከዓ ብሻባይት ንደገ እውን ፅርግሕና ኢና። ካብ ሙሉእ ኤርትራ ተወሳኺ ካብ ደገ ዘለዉ ኤርትራውያን ስፔሻሊ እቶም ኣብ ትምህርቲ ዘለዉ 183 ወረቐቲ ተቐዲሙ
0: ኣብ ሓምላይ ክፅልልና። ኣባል ቴክኒካዊ ሽማግለ ናይታ ዋዕላ ዝኾነ መንእሰይ ናትናኤል ሃብተ ሚካኤል እውን እታ ሽማግለ መፅናዕታዊ ወረቐቲ ንምእካብ ሰፋሕቲ ናይ ሓበሬታ ምዝርጋሐን ጎስጓስን ንጥፈታት ከም እተኻየደ ይጠቀስ።
2: ሓፈሻዊ ጀመርናሉ ካብ ጥሪ 2025 ንከባቢ ዓመትን 8 ወርሒ ዝኸይድ ምድለዋት ጌርና። ኣብቲ ምድለዋትና ከዓ ምድላው ናይ ጋይድላይን ነርና፣ ናይ ኣብስትራክት ምድላው ነርና፣ ናይ ፖስተር ምድላውን ምዝርጋሕን ምድላው ፖስተርን ምዝርጋሕ ፖስተር ናብ ኩሉን ዘቦታትን መሻርክቲ ትካላትን ዘርጊሕና ኮሌጃት ዘርጊሕና ብኸም መሰረት ከዓ ከይድና ማለት እዩ።
0: መስርሕ ምምማይን ምምራፅን ናይቲ መፅናዕታዊ ወረቓቕቲ ነዊሕን ጥንቁቕን መስርሕ ከም ዝሓለፎ ኣባላት ናይታ ሽማግለ በብወገኖም የብርሁ።
3: ናብዚ ዋዕላ እዚ ዝቐርቡ ወረቓቕቲ ፀዋዒት ወይ ከዓ ኮልድ ፎር ኣብስትራክት ንብሎም ኩሎም ክኢላታት ኣብዚ ሃገር ዘለዉ ዋላ ኣብ ደገ ዘለዎ እንድሕር ክኢሎም ነዚ ንምርስ ሕርሻ ዝምልከት ወረቓቕቲ ከቕርቡ ዝኽእሉ ብቕዓት ዘለዎ ወረቐት ንቕርቡ ብመሰረት ዝተዋህቦም መምርሒ ከም ዘቕርቡ ተገይሮም ማለት እዩ። ኩሎም ግን ብማዕረ እውን ስለ ዘይኮኑ ፍፃሪ እውን ስለ ዘለዎም ብክኢላታት በብዓውድ ፈላሊና ኣብ 8 ቴማቲክ ኤርያ ንብሎ ፈላሊና ናይዚ 8 ቴማቲክ ኤራ ብቑዕ ዝኾነ ወረቐት ንምምማይ ነፍሲ ወከፍ ወረቐት ኣብ 3 ረቢወርስ ተላኢኹ

ኣብዚ ተጠቐምናሉ እንታይ ኢና ጌርና እቲ ዝቐረበ ወረቐት ሙሉእ ወረቐት ኣይኮነን ግን ሓፂር መግለፂ ብዛዕባ እቲ ፅሑፍ ኢና ሓቲትና ኣብስትራክት ንብሎ ማለት እዩ። እዚ ሕጂ መጀመርያ ከባቢ 183 ወረቐቲ መፂእና ካብ ዝተፈላለየ ከምዚ ዓንቲ ዝገለፅክዎ ካብ ውሽጢ ሃገር ካብ ዝተፈላለየ ናይ ሕርሻ ዞባታት ከምኡውን ካብ ሚኒስትርታት ከምኡውን ካብ ኮሌጃት ካብ ደጎ እውን ዝተፈላለየ ወረቐቲ ከባቢ 183 ይመፂእና። ሕጂ ኣብ ዝተተከምናሉ ኣገባብ እንታይ እዩ ነዚ ወረቐት እዚ

0: ምክንያቱ ኩሉ ክተቕርቦውን ስለ ዘይከኣል ምክንያቱ ኩሉ እውን ኣቕርቡ ጥራሕ ስለ ዝበለ ምንታይ ኣይምርኦ ስለ ዘይንፈልጥ ናይ ረቪ ወይከዓ ናይ ምማይ መስርዕ ኢና ተጠቂምና። እጂ ኣብዚ ናይ ምማይ መስርዕ እንታይ ጌርና ሓደ ፎርማት ኣዳሊና ወይከዓ ሓደ ቅጥዒ ተዳልዩ እቲ ወረቐት ብከመይ ምመ እንታይ እንታይ የማልእ እንታይ ከ ኣማሊኡ እንተኮይኑ ሓልፍ ዝኽእል ዝብል ቀጥዒ ጌርና እንደገና ኣብዚ ከዓ ብዙሓት ከማን ካብ ኮሌጃት ድዮም ካብ ሚኒስትራት ወላ ካብ ደገ ብዙሓት ሓጊዞምና በዚ ኣጋጣሚ ከመዝግኖም ደሊ ሕጂ እቲ ወረቐት ተሰዲዱ ማለት እዩ ናብ ኩል ሰዲ ናብ ደገ ተሰዲዱ ናብቶም ናይ ኮሌጃት ኣባላት ተሰዲዱ ናብ ሚኒስትራት ተሰዲዱ ብሙሉእ ከዓ ተሰዲዱ ረብ ኮይኑ ከዓ ተመሚ መፂድና ማለት እዩ።
1: ንከምዚ ዓይነት ዋዕላ ኣብ ግብሪ ንምትርጋም ዝነበረ መስርሕ እዚ ክነከታተሎ ዝፀናሕና ኮይኑ ኣብ መስርሕ ዘጋጥመ ብድሆታት እንተነይሩ እውን ተወኪስናዮም ነርና
0: ዋ ከም ብድሆ ግድን እዩ ኣብ ዝኾነ ስራሕ ክትብገዝ ከለካ ብድሆ የጋጥመካ እዩ ንዑ ግ እንዳሰገርካ ትኸይድ ሕጂ ካብቲ ቀንዲ ብድሆታት ዝነበረና እዚ ምድንጓይ ናይ ኢንፎርሜሽን ካብቶም ዘቕረቡ ወራቅቲ ሓደ ካብቲ ግዜ ዳሓሰብናዮ ገሊኡ ይሓልፍ ነይሩ ብወገን ኣቕረብቲ ወራቅቲ ምናልባት ብወገንና እውን እዚ ናይ ምማይ ዝበልናዮ መስርሕ እውን ስለዘይቀልጠፈና ኣብ እውን ቅሩብ ግዜ ወሲድና ርና ድሓር ግን ንዖም ሓቢርና ነቲ ናይ ብድሆ ፀገም እውን ፈቲሕና ኢና። ሓደ ካብቲ ዕላማና ናይ ዋዕላ ንካየደሉ ኣይ ታሽሚ ኮና ምክንያቱ ልክ ኣብታ መዓልትና ኢና ታሽሚ ጌርና ግን ኣብ ውሽጢ እዚ ናይ ምምፃእ ወረቐቲ ሓበሬታ ምእካብ ምክንያቱ ናይ ነፍሲ ወከብ ሓበሬታ ንእክብ ነርና ናይ ነፍሲ ወከብ ኣግራውንድ ሰብ ናቱ እንታይ እዩ ካበዩ እዚታት ንእክብ እዚ ኣዝዩ ምድንጓይ ነርና ግን ብዝኾነ ተበድዩ ኣብ ዝበፅሕ ነበር።

0: ብዘይካ ቴክኒካዊ መስርሑ ነዚ ዋዕላ ንምውዳብ ብድሕረ ባይታ ዝግበር ሎጂስቲካዊ ምድላው እውን ቀሊል ኣይኮነን። ወይዘሮ ስየ ነጋሽ ኣብ ሚኒስትሪ ሕርሻ ጨንፈር ህዝባዊ ርክባት ሓላፊ ተሃዱ ምውዳብ ምድባት እያ። ወይዘሮ ስየ ብዛዕባ ምድላዋት ናይዚ ዋዕላ ኣመልኪታ ዝሃበቶ ሓበሬታ ይስዕብ።
1: እዚ ንክልተ መዓልቲ ካብ ለት 2021 ናሓሰ26 ዝተኻየደ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኣብ ትሕቲ ምስጓም ቀፃልነት ዘለዎም ስርዓታት ሕርሻን ምግብን ንሃገራዊ ቁጠባዊ ዕቤት ዝብል ቴማ እዩ ተኻይዱ። ኣብ ሰለስትዩ ኣዳራሻት ናይ ሓኮሰ ድማ ውዒሉ ነዚ ምድላው ዝተኻየደ ስራሓት በዛ ኣሃዱናትና ድማ ካብ ምሕዚ ኣዳራሽ ጀሚርካ ነቲ መዓልቲ ዘድልዩ መሳልጥያታት፣ ሕትመታት፣ ኩሉ ምድላው ከምኡ ውን ዝርጋሕ ዕድመታት ዘጠቃለለ ስራሓት እዩ ተኻይዱ ነይሩ።
0: ወይዘሮ ስየ ንብዙሕን ዓይነትን ተሳተፍቲ ናይቲ ዋዕላ ክትገልፅ ንከላ
1: ልዕሊ 300 ተሳተፍቲ እዮም ነሮም። ካብዚኣቶም ተን 23 ደቂ ኣንስትዮ እየን ነረን። ናብቲ ዝርዝሩ ወይ ናብቲ ዝርግሐ እንድሕር መፂና ሚኒስትራት ናይ ሚኒስትሪ ትምህርቲ፣ ሚኒስትሪ ዜና ከምኡውን ሚኒስትሪ መሬትን ማይና ካብን ነይሮም። ወከልቲ ሚኒስትርታት ድማ ሚኒስትሪ ዞባዊ ምሕዳር፣ ሃብቲ ባሕሪ፣ ጥዕና፣ መሬትን ማይና ካብን፣ ንግድን ኢንዱስትሪን፣ ፋይናንስን ሃገራዊ ልምዓትን ዜናን ነይሮም። ትካል ደረጃታት ኤርትራ እውን ነይሩ። ሃገራውያን ማሕበራት ከም ሃማደአ፣ ሃመትአ፣ ሃኮሰአ፣ ኮርፖሬሽን ዝራእትን ጥሪትን ኤርትራ ከምኡውን በዓል ስልጣን ኣግራብን እንስሳ ዘገዳምን ላዕለዎት ትካላት ትምህርቲ ኮሌጃት ማለት ሓመልማሎ፣ ማይ ነፍሒ፣ ዓዲ ቀይሕ፣ ናይ ልምዓት መሻርክቲ፣ ሓለፍትን ክኢላሃትን ኣባላት ሚኒስትሪ ሕርሻ፣ ወከልቲ ሓለፍትን ዝምልከቶም ክኢላሃትን ክፍሊ ሕርሻን መሬትን ዞባታት፣ ወከልቲ ማሕበር ሕርሻውን ደቂ ኣንስትዮ ኤርትራ፣ ሓርሶትና መስራሕ ትካላትን ካልኦትን ዘጠቃለለ እዩ ነይሩ።

0: ተሳተፍቲ ናይቲ ዋዕላ ኣተባባዒ ግብረ መልሲ ከም ዝሃቡ ኩሎም ኣሳናዳእቲ ናይቲ ዋዕላ የረጋግፁ።
1: ብሓፈሻ እቲ ተገዳስነት ናይዚ ዋዕላ ብጣዕሚ ልዑል እዩ ነይሩ። ኣብ ግዜ ምስታፍ ኣብ ግዜ ወረቐት ምስዳድ ኢልካ

0: ኣብ ግዜ ወላ እቲ ኢቫሉሽን ምስ ተገበረ ብድሕሪኡ ወላ እውን ይሓቱ ገሊኦም ንምንታይ ኢና ኣ ከምዝኮይና ገለ ስለዚ ብሓፈሻ ክንሪኦ ከለና ከም ኮሚቴ ክንሪኦ ከለና ብጣዕሚ ዓብ ዝኮነ ተገዳስነት እዩ ገይሩ እዚ ተሳተፋይ ወላ እውን ዘይተሳተፈ ክሳተፍ ዝደሊ ብሓፈሻ ምስ ረኣዩት ናይ መፀዋዕታ ብዙሕ እዮም ታሽሚ ገይሮም ኢብን ምናልባት ከም ተወሳኪ ናይ ደገ እውን ብዙሓት እዮም ተሳቲፎም ከባቢ 20 ዝኸውን ወራቅቲ መፂኡና ይኸብ ደገ በቲ ተጠቐምናሉ ኣገባብ ናይቲ ፖስተር ምስላት ብዙሓት ተገዲሶም ንስም ከዓ ብዙሕ ኮሚኒኬሽን እውን ነርና ስለዚ ብሓፈሻ ክዛረብ ከለኹ ኣብ ተገዳስነት ብጣዕሚ ልዑል ነይሩ
1: ኣብዛ ናይዛ ናይ ሎም ዓመት ዋዕላ ናይ ሕርሻዊ መፅናዕትታት ኤርትራ እቲ ኣዝዩ ዘሐጉስ ነገር ኣዝዩ ልዑል ተሳታፍነት ናይ መንእሰያት ምንባሩስ እዚ ክተባባዕ ዘለዎ እዩ ካልኣይ ኣብቲ ዝገበርናዮ ወራቅቲ ኩሉ ዓይነት ዓውድታት 13 ቴማቲክ ኤርያ ነራና ካብዘን 13 ተንሸሞንተ እኹል ዝኮነ ወራቅቲ ረኪብና ኣለን ማለት እዩ ኣነ ግን ፀቂጠ ክዛረበሉ ዝደሊ እቲ ናይ ተሳታፍነት ናይ መንእሰያት እዩ እዚኡ ከዓ እቲ ዘሐጉስ ነገር ክቅፅል ዘለዉ ከዓ ክተባብዐ እንዘለዎ ንብል ማለት እዩ
2: ረብሕኡ ብርግፅ ብዙሕ እዩ ካብዚኣ ናይ ሎሚ ዝረኣናዮ ከማ ተምሃርናን ተዓዘብናዮ ንድሕር ወሲድና ብዙሓት ሰብ ሞያ ከም ዘለውና ክንግንዘብ ክኢልና ከምቲ ዓላምኡ እውን ብዙሓት ወረቃቅ ተቀሪቦም እዮም ነዚ ዝምልከት ተቀሪቦም ዘለው ኣብ ኖሸከፍ ኣብ ሰለስተ ክፍሊ እዩ ዝቀርብ ዘሎ ዚ ወረቃቅቲ እዚ ኣብ ሰለስተ ክፋል ተከፋፊሉ ቀርባ ኣሎ ብዓውዱ ዝበልኮ ቴማቲክ ኤርያ ተፈልዩ ማለት እዩ ስለዚ ኩሉ ጀርካ ክትሪኦ ከለካ ዝቅርብ ዘሎ ኣብኡ ዘሎ ተገዳስነት ናይቶም ሰሙያ ልና ወይ ስቴክ ሆልደርስ ነዚ ወረቀቲ እዚ ክዕዘቡን ርእቶም ክህቡን ክህብቶምን ዝመፁ እውን ኣብ ነፍሲ ወከፍ ዝቀርብ ወረቀት ናይ ሃቂ ተኽትዕንቲ ዝካየድ ዘሎ ምርድዳእን ምስራኢካ ክንዲምንታይ ጠቃምነት እውን ክትግምት ትኽእል ኢካ ማለት እዩ ስለዚ ኣገዳስነቱ ኣዝዩ ዕቡብ ንሕጂ ጥራሕ ዘይኮነ ኣብ መፃእ እውን ከም ዝበልኮ ካብኡ ተፀሚቁ ዝወፀ ፅሑፋትን እቲ

0: ሕርሻዊ መፅናዕትታት ኤርትራ እቲ ኣዝዩ ዘሐጉስ ነገር ኣዝዩ ልዑል ተሳታፍነት ናይ መንእሰያት ምንባሩስ እዚ ክተባባዕ ዘለዎ እዩ። ካልኣይ ኣብቲ ዝገበርናዮ ወራቅቲ ኩሉ ዓይነት ዓውድታት 13 ቴማቲክ ኤርያ ነራና ካብዘን 13 ተሸሞንተ እኹል ዝኮነ ወራቅቲ ረኪብና ኣለን ማለት እዩ። ኣነ ግን ፀቂጠ ክዛረበሉ ዝደሊ እቲ ናይ ተሳታፍነት ናይ መንእሰያት እዩ። እዚዩ ከዓ ዘሐጉስ ነገር ክቅፅል ዘለዎ ከዓ ክተባባዕ እንዘለዎ ንብል ማለት እዩ።
1: ረብሕኡ ብርግፅ ብዙሕ እዩ። ካብዚኣ ናይ ሎሚ ዝረኣናዮ ከማ ተምሃርና ተዓዘብና ንድሕር ወሲድና ብዙሓት ሰብ ሞያ ከም ዘለውና ክንግንዘብ ክኢልና ከምቲ ዓላምኡ እውን ብዙሓት ወረቃቅቲ ተቀሪቦም እዮም ነዚ ዝምልከት ተቀሪቦም ዘለው ኣብ ነወሸከፍ ኣብ ሰለስተ ክፍሊ እዩ ዝቀርብ ዘሎ ዚ ወረቃቅቲ እዚ ኣብ ሰለስተ ካፋፊሉ ቀርብ ኣሎ ብዓውዱ ዝበልኮ ቴማቲክ ኤርያ ተፈልዩ ማለት እዩ። ስለዚ ኩሉ ዜርካ ክትሪኦ ከለካ ዝቅርብ ዘሎ ኣብኡ ዘሎ ተገዳስነት ናይቶም ሰሙያ ልና ወይ ስቴክ ሆልደርስ ነዚ ወረቃቲ እዚ ክዕዘቡን ርእቶም ክህቡን ክህብቶምን ዝመፁ እውን ኣብ ነስ ወከፍ ዝቀርብ ወረቀት ናይ ሓቂ ተክትዕንቲ ዝካየድ ዘሎ ምርድዳእን ምስራዕካ ክንዲምንታይ ጠቃምነት እውን ክትግምት ትኽእል ኢካ ማለት እዩ። ስለዚ ኣገዳስነቱ ኣዝዩ ዕቡብ ንሕጂ ጥራሕ ዘይኮነ ኣብ መፃእ እውን ከም ዝበልኮ ካብኡ ተፀሚቁ ዝወፀ ፅሑፋትን እቲ ለበዋታትን እውን ኣገዳሲ ክኸውን ንሚኒስትሪ ሕርሻ ማለት እዩ። ንሚኒስትሪ ሕርሻ ጥራሕ ዘይኮነ ኣብ ደገ ዘለዉ ሰባት እውን ከም መወከሲ ተገልጊሎም ብኣካል ወላ እንተዘይመፁ ነቲ ፅሑፋት ረኪቦም ዝደልይዎ ነገር ክውከሱ ክእሉ እዮም ማለት እዩ። ቀንዲ ከም መወከስን ከም መደብ እውን ክተሓዘሉ ዝኽእል ንክልቲ እዩ ዓላማ ዝገበረ እዩ ማለት እዩ።
2: እዚ ዋዕላ እዚ ከምቲ ናይ መጀመርያ ሃገራዊ ዋዕላ ናይ ሕርሻዊ መፅናዕትታት ምክያዱ ኣብ ሰለስትዩ ኣዳራሻት ናይ ሃኮሰ ሰብ ከበብ ዝጠልሞ ፋሒሉ ዝተሳተፈሉ ኣዝዩ ፅቡቅ ዝኮነ መድረክ እዩ ነይሩ። ካብቶም ኣቅረብቲ ወረቀቲ ድማ እተመርፁ ክኢላታት ናብቲ ናይ ጥሙር ባህርያዊ ሕርሻ ኣኽርያ መርኣያ ዝኸውን ዕደት ኣካይዶም ነይሮም። ካብ ተሳተፍቲ ዝተቐበልናይ ርእቶታት ድማ ኣዝዩ ፅቡቅ ከም ዝነበረ ናይ ኮሌጃት ተምሃሮ መንእስያት ብዓብዩ ድማ ደቂ ኣንስትዮ ዝሳተፈ ናይ መፅናዕታ ወራቅቶም ዘቕርብሉ መድረኽ ምንባሩ ኣዝዩ ፅቡቅ ክተባባዕ ዘለዎ ንመፃእ እውን ቀፃልነት ክህልዎ ዘለዎ ዋዕላ ምንባሩን ርእቶታት ተዋሂብና ኣብ ምሕደራ ግዜን ኣብ ምውህሃድን ድማ ኣዝዩ ፅቡቅ ከም ዝነበረ ዝብ ርእቶታት ካብ ተሳተፍ ተቐቢልና።
3: ወይዘሮ ስየ ኣብ መወዳእታ ኣዋሃቲ ሚኒስትሪ ሕርሻን ጋዜጠኛታት ሚኒስትሪ ዜናን ነዚ ኣብ ሰለስተ ኣዳራሻት ሃኮሴአ ዝካየድ ዝነበረ ዋዕላ ኣብ መላእ ሃገርን ወፃእን ንምብፃሕ ንዝገበርዎ ኣበርክቶ ተመስገን።
2: ንኩሎም ኣዋሃቲ እዚ ዋዕላ ዓውት ንክኸውን ተወፍዮም ዝሰርሑ ንኩሎም ተሳተፍቲ መሻርክቲ ኣካላት ሚኒስትሪ ሕርሻ ብዓብዪ ድማ ንሚኒስትሪ ዜና ኣዝዩ ሰፊሕ ዝኾነ ሸፈነ ብዜና ብቴሌቭዥን ብሬድዮ ከምኡውን ብጋዜጣ ሂቦም ናብ ኣብ ውሽጢ ናብ ደገን ዝርከቡ ዜጋታት ብዝግባእ ስለ ዘብፅሕዎ ከመስግኖም ይፈቱ።
3: ሓደ ካብ ዓበይቲ ዓወታት ናይቲ ዋዕላ ኮይኑ እተመዝገበ ተሳታፍነት መንእስያት ተመራመርቲ ብሓፈሻ ተሳታፍነት መንእስያት ደቂ ኣንስትዮ ድማ ብፍለይ እዩ። እዚ ድማ ንቐጻልነት ሕርሻዊ ምርምር ኣብ ሃገርና ንዘሎ ዕቑር ናይ ምርምር ዓቕምን ዘረጋግጽ እዩ።

ዝኸበርኩም ተኸታተልቲ መደብ ፍረ ፃዕሪ፣ እዚ ንሎም ኣዳሊናየ ዝነበርና መደብ ኣብ ዝተዛዚሙሎ። ከም ወትሩ ኣብ መደባትና ሕቶ ርእቶ ወይ ሃናፅን ቅፌታ ምስ ዝህልወኩም በዛ ኣብ ታሕቲ ቀሪቡ ዘሎ ኣድራሻና ክትረኽቡና ትኽእል ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶታት ይኸውን ምርኻብና። ክሳብ ሽዑ ግን ሰላም ቅነዕ ንኹልና፣ ውሕስን መኣዛውን መግቢ ንኹሉ ኣብ ኩሉ።

0: ትኽልና ንኣተዎ ማለት እዩ ነዚ ሓይሊ ተኣሰሪዑ ዝመፅእ ዝነበረ ትኽልና ምሳዕተ ናይ ሕጂ ታንኪ ኣብዛ ልዕሊኦም እያ ትስቀሎም። እቲ ሰንቢዱ ብድሕሪ ዝፀንሐ ዝሃድምን እቲ ዝርገፅን ንዓና መልሲ ክሳብ ዝበና ድሮ ኢና ንሓልፍ ከምኡ እንዳልና ከምኡ እንዳልና ከምኡ እንዳልና ነታ እታ ዓዲ ኣቲና ማለት እታ ሓዳግበይ ኣቲና
1: ብን መፂና ኢለን ባርዕ እዛ ኦራል ከይተሃርማ ብለሉ ከዓ ንብረት ነዳዲ ፅዒና ኣላ ቀረባ ርሕቐት እንዲ ክሻፋ ዝርያ ነቲ ኦራል ነዳዲ ፊሶታት ፅዒና ስለ ዘላ ከይተሃርማ ነርኮ ትርክብ ወዳንኤል ከይነገሮት መጥፋእጅ ዓሚሩላ ሳልሰይቲ ምሳሃረመ ነዲዳ በቲ ሓደ ወገን ከዓ ፅቡቅ ገበራ ጥባሕ ኢለ ዕግርግርኣት ይወፀላ እዩ እታ ዝዓበይቲ ስራሒተ ጅብዚያ ጭፍራያ ትበሃል ታወታ
2: ከቢድ ብረስ ኣዝዩ ሓያል ሰራዊት ክፀውሮ ይከኣለን ካድም ጥራሕ ደሎ ወልድያ ኣብ ኣኸላያት ወልድያ ኣብ ክልተ መዓልትስ ኩሉ ትውኡድ ነበረ ሰለስተ ክፍለ ሰራዊት ክኸውን ነይሩ ንኩሉ ደምሲሶ እዮም ሒዞም
3: ወያነ ኣብ ቆቦ ጎልጎል እዩ ቆቦ ልካ ከምዚ ናይ በዓል ናሮ ወላጉል ብደይ መካና ዝገብሩ ዘይትኽእል ቦታ እዩ ንዕኦም ንምሕጋዝ እዩ ተሓሲቡ ነይሩ ኦሬዲ ግን ኣብኡ ተዓዊቶም እዮም ኣብኡን ኮማንዶናትና ከም ዝሓገዝዎም ካብ ኣላማጣ ካብ ትሻ ግልምታት እንዳተኩሱ ከም ዝሓገዝዎም ኢና ንፈልጥ
4: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ
5: ካብ መቀይ ሕጂ መጥቃዕቲ ክንገብር ተባሂሉ ገና መካናጅ ቅድሚ መካናጅ እዚ ካብ ማይጨው ክሳብ ከባቢ ወልድያ ደሎ ክህረብ

0: ኃይሉ ተመዲቡ ሕጂ ንሕና ኣብ ሰለስተ ተመቒልና ሓደ ጉጅለ ፅርግያ ዓዲጉዶም ገይሩ ማጮ ገይሩ ንኣላማት ኣኽበረት ሓደ ጉጅለ ብምብራቕ ወሪዱ ብኣውራ ገይሩ ንቆቦ ብምብራቕ ኣኸኣቱ ድሕሪኡ እዛ ናይ ኣውራ ኣብ ኣውዒልና ከም ሰዓት ክልተ ናይ ምሸት ይፅውዑና ቅዲ ሕፃዮም ገይሮም ኩሎም ዳርጋ ፍርቆም ክኾን እዮም ቶም ማእከላይ ሽማገለ ሓንቲ ዓባይ ሳግላያ ኣብታ ሳግላ ቅዲ ሕፃ ገይሮም ፀኒሖም እዚ ቅዲ ሕፃ ክትርእዩ ወይና ፀውዒናኩም ኣነንሳምሶም ኢማ ናኽእልና ርኢናዮ ታርጌትኩም ኢሎምና ሓደ ናይ መምርያ እዚ መምርያ ዶ ነበረ ሓደ ማይክሮዌቭ ነይሩ ከምዚ ራዳር ሓደ ናይ ጀርመን ዲገለ ትካል ነይሩ ራብዓይ እቲ ቦታ መካናይ ዚ ኩነት ዓድሎ እቲ ዝብል ከይበፃዕና ፍቲ ፍርቁ ጎቦ ኣብኡ ተኸኢልና ሓዲርና ወጋሕታ ታርጌትና ፈሊጥና ኢና ሰዓት ሓሙሽተ ምዃንቲ መደብ ተነጊርና እዩ ሰዓት ሓሙሽተ ተኽሱ ምስ ተጀመረ ቀዳማይቲ ቦምቦሰደድና ትብኣድ ነበረ ናይ ግንባር ኣዛዝ ጀነራል እግሩ ተቆሪፁ መተካእታ ናትኡ መስፍን ገብረ ቃል ዝብሎ ኤርትራዊ ጀነራል መፅኡ ተኪእዎ ድሕርያ እታ ማይክሮዌቭ ተሃሪማ እታ ናይ ጀርመን ትካል ተሃሪማ ንን ክንሃርም ኣይንኽእልን ነተን መካናይዝ ክንርክበን ኣይንኽእል ኢና ሕጂ ከይድዩ ፍርቂ መዓልቲ ኮይኑ ከባቢ ፋዱስ ኮይኑ በትን ብኩሉ ካሃጅማ ፈቲነ ተን ኣምሓራ ጎልጎል እዩ ታንክታት እየን ገለየን ዋላ ሓንቲ ክገብርዎ ናይ ከኣሉ ንወያነ ሓይሊ ምልእቲ ኣርቢጂ ዓጢቓ ተኣቱ ትምለስ ሕጂ ኦራልን ማግኒ ነይሩ መፀውዒና ኣታይ ኦራል ዝብል ሳሞራ ተኩሲ ዝብል ዘሎ ሓንሳእ ከመሓይሸ እየ ዝብል ከመሓይሸ ፍርቂ ሰዓት ተፀበየኒ ሰብ ዝእለሽ ዘሎ ተኩስ ኣብ ኮንከ ብል ሂና ንገድፋ ዝቐዳመይት ቦምባ ትኸይድ ኣብ ማእከልታሽ ቆቦ ኣመሓይሽና ነተን ታንክታት ክንሃርም ጀሚርና ሓሙሽተ ሽዱሽተ ታንክታት ኮና ምስ ተሃርማ ተሃርማ ጀሚረ ድሕሪኡ ወሪድና ንፀሓይ ክዓርብ ዳርጋ ደልዩ ንብዋጃ ተጠውና ንቆቦ ኣትኢና ንሶም ሓንቲ ሜትስ ነራቶም ኣብቲ ግዜ ጥረ ታንኪ ብነይ ደሮ ግብር ገይሮም ኣብታ ክሳድ ናይ ደሮ ግብር ኣብኣ ተኺሎም ኣታ ሚትስ ካብዚ ሃዲመን ናብኡ ክኸዳ በታ ሚትስ ቀዳመይቲ መኪና ምስ መፀት ምሳሃረሞን ፀቢቢት ቦታ ተዓፅን የማን ፀጋም ጎቦታት እዩ መጋላበጢ የለን ሰራዊ ጥራይ ንወይኑ ኮይሉ ሃዲሙ ድሕሪኡ ከይድና ኣርኪብናያማኡ ሰን ንወልድያ ኣትን ንሕና ኣብ ዘለኹም መጠጥዎል ተባሂልና
1: ወልድያ ምስ ከደሽ ሓፀእኻ ኺብናን ካብ ኣለውካ ንምብራቑ ሓራት ዝበሃል ቦታ መሬት ናይ ዓፋር ነይሩ ዳርጋ ሕጂ ምስ ምብራ ተኣሳሲሮ ምስ ናይ ወልድያ ተኣሳሲሮ ሞዚ መጥቃዕ ሰብ ክሰት ገልታ ተባሂሉ ምንቲ መፀ ሕጂ እዛ ብርጌድና ወዲ ሕበሮ መፅእ ምስኣ ከዓ ቻይነ ዝመፅእ ማለት እዩ ከድና ካብ ስሪንቃ ንኣቱ ካብ ስሪንቃ ማርሳ ኣብ ማርሳ ጥሳ ባሊማ ካብ ጥሳ ባሊማ ወርጌሳ ካብ ወርጌሳ ውጫለ ካብ ውጫለ ሃይቅ ንበፅሕ ሃይቅ ምስ ትበፅሕ ሕጂ ንቐፅል ቀፂልና ኣብ ገምጎም ናይ ደሴ ሙናሓት ንኮምበልሻ ኣብ ፅሕትና ከምዚ ንርአያ ካብኡ ድመፅና የለ እንተተባሃለ ላላ ገልታ ተባሂሉ ኦ ማዓስ ተበጊሱ ናይ ግዜ ተበጊሱ እንታይ ገልታ ትሽዑ ሳልሳይ ክፍርፅር ካብዚ መፅእ እ ሳልሳይ ክፍርፅር ማለት እዩ መዲ መራሒኡ ኮነረል ሰርቀ ብርሃል እዩ ሕጂሰ ናብ መሽሙ ከለና ንግሆ ግመይ ከም ናይ ሰሜና ባሕሪ ግመይ ኳሕኳሕመሰለ ሕዚ ዘብሉ ሽዑ ተሓዋዊሰ ማለት እዩ ናይ መን ሳልሳይ ክፍርፅር ካበይ መፅኻ ካብ ኤርትራ ወያነ ሕጂ ብዚኣ ካብኣ ዘንሰሓቦ ኣበይ መፅእ ማርሳ ንመለስ ዳርጋ ኣርባዕተ ከተማ ገዲፍና ማርሳ ንመለስ ማርሳ ተመሊስና ኣብኡ ተተሓሒዙ ናብ ስሪካ ሓንሳ ዓሪፍና ድሕሪ ምዕራፍና ሽዑ እንደገና ነዚ ምዕዋት ምስ ኣወ ብደቡብ ደስ እየ ክንሃርም ክልታ ኢሉ ራስታ ደይብና ራስታ ጌርና ትኺልና ኣበይ ንኣቱ በዓል ጉጉፍ ጠባሲ ዝበሃል ማለት ሕጂ ኣብኡ ተሳሲበን ነበራ እንዳ ናይ ወያኔ ኣቃቂ ቀኸኾ ካልኦት እውን ነረ ሓደ ኣርባዕተ ሓሙሽተ ክፍለ ሰራዊት ነረ መጥቃዕቲ ጀሚርና ምሉይቶ ክነፅቃ ሓዚርና ርጋዕ ዝወጋሕታ ገል ዝኸውን ተርእና ሽዑ ሰባሲ ብጎኑና ነይሩ ወዲ የማና ብዮን ኮይኑ ሕብረና ስለነበረ ሰብ የለ ገል የለ መወዳእታ ነፈርቲ ናበይ መፅን ሽዑ ነታ ናይ በዓል ኣላባስ ንበረ ሓንቲ ማኪና ንዓ ሃርማ ማለት እዩ ፈራፋንጎ ስለተሃርማ ድሕሪኡ ኣዝሊቕና ኣበይ ንመፅእ ኣብዚ ጉጉፍ ትብሎካ ኣለ
2: ኣነ ኣብቲ ግዜ እቲ ሓላፍ ባሕቲሃዱ ኮይነ ኣብ ናይ ዓሳኢላ ውግእ ነይረ እንትኾነ ክኸዶም ስለ ዝነበረኒ ኣብ ወልድያ ከባቢ ምስ በፅሐቲ ኩነታት

0: እቲ ዝሽዑ ዝነበረ ሓላፍ መጣሕታት ተኪየ ናብኡ ዝኸይድ ካብኡን ድሓር ዘለዎ ኩነታት ኩሉ ስላብ ኣዲስ ኣበባ ከዓ እቲ ዓብ ምትሕግጋዝ ናይ ኮማንዶ ኣሃዱን ናይ መካናይዝድን ስለ ዝነበሮ እዩ ኣዲስ ኣበባ ተኺኢሉ። ስለዚ እዚ ሓደ መድረኽ ድሮ ንትግራይ ብምሉእ ነፃ ወፂኡ ናብ ሰሜን ወሎ ዝተፀጋዕናሉ ዝኣተናሉ ኮይኑ ኣብ ውሽጢ ሰሜን ወሎ እውን ፅቡቅ ምቹእ ናይ ውግእ ኩነታት ስለዝተፈጥረ መጀመርታ ካብ ቆቦ ንወልድያ ምስጋር እዩ ኣብዚ ከተማታት ናይ ሞጃ ጎብየ ንብሎ ኣለውሃ ንባዕሉ ካብ ኣለውሃ ሰጊርካውን ደሮ ግብር ዝበሃል ከምኡውን ወልድያ ከም ከተማ ፀላእ ስለ ዝነበሮ ዝሓደ ርእሱ ዝኽእል ካብ ቆቦ ጀሚርካ ንወልድያ ንምሓዝ ዝነበረ ወኪ ኣብዚ ብዘካ ውሕድ ሞርታራት ከም ይበረት ብበዝሕናቶም ስለዘይነበረ ናህና ግራድ ሓደ ኣፉ ቢኤም ማለት እዩ ተወሲኽዎ ናይ ቢኤም ሻምብቆታት ደርጋ ልዕሊ 10 ዝኸውን ግራድ ናሕና ክትኮስ ስለዝኽኣለ ዕድል ስለዝተረኽበ እዩ ስጋ ብወልድያ ኣብፅሕ ትኸይድ ማለት እዩ። ኣብዚ ግዜ እዚ ካብ ወልድያ ናብ ስሪንቃ ዝተባሃለ ቦታ ከምኡን መርሳ ንሸነኽ ደሴ ዝኸይድ ሓደ ምዕራፍ ክትሓዝ እንከሎ ካብ ወልድያ ምስ ቤገምድር ዘራኸብ ሰናይ 300 ኪሎ ሜትር ሓደ ዓብዪ ፅርግያ ኣሎ። ነዚ ተኸትሉ ኸ ነዚ ተኸትሉ እዚ ማለት ንንፋስ ማውጫ ካብ ንፋስ ማውጫ ናብ ከባቢ ጋይንት ዝኸይድ ሓደ ርእሱ ዝኽኣለ መድረኽ ናይ ውግእ ምስኡ ዝተኣሰር እዩ። ናሕና ኣሃዱ ናይ መካናይዝ ከምኡውን ብፍላይታት ናሕና ኣሃዱ ምስቲ ናይ ወያነ ብምትዕባር ሓደ መስርዕ ክኸይድ ማለት እዩ።
1: ድሕሪ ዛዕባ ዓወት ሰራዊት እህወደግ መጥቃዕትታቱ ንሰሜናዊ ምዕራብ ኢትዮጵያ ናብ ክፍለ ሃገር ጎንደር ከም ዝልሕም ገበረ። ካብ ገርገራ ንፋስ መውጫን ክምር ድንጋይን ክሳብ ስትራቴጂካዊ ጎቦታት ደብረ ታቦር ዘሎ ከባቢታት ተቆፃፂሩ ናብ ባህርዳርን ጎንደርን ዘጠምት ግንባር ደብረ ታቦር ኣብ ዝተሰሜ መከላኸሊ መስረተ።
2: ኣብ ወልድያ ምስ ኣቶና እዚ ንክምር ድንጋይ ንጎንደር ዝወስድ መንገዲ ኣሎ ወዲ ኣርባዕተ ሓንቲ ሓይሊ ሒዙ ክልተ ግንባራት እዩ ነይሩ። እቲ ሓደ ግንባር ሓየሎም ዝመርሖ፣ እቲ ሓደ ግንባር ከዓ ሳሞራ ዝመርሖ። ሕጂ እቲ ሓንቲ ሓይሊ ወዲ ኣርባዕተ ሒዝዋ ኣብ በዓል ሳሞራ ይተፀቢሩ ንክምር ድምጋይ ከባቢ ጎንደር ማለት እዩ።
3: ወያነ ብክልተ ግንባር ይግስግሱ ስለ ዝነበሩ ንኣዲስ ኣበባ በቲ ግንባር ናይ ጎንደር ዝኸፈትዎ መድፍዕ ናይ መድፍዕ ሓገዝ ስለ ዘለዩ በዓሉ ሰመራሕ ፈሮም ፀዊዑ እሞ ከምዚ ሓቱ ስለ ዘለዉ እዚ ሓንቲ ሓይሊ ሒዝካ ያኺድ ንስኻ ከዓ ከተማእክላ ስለ ዘለካ ኢሉ ኣነ ነታ ሓንቲ ሓይሊ ናይ ኣብርሃም ገላዋን ክፍለ ማርያም ቀሺ ንብሎን እዛዝን ምክትሉን ማለት እዩ። ካብ ቆቦ ገለ ከባቢ 20 ኪሎ ሜትር እንድኸውን ድሕሪት ምስ ተመለስና ንፀጋም ንላሊበላ ዝወስድ መገዲ ናብኡ ተኣሊና ካብኡ ዳርጋ ሙሉእ ለይቲ ንከይድ ሓዲርና ኣብ ሓደ ቦታ ዓሪፍና ንፅባሒቱ ተበጊስና ናብ ሓደ ዓብ ጎቦ ከይደ እቶም ናይ ወያነ ኣዘዝቲ ኣለዎ ዝተባህለ ቦታ ማለት እዩ። ኣብቲ ቦታ ምስ ከድኩ መኒኻ ትብሎ ይፀኒሑ ፀድቃን ፀድቃን ኣብኡ ከም ዘሎ ነጊሮም ናቶም ኣብኡ ዝነበሩ ተጋደልቲ ሞ ክረኽቦ ደሊና ኣለና ናይ ህዝባዊ ግንባር ተጋደልቲ ኢና ምስበልናዮ ኣኼባ ሒዙ ኢሎም ብዝኾነ ግን ነጊሮሞ ካብታ ኣኼባ ዝነበረላ ቅሩብ ርሕቐት ነርና ናይ ሓደ 20 ሜትሮ ኮን ኣብታ ጫፍ ናይታ ጎቢኦም ነይሮም ሶም ካብኡ ወሪዱ መፂኡ ረኺብና ብጣዕሚ ብሕጉስ መንፈስ ብፍሕሹ ገፅ እዩ ተቐቢልና ብፆት ህዝባዊ ግንባር መፂኹምና ምበዓር መገዲ ርሑቕ እዩ ደኺምኩም ዶ በለ ኢሉ መቸም ፅቡቅ ኣቀባብላ ገይሩ ሕጂ ኣኼባ ሒዘ ኣለኹ ኢሉ ምስቶም እሂድን እዩ ኣኼባ ነይሩ ክሽ ምስ መራሕቲ ናይ እሂድን ሓደ ካብቲ ንዝክሮ ወያነ ትግራይ ሓራም ዝገበረ ካብ ትግራይ ከዓ ንኢትዮጵያ ትውግእ ምስ ቀፀለ ኣብ ዝኸድዎ ዝነበሩ ቦታታት ዓደምሓራ ስለዝኾነ እቶም ተጋደልቲ ናይ ወያነ እቲ ውድብ ናይ ወያነ ማለት እሂድን ብሓባር ኮይኖም ክልቲኦም ነቲ ውግእ የካይድዎ ነይሮም። ሽዑ እውን እቶም ኣዘዝቲ ናይ እሂድን ምስ ናይ ወያነ ነይሮም እቶም መሪሕነት ከዓ ምስቶም መሪሕነት ኮይኖም ነቲ መደባት የዋህድዎ ነይሮም። ነዚ ዘመልከተ ኣኼባ ከም ዝነበሮም ሽዑ ፃድቃን ነገረና ሓንሳብ ኢና ምስ ሂድን ኣኼባ ጌርና እኒአና ዝኾነ ግን ስጋዕ ዝውድእ ተፀበይኒ ኢሉ መግቢ ሻሂ ከነዕርፍ ከም ዘለና ኣዚዙ ኸይዱ እቲ መደብ ከተማ ንፋስ ማውጫ ንምጥቃዕ ናይ ምጥቃዕ መደብ ከም ዘሎ ኣብቲ ግንባር ከዓ ኣዛዚ ሳሞራ ምዃኑ ስለዚ ናብኡ ኸይደ ምስ ሳሞራ ተራድአት መደብ ካብኡ ክወስዶ ከም ዘለኒ ነጊርኒ ናብቲ ቦታ ተብፅሕ ማኪና ሓንቲ መስኮብች ይብልኒ ኣነን ኦፐሬተራተይን ተበጊስና ማለት እዩ ንፅባሒቱ ንግሆ ሳሞራ ዘለዎ እቶም ካልኦት ኣዘዝቲ ዘለናዮ ከየድና እቲ ግንባር ርኢናዮ እታ ከተማ ንፋስ ማውጫ ጨፋ ቁርብያ ትረአየና እዚ ርሑቕ እዩ ናይ 8 ኪሎ ሜትር ከቢሉ ክኸውን እዩ እቲ ፀላአ ግን ኣብ ቅድሚት ኣሎ ካብቲ ንዕዘበሉ ዘለናዮ ቦታ ኣብ ቅድሚት ዝሰርሖ ድፍዓት ይረአ ስለዚ ቀዳማይ መጥቃዕትና ነዚ ብዝቅድሚት ዘሎ ሰራዊት ፀላኢ ምፅራግ እዩ ብካልኣይ ደረጃ ከዓ ብድሕሪትን ብጎንን ብየማን ማለት እዩ ብቆረፃ ከምቲ ሶም ኩሉ ግዜ ዝጥቀሙ ናይ ቆረፃ ዘካየድ ኣሃድ እውን ብዙሕ ዝበለ ኣሃድ እውን ብንው ክልእኹ ምዃኖም ተቀዳሚ መጥቃዕቲ ግን እዚ ግንባር ዘሎ እዩ ኢሎም እታ መደብ ኣርኦምና ነናተምተን ኣሃድታትን መመደባተን ሂቦመን ስለዚ ናትና መደብ ከዓ ብመዳፍዕ ጌርካ ነቲ ቅድሚ ዘሎ ፀላኢ ምድብዳብ ማለት እዩ ንፅባሒቱ ሽዑብ ካልኣይ መዓልቲ ማለት እዩ መጥቃዕቲ ጀሚሩ መጥቃዕቲ ወጋሕታ ሰዓት 5 እዩ ጀሚሩ ኣብዚ ዝካየድ ዝነበረ መጥቃዕቲ ንመድፍዕ ነቲ ቦታ ክተሃርሞ ኣዝዩ ቀሊል እዩ ዘደናገር ነገር ኣይነበረን ምክንያቱ ኣብ ከብዲ ዓብ ጎኖ እዩ እቲ ፀላኢ ድፍዓት ሒዙ ነይሩ ብድሕሪኡ መዝለቕ ድኾም ቦታታት ከም ዘለዎ ረአየና ነይሩ ዓሞቕቲ ግን ዘይረአካ ዝኾነ ግን ኣብ ሰፊሕ ጎቦ ኣብ ከብዲ ጎቦ ዓሪዱ ስለ ዝነበረ ንግሆ ጓሕታ እቲ በቲ ተዳልዩ ዝነበረ ናይ ተኽሲ ዳታ ናይ ተኽሲ ዳታ ንብሎ እንታይ እዩ ነቲ መድፍዕ ነቲ ዕላማታት ናይ ፀላኢ ብክንደይ ርሕቀትን ብክንደይ ማእዝንን መዝጊቡ ኣብቲ ክሻፋ ናይቲ መድፍዕ ንክትኩስ መምርሒ ዝሓዘ እቲ ናይ ተኽሲ ዳታ ንህቦ እሱ ዳሊናዮ ስለ ዝፀናሕና ንዕኡ ሂብናዮም ብኣ መሰረት ተኽሱም ጀመርና ገለ ቁሩብ ቦምባታት ኣሪብና ወታ ነቲ ድፋዓት ከም ሕሱም ደዲብናዮ ሰራዊት ናይ ወያነ ከዓ ቅድሚኡ ከምኡ ርዩ ይፈልጥ እያ ይብልኒ ኣነ ብቐሊሉ ነቲ ቦታታት ክሃጅሞ ጀሚሩ ቦታታት ክሕዝ ጀሚሩ ብከምዚ እቲ ኩናት ከም ዝበልክዎ ሰዓት 5 ወጋሕታ ምጀመረ ብዝተፈላለየ ቦታታት መጥቃዕትታት ይቕፅል ነይሩ
4: ኣብቲ እዋንቲ ፀቕጢ ናይ ተቐንዲ ኩናት ክወሎ ስለ ዝነበረ ፀቕጢ ንምግባር ተባሂሉ ንሕና ንየማናይ ንጎንደር ገፅና ኢና ከድና ንጎንደር ክንከይድ ከለና ኣብኡ ብዙሕ ኣርጎጥጎጥ ኣለዎን መንገዲ ጥዑይ መንገዲ ነበረን ፅርግያ ብዝኾነ መንገዲ ኣብኡ ከድና ተብተብ እናበልና ኢና ከድና ቅድሚ ንፋስ መወጫ ፀላኢ ነይርዎ ሽዑኡ ኣብ ንፋስ መወጫ ቅድሚ ምእታውና ግን ሰለስተ ብረት ተኺልና ንንፋስ መወጫ ከምዝድለ ደብዲብናያ ኢና ማለት ሽዑ ብሓፈሻ ግን ብናህና ሓገዝ ደገፍ ተደብዲበ ንፋስ መወጫ ትወፅእ ኣብኡ ዝኣክል ኩናት ተኻይዱ እዩ ዝኣክል ደገፍ ከዓ ገርና ኢና
3: ካብቲ ዝነበረ ቦታ ክሃድም ከሎውን ናብ ከተማ ንፋስ ማውጫ እንዲዩ ምክንያቱ መገዲ ከይዕጎቶ እዩ ዝሃድም ነይሩ ክሃድም ከሎ ሕጂ ዝያዳ ንመድፍዕ እንታይ ኮይኑ ዝጣዓሚ ኮይኑ ምክንያቱ ብቁልዕ እዩ ኣካይኑን ሰራዊትን ሒዙ ክሃድም ከሎ በቲ መዳፍዕ ኣዝዩ ፅዑቕ ደብዳብ ኣካይድና ኣሉ ሽዑ ገለ መካይን እውን ተቓፂላን ደድሕሪኡ እውን ቶም ሰራዊት ናይ ወያነ ከተማ ንፋስ መውጫዕት እዮም ንሕና እውን ኣፅዋርና ጠቕሊልና ምሸት ከተማ ንፋስ መውጫዕት ኢና ማለት እዩ ዝኾነታ ከተማ ነፃ ስለ ዝወፀት ኣብኡ ምሸት ኣቲና ንሓሙሽተ መዓልቲ ብታ ከተማ ኢና ኮፍ ኢልና ፅዑቕ ደብዳቢና ኣካይድና ዳሕራይ ቶም ስለያ ናይ ወያነ እውን ምክትል ኣዛዚ ናይቲ ግንባር ኣብቲ በቲ ዘካየድ ክመውግእ ተወጊኡ ኢሎም እውን መግለፂ ገይሮም ነይሮም ድሕርዚ ክንምለስ ስለ ዝኣዘዘ እቲ ሙሉእ ብርጌድና ንሕና እውን ክንምለስ ተነጊርና ወልድያ ሓሊፍካ ስሪን ካብ ትበሃል ቦታ ኣብኡ እቲ ብርጌድና ተጠኒፉ ነይሩ ናብኡ ተመሊሰ ማለት እዩ ተኣህዱታት ሒዝና ማለት እዩ
5: ንወልድያ ክንቅፅል ዝብለካ ዘለኹ እዛ ናይ ኣለዋሃ ምላሽ ከ ኣላ ብና ይወዳእናያ ዘለና ዝኾነ ሳቶም ንንጆ ንብሎም በቲ ዝለልና እንደገና ሓይሎም ከዓ ነጥቃዕ የብለና እዛ ኣልዋሃ ምላሽ ሳቶም ከይመፁ ዳርጋ ንኸፍታ ከፊትናያ ንወልድያ ንቕፅል ወልድያ ከይኣተ ከዓ ዓብዪ ገለርያ ኣሎ ነታ ገለርያ ብፊንጂ ገሮም ሴረና ኣፀንሓና እዚ ኩሉ ዝኣፅወርና ኣብኡ

لا

Gracias.

ترجمة

Qué, qué, qué, qué.

መድሓኒት ሃበቶ ብኸመይን መዓስን ክወስዱ ከም ዝግባእ እውን ነገረቶ። ሓዋትን ንያትን ድሕሪ እዚ ነታ ሕወይ ተሓኪም ኣመስጊኖም ናብ ቤቶም ተበገሱ። ኣብ መንገዶም ከዓ ብዛዕባ ፅሬት ኣዕሚቖም ዓለሉ። ሓወት ብሰንኪ ፅሬት ጥዕና

ክትኢሉ እዩ ብዘይካንያት ዝቐርቦ ይነበረን። ምኽንያቱ ሕማቕ ሽታ እዩ ዝሽትት። በዚ ከዓ ንያት ተስፋ ከይቆረፀት ኣብ ጎኑ ብምዃና ካብ ልቡ ኣመስገና። ንዝባሒቱ ንግሆ ንቤት ትምህርቶም ክኸዱ ዝተራኸቡ ዓወት ተቐይሩ ነበረ። ገጹ ተሓፂቡ በሪሁ ነበረ። ኣእዳው እውን ተሓፂቦም ጸርዮም ኣለዉ። ጸጉሩ እውን ተሓፂቡን ተመሽጡን ኣሎ። ነብሱ ተሓፂቡን ጽቡቕ ክዳን ተኸዲሉን እውን ተረአየ። ብሓፈሻ ዓወት ኣካላዊ ጽሬቱ ሓልዩ ምጭውን ጽሩይን ቈልዓ ተቐይሩ ነበረ። ሕጂ ሽኮር ኢና ወዲ ኾንካ፣ ንያት እናተገረመ ትርኢቶ ሃበቶ ጽሬት መልክዕ እዩ። በለ ዓወት ናይ ቅድሚ ሕጂ ባህርያቱ እናኣገረሞ፣ ጽሩይ ሰብ ሰዓብቲ እዩ ዘብዝሕ ክምስ ኢላ ተዛረበቶ። ብዓብዩ ኸኣጥዑ ይኸውን ወስኺ ዓወት ጽቡቕ እናተሰምዖ።

0: ምኽንያት ስለምንታይ ና ፅሪትን ፍትውትን ቆልዓ ኢልና ፀዊዕና እያ?
1: ንንያት ደኣ እሞኒ ንጎተ ስያ ገፃ ስለትሕፀብ ቅድሚ መኣድን ድሕሪ ሽቓቕን ኢዳ ስለትሕፀብ ካልእ ከዓ እግራ ስለትሕፀብ ፀጉሪ ርእሳ ከዓ ብዝግባእ ስለትሕፀብ ነብሳ ስለትሕፀብን ቀንዲ ከዓ ፅሩይ ክዳውንቲ ስለትለብስን።
0: ብጣዕሚ ፅቡቅ። ዓወትከ ስለምንታይ እዩ ረሳሕን ንፁሉን ቆልዓ ኮይኑ?
1: ዓወት ደኣ እሞ ፅሩይ ቆልዓ ዘይኮነ ነይሩ ገፁ ከዓ ኣይሕፀብን እዩ፣ ኢዱ ከዓ ብዝግባእ ኣይሕፀብን እዩ፣ እግሩ ስለዘይሕፀብ ከዓ ፀጉሩ እውን ኣይሕፀቦን እዩ፣ ነብሱ ከዓ ስለዘይሕፀብ፣ ፅሩይ ክዳውንቲ ስለዘይለብስ፣ ብሓፈሻ ኣካላዊ ፅሬት ስለዘይሕሉ እዩ።
0: ብጣዕሚ ፅቡቅ። እስከበለ ሕጂ ኸ ዓወት ስለምንታይ እዩ ሓሚሙ?
1: ኣሃ ዓወት ስለምንታይ እዩ ሓሚሙ? ስለምንታይ እዩ ሓሚሙ ወደይ ረሲዕ እያ ነይረ። ዘይ ከምንያት መሓዝኡ ዓወት ፅሬት ኣካላቱ ኣይሕሉን እዩ ነይሩ፣ ናይዚ ውፅኢት ከዓ እናጋዓዘየ ኸይዱ፣ በዚ ምኽንያት ከዓ ሓሚሙ። ካብ ትምህርቲ ወላኮ ኣብኪሩ እዩ።
0: ፅቡቅ ፅቡቅ ብጣዕሚ። ዓወት ምስ ሓመመኸ ናበይ ኸይዱ?
1: ዓወት ምስ ሓመመ ደኣ ንያት ሒዛቶ ናብ ሕክምና ተተሓሒዞም ከይዶም፣ ምስተመርመረ ከዓ ሕማሙ ብሰንኪ ኣካላዊ ርስሓት ከም ዝመፀ ታ ነርስ ነጊራቶ። ሽዑታ ሕያወይቲ ነርስ ከዓ መድሃኒት ኣዚዛትሉ ኩሉ ሻዕ ክፀሪ ከም ዘለዎ ከዓ ሚዒዳቶ ያነ ዓወት። ካብታ መዓልቲ ጀሚሩ ከዓ ኣካላቱ ብዝግባእ ክሕፀብን ክፀርን ጀሚሩ።
0: ፅቡቅ ተረዲኡ ኩሎ። እስከበል መወዳእታ ካብዛ ዛንታ እንታይ ኢና ንምሃር?
1: ካብዛ ዛንታ ካብዛ ፅሬት ንፍቶ ትብል ዛንታ እንታይ ኢና ንምሃር? ሕጂ ዘኪርያ እወ ካብዛ ዛንታ ኣካላዊ ፅሬት ክነዘውትር ከም ዘለና፣ ኣካላዊ ፅሬትና ብዝግባእ እንተዘይሒዝናዮ ከዓኒ ንርስሓትን ሕማቅ ሽታን ከም ንቃላዕ እንተኽኢልና

0: ፀኒሕና እውን ክንሓምም ንኽእል ኢና ልክዕ ከምዚ ናይ ዓወት ማለት እዩ። ስለዚ ከዓ ካብ ሕማም ክንድሕን እንተኮይንና ኣካላትና ብፅሬት ክንሕዞ ይግባኣና ልክዕ ከም ናይ ንያት ማለትና እዩ። ብተወሳኺ እውን ፅሩያት እንተዘይኮይንና ሰባት ይፀልኡና ይንፅሉና ንምዃኖም ከዓ ተማሂርና ኢና።
1: ፅቡቅ ንፍዕት ንፍዕት
2: እምበኣር ከስ ክቡራትን ክቡራንን ተኸታተልቲ መደብ ስነ ፍልጠት ካብዚ ሓፃር ዛንታ ገለ ትምህርቲ ቐሲምኩም ክትኮኑ እምንቶና እዩ። ገለ ትምህርቲ ቐሲምኩም ዶ? እምበኣር ኣብ ዝመፅእ ብካልእ ትሕዝቶ መደብ ስነ ፍልጠት ክሳብ ንራኸብ ንሎሚ ሰሰና እዩ።

ሰላም ፍትዋት ተምሃሮ ከመይ ቀኒኹም? ትምህርቲ ከመይ ኣሎ? ትነፍዑ ዶ ኣለኹም? እምበኣር ኣብዚ ናይ ራብዓይ ክፍሊ ናይ ሕሳብ ትምህርትና ኣብ ምዕራፍ ሓደ ምቁፃር ክሳብ ዓዲ ሚልዮን ዝብል ትምህርቲ ክንምሃር ኢና። ቅድሚ ትምህርትና ምጅማርና ግን ኩልኹም ተምሃሮ ኣብ መወዳእታ ናይ ዝምህሮ ክሳብ ዓዲ ሚልዮን ዝበፅሑ ቁፅርታት ክትፅሕፉን ክትቆፅሩን ትፅቢት ይገብር። ክሳብ ዓዲ ክንደይ?

ሽድሽተ ንዓዲ ሓደ እውክል። ስለዚ ኩሉ ግዜ ሓደ ኣሃዝ ዘለዎ ንዓዲ ሓደ እውክል። ካብ ሽድሽተ ናብ ኣርባዕተ ምስ ንሰግር፣ ኣርባዕተ ንክንበፅሕ ሓደ ክልተ ኣሃዝ ስለ ዘለዎ ክልተ ኣሃዝ ዘለዎ ንዓዲ ዓሰርተ እወክል። ፅቡቅ። ሰለስተ ኣሃዛት ዘለዎ እውን ንዓዲ ሚእቲ እወክል። ኣብዚ ኣብነትና ሸውዓተ ሰለስተ ኣሃዝ ስለ ዘለዎ ንዓዲ ሚእቲ እወክል። ካብ ዓዲ ሚእቲ መፈላለዪ ጌርና ናብ ዓዲ ሽሕ ንሰግር። ዓዲ ሽሕ ኩሉ ግዜ ኣርባዕተ ኣሃዛት ኣለዎ። ንክንፈቅድ ሓደ ክልተ ሰለስተ ኣርባዕተ ኣሃዛት ስለ ዘለዎ ኣርባዕተ ኣሃዛት ዘለዎ ንዓዲ ሽሕ እውክል። ፍትዋ ተምሃሮ፣ ኩሉ ግዜ ሰለስተ ኣሃዝ ምስ ፈቐድና ካብ ዓዲ ሚእቲ ናብ ዓዲ ሽሕ ንክንሰግር መፈላለዪ ክንገብር ኣለና። ፅቡቅ። ብድሕሪ ዓዲ ሽሕ ሓሙሽተ ኣሃዛት ዘለዎ ከዓ ዓዲ ዓሰርተ ሽሕ ይበሃል። ኣብዚ ኣብነትና ትሽዓተ ንዓዲ ዓሰርተ ሽሕ እውክል። ምክንያቱ ሓደ ክልተ ሰለስተ ድሕሪ መፈላለዪ ኣርባዕተ ሓሙሽተ ኣሃዛት ኣለዎ። ስለዚ ሓሙሽተ ኣሃዛት ዘለዎ ንዓዲ ዓሰርተ ሽሕ እውክል። ሽዱሽተ ኣሃዛት ዘለዎ ከዓ ንዓዲ ሚእቲ ሽሕ እውክል። ኣብዚ ንሪኦ ዘለና ቁፅሪ ሰለስተ ንዓዲ ሚእቲ ሽሕ ይውክል። ምክንያቱ ሓደ ክልተ ሰለስተ ድሕሪ መፈላለዪ ኣርባዕተ ሓሙሽተ ሽዱሽተ ኣሃዛት ስለ ዘለዎ ንዓዲ ሚእቲ ሽሕ ይውክል። ካብኡ ቀፂሉ ክልተ ብድሕሪ ሽዱሽተ ኣሃዛት ስለ ዘለዎ ንዓዲ ሚልዮን እውክል። ኩሉ ግዜ ብድሕሪ ሽዱሽተ ኣሃዛት ዘለዎ ቁፅሪ ንዓዲ ሚልዮን ይውክል። ሕጂ እምበኣር ነቶም ዓድታት ሓደ ብሓደ ክንሪኦም ኢና። ብዓዲ ሓደ ክንጅምር ከለና ዓዲ ሓደ ኩሉ ግዜ ሓደ ኣሃዝ ኣለዎ። ንኣብነት ሓደ፣ ክልተ፣ ሰለስተ እናበልና ክሳዕ ትሽዓተ ዘለዎ ኣሃዛት ንዓዲ ሓደ እውክሉ። ትሽዓተ ኢልና ናብ ዓሰርተ ንሰግር። ዓሰርተ ኸ ዓዲ ሓደ ድዩ? ኣይኮነን። ምክንያቱ ዓሰርተ ክንደይ ኣሃዛት ኣለዎ? እወ ክልተ ኣሃዛት ኣለዎ። ትሽዓተ ሸሞንተ እንዳበልና ኩሎም ግን ሓደ ኣሃዝ ዘለዎም። ስለዚ ክልተ ኣሃዝ ዘለዎም ንዓዲ ዓሰርተ ይውክሉ። ዓዲ ዓሰርተ ኩሉ ግዜ ክልተ ኣሃዛት ዘለዎም ቁፅሪ እዮም። ንኣብነት 46 ካብዚ ኣብነትና ኣውፂና ምስ ንሪኦ ክልተ ኣሃዛት ኣለዎ። ስለዚ ዓዲ ዓሰርተ ክልተ ኣሃዛት ኣለዎ። ነዛ ትስዕብ ኣብነት እሞ ንምልከት፣ ኣብዛ ተዋሂባትና ዘላ ቁፅሪ ክልተ በበይኖም ዓድታት ኣለዉ። ኣርባዕተ ንዓዲ ክንደይ ይውክል? እወ ኣርባዕተ ንዓዲ ሓደ እዩ ዝውክል። ኣርባዕተ ሓደ ኣሃዝ እዩ። ካልኣይ ኣሃዝ ወሲኽና ናብ ሓደ ምስ ንሰግር ግን ሓደ ንዓዲ ዓሰርተ እዩ ዝውክል። ምክንያቱ ክልተ ኣሃዛት ኣለዎ። ዓዲ ዓሰርተ ከነንብቦም ከለና ከመይ ጌርና ነንብቦ? እስክብዚ ኣብነት ንመልከት። ኣብዚ ንሪኦ ዘለና ኣብነት እዚ ተዋሂብና ዘሎ ቁፅሪ ክልተ ኣሃዛት ኣለዎ። ስለዚ ነዚ ንኸነንብቦ ፈለማ ክልተ ኣብ ዓዲ ክንደይ ይርከብ? ኣብ ዓዲ ዓሰርተ። ስለዚ ንክልተ ብናይ ዓዲ ዓሰርተ ከነንብቦ ከለና 20 ክንብል ኢና። ከምኡ ውን ትሽዓተ ኣብ ዓዲ ክንደይ ይንበብ? ኣብ ዓዲ ሓደ። ስለዚ ትሽዓተ ናይ ዓዲ ሓደ ከነንብቦ ከለና 9 ይኸውን። ስለዚ ክትንበብ ከላ 29 ተባሂላ ትንበብ። ድሕሪ ዓዲ ዓሰርተ ሰለስተ ኣሃዛት ዘለዎ ዓዲ ሚእቲ ይበሃል። ዓዲ ሚእቲ እምበኣር ሰለስተ ኣሃዛት ኣለዎ። ንኣብነት ከምዚ ንሪኦ ዘለና 746 ኣብዚ ክንሪኦ ከለና ሓደ ክልተ ሰለስተ ኣሃዛት ኣለዎ። ከምኡ ውን 438 ሰለስተ ኣሃዛት ስለ ዘለዎ ንዓዲ ሚእቲ ይውክል። ኩሉ ግዜ ዓዲ ሚእቲ ከነንብቦ ከለና ከምዚ ጌርና ነንብቦ።

እንተደኣ ተጋጊኹም ግን ደጋጊምኩም ስርሕዎ እምበኣር ፍትዋ ተምሃሮ ንሎሚ ዝበልናዮ ትምህርቲ ነዚ ይመስል ነይሩ። ኣብ ዝመፅእ ክፋል ብኻልእ ኣርእስቲ ኢና ክንረኽብ። ክሳዕ ሽዑ ግን ሰላም ቅነ

0: ሽቅል ሰኒቱ ላኪን መጦ ድራሰት እግልግባ ህልየት ይግሎ ሕና ምን እዩ ደረስና ርኢካ ጀትሓር ዓባና
1: ኣይ ድራሰት ሰኒተ ላኪን ሽቅል ሞ ተቃርበ ቀረብ ከምሽክለት ይኮን
0: ድሩዝ ሰኒቱ ሕድብካ
1: ንስካትም ናይ ከም ንሰልካኒ
0: ብሩ የግብ ኣነ ስከ ዘርእካ ሃድይ ህልኮ ክባቱ
1: ማዕለሽ ሕቸ ግል ከገቢ ይኮኒን
0: ያ ሕድከ ብርሲ ስታ
1: ጊስ ብርሱስ ነሱ በረስ ዝፅበጠካ
0: ስማዓይ ወለት ኣነ ከናይከም ተምራ
1: ላና
0: ኣነ ደብር ሕረም ልብሉ ንመን ሕረም ሓረ ውእ ክር ልበሰዘ
1: መለይ መለይ ከም በልምና እላ ፌሻን ተርፍና ለ እግል ነዙ
0: ኣደብ ደበገ ኣደብ ኣራሕ ቅናት
2: ላኪን እብዓውል ናይ መድረሰትካ ወምስተቕበልካ ግልግበሎ ውጣይቡካ ሰኒ ማሚ
0: ኣብያ ሓዳር እንደ ቴለፎን ማጨለ ፀንሑ ቴለፎን ማጨለ ዝ ዝብሉ ሰ ሃሎው ሃሎው ሸገሱ ኮይስ ኮይስ ኣፍሽ ኣምፃካ ግና ተማም ተማም እንመፃካ ለ ኣብያ ሓዳር በገስና ግድም ሕና ድ ሰይፍ ሓየ በገስና በገስና ሰይፍ
2: ስኩም ኣያንት
0: ሽቅል ሽቅል ሽቅል ብንሽቀ
2: ንስኩም ጃላ ጃላ ኣልከቦለ ያረቢ በስለቲለ ናይ ሸኮሱ ኣክረታ ስደለሕዋልን የንውላድ ውላድና ትሕነ ያነ ምእመረ ናይ ጀዚራ ልዓረብ ናይፍ ካይፍ ጣይፍ

0: ሽቀውግሩህ ፅባጦ ወንበል እብ የሎ ሞት ይኮነ
1: ካለስሜቱ ይ ለስሙ ግልምቀየርካ ለስሜት ቀየሮት ግኖሱ ጀሪመት ዓባይ ከም ሰልተተምር እንታ
0: ስሜቱ ምት መስለኩም ብያዳር ለኣዳሚኦም ሳምን ለኣሽቃላት ለኣትሓውኖ ወልጅና እሙር ወስሙ ይሰበት ገባ
1: ሰማዕ ሴኮሱ ኢሊ ኣስባብ እሊ ኩሉ ርእሱ ታግኒዕ ንግተኣምሮ ሃለግልካ እንተ ሙጅርም እንተ ሙጅርም እንተብለ ውዲት ከብላ ከለይኩ ጠይብ ያኒ እግልምም እታይ ትነስሙኖ ሓረ ሎም እግል ልሽቀው ይልሽቀው ለቀሮ ዋልዴኖም ግተኣምሮ ሃለግልካ ዋልዴኖም ቶም ለቀሮ ግልተኣምር ዋልዴኖም ያኒ እግል ድረሶ ወእግል ሰደው ነደዎም እንተ ያኒ ምንጎበዮም እግል ተእሽክፎም ናባዓልካ ኣምር ኣለየካ ብለስ ኣይ ትበልስ
0: ኣብያዳር በሰላ ላትሰኒ ኣለይኩ ኣነ ሄኒ በስ ርሕየ ፈተይኮ ወመካስብ እግሎ ኣውለውየት ሃብኮ እንዲኮ ነላ ላት በስ ገበይ ኣማንታ ሰራሓ ኣዘ ሄኒ በስ ዓፉ ምንጀ ሳምሑኒ
1: ኣበደን ኣበደን ስማዕ እሊ ብዓፎሎ ልትሓለፍ ይኮን ግልተኣምር ኣብውሁ ወልዓፈእካ ወልሽከየካ እግሉ ኸስስ ኣዘ ቀደም ልሃ ወልሃ ኢላ ለኣልፍ ወክለምእት ናዕፈለለ ሓጅፍ ምኖ ህለየካ ብላስ ሰዲብሽ
0: መርሓባ ግሩሽ ዱኒ ተልት ማሻ ላ ተባረከ ላ እንከነ ናይፍ ከርቶ ናይከ ሙሉእ ኣለበስ
1: ያወለድ ቢቱ ናይፍ
0: ኖራይ
1: እንተይ ኖራይ ሰማዕነ ህለየካ ለሃደፍካ ልእግሉ ማፃዓልካ እሉ ግትይዳ ዕለግልካ ወግትሽቀ ወግትልቃሕ ቆም ሓደየካ የ ስሜትካ እንደይትቃይር ወኣብውካ እንደይትቃሽሽ ምስሉ ኣብውካ እንደትፈሃምካ ግትይደ ኣለግልካ እለ ደ ቀለጥ ናይካቱ ሰማዕኒ ኣለየካ
2: ጠዋለና ፉም የለም ሃደር ሸከሱ ግትገበይ ኪት መርሄኒ ውንቱ ምነ ኪት ሰነት ብለስኩን ባረከለ ፊኩም ዋነ ግል ሓሪት ፉም የለ
1: ዳሓንቱ ኣዳም ይኸሊ ጠለቡን ግረአለ ላኪን እሊ ቀላጥሊ ግትትጎሞ ኣለብካን ሰማዕኒ ኣለየካ ምን ሃዳፍካ ወምን መድረሳትካ ግጣዋልጥ ኣለብካን ኣደቀነጥ ኣብውካ ልሰአል ምንከ ሰበት ዓለ ወኑዶኦቸ ሰበት ቤሌየኒ ዲ ኣብውካ ግልንዳካት ሃያ ክብደ ማፍሽካ ወነወስከ ወንተ ሀይ ረቢ ፍራህ ኣምላክከል የ ንረቢ ፍራህ ሃያ
0: ይሃርሃ እልሕፃንሃ ጌሳ እንተ በስ ሃዋይ ደተት ሽቀ ብላካለ ሽቀ
3: ሳልማ እለ ረቢ ክልየኩ እዞ ዘ ምግብልክ ተሓንኪ ሆይ ተፊሚኒ
4: ኣነ ሕያ ብለካ ለየኮ እለ ጉሩሽ ዓውየ እግልየ ውግል ጎለቸ ልባስ ሓጃት ብዕድግ ንዛበባ ኒኮን እግል ድራሳት ንበሎም ይነድእዋ ድብየኒ ወርሕየ እንዳእዞምኮ ግል እለ መንስረቲ ስልስለት ናይ ዳብ ንኡ ዘግርሓ ዘለይኮ
3: ዳብ ኖሳሓረ ከምሰሸቀየ ጉሩሸት ወዲዩ እዚ ሕና ግለ ወረት ግል ፍጅር ኣርዋሓታ ወእግል ነግል ትግባእ ኣሳስ ናተርድ እግለ ብለክ ለየኮ እለ ጉሩሽ ንሓውክል እካ መዲብ ከሎ እንወሳክ ነዲባ እግል መድረሻታ ሰደይ ዘገብእ ግ ሓጃት ናወጅድ እግለ ብለክ ለየኮ
4: እለ ክሮእሲ ይትገብእኒ
3: ገብእ ብለክ ምቀት ይገብ
4: ከላዝም ሓቆ ትብል ለካየኒ ምንጂብካ ውዘግላ
3: ምንጂብ ናይክ ናይ ይኮን ምገብለክ ዝሓንኪ እዚ ሕቢተ ጉሩሽ ሕቢተ ጉሩሽ
4: እለ ላቲ ወላቅተለኒ ዲባ እንዲኢኮን እለ ጉሩሽ ክሮእሲ ይሕይበካታ ስጋ መስረቲት ወለቸ ብራቁ ግል ግባእ ይትገብእኒ ላ
5: መስረቲት እለ ኩሉ ትበሉ ፀንሐኩም ሰምዖ ኣልኩ
4: ኣሰናይ ሰማዓኪና መስረቲት ወለቸ ወለቸ መንዘራ ይከሰኒ ውራቅ ዲቡን ውደይለ ጉሩሽ ዝብልላ
3: እምክየ ወለቸ ምስተቕበለ ይከሰኒ ነንበር መንዘራ ትብለክለ
5: ኩልኩም ሰኒ ኣለየኩም እንቱም ሄን ክምፈትኒ ወኩም ተሓስቦ ግልየ ብለመክሓዳኩም ፍምኳ
4: ኣብኡ ክበስኩ ሮእሲ ይፈትየኪ ልህጊ ሰኒ ሰማዕታ ይለይኪ
3: እንቲ ዘይፈትያ እንቲ
5: ይባየ ይማየ ኣነ ኩልኩም ክምፈትኒ እምር እምየ ናይ እዘን የቸ ከም ትሓትስናቸ ግሊ ይግባእ ትሓስብለየት ኣብየ ሄኒ ናይ ዲመን የቸ ዝሓስብ ሃላ
4: መንሱራ ኣነ ሕገጊትኪ ክርእሱ ዝፈሃም ግልየ የላ ለናየ ተሓርህለየኪ መነ ናይ ኣብውኪ
5: የማ ኣነ ኩልኩም ክንፈትኒ እምር ላኪን ለኣውለውየቸ ንርኢ ኣዘሄን ለኣውለውየቸ ድራሳትታ ወግል ድራሳት ለገቢ ሄን ኣክትበት ታብሌት ወግልምህሮ ለገቢ ሓጃት ምወዱ ግልየ ልሓይስ
4: ወለ ድሃብ ሄኒ
5: ይማይ ኣነ ህግያካት ንእሽ ኢለይኮኒ ላኪን ክመይ በለበለያ ትለወቀት ለኩሉ ግኒደ ዝሩፍና ይሰምሐ ግልናኒ እቲ ግለ መድረሰት ግኒደ ኢልሓይስ ይማ
3: ኣሰም እያ ንእሽ ሓዳስ ኣነ ይንውዲ እግለ እብል ይህልየኮን ላኪን ኣውለቤት ድራሰት ሰበታ ኩሎ ሰዳይትነት ድራሰት ንውደ እያ ወሴፈ ዲመን ኣዳለ እግለ እብል ኣለየኮ መግብልግ ሓንኪ
4: ኣብ ዕያል ኣነ በስ እለ ህግያ

0: ሓንቲ ካብተን ምስ ውላደን ናብ ሜዳ ዝኸዳ ተጋደልቲ ኣዴታት እያ። በቲ ዝነበረ ሕሱም መግዛእቲ ዝተፈላለየ ግፍዒ ክፍፀም ኣብ ንኡስ ዕድሚያ ተዓዚባ ዛንታ ውዕሎ ጅግንነት ተጋደልቲ ህዝባዊ ግንባር ክዝንቶ ካብ ህፃንነታ ትሰምዕ ስለ ዝነበረት ኣብ ልባ ገሎ ቦታ ሒዙ እዩ። ኣብ ሜዳ ምስ ከማ ኣዴታት ብምዃን ኣብ ማእተታዊ ንጥፈት ገድሊ እጃማ ኣበርኪታ ትምህርቲ ሙዚቃ ብምውሳድ ክራር መሊኻ ጉጅለ ባህሊ ባናሓርነት ኣዴታት ንክትምስረት ካብ ዝገበረ ኣዴታት እያ። ምስ ጉጅላ ብምዃን ብርክት ዝበለ ስነ ጥበባዊ ዕዮ ኣፍርያ። ኣብዚ እዋን ከዓ ኣብ መሓዳሪት ምምሕዳር ከባቢ ውና ኣብ ምምሕዳር ንዘዋትራብሉ ኮይና ተገልግላኣላ። ኣኽበረት ፍስሃየ ብ1960 ኣብ ምስጋድ ተወሊዳ ዓብያ። ኣኽበረት ካብታ 7 ውሉዳ ዝፈረየት ስድራ ቤት ፍስሃየ ዘራፅን ሕሳስ ልደያ። ስድራ ኣኽበረት ከም ኩሉ ኣብ ገጠር ዝነብር ሕብረተሰብ ብሕርሻን ውጓስን ዝናበሩ ሓረስተት ብምንባሮም ኣኽበረት ዓቕማ ዘፍቅዶ ንጥፈት እናገበረት ዓብያ። ኣቦ ኣኽበረት ፍስሃየ ገና ኣኽበረት ሓደ ዓመት ከይመልአት ስለ ዝዓረፈ ወላዲታ ኣስካሉ ቀሺ ገረዝ ጌር ክንደ ኣቦን ኣደን ኮይና እያ ኣዕብያቶም። ኣብ ዓዶም ቤት ምህርቲ ስለ ዝነበረ ከዓ ኣኽበረት ዕድለኛ ኮይና ክሳብ 8ይ ክፍሊ ድሕሪ ምብፃሕ ብሰንኪ መርዓ ትምህርቲ ኣቋረፀቶ። በቲ ዝነበረ ልምድን ወግዕን መሰረት ኣብ 1975 ኣብ መበል 15 ዓመታ ገና ተማሃሪትን ከላ መርዓኣ ብስድራ ተቆፂሩ ተወደአ። ምስ ሃይለ ዘርእዝጊ ዝበሃል ተመሪዓ ድማ ናብ 4 ስመርኣት እያ። ቀሲኖም ሓዳሮም ከይገብሩ እቲ ግዜ ሕሱም እዋን መግዛእቲ ብምንባሩ ቀይ ሽብር እውን ይፍራሕ ስለ ዝነበረ ንቕርብ እዋን ሓዳር ድሕሪ ምግባር ምስ በዓል ቤታን እንዳ ሓሙኣን ናብ ጊንዳዕ ኣምሪሖም።
1: ሕጂ ኣነ ኣብ ጊንዳዕ ክኸይድ ከለኹ ነፍሶ ፆር ይኸይደ ነዚ ዓባይ ጓለይ ንህዝባዊት ማለት እዩ። ነፍሶ ፆር ስለ ዝኾንኩ ጊንዳዕ ከይደ ኣብ ጊንዳዕ ሽዑ እንዳቤሳልሕ ከምዝድብለካ ናቤሳልሕ ኮፍ ምስ በልና ገዛ ምስ ሃቡና ኣብኣኻ

0: ፈሪና ማለት እዩ። ሕጂ ኣብ ግዳዕ መዓት ስምዒታት እዩ ነይሩ ናይ ሰውራ ኣለ ስቕሕቲ ዕምባባ ነይሮም መዓት ሂርሂር ገለመለ በቃ ካላስ ዝኾነ ነገር መዓት እዩ ነይሩ ሽዑኡ። ሕጂ ኣነ ቁርብካ ንዓይ እእምሮይሲ ክስሕበኒ ጀሚሩ ዋላ ብዓዲ ከለኹ እውን ኣሕዋተይ ነይሮዮም ሓፋሽ ድባት ሕጂ እሶም እንታይ ግብሩ ነይሮም ይርኦም ነይረ ኣነ ሕጂ ምስቲ ኣሕዋተይ ዝርእሉ ዝነበርኩ ኩነታት ናይ ጊንዳዕ ከዓ ተደሪብኒ ሕጂ እወ ምስቲ ዝነበረ ናይ 75 ዘይተኣደነ ሰብ እዩ ኣብ ዓዲ ብኸኸይተ ረሽንና ንዕና ሕጂ ኩሉ ነገር ንዓይ ሕጂ ከም ንእሽተይ ከዓ ስለ ዝነበርኩ ምስቲ ናይ ኣሕዋተይ ዝገብርዎ ስምዒትን ምስቲ ጊንዳዕ ከይደ ዝሪኦ ዝነበርኩ ናይ ህዝባዊ ግንባር ባህልታትን ንዓይ ክስሕበኒ ክኢሉ ማለት እዩ። ሕጂ በዓል ቤተይ እውን ሽዑ ከይዱ ምስ ከደ ሽዑ ኣነ ነፍሰ ጦር ኮይነ እንዳ ጀማሂር ከይደ ብኢደ ወነንካ ስኢልካ ይተኸድኒኻ ፀላኢ ኣሕልፈካ ነስመራ ክትመፅእ ወረቐት መንቀሳቀሲ ክህልወካ ኣለዎ ሽዑኡ ወረቐት ክህቡን ኢሉ ኣነ ብታ እንዳ ጀማሂር ከይደ ማለት እዩ እታ እንዳ ጀማሂር ከይደ ምሳኹም ክኸይድ ደለየለ ከመይ ኢልኩም ከምዚ ኢል ክትገዲ ኢሉ ከምዚ ኢልክስ ከመይ ኢል ክትገዲ ሕጊስ ነብሶ ፀር ነይረ ሽዑ ኣብ 17 ዓመተይ ማለት እዩ ሽዑ ድሕሪ 2 ዓመት ሽዑኡ ኖኖ ከምዚ ኢልክስ ክትገዲ ትኽእልኒ ኸ ሕጂ ተኽኢልክ ነስመራ ክትምለስ ዝግባእኪ ክትገዲ ዘለክ ገለ ኢሎምኒ መድሓን ወረቐት ክንበኪና ኢሎም ፅሒፎም ወረቐት ሂቦምኒ መፅያ ነስመራ ማለት እዩ።
1: ድሕሪ እዚ ኣኽበረት ናብ ዓዳ ምስጋድያ ተመሊሳ ኣብዚ እዋን ከዓ ሕርሳ ስለ ዝኣኸለ ንበኽሪ ጓላ ህዝባዊት ብሰላም ተገላግለት ጥምቀታ ድሕሪ ምሕላፍ ከዓ ሃማን ቀልባን ምስ ገድሊ ስለ ዝነበረ ንብረታ ሸይጣ ብ1981 ናብ ሜዳ ተበጊሳ ኣኽበረት ንሜዳ ክትከይድ መደብ ከም ዘለዋ ንወላዲታ ኣስካሉ ኣካፈለታ። እታ 2 ደቃ ንሜዳ ዝሰደደት 2 ደቃ ድማ ዝመትዋ ብዘይ ሰብኣይ ደቃ ዘዕበየት ወላዲት ግን በይነይ ክተርፍ ኢላ ባሃይበላን እንተኾነ ኣኽበረት ሓንሳብን ተንቂዳ ስለ ዘይትምለስ ውሳኔኣ ኣፍለጠታ። ውሳኔ ጓላ ዝኸበዳ ወላዲት ብኽያት ደርጓሓቶ ኣኽበረት እውን ምስ ኣበኸየት። ኣብ መወዳእታ ግን እታ ለዋ ወላዲት ዕረንዳ ጣዕማ ንጓላ ምስ ውላዳ ከተፋኑ ነቐለት። ንህፃን ጓላ ዝኸውን ኣስቤዛ ገዚአን ድማ ክሳብ ፍልፍል ኣብ ፀሓታ ክትምለስን ከላ እውን ምኻል ስኢነን ከም እንደገና ብብኽያት ተፈላለያ። ድሕሪዚ ወላዲታ ኣስካሉ ናብ ገዛኣ ኣኽበረት ከዓ ናብቶም ኣብቲ ኸባቢ ዝነበሩ ጀማሂር ከይዳ መታን ምስ ከምኣ ዝኣመሰላ ካብ ዝተፈላለየ ቦታታት ኤርትራ ዝመጻ ብእኩብ ናብ ሜዳ ክኸዳ ኸዓ ኣኽበረት ን7 ወርሒ ኣብ ክፍሊ ገንዘብ ክትጸንሕ ተገይሩ ምስተኣከባ ድማ ምስ ብጾታ ብምዃን ናብ ሳሕል ተበጊሰን። ኣብዚ እዋን እታ ኸብዳ ምግባር ዝኣበያ ወላዲታ ከም እንደገና 2 ግዜ ናብዚ ቦታ መጺያ ርያታ እያ።
0: ሕጂ ቀጥታ ምስ ኮድኩ ኣነ ናይ ቆልዓ ሕጂ ተጋደልቲ መራዮን ቆልዓ ድፈቱ ሕጂ ኣነ ዋላ ዲ ቆልዓ ይኹን እምበር ከም ዲ ቆልዓ ኮይነ ይተሰማዕኒ ምክንያቱ ኣዝያ ፅቡቕት እያ ነራ እታ ጓለይ እቲ ሓደ ምጥላ ሓደ ምጥላ ፍልፍል ከዓ ከምዚ ዛራማይ ኣለዎ ጃሕጃሕ ድብል በዓል ድንሽ ከምዚ ገይሮም ኣብኡ ገላብጥዋ ገለመለ ማለሰይ ኣደ ቆልዓ ኹን ካሳይ ትስከፍኒ ኢኻ ፅቡቅ እዩ ነይሩ ተሃሁ ማለት እየ። ካብኡ ግን ንሳሕል ወሪዳ ነብሳሕል ምስ ወረድኩ ሕጂ በይኣት እየ ጀልሃንቲ ኣት ኣብ ጀልሃንቲ ሕጂ ከማይ ዳኣ ምሰላ ብዙሕ ሰብ ፀኒሕኒ ኣትየኡ ድሓር ኣብ ሓንቲ ቴንዳ ማሕበራ ጉዳይ እዮም ዶቕበሉካ ምስ ኣብ ሓንቲ ቴንዳ ከዓኒ 2 ሰብ ኢኻ ትቕመጥ ሕጂ ምስ ካልኣይተይ ንዓይ ኣለፈሽ ትበሃል በፂሓትኒ ምስ ኣብ ሓደ ቴንዳ ኮፍ ኢልና ማለት እዩ። ሕጂ ብሓደ ቴንዳ ኮፍ ምስ በልና ኣይደንጎ ኹን ኣነ ማለሲ እታ ናተይ ዞባስ ንማእቶት ስለ ዝተበገሰት ምስኣ ተበጊሰ ናበይ ከይደ ንቦርሱዳን ከይደ ኣብ ቦርሱዳን ከዓኒ ነዞም ውግኣትና ቦርሱዳን ዝነበሩ ንዕኦም ዝተፈላለየ ነገር ትገብር ክትሓፅብ ዲኻ ሕፅቦ ምግቢ ዲኻ ትገብር ፀብሒ ዲኻ ትገብር ገዛ ዲኻ ትውርውን ንዕኦም ኣዝዩ ደስ እንዳበለና ከዓ ንዕኦም ከዓኒ ምስኦም እንዳሰሓቅካ እንዳተዋዘኻ ስድራኻ የዘክር ዓድኻ የዘክር ኣብኣ ከዓ ብከምዚኣ ከዓኒ ማእቶት ተሳቲፈ ኣብ ቦርሱዳን ማለት እዩ።
1: ኣኽበረትን ብፆታን ጎኒ ጎኒ ናይ ማእቶት ኣገልግሎተን ምዝንጋዕ ይገብራ ነይረን እየን። ተምሃሮ ካድር ግጥምን ዜማን ይገብሩለን ንሰን ድማ ኣብቲ ናይ ምዝንጋዕ መደብ የቕርቦኦ ነይረን። በዚ ድማ እዛ ጉጅለ ባህሊ ኣብ 1982 ክትምስረት ክኢላ ኣብዚ ኣጋጣሚ ተስፋ ኣለዎን ባህሊ ኣዴታት ክትቀውም ኣለዋ ስለ ዝተባሃለ ኣኽበረት ትርከበን ካብ ቤት ትምህርትኻ ድርባቆስ 78 ዝኾነ ኣዴታት ናብ ዓራርብ ከይደን ካብ ማእከላይ ሕክምና ቤት ትምህርቲ ሰውራ እንዳስንኩላን ሙፋርን ካልእን ዝነበራ እውን ንተመሳሳሊ ዕላማ ናብ ዓራርብ መፅአን ኣብዚ እዋን ከዓ ባህሊ ቆይማ ኣለይተን ዝነበሩ ጎይቶም ኣለምን ኣፀደ መስፍንን ድማ ግጥሚ ዜማ ድራማ ይሰርሑለን እንዳስንኩላን ድማ መሳርሒ ሙዚቃ ይሃርሙለን ነይሮም ድሕሪ እዚ ነብሰን ክኽእል ኣለዎን ስለ ዝተባሃለ ኣኽበረት ትርከበን ከክልተ ዴታት ክራር ኦርጋን ሊድ ጊታር ቤዝ ጊታር ፍሉድ ፊዞርሞኒካ ንኽመሃራ ናብ እንዳስንኩላን ማእከላይ ሕክምና ምሪሐን ክልተ ወርሒ ዝወሰደ ትምህርቲ ድሕሪ ምቕሳም መሳርሒ ሙዚቃ መሊኸን መፅአን ክገብር እየ ዝብል ውሽጣዊ ድልየት ዘለዋ ነፍሲ ኣበይ ተሃሉ ብዘየገድስ ኣብቲ ዘላቶ ቦታን ኩነታትን ኮይና እያ ተፍሪ ግዜን ኩነታትን ኣይጣዓመኒ ኢላ ኣይተመኽንን ንኹሉ ሰብን ተፈጥሮን ዝቐረቦ መሰናኽል ክብድሄ ብምባል ኣብ ቅድመ ግንባር ትግተር ሓቦኒሕን ተቐኒታ ኸዓ ኣብ ኩሉ ፀብለሊላ ትወፅእ
0: ሕጂ እንታይ ድዩ ንሕና ካብ ዓድና ክንመፅእ ከለና ሰ ዝኾነ ነገር ክእለት ኣይነበረና ዋላ ከም ደቂ ኣንስትዮ ኸማ ርእየሞ ምስቲ ሕብረተሰብ ሕብረተሰብ ሰይ ክራር ክትሃርም ገለ ክትገብር ሰይ ኣየፍቅደልካኒ ኣብቲ እዋንቲ ግን ህዝባዊ ግንባር ሓያል እዩ ብጣዕሚ ሓያል ስለ ዝነበረ ደቂ ኣንስትዮ ከዓ ማዓረ ደቂ ተባዕትዮ ተሰሪዐ ንኸዳ ስለ ዝነበራ ብዘየፈላላይ ሕጂ ንሕና ከምዚ ድብለካ ከተፈላለየ ምሽ ተኣኪብና ሕጂ ብታ ባህሊ ከለናስ ኣነ እንታይ ዝያዳ የበርክት ተሓንቲ ከንታይ ዝያዳ ኣብኡስ ትረብል ኢኻ ሕጂ እዚኣ ተስፋ ኣለዋ ክትሕዝ ትኽእል እያ እዚኣ ክትገብር ትኽእል እያ ተባሂሉ ካብተን 30 ገለና ዴታት ዳርጋ ክክልተ ክክልተ ከይድና ንሕና ሕጂ ሙዚቃ ክትክእል ኢልካ ወይ ከም ደቂ ኣንስትዮ ሙዚቃ ሒዝካ ሳብ መድረክ ወፂኢካ ክትደርፍ ወይ ሙዚቃ ክትሃርም ሲ እንድዒ ሕልሚ እዩ ንዕና ግን ንሕና ብዝተኻእለ መጠን በቲ መንግስትና ውድብና ዝሃበና መምርሒ ከይድና ንዓራርብ ከምዚ ድብለካ ተማሂርና መፅና ባዕልና ነብስና ክኢልና ኣይትመርፅኒኻ ወ ክስቶን ክስቶን ኣብ ከምዚ ክስቶን ክስቶን ኣብ ከምዚ ክስቶን ክስቶን ኣብ ከምዚ ኢሎም እዮም ብውዝዑካ ሽዑኡ ከይድካ እታ ተዋህበትካ ዓይነት መሳርያ ከተፅንዓ ከመይ ገይረ ይኽእላ ኢድካ ኢኻ ሒቁ ትብል ስለዚ ብከምዚ እቲ መደብ ክኢልናዮ ሕጂ ዋላ ሂማን ይኣብሴ ኦርጋን እንድያ ተማሂራ ምሰ ቆልዓ ነራ ተሸግረና ዝገርማ ከም እንታ እንተ ትምህርትና ከይበኩር ከየፅናዕና ከይንብል ኢልና ተቆልዓ ስለ ትርብሸና ኣብዚ ገይራ ተኣስራ ነራ ሂማ ኣብዚ ተኣስራ ገመድ ነዊሕ ገይራ ነታ ጓላ ሽዕታይ ትጎም ፍሑኽ ኢላንዮ በፂሓ ትመፅእ ምክንያቱ ንሕና ኣብ ኣይና ቀኒን ክንብል ንውዕል ምእንታን ክንክእሎ ኢልና ተማሂርና መፂና ከዓኒ ንመጀመርታ እዋን ንህዝብን ሰራዊት ናብ ዓራር ባብታ ቦታና ምርኢታ ርኢና ባዕልና ኣብ ስተጅ ደው ኢልና ቤት ትምህርቲ ሰውራ እያ ምክንያቱ እንታይ መስለካ እንድሕሪ 7-6 ዓመት ገይሮም ንቤት ትምህርቲ ሰውራ እዮም ዝኸዱ ሕጂ ህዝባዊት ጓል እያነ ንቤት ትምህርቲ ሰውራ ከይዳ ማለት እዩ
2: ኦርጋኒስቲ ደራፊ ዋሳኢት ናይ ጉጅለ ባህሊ ባነሓርነት እየ ሕጂ እቲ ናይ ኣኽበረት ካብ 81 ኒኣ ንኽበረት ፈልጣ ምስ መፀት ማለት እዩ እሳ ሕጂ እቲ ብልሕናታ ነቲ ክራሪስቲ ነይሩና ናትና ካሃርም ፅቕ ኢላ ምሽቲ ሰምዖ ትፀንሕ ልክዕ ተን ኢዱ ዝተንቀሳቐሰ እንትሕዝሙ መልሓሳት ውስኸሉ ጃነ እንዳሃርም ክከልኹ ውሑድ ምቕባል ገለ መለተሪ ኮይኑ ከም ኣይሃርምን እዩ እሳ ግን መልሓሳ ወሲኻትሉ ክደርፍ ጀሚራ ካባና ፍሉይ ኢላ ወፅያ
1: ኣኽበረት መሳርሒ ሙዚቃ ክራር ብኖታ ምስ ተማሃረት ኢዳ ንምፅራይን ዓቕማን ክእለታን ድማ ንምድራዕን ብኸም በዓል ህዝባዊ ሰራዊት እሳተ ጎመራ ጸላም ብሮ ዘላታ ኣብ ምዕጉርታ ዓደየ ዓደየ ኣጉዶኔራትን ዝኣመሰላም ንኽትሃርምን ቅልል ዝበላ ደርፍታት እያ ተላሚዳ ለይትን ቀትርን ጥሪምሪምና በለት ከዓ ኣብ ውሽጢ ሓፂር እዋን መሊኻ ክትፃወት ጀሚራ
0: ሕጂ ንኣብነት እዛ ህዝባዊ ሰራዊት ብኖታ እትሕዙና ነይሮም ሽዑ ሕጂ ሚረሚሶ ላላ ሰላዶላዶ ሰላዶ ረሚረዶ ሚረሚሶ ላላ ሶል ሚረሚሚ ሚረሚሶ ላላ ሰላዶላዶ ግዜ እንታይ ቡኖታ ኮይና ግን ህዝባዊ ሰራዊት እሳተ ጎመራ ይዋና ጨፋሎ ኣብ ሜዳ ኤሪትራ ሓራንኸውፆን ጭቁን ብሓመራ በዓል እዚ

0: ኣብ ፈለማ እዛ ጉጅለ ባህሊ ካብ ዝተፈላለየ ቦታታት ብዝመጻ ኣዴታት ምስ ተመሰረተት ብዘይ ስምያ ትጓዓዝ ዝነበረት ትምህርቲ ወሲደን ነብሰን ክኢለን ሙዚቃ ክትፃወታ መጀመራ ግን እዛ ጉጅለ ብቕልጡፍ ክትዓቢ ኽኣለት ነቲ ፈለማ ርእሰን ክኢለን ኣብ መድረኽ ዝተፃወተኦ ድማ ኣኽበረት ብኸምዚ ትዝክሮ
1: እዚ 83 ሕጂ ኣብቲ ውሽጥና ዝነበረ ህይወት ግን እንታይ ኣይድገምኒ ሕጂ ምክንያቱ ኣዝዩ ፍቕሪ ነርና ኣዝየን ሕውነት ነርና በቃ እንታይ ሞ ክብለካ እየ ጉጅለ ባናሓርነት ሲ ዋላ ካብ ካልእ ባህልታት ከማንስ ዘፍሊ ኩነታት ሲ ዋላ ሓደ ይነበራ እንታይ ሞ ክግለፅ ኣይክእልኒ ሕጂ ናይ ሜዳ ዝነበረሉ ኩነታት ሲ ብምንም ተኣምር ኣይግለፅኒ ስለዚ ኣነ ብጣዕሚ ሓጎስ ተሰሚዕኒ ኩላህና እንዳሰሓቕና ዋላ ኣብቲ ክነሃርም ከለና ምንቅስቃስና ገለ ንትሪኦን ከማንሲ ከምዚ ተልሜደን ኣይንመስልኒ ኢና ከምዚ ነዊሕ ድተፃወትና ነዊሕ ድሃረምናዮ ወይ ነዊሕ ክንሰርሓሉ ድፀናሕና ኢድኮይኑ ድረኣየካ ነይራ ሽዑ ግን ብተኽኣለ መጠን ነቲ ዝሃቡና ትምህርቲ ቀሚስና ኣብ መድረክ ወፂና ደው ኢልና ምርኢትናን ሓፋሽናን ዋላ ተጋደልትናን ክነርእሲ ኣዝዩ ደስ ድብለካ ተሓጉሽና ኸ ስለዚ ብከምኡ ታ ባህሊ እንዳቐፀለት ሕጂ እቲ ኣቃወማ ናይቲ ባህሊ ከዓኒ ኣብ ሰለስተ ተመዲብና ማለት እዩ ሕጂ ኣብ ሰለስተ ቦታ ክንምደብ ከለና መስርዕ ሙዚቃ መስርዕ ተዋስኦ መስርዕ ድምፃውያን ተባሂልና ኣብ ሰለስተ ተመቒልና ሕጂ እታ መስርዕ ተዋስኦ እያ ትኽእል እንተልካያ ኣብ ተዋስኦ ተኣቱ ግጥም እዚ ደርፊያ ትኽእል እንተልካያ ኣብ ደርፊ ተኣቱ ሕጂ ግን ንሕና ግን እንታይ እዩ ዳርጋት ኩሉ ድፈረየ ተዋስኦ ኹን ዋላ ድራማታት ኹን ደርፊ ኹን ኩሉ ነገር ዳርጋ ኩሉ ትኡ ድነበረስ ተላቢሱ ወይንዑ ሕጂ ሓንቲ ደስ ተዋሳኢት ትኸውን ደራፊት ትኸውን ድምፃዊት ከ ትኸውን ሙዚቀኛ ከ ትኸውን ሕጂ መብዛሕትና ስኮም ኢና ነርና
0: ጉጅለ ባህሊ ባናሓርነት 9 ብሄራ ዝሓዘት ስለ ዝነበረት ሰፊሕ ዝርግሒ ነይርዋ በብመድረኹ ንእዋናዊ ኩነታት ዝገልጥ ስነጥበባዊ ዕዮ እውን ብዙሕ ከተፍርኽ ኢላ ገለ ካብተን በዛ ጉጅለ ዝፍረያ ድራማታት ምስ ንጠቅስ ከኣ ሸዊቶ ከዳዕ ስርናይ እናበላዕኩ ባሻይ ተኽላይ ደርፍታት ድማ ኣዴታት ኤርትራ ሓበን ናይ ውላዳ ከበሳ ቀይሕ ባሕሪ ንቃለስ ንቃለስ ካድረይ ኣስመራ ናቕፋ ዕርዲ ወደይ ወላ ዓያባና ኣፍርያያ ነዚ ትሕዝቶ ሒዘን ድማ ካብ እናብንናኸዳ የዘናግዓን ይጉስጉሳን ነይረን
1: ስለዚ ዓፈት

0: ዋላ ከምዚ ናይ ባህሊ ጥራይ ዘይኮነ ከማ እንት ጉጅለ ካልእ ነጥፈታት ነይሩዎ እዩ። ምክንያቱ እንታይ ነይርዎ መሲልካ ሕጂ ንኣብነት መካይን መጻብቶም እዩ ዝራገፋ መሻርፍ ንራግፍ ምስ ሰብና ዕንጨይቲ ንወፍር ዕንጨይቲ ሕጂ ማኪና ንእዝዝ ነታ ጉጅለ ትኸውን ሓንቲ ማርቸድስ ህቡና በረኻ ከድና ነታ መኪና ካብ ኣነ ደይበለ ኣፃድፍ በረኻ ከድና እንዳንከራርና ነቲ ዕንጨይቲ ንመሬት ኣብ መሬት ከዓ ድእክባ ገሊአን ንሕና ነፅድፍ እንዳገበርና ማኪናና ፅዒና ከማን ብቦታና ንመፅእ ንዓና ድኸውን ንምግብና ማለት እዩ። ስለዚ እቲ ጉጅለሴ ባህሊ ጥራይ ኣይኮነን ነይሩ ንጥፈታቱ ኣብ ርእሲኡ እውን 85 ጉቡእ ታዕሊም ወሲድና ኢና ንሕና። ምክንያቱ ንሕና ደይናእትዎ ቦታ ስለ ዘይነበረ 6 ወርሒ ተዓሊምና ብዓራር በዓል ወዲ ተኽላይ እዚ መንሽሙ እዚ ማሕበራዊ ጉዳይ ወዲ ረኣያ ዓሊሞምና 6 ወርሒ ጉቡእ ተዕሊም ወሲድና ምስ ወዳእና ሽዑ ዑደት ክንከይድ ከለና ብረት ናፍሳ ንደቑና ሒዝና ኢና ንኸይድ ነርና። ምክንያቱ ኣብቲ ኣፋፊ ቦታ ንኣቱ ስለ ዝነበርና ስለዚስ ኣብ ሓደ ጥራይ ኣይኮነን ቆይሞ ኮፍ ኢሉ ድበልዕ ድሰቲ ነይሩ ጉጅለ ባናሓርነት ኣብ ኩሉ ድዋሳእ ነይሩ ማለት እዩ።
1: እዛ ጉጅለ ዝተፈላለየ ንጥፈታት እናገበረት ክሳብ ናፅነት ብከምዚ ዓይነት ኣገባብ ተጓዒዛ ኣኽበረት ከዓ ሓንቲ ኣባል ናይዚ ጉጅለ ነይራ።
0: እዎ ስጋዕ 91 ቀፂልና ሕጂ 91 ከማን ባፅዕ ተሃርመተሉ ዝገርመካ ንባፅዕ ከይድና ነ እታ ጉጅለ ሲ ገለ ከተማ ንድሕር ሓራ ወፅያ ናብኣያ ትብገስ ኣብ ባህልስ ነረና ኣንስቲ ስዋት ሕጊዘን ኣንስቲ ስዋት እዚኣተን ሰብኣይካ ተሰውኡስ ንምርኢት ኣይትኸይና በዚ ሎሚ ምኸድና ኣይምኸድና ሽዑ ግን ኣዝዩ እቲ ደረጃ ንቕሓትና ኣዝዩ ዓብ ስለ ዝነበረ መስዋእቲ ሰብእተን ሰሚዐን ንባህሊ ኸዳ ደቀን ቀቢረን ሽዑን ሽዑን ቀቢረን ደቀን ምርኢት ተሪእያ ኣብ ስተይ ተተኺለን። ስለዚ ኣብ መደበር ሰሎሙና ዝግበር ነበረ ታሪክ ፍሉይ እዩ። ኣነ ከማን ክዝንተወሉን ክስነደሉን ክዝከርን ከማን ይደልዩ ኣነ ምክንያቱስ ካብዚ ናተይ ንላዕሊ ሓሳባት ደለዎን ወይ ደለዎን ክህሉ ስለ ዝኽእሉ እቲ መደበር ሲ ክስመ ክንደለዎ የ ደሎ። ስለዚ እቲ ጉጅለ ባህልስ ኣብ ኩሉ ንጥፈታት ኣይተርፍን እዩ ነይሩ።
1: ናፅነት ኤርትራ ምስ ኮነ እታ ናብ ሜዳ መሳሒዛታ ዝኸደት ህዝባዊት ጓል 15 ዓመት ኣቢላ ነስመርኣት እያ። ኣኽበረት ከዓ ምስ ጉጅለባን ሓርነት ብምዃን ናብ ዓሰብን ኣዲስ ኣበባን ብምኻድ ን6 ወርሒ ምርኢት ኣቕሪበን ድሕሪ እዚ ኣብ ትሕቲ ፅላል ሃማድኤ ኣብ ኣብርሃባታ ተጠርኒፈን ንጥፈታተን ንቕርብ እዋን ቀፂለን ነይረን። እንተኾነ ብሰንኪ ዝተፈላለየ ምኽንያት ግን ኣይቀፀላን ናብ ውላድን ሓዳርን ኣምሪሐን።
0: ብድሕሪኡ ከዓኒ ኣይቀሰናን ከዓ ወያነ ምስ ጀመረ ከዓ ድሕሪ 4 ዓመት ከዓ ዋ ኣንትን እንታይ ንገብር ኣለና ንሕናስ ዋ እዚ ደቅና ድወለድናዮም ከቲቶም ስንምንታይ ኢልና ከማን በዓልና ተወዳዲብና ተኣኪብና ከማን ዳርጋ ተለቓቕሕና መሳርያ ሰሪሕና ዝገዚእና ተባህሊ ከማ ናቆይብና እያ። ስለዚ ኣላ ስጋብ ሕጂ ብሂወት ማለት እዩ ተባህሊ ኣይጠፍአትን እንተብሓይልና እንተብሓይሊ ኣምላኽ እንተ በቲ መንግስትና ዝገብረልና ድጋፍ ስጋብ ሕጂ ላታ ጉጅለ ማለት እዩ። ዋላ እቲ ናትካ ድልየት ናትካ ስምዒታት ክትገድፎ ይትኽእልኒ ኢኻ ኣነ ሕጂስ ባህልስ ክገድፎ ይክእልኒ እየ ምክንያቱስ ትወነይ ኣሎ ኩሉ ግዜ ኣሎ። ስለዚ እታ ጉጅለ እውን ስጋብ ሕጂ ኣላ ማለት እዩ። ኣብኡ ግን ገለገለ ጎዲለና ናየን መሳኪን ሓያለ ጎዲለናና ዳርጋ 10 ኾና ብዝሕና 36 እዩ ነይሩ። ስለዚ ተን ብፀትና እውን ከይዘከርና እየን ክንሓልፋ ይንደልን እተን ደለና ግን ስጋብ ሕጂ ተወሃሂድና ኸማን ንሰራሕ ኣለና። እዚ ሕጂ በዓል ቸሪናካ መሊእና እየ ዘለና ንስኡን ሓደ 10 ገለ ደርፍታት መሊእና ኣለና ሓደሽቲ። ስለዚ እታ ጉጅለስ ብህወት ስላ ማለት እያ።
1: ድሕሪ ዝኣኽበረት ኣብ ሜዳ ምስው ዮሃንስ ካሕሳይ ተዛሚዳ ድሕሪ ብኽሪ ጓላ ህዝባዊት ጓል 6 ወርሒ ኮይና ነስመራ ዝኣተወትሉላ ሄኖክ ቤሉል ሱዚ ሮዳስ ያፌት ዝበሃሉ ቆልዑ ወሲኻ እያ። ኣብዚ እዋን ከዓ ኣብ ማሕዳሪት ምምሕዳር ከባቢ ዊና ኣብ ምምሕዳር ንዞባ ትራቨሎ ብምዃን ን8 ዓመት ኣብ ምዕያይ ትርከብ።

0: ካታተሉና በክብረ ዘዕድም ጴጥሮስ መንግስት አርስተ ዜና። ወርቃዊ የቤልዩ ምስራት ቤት ምርት ሰውራ ብሕብራት መንግስታት ኣሜሪካ ብልዑል ድምቀት ተባሂሉ። ኣብ ንዘባ ኣፍሓበት ኣብ ምጅማር ዓመት ትምህርቲ 2026 2027 ዘተኮረ ርክብ ተኻይዱ። ኣብ ከተማ ኣስመራ ዝርከብ ኣብያተ ትምህርቲ ኣድያን ዓወትን ንሃበርም ተምሃሮን ሸሊመን። ፖላንድ ጸጥታዊ ስጋት ንምምካት ምስ ካልኦት ኣባላት ኔቶ ትገብሮ ወታደራዊ ስምምዓት ከም ተስፋ ኣፍሊጣ። ካናዳ ምስ ኤውሮጳዊ ሕብረት ዝፀንሓ ንግዳውን ቁጠባውን ዝምድና ንምምዕባል ተበግሶ ትወስድ ኣላ። ህንድን ኒውዚላንድን ኣብ መዳይ ናፃ ንግድን ወፍርን ዘተኮረ ስምምዓት ተፈራሪመን። ወርቃዊ የቤልዩ ምስራተ ቤት ምርት ሰውራ ብደረጃ ሕብራት መንግስታት ኣሜሪካ ኣብ ከተማ ዋሽንግተን ዲሲ ብልዑል ድምቀት ተባሂሉ። ብመልክዕ ፀብፃብ ዝተዳለወ ትሕዝቶ ኣሎ። ገረመስቀል ገረስጊሄር ካቅርቦ እዩ።
1: ወርቃዊ እየበልዩ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ምዕራፍ ህንፀት ሃገር ብዝብል ቴማ ብሓሙሽተ መስከረም ኣብ ሕብራት መንግስታት ኣሜሪካ ብልዑል ድምቀት ተባዒሉ። ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሕብራት መንግስታት ኣሜሪካ ኣቶ ብርሃነ ገብሪ ሂወት ኣብ ዘስምዖ መኽፈቲ ቃል ንኣገዳስነት ናይቲ መደብ ምዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ብምትእሳር መብርህ ሂቡ። እዚ ታሪክ ቤት ትምህርቲ ሰውራ ብሓፈሻ ድማ ወፍሪ ህዝባዊ ግንባር ሓርነት ኤርትራ ኣብ ትምህርቲ ብዘዘንቱ መደባት ዝደመቐ ፅምብል ንህይወት ተምሃሮ ኣለይትን መምሃራንን ስሩዕ ትምህርቲ ኣብ ገድልን ብድሆታቱን ኣድማዕነት ትምህርቲ ብግብሪ ትምህርትን ማሕበራዊ ህይወትን ቅያታት ፊተውራሪ ምዝላቕን ግፍዕታት ፀላእን ከምኡውን ተራን ኣበርክቶን መምሃራንን ኣለይትን ኣብ መስርሕ ህንፀት ብቑዑን ሓላፍነታውን ወለዶ ዘንፀባርቕ ስእላውን ንዋታውን ትሕዝትታት ዘጠቓለለ እዩ ነይሩ። ብዘይ ካዚ ፕረዚደንት ኢሳያስ ኣፈወርቂ ብምክንያት ብሮራዊ እየበልዩ ምምስራት ቤት ትምህርቲ ሰውራ ዘካየዶ ቃለ መጠይቕ ንታሪክ ቤት ትምህርቲ ሰውራ እትገልፅ ሰነዳዊት ፊልም ታሪክ ፍተውራሪ ሓይሊ ኣየርን ሓይሊ ባሕርን ዘንፀባርቕ ዛንታ ታሪክ ፍተውራሪ ደቂ ኣንስትዮ ኣብ ትምህርቲ ኣብ ስራሕን ቃልስን ራእይ ህዝባዊ ግንባር ኣብ ትምህርቲ ኩነታት ትምህርቲ ኣብ ናፃ ኤርትራ ኣገዳስነት ቋንቋ ደ ኣብ ትምህርቲ ከምኡውን ተራን ኣበርክቶን ዲያስፖራ ኣብ ትምህርቲ ኤርትራ ዝገልፅ ፅሑፋት ቀሪቦም። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብማንዛ ካብ ኣስመራ ኣብ ዘመሓላለፈቶ መልእኽቲ መንግስቲ ኤርትራ ነዚ በዓል እዚ ሃገራዊ መልክዕ ከምዝሕዝ ምግባሩ ምስቲ ዝተመርፀ ቴማ ተደሚሩ ትምህርትን ምኮስኳስ ብሉፃት ሃገራውያን ዜጋታትን መሰረት ምዕባል ሃገር ምዃኖም ካብ ዘለዎ ፅኑዕ እምነት ከም ዝኾነ ገሊፃ። ዶክተር ሓሊማ ስዒባ ኣብዚ ኣጋጣሚ እዚ ነፍሲ ወከፍ ተሳታፊ ንሃገረይን ህዝበይን ብኸመይ ካብቲ ዘዋህለልክዎ ፍልጠት ተመክሮን ዓቕምን ከበር ክትእኽእል ክብልን ነፍሱ ክምርምርን ከም ዝግባእ ኣዘኻኺራ። እቲ መደብ ተምሃሮ ቤት ትምህርቲ ኣዳል ብዝደገምዎ መዛሙር ቀያሕቲ ዕምባባን ህዝባዊ ግንባርን ከምኡውን ህቡባት ድምፃውያንን ሙዚቀኛታትን ብዘቕረብዎ ባህላውን ስነ ጥበባውን ትሕዝቶታት ማዕሪጉ ነይሩ። ኣብ መወዳእታ ንወከልቲ ኣለይትን ስውኣትን ተምሃሮ ናይ ምስጋና ኣፍልጦን ወረቐት ምስክር ተዓዲሉ።
0: ኣብ ንዘባ ኣፍዓበት ኣብ ምጅማር ዓመተ ትምህርቲ 2026-27 ዘተኮረ ማሕበረሰብ ትምህርቲ ዝተሳትፈዎ ርክብ ክካየድ እንከሎ ኣብ ንዘባ ተከሌዛን ድማ ገምጋም ንጥፈታት ትምህርቲ ተቓኒዑ። ወከልቲ ኤሪና ኣምና ዑመርን ሜሮን ተስፋ ማርያምን ዝሰደደዎ ትሕዝቶ ኣብ ሓደ ፀብጻብ ተጠሚሩሎ ያሲን ሳልሕ ከቕርቦ እዩ።
2: ኣመሓዳሪ ንዘባ ኣፍ ዓበት ኣቶ ኣሕመድ መሓመድ ንረጀብ ኣብ ምጅማር ዓመተ ትምህርቲ 2026-27 ኣተኪሩ ምስ ሓለፍቲ ኣብያተ ትምህርትን መምህራንን ርክብ ኣካይዱ። ኣብቲ ብ10 መስከረም ዝተኻየደን 300 ተሳተፍቲ ዝነበሮን ዘተ ሓለፍቲ ትምህርትን መምህራንን ኣብ ወቕቲ ምጅማር ትምህርቲ ዝረአ ምድንጓያት ብምውጋድ ብኩሉ እንትንኦም ብቑዓት ተምሃሮ ንምፍራይ ኣበርክቶኦም ካዕዝዙ ኣቶ ኣሕመድ ኣዘኻኺሩ። ሓላፊ ኣብያተ ትምህርቲ ንዞባፍ ዓበት ኣቶ ሙሳ ኣድንቦገኑ ዘይተበፅሐ ቦታታት ንምብፃሕ ኣብ ዝቕፅል ዓመተ ትምህርቲ ብዕቱብ ከም ስራሕ ገሊፁ። ተሳተፍቲ ዋሕዲ መምህራን ከምኡውን መምሃሪ ክፍልታትን መፅሕፍትን ቁልጡፍ ፍታሕ ክናደየሉ መደባን መፅያርን መምህራን ድማ ቅድሚ ምጅማር ትምህርቲ ክትግበር ተላብዮም። ብካልእ ወገን ጨንፈር ውዳበ ሲቪል ሰራሕተኛታት መንግስቲ ኣብ ንኡ ዞባፍ ዓበት ገምጋም ንጥፈታቱ ከም ዘካየደ ወኪል ኤሪና ሓቢራ። እዚ ከምዚ ኢሉ እንከሎ ኣብ ዞባ ዓንሰባ ንኡ ዞባ ኣተከሌዛን ብዝሒ ተምሃሮ ኣብ ቅድመ ትምህርቲ ብ63 ሚእታዊት ከም ዝዓብ

0: ከምተመዝገበ ኣብሪሁ።
1: ኣብ ከተማ ኣስመራ ዝርከብ ኣብያተ ትምህርቲ ኣድያ እንዓወትን ኣብ ሃገራዊ ምርመራታት ልዑል ነጥቢ ንዘመዝገቡ ተምሃሮ ንሸሊመን። ነቲ ናይ ምሽላም ስነስርዓት ዝተኸታተለ ወኪል ኤሪና ዞባ ማእከል ናታን ዕብዮ ዘዳለዎ ፀብጻብ ኣሎ። ዳናይት ተስፋ ዝጊ ከተቕርቦ እያ።
2: ኣብ ከተማ ኣስመራ ዝርከባ ኣብያተ ትምህርቲ ማእከላይን ካልኣይን ደረጃ ኣድያ ከምኡውን መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ሃበርም ተምሃሮአን ሸሊመን። ትማሊ 13 መስከረም ኣብ ቀፅር ቤት ትምህርቲ ኣድያ ኣኽርያ ኣብ ዝተኻየደ ናይ ምሽላም ስነ ስርዓት ርእሰ መምህር ናይታ ቤት ትምህርቲ መምህር ሳህለ ኣብርሃም ኣብ ዘስምዖ ቃል ሎሚ ዓመት ኣብ ሃገራዊ መርመራ 8ይ ክፍሊ 11 ተምሃሮ ልዕሊ 900ዊት ኣብ ሃገራዊ መርመራ 12 ክፍሊ ማለት ማትሪክ ድማ 17 ተምሃሮ ካብ 3 ክሳብ ሙሉ 4 ነጥቢ ከም ዘምፅኡ ገሊጹ። ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ኣብ ዝተኻየደ ተመሳሳሊ ስነ ስርዓት ኣብ ሃገራዊ መርመራ 8ይ ክፍሊ 90 ልዕሊኡ ንዘመዝገቡ መዳልያን ወረቐት ምስክርን ኣዝዩ ልዑል ነጥቢ ንዘምፅኡ 20 ተምሃሮ ድማ መዳልያ ታብለትን ወረቐት ምስክርን ተዓዲሉ። ኣብቲ ኣጋጣሚ 99.6 ሚእታዊ ዘምፅአት ተምሃሪት ጎብለል ብምዃን ተሸላሚት ዋንጫ ክትከውን ከም ዝበቕዐት ርእሰ መምህርታ ቤት ትምህርቲ መምህር በላይ በርሀ ሓቢሩ። ኮሚተ ወለዲ ብወገኖም ብዘይተሳትፎ ወለዲ ዝዕወት መስርሕ መምሃርን ምስትምሃርን ስለዘየለ ወለዲ ኣብ ደቆም ዝገብርዎ ወፍሪ ክሕይል ተላብዮም። ኣብ መሓዳሪት ንኡ ዞባ ኣኽርያ ወይዘሮ ልያ በረኸት ኣብን ሓላፊ ምክትታል ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል መምህር ዮሃንስ ሰሎሞንን ብጊዶም ተምሃሮ ረኺቦሞ ብዘለዉ ውፅኢት ከይተዛነዩ ዝቕፅር ናይ ትምህርቲ ግዜኦም ብዓወት ንምዝዛም ኣበርቲዖም ክሰርሑ ኣዘኻኺሮም። መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ብዘይካዚ ን10 ኣብነታውያን መምህራን ኣተባቢዖም።
1: ኣብ ምምሕዳር ከባቢ ምህፃሉ ንዞባ ደቂ ኣምሓረ ብምትሕባር ህዝብን ኣባላት ሓይልታት ምክልኻልን ኣብ ምስራሕ መእለየ ውሕጅ ዘተኮረ ልምዓታዊ ወፈራ ተሰላሲሉ። ዕላማቲ ብ10 መስከረማ ኣብ ሩባ ሳምቦ ዝተካየደ ወፈራ ከቢድ ዝናብ ዘሰዕበ ወሓይዝ ኣብ ኣከባብን ሕርሻን ዘውርዶ ጉድኣት ንምክልኻል እዩ። በቲ መደብ 64 ሜትሮን ውሓትን ሜትሮን ፍራቓን ቁመትን ዘለዎ መእለይ ውሕጅ ከም ተሰርሐ ወኪል ኤሪና ሓቢሩ። ነቲ መደብ ዝመርሖ ኣዘዝ ሰራዊት ብወገኖም እቲ ዕማም ስሉጥን ፅፉፍን ከም ዝነበረ ብምሕባር ናይ ማሽነሪ ደገፍ ዘድልዮ ክፋል ኣብ ዝሓፀረ እዋን ክትግበር ኣተሓሳሲቦም። ኣብ ዞባዓን ሰባ ንቕሓት ሕብረተሰብ ኣብ ኣተላለያ ጓሓፍ ንምዕባይ ክስራሕ ፃውዒት ቀሪቡ። ወኪል ኤሪና ተስፋንኪኤል ገብሬስ ንዘዳልዎ ዜናዊ ፀብጻብ እልልታ ሃብተ ማርያም ከተቕርበ እያ።
3: ጓሓፍ ብሓፈሻ ዘቤታዊ ጓሓፍ ድማ ብፍላይ ግቡኣት ተኣላልያ ኣተሓሕዛን ምሕደራን ምዝግበረሉ ኣብ ረብሓ ክውዕል ከም ዝኽእል ኣብ ዞባ ዓንሰባ ሓላፊ ጨንፈር ኣከባቢ ኢንጂነር ተስፋ ማርያም ገብሪ ሂወት ሓቢሮም። ጓሓፍ ደረቕን ፈሳስን ኮይኑ ጥንቁቕ ምሕደራን ግቡኣት ተኣላልያን እንተዘይተገይርሉ ንጥዕናን ንኣከባብን ኣዝዩ ሓሳይ ስለ ዝኾነ ብግቡእ ክእለ ንቕሓት ሕብረተሰብ ወሳኑ ምዃኑ እዩ ኢንጂነር ተስፋ ማርያም ዝገልጽ። ቀዳማይ ምርጫ ምውጋድ ካልኣይ ከም ዝጎድል ምግባር ሳሳይ ጠንቂ ብከላን ካልእ ፀገማትን ከይከውን ብዝተኸኣለ መጠን ብምልኡ ወይ ብከፊል ኣብ ጥቕሚ ክውዕል ናብ ዝኽእለሉ ፀጋ ምቕየሩ፣ ራብዓይ ምርጫ ዳግም ምስርሑ ኣብ ረብሓ ክውዕል ንዘይከኣል ድማ ከከም ኣድላይነቱ ፈዊስካ ንኣከባብን ጥዕናን ብዘይጎድእ ኣገባብ ምውጋኑ ከም ዘጠቓልል ኣፍሊጡ። ኢንጂነር ተስፋ ማርያም ኣስዒቡ ኣስታ 700ዊት ካብ ዘቤታዊ ጓሓፋት በስበስቲ ስለ ዝኾኑ ብግቡእ ኣመሓዲርካ ናብ ባህርያዊ ድኹዕ ምቕያር ኣብ ረብሓ መውዓሎም ክልመድ ዘለዎ ሜላ ምዃኑ ብምግላጽ ከም ቆርበትን ፕላስቲክን ዝኣመሰሉ ጓሓፋት ሓደገኛታት ኣብ ጥቕሚ ዝውዕለ ዘይትሞተረ ማለት ኦሎ ብርሻቱን ሕክምናዊ ጓሓፋትን ድማ ኣዝዩ ሓደገኛታት ተባሂሎም ከም ዝኽፈሉ ኣረድዮም። ኣብ መወዳእታ እዚ ዕማም እዚ ንሚኒስትሪ ማይ መሬትን ኣከባብን ጥራይ ዝግደፍ ስለ ዘይኮነ ሕብረተሰብ ኣብ ጓሓፍ ዘለዎ ኣፍልጦ ኣበሪኹ ብግቡእ ከመሓድሮ ተላብዩ።
1: ዝኸበርኩም ተኸታተልቲ ስዕባህ ክንሮ ዜናታት ፖላንድ ፀጥታዊ ስጋት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወታድራውን ፀጥታውን ስምምዓት ከም እተስፍሑ ኣፍሊጣ። ከም ኣካል ትውጥን ምስ ጀርመን ሓድሽ ወታድራውን ፀጥታውን ስምምዓት ከም ተፈራርመት ሓቢራኣላ። እቲ ስምምዕ ኣብ መንጎ ክልቴን ሃገራት ዘሎ ወታድራዊ ምትሕብባር ንምስፋሕን ፀጥታ ዞባ ባልቲክ ንምውሓስን ዘጠቓለለ እዩ። ፖላንድ ኣቐዲማ ምስ ፈረንሳን ብሪታንያን ወታድራውን ፀጥታውን ስምምዓት ከም ዝኸተመ ዝጠቐሱ ፀብጸባት ምስ ኢጣልያ እውን ተመሳሳሊ ውዕል ንምኽታም ትሰርሕ ከም ዘ

ላ ይረዱ ኪዳን ሰሜን ኣትላንቲክ ኔቶ ንሩስያ ኣብ ወታደራውን ቁጠባውን ከርዳና ንምእታው ብመንገዲ ዩክሬን ኩናት ድሕሪ ምውልዑ ጉራብታ ዝኾና ኣባላቱ ክዕጥቕ ምፅንሑ ይጥቀስ ብሰንኪቲ ወታደራዊ ኩነታት ፀጥታ ምብራቅ ኤውሮጳ እናንቆልቆለ ከም ዝመፀ ናይ ቀረባ ተዓዘብቲ ይሕብሩ ምስ ኣሜሪካ ኣብ ንግዳዊ ኩናት ኣትያ ዘላ ካናዳ ምስ ኤውሮጳዊ ሕብረት ዝፀንሓ ንግዳውን ቁጠባውን ዝምድና ንምምዕባል ተበግሶ ክትወስድ ከም ዝጀመረት ገሊፃ እቲ መደብ እቲ ምስ ኣሜሪካ ተፈጢሩ ዘሎ ዘይምቅዳው ከስዕቦ ዝኽእል ቁጠባዊ ክሳራታት ንምፍኻስ ዝሕግዝ ምዃኑ ዝሓበረ ቀዳማይ ሚኒስተር ካናዳ ማርክ ካርነይ ድሮ ምስ መራሕቲ ናይቲ ሕብረት ዝርብ ጀሚሩ ከም ዘሎ ኣረድዩ ዝካየድ ዘሎ ዝርብ ቴክኖሎጂ ፀዓትን ብርቂ ማዕድናትን ዝርከቦ ፍርያት ካናዳ ብትሑት መጠን ቀረፅ ናብ ሃገራት ኤውሮጳ ንምቕናዕ ዝዓለመ ምዃኑ እዩ ዝግለፅ ዘሎ እቲ ውጥን ምስ ዝሰምር ካናዳ ኣብ ኤውሮጳ ሰፊሕ ዕዳጋታት ክትረክብ ከም ትኽእል እመት ካናዳ ንኤውሮጳዊ ሕብረትን ኣብ 225 ልዕሊ 80 ቢልዮን ዩሮ ዝግመት ንግዳዊ ምልዋጥ ከም ዘካየዱ ፀብፀባት የረድውን እዚ ከምዚ ኢሉ እንከሎ ካናዳ ናይ ክብሪ ኣባል ኤውሮጳዊ ሕብረት ንክትከውን ዘኽእል ዝርብ ይካየድ ከም ዘሎ ይቀልሓ ኣሎ ህንድን ኒውዚላንድን ኣብ መዳይ ናፃ ንግድን ወፍርን ዘተኮረ ስምምዓት ተፈራሪመን እቲ ንግዳዊ ስምዕ ንመጠን ቀረፅ ብ95 ሚታዊ ዘጉድል ብምዃኑ ኣብ ገስጋስ ንግዳዊ ምልዋጥ ኣገዳሲ ተራ ከም ዝህልዎ ሰመዚ ክልትየን ሃገራት ኣሚቶም እቲ ስምምዕ ክልትየን ሃገራት ብፍላይ ኣብ ፍርያት መግቢ ሓፂንን ኣሉሚንየምን ንዝፀንሐን ምልዋጥ ብዓይነትን መጠንን ዘስፍሕ ምዃኑ ተፈሊጡ እዚ ከምዚ ኢሉ እንከሎ ኒውዚላንድ ኣብ ህንዲ 20 ቢልዮን ዶላር ዝግመት ወፍሪ ከም ትገብር ኣብቲ ስምምዕ ተጠቂሱ ኣሎ ህንዲ ሳዕቤናት ልዑል መጠን ቀረፅ ኣሜሪካ ንምውጋድ ምስ ዝተፈላለየ ሃገራት ናፃ ናይ ንግዲ ስምምዓት ክትፍርም ከም ዝፀንሐት ፀብፀባት የረዱ ኣባል ሃገራት ቁጠባዊ ውድብ ብሪክስ ኣሜሪካ ኣብ ልዕሊ ኢራን ተካይዶ ዘላ ወታደራዊ ወፍሪ ብህፁፅ ደው ክብል ዝፅውዕ ሓበራዊ መግለፂ ኣውፅን እተን ሃገራት ነዚ ፃውዒት ዘቕረባ ብ1213 መስከረም ኣብ ህንዲ ኣብ ዘካየድዎ ዓመታዊ ዋዕላ መራሕቲ እዩ እቲ ካብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ዝቕፅል ዘሎ ኩናት ዞባውን ዓለማውን ፅሉውን ንዓበየ ይመፅእ ከም ዘሎ ብምጥቃስ ንምቁራፁ ዲፕሎማስያዊ ዘተ ቀዳምነት ክወሃቦ ኣተሓሳሲበን ብዘካዚ ኣሜሪካን ኢራንን ኣብ ልዕሊ ሲቪላዊ ትሕተ ቅርፂ ብሓፈሻ ኒክሌሳዊ ትካላት ድማ ብፍላይ ዘካይድዎ ዘለዋ መጥቃዕትታት ዶ ከብሎ ኣባላት ብሪክስ ኣብቲ ኣጋጣሚ ተማሕፂነን እዚ ከምዚ ኢሉ እንከሎ እተን ሃገራት ኣብ ነቲ ኣሜሪካ ኣብ ልዕሊ ኢራን ተፅድቆ ዘላ በይናዊ እገዳታት ከም ዝኾነኖ ኣብቲ ዋዕላ ኣነፂረን ፕሬዚደንት ቻይና ሺ ጂንፒንግ ኣብቲ ዋዕላ ኣብ ዘስምዖ መደረ ኣባላት ብሪክስ ኣብ ልዕሊ ካልኦት ሃገራት ዝግበር ምግሃስ ልኣላውነት ግዛእታዊ ሓድነትን ምትእትታውን ኣብ ውሽጣዊ ጉዳያት ብሓባር ክቃወማ ፀዊዑ ብካልእ ወገን ኣባላት ብሪክስ ቁጠባውን ንግዳውን ዝምድነ ንምድንፋዕ ከም ዝሰርሓ ብምጥቃስ ኣብ ውድብ ንግዲ ዓለም ኣህጉራዊ ማዕከን ገንዘብን ዓለማዊ ባንክን መሰረታዊ ዳግሚ ህዳሰ ክግበር ኣዘኻኺረን ኣብ 2009 ዝተመስረተን 11 ኣባላት ዘለዎን ቁጠባዊ ውድብ ብሪክስ ኣስታት 49 ሚታዊት ካብ ብዙሕ ህዝቢ ዓለምን ክሳብ 40 ሚታዊት ካብ ኣህጉራዊ ቁጠባን ይሽፍን ኣሜሪካ ንፀጥታዊ ኩነታት መፃወ ሆርሙዝ መሊሱ ዘጋድ ስጉምቲ ትወስድ ከም ዘላ ኢራን ከሲሳ ኢራን እዚ ገለፀት በቲ ማያዊ ኣካል ተሓልፍ ንዝነበረት ናይ ንግዲ መርከባት ማል 13 መስከርም ብሚሳይላት ከም ተሃር መድሕሪ ምቅልሑ እዩ ነቲ መጥቃዕቲ ኣሜሪካ ከም ዝፈፀመቶ ዝገለፀ ሓለዋ ሰውራ ኢራን ዓፀፌታ ምላሽ ከም ዝህበሉ ኣጠንቂቑ ኣሎ እዚ ከምዚ ኢሉ እንከሎ ኢራንን ዖማንን ኣብ መፃወቦ ሆርሙዝ ሓድሽ ንግዳዊ መስመር ንምኽፋት ከካይዶ ዝፀንሓ ዝርብ ኣብ መፈፀምቱ ከም ዝበፅሐ ገሊፀን እቲ ስምዕ ሳዕቤናት ናይቲ ኣሜሪካ ካብን ናብን ወደባት ኢራን ንዝካየድ ምንቅስቓስ መራኽብ ንምዕጋት ዘፅናዓቶ እገዳ ከም ዘቃልሎ ተሓቢሩ ብዘካዚ ኢራንን ዑማንን ኣብ ወሽመጠ ሆርሙዝ ኣብ ዝካየድ ምእላይ ነቶክቲ ብሓባር ክነጥፋ ምዃንን ኣፍሊጣን ኣለዋ ይኹን እምበር እቲ ክልታዊ ስምዕ ንምኽፋት መፃወቢ ሆርሙዝ ከምዘየጠቓልል መንግስቲ ኢራን ኣነፂሩ ኣብ ኢንዶኔዥያ ትማል 13 መስከረም ብዝተኸስተ ሓደጋ ምጥሓል ናይ መጓዓዝያ መርከብ ልዕሊ 130 ሰባት ሞይቶም ክኾኑ ከም ዝኽእሉ ይቃልሓ ኣሎ እታ ልዕሊ 240 ሰባት ፅዒና ዝነበረት መርከብ ዛጊት ጠንቁ ብዘይተነፀረ ምክንያት ኣብ ማያት ደሴት ጃቫ ከም ዝተሓለት ሰመዚ መጓዓዝያ ኢንዶኔዥያ ሓቢሮም ግዳያት ንምድሓን ብዝካየድ ዘሎ ስርሒት ኣስታት 110 ክድሕኑ ከለዉ ዝተረፉ ንምድሓን እቲ ስርሒት ይቕፅል ኣሎ ይኹን እምበር ምስ ምንዋሕ ግዜ ዳሃዮም ጠፊኡ ዘሎ ግዳያት ብሂወት ክሰሩ ዘሎ ተኽእሎ ፀቢብ ምዃኑ ይእመት ብልዕሊ 17,000 ደሴታት ኣብ ዝቐመት ኢንዶኔዥያ ሓደጋታት መጣሕልን መራኽብን ጀላቡን ክኽሰት እዚ ናይ ፈለማ ከም ዘይኮነ ብሰንኩ ድማ ሰብዊ ክሳራታት ክወርድ ምፅንሑ ፀብፀባት የረድዉ

እዚ ከምዚ ኢሉ እንከሎ ብ11 መስከረም ኣብ ፊሊፒንስ ኣብ መርከብ ብዝተኸስተ ሓደጋ ባርዕ ናይ ዝሞቱ ሰባት ቁፅሪ ኣስታት 9 ከም ዝበፅሐ ተቓሊሑ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ወርቃዊ ዮቤሉ ምምስራት ቤት ትምህርቲ ሰውራ ኣብ ሕቡራት መንግስታት ኣሜሪካ ብልዑል ድምቀት ተባሂሉ። ኣብ ንዞባ ፍዓበት ኣብ መጀመር ዓመተ ትምህርቲ 2026-27 ዘተኮረ ርክብ ተኻይዱ። ኣብ ከተማ ኣስመራ ዝርከብ ኣብያተ ትምህርቲ ኣድያን ዓወትን ሃበርን ተምሃሮን ሸሊመን። ፖላንድ ፀጥታዊ ስጋት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወተሃድራዊ ስምምዓት ከም ተስፋ ኣፍሊጣ። ካናዳ ምስ ኤውሮፓ ሕብረት ዝፀንሐ ንግዳውን ቁጠባውን ዝምድና ንምምዕባል ተወግሶ ትወስድ ኣላ። ህንድን ኒውዚላንድን ኣብ መዳይ ናፃ ንግድን ወፍርን ዘተኮረ ስምምዓት ተፈራሪመን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ ምስ ተረፉ መደባትና ሰላም።

0: سلام زخبركم تعزبتي على توزينا سبورت حيزلكم قريب له نمكت تالكم بخبر الزعدم أمير علي هجرو فدرشن صدقاتين إيرترا نايك أدامي درجة سلطنا نأسلط انتهيبون ሀገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ በመትሕባር ሀገራዊ ኦሎምፒክ ኮሚቴ ኤርትራ ካብ ወፃእ ሀገር አሰልጣኒ ብምምፃእ ካብ ሽዱሽተን ዞባታት ሀገርና ሚኒስትር ትምህርቲ ሚኒስትር ምክልኻል ሚኒስትር ሕርሻ ከምኡውን ላዕለዎት ትካላት ትምህርቲ ኣብቲ ስልጠና ተሳቲፎም ዕላማ ናይቲ ስልጠና ሀገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ከምቲ ብቐጻሊ ክህቦ ዝፀንሐ ስልጠናታት መቐፀልታ ኮይኑ ኩለን ዞባታት ሃገርናን ሚኒስትርታትን ከምኡውን ኩልጃት ሃገርና ብቕዓት ዘለዎም ኣሰልጠንቲ ንምፍራይ ዝዓለመዩ እዚ ስልጠና ኣብ ኣዳራሽ ቤት ትምህርቲ ደንበሰንበሊ ተዋሂቡ እዚ ናይ ቀዳማይ ደረጃ ናይ ኣሰልጠንቲ ስልጠና ንመበል ራብዓይ ግዜ ዝወሃብ ዘሎ ዓይነት ስልጠና እዩ
1: ግጥማት ፕሪምየር ሊግ ዓዲ እንግሊዝ ትማል ሰንበት ብክልተ ግጥማት ኣብ ዝቐፅለሉ መላእ ኣፍቃሪ ኩዕሶ እግሪ ብልዑል ትፅቢት ክፅበዮ ዝፀንሐ ናይ ከተማ ማንቸስተር ደርቢ ብዓወት ማንቸስተር ሲቲ መፈፀምታ ረኺቡ
0: ኣብ ቀዳሞት ሰለስተ ናይ ሊግ ግጥማታ ስዕረት ዓወትን ማዕረን ዝጠዓመት ማንቸስተር ዩናይትድ ኣንጻርታ ኣብ ሰለስቲ ግጥማት ሙሉእ 9 ነጥቢ ሒዛ ዝመፀት ማንቸስተር ሲቲያ ኣብ ኦልትራፎርድ ዓዲማ መበል 199 ናይ ደርቢ ከተማ ማንቸስተር ግጥማ ኣካይዳ ማይክል ካሪክ ወላኳ ዝሓለፈ ዓመት ኣብ ቀዳማይ ፀወቱ ንማንቸስተር ሲቲ ስዒሩ እንተተበገሰ ከም ቋሚ ኣሰልጣኒ ዘካየዳ ፋልሜይቲ ናይ ደርቢ ግጡም እያ ንሓድሽ ኣሰልጣኒ ማንቸስተር ሲቲ ኤንዞ ማሬስካ እውን ብተመሳሳሊ እዚ ግጥም ብልዑል ፍጥነትን ፀቕጥን ተፃወቲ ማንቸስተር ዩናይትድ ዝፈለመ ኮይኑ ከምቲ ወትሩ ድራማታት ዝረኣየሉ ናይ ደርቢ ግጥም ምዃኑ እታ ቀዳመይቲ ሲን ኣብ መበል 23 ደቂያ ተረኣያ ብሩኖ ፈርናንደዝ ነቲ ኣብ ፀግዒ መስመር ወዲቁ ዝነበረ ፎደን ሕቁቕ ቀልዖ ፎደን ነዲሩ ክልተ ጋሩ ዘርጊሑ ግብሪ መልሲ ሂቡ ማእከላይ ዳኛ ማይክል ኦሊቨር ንተግባራት ብሩኖ ፈርናንደዝ ግድ ከይሃበ ንፊል ፎደን ብቀይሕ ካርድ ካብ ሜዳ ኣባሪርዎ ፎደን ድሕሪ 2006 በርናልዶ ካራዲ ኣብ ግጥም ፕሪምየር ሊግ ናይ ደርቢ ግጥም ከተማ ማንቸስተር ብቐይሕ ዝወፀ ካልኣይ ተፃወታይ ማንቸስተር ሲቲ ኮይኑ ፀወታ ጌና ኣብ ምጅማሩ ብምንባሩ ማንቸስተር ዩናይትድ ኣብ ሜዳኣን ኣብ ቅድሚ ደገፍታን ትፃወት ከምህላዋ መጠን ኣብዚ ግጥም ብቐሊሉ ዓወት ሒዛ ክትወፅእ ምዃን ትንታነታት ክውሕዝ ጀሚሩ ተፃወቲ ሲቲ ተሪፉ ካብ ዝነበረ 74 ደቃይቕ ብውሕዱ ማዕረ ነጥቢ ሒዝካ ንምውፃእ ዝግበር ቃልሲ ብኣ ፈለመዎ ማንቸስተር ዩናይትድ ንጎደሎ ተፃወቲ ሲቲ ክትረብሓሉ ይከኣለትን ብዘይሸቶ ንዕረፍቲ ተፈ

0: ጣልያ ዝሓለፈ ዓመተ ስፖርት ማንቸስተር ዩናይትድ ጎድሎ ተጻወቲ ንዝገጠማ ኤቨርተንን ኒውካስትልን ንምስዓር ተጸጊማ ምንባራ ዝዝከር እዩ። ድሕሪ ዕረፍቲ ማንቸስተር ዩናይትድ ሸቶ ንምምዝጋብ ብምሉእ ሓይላ ናብ ልዳ ሲቲ ኣብትወፍረሉ ዝነበረት ኣጋጣሚ ማንቸስተር ሲቲ ድማ ሙሉእ ኣድሁባ ኣብ ምክልኻል ጌራ ብመልሰ መጥቃዕቲ ነጥቢ ሒዛ ክትወፅእ ፅዒራ ከም ርኣያ ሓያል ፃዕሪ ኣብ መበል 6ሳ ደቂቕ ሃላን ብእግባር ድወል ተቐሊዓ ብየእጋር ደርጉ ተጨሊፋ ብርእሲ ኢንዶ ፈርናንደዝ ሓሊፋ ንዝረኸባ ኩዕሶ ናብ ሸቶ ብምቕያር ብካብ ትፅቢት ወፃኢ ነታ ብ10 ተጻወቲ ንዝበዝሐ ደቓይቕ ትገጥም ዝነበረት ክለቡ ማንቸስተር ሲቲ መሪሕነት ኣትሒዝዋ። እዛ ሸቶ ኣቐዲማ ካብ ፀወታ ወፃኢ ተባሂላ ተሰሪዛ እኳ እንተነበረት ድሕራ ግን ብቪድዮ ተርኣያ ጸዲቓ። ተጻወቲ ማንቸስተር ዩናይትድ ካብዚ ኣሰንባዲ ውፅኢት ንምውፃእ ዘካየድዎ ሓያል ፃዕሪ ኣይሰመረን። በታ ብጎድሎ ተጻወቲ ንዕሊ 7 ደቂቕ ዝገጠመቶም ጎረቤቶም ማንቸስተር ሲቲ ብጸቢብ ሓደ ባሎ ተረቲዖም ብሓፈሽ ኣብ ዝግጥም 54.9 ሚታዊት ሚዛን ፀወታ ዝተቆጻጸረት ማንቸስተር ዩናይትድ 3 ዕላመን ዝሓለዋ 16 ፈተነታት ከተካይድን ከላ መጋጠምታ ማንቸስተር ሲቲ ድማ ካብ ዘካየደተን 6 ፈተነታት እተን 2 ዕላመን ዝሓለዋ ነይረን። ፊል ፎደን ብቀይሕ ካብ ዝወፅእ ንድሓር ማንቸስተር ዩናይትድ 2 ዕላመን ዝሓለዋ ፈተነታት ጥራይ ኣካይዳ። ኣብዛ ግጥም ብሉ ተጻዋታይ ዝተጸውዐ ኤርሊንግ ሃላን ኣብ ክልል ሳንዱቕ ማንቸስተር ዩናይትድ ካብ ዝተንከፈን 2 ኩዓሳስዩ ኣብ ዝግጥም ማዕወልቲ ሸቶ ኣመዝጊቡ። ኣብ ልዕሊ ማንቸስተር ዩናይትድ 9 ሸቶ ዘመዝገበ ሃላን ነቶም 8 ሸቶ ዝነበሮም ኩን ኣጉሮን ዋይን ሩንን በሊፁ ኣብ ፕሪምየር ሊግ እቲ ዝለዓለ ኣመዝጋቢ ሸቶ ናይዚ ናይ ደርቢ ግጥም ኮይኑ ኣብ ዘመነ ፕሪምየር ሊግ 50 ዝኣኽላ ክለባት ኣብ ኦልትራፎርድ ሓደ ካብ ተጻወታየን ቀይሕ ካርድ ተራእይወን። ካብዚአን 2 ክለባት ጥራየን ዓወት ኣመዝጊበን ወፅአን። ኤቨርተን ኣብ ጥቅምቲ ዝሓለፈ ዓመት ከምኡውን ማንቸስተር ሲቲ ትማሊ። ማንቸስተር ዩናይትድ ካብ ቀዳሞት 2 መራሕቲ ማንቸስተር ሲቲን ኣርሰናልን ብ8 ነጥቢ ድሒራ ኣኪባተን ብዘለ 4 ነጥቢ መበል 13 ተርታ ሒዛላ። ኣብ ካልእ ግጥም ኣንጻር ኮቨንትሪ ዝገጠመት ብራይተን ገፊ 5 ብባሎ ተዓዊታ።
1: ንዝሓለፉ 3 ሳምንታት ክካየድ ዝቐነየ ቮልታ ስጳኛ ትማሊ ሰንበት ብዓወት ስጳኛዊ ኤንሪክ ማስ ተዛዚሙ።
0: ሎም ዓመት ብ81 ግዜኡ ኣብ ምክያድ ጸንሐ ቮልታ ስጳኛ ትማሊ ሰንበት መበል 21 መድረኹ መጋረጁ ዓፂዩ። ኣብዛ ኣከተማ ግራናዳ ዝተኻየደት መድረኽ ተቐዳደምቲ 112 ኪሎ ሜትር ዝርሕቀት ውርድዮም ሸፊኖም። ነዛ መድረኽ ድማ ኖርዌጃዊ ኣባል ኡኖ ኤክስፕሮ ቶቢያስ ዮሃንሰን ንኣባል ኣስታና ኣሌሳንድሮ ሮሜልም ብቕጽበታ ውርድር ረቲዑ ቀዳማይ ኮይኑ ተዓዊቱ። ኣባል ኣልፔሲን ቤልጅማዊ ራምሰስ ዴብሩነ ብ3 ካሊድ ድሕሩ ሳልሳይ ተርታ ክሕዙ ንከሎ ኣባል ኣስታና ሄኖክ ሙሉ ብርሃን ምስ ዕውት መድረኽ ብተመሳሳሊ ግዜ መበል 86 ተርታ ሒዙ ውርድሩ ዛዚሙ። ብሓፈሻ ኣብዚ ን 21 መድረኻት ዝተኸየደ ውርድር እስጳኛዊ ኣባል ሞቪስታር ኤንሪክ ማስ ብሁሉል ግዜ ዕውት ቮልታ እስጳኛ ኮይኑ ተዓዊቱ። ኤንሪክ ማስ ታደይ ፖጋቻ ካብዚ ውርድር ድሕሪ ምንስሓቡ ንዝተረከቦ መሪሕነት ዓቂቡ ብምጓዓዝዩ ዕውት ቮልታ እስጳኛ ክኸውን በቂዑ። ስሎቬንያዊ ፕሪሞስ ሮግሊች ብ2 ደቂቕን 15 ካሊትን ዲሕሩ ካልኣይ፣ ኦስትሪያዊ ፌሊክስ ጋል ድማ ብ2 ደቂቕን 44 ካሊትን ዲሕሩ ሳልሳይ ተርታ ሒዙ። ኣባል ኣስታና ሄኖክ ሙሉ ብርሃን መበል 43 ተርታ ሒዙ ውርድሩ ዛዚሙ። ብነጥቢ ቤልጅማዊ ቫን ኣርት ብ326 ነጥቢ ቀዳማይ ኮይኑ ተዓዊቱ። ኮሎምቢያዊ ሳንቲያጎ ቡትራጎ ዕውት ኣንበሳ ዓቐ ብሪጣንያዊ ኦስካር ኦንሊ ድማ ብሉፅ መንእሰይ ቮልታ ስጳኛ ኮይኖም ክዕወቱ ከለዉ ብጋንታ ድማ ፈረንሳዊ ደኬታሎን ኣስታና ኣኸቲላ ቀዳመይቲ ኮይና ተዓዊታ።
1: ባርከ ዝኸበርኩም ተዓዘብቲ ናይሎም ትሕዝቶይ ኣብዚ ዛዚመ ኣለኹ። ብምክትታልኩም ኣዝየ መስግን ሰላም።

0: ተመሊስናኩም ኣለና ዝኸበርኩም ተኸታተልትና። እዚ ትከታተልዎ ዘለኹም ትሕዝቶታት ብምክንያት ክቡር በዓል ቅዱስ ዮሃንስ ዘዳለንዮ ዝተፈላለየ ትሕዝቶታት ኢና ሓደ ብሓደ ናባኹም ነብሎ ዘለና። ኣብ መንጎ መንጎ ድማ እዞም ትዕዘብዎም ዘለኹም ብዙሕ ትሕዝቶታት ናይ ባህሊ ዘለዎም በዓል ጠዊል ከምኡውን ዛውያ ኣብ ባህሊ ተወኪሮም ብዙሕ ኣፍልጦ ኣብወይ ድማ ኣብ በዓል ቅዱስ ዮሃንስ ዝግበር ወግዕታት እንታይ እዩ ዝመስል እንዳዕለሉና ይኸዱ ኣለዉ።
1: ዕላልና መቸም ጥቡቅ እዩ ዘሎ ተዓዘብቶና እውን በዚ ኣጋጣሚ ተሓጒሶም ክኾኑ ሙሉእ ተስፋ እዩ ዘለና። ጠዊል ፅቡቅ ካሕሳይ ምስክራሮ ጠዊል ከዓ ምስግጥሙ ዘዮም ፅቡቅ እስከ ሕጂ ኣብ ቅንያት ዮሃንስ ዝድረፍ ደርፍታት ሕጂ ብዛዕባ ኮየ ኢና ኣንተ ወይ ክንደርፍ ፀኒሕና ወይ እቲ ናቱ ኣብ መፃፀ እንታይ ከም ዝመስለ ካ ትገልፀና ፀኒሕካ እሞ ሕጂ እስከ ኣብቲ ቅንያት ዮሃንስ ዝድረፍ ትደርፉ እኳ ከምኣንተ እንታይ ክዝክር ፀኒሕ ይመስለካ? ብደቂ ኣንስትዮ እዩ ዝበዝሕ ደርፍታት ዝድረፍ ወላ ኣብ ገለገለ መፅናዕቲ እንተዘይተጋግየ ብዝያዳ ስኻ እኳ ትፈልጡ ትኸውን ኢኻ ደርፊ እውን ክጅመር ከሎ ብደቂ ኣንስትዮ እዩ ኣዴታት እየን ደርፊ ዝጀመረ ብደቂ ተባዕትዮ ይበሃል። ምክንያቱ ቆልዓ ንእሽተ ምስ ተወልደ ንውላደ ንደርፋ ንሓዘን ሓጎስ ኣብ ኩሉ። ስለዚ እቲ መሰረታ ወይ እቲ ኣጀማምራሲ ናይ ደርፊስ ብደቂ ኣንስትዮ እዩ መስለኒ እንተዘይተጋግየልካዓለ
2: ሕጂ ኣብቲ ናይ መፅናዕቲ ብዛዕባ ደርፊ ክለዓል ከሎ ርእስቲ እቲ መንቀሊ እዩ ደርፊ ካብ ዘርፊ ዝብል ቃል ይወፅእ እዩ ዝበሃል። ኣብቲ ትምህርቲ ናይ ግእዝ ሓደ ተማሃራይ ናይ ግእዝ ወይ ሓንቲ ተማሃሪት ናይ ግእዝ ንቋንቋ ግእዝ መሊእኻ ብሓድሽ ግጥሚ ወይ ብሓድሽ ዜማ ሓሳባ ክትገልፅ ከላ ወይ ሓሳቡ ክገልፅ ከሎ እቲ ተማሃራይ ወይታ ተማሃሪት ፅቡቅ ተዘሪፉ ብግጥም ዜማን ገይሩ ሲ ብፅቡቅ ሓሳቡ ገሊፁ እናተባሃለ ካብዚ ከምዝነቐለ ሽዑ እቲ ዘርፊ ዝብል ናብ ደርፊ ዝብል ቃል ከምዝማዕበለ ክኢላታት ኣፋዊ እያታ ይነግሩና ማለት እዩ። ሕጂ ኣብቲ ዝበልክዮ ግን ይሰማማዐ ኣዴታት ኩሉ ነገረን ብደርፊ እዩ። ንኣብነት ሕጂ ኣብዚ ናይ ቅዱስ ዮሃንስ ካብ ዝድረፉ ሓደ እዚ ስገመይ ዝብል ደርፊ እዩ። መንእሰያት ናይ ሆየ ኢልና ነርና ዓንተ ሆየ ኢሎም ኣብ ክሳድ ምስ ተራኸቡ እቲ ኩሉ ንሆየ ኢሎም ሒዞሞ ዝነበሩ ሽግ ተኣኪቡ ጓይላ ምስ ተተኽለ ካብቲኡ ዝድረፍ ሓደ እዚ ስገመይ ዝብል ደርፊ እዩ። ኩልና ንፈልጦ ኢና፣ ግን ንእሽቶ ታሪክ ተወሲኽና ኣሎ ከዓ ዝያዳ ይዓምቕ ይኸውን ማለት እየ ሕጂ ደርፊ ንኸይዳ

ሕጂ ንእሽቶ ዛንታ እንድሕሪ ገይርናሉ እቲ ብዙሕ ግዜ እቲ ደርፍታት ወይቲ ግጥምታት እቲ ዛንታ ልግብ እንተቢልካሉ እቲ ዝያዳ ዝምቅር ወይቲ ንምርድኡ ዝጥዕም ሕጂ ናይ ስገም ደርፊ ኣብቲ ስገም ዘለዎ ከባቢ ጥራይ ደይኮነ ዋላ ስገም ኣብ ዘይብሉ ከባቢ ኢኻ ትረኽቦ እቲ ደርፊ ሕጂ እንታይ እዮም ዝብሉ ክኢላታት ባህርያታ ብፍላይ ከዓ እዚ ናይዚ ከባቢ ናይዚ በሪኽ ናይዚ ከበሳ ዝበሃል ቀደም ግዜ ማለት ከምቲ ኩሉ ታሪክና ፅሑፍ ይኹን ናይ ኣፍ ታሪክና ዝነግሮ ህዝቢ ኤርትራ ካብቶም ብብዝሒ ዝተወረሩ ህዝብታት እዩ ማዕረ ማዕሪ እዩ ከዓ ብብዝሒ ተጋዲሉ ህዝቡ ሃገሩ ደባቱ ኩሉ ዘውሓሰ ንህዝቢ እዩ ሕጂ ንስገም ካብቲ ዝግበር ዝነበረ ኣገባባት ናይ ወራር ሓደ እንታይ እዩ ብምሉኡ ንኣብነት ቀውዒ ካብ

0: ኣይጅመር ተወራር እኽሉ ሓሰሩ ብምሉእ ይነድድ ህዝቢ ከይበልዕ ከይሰቲ ወለድኡ ከይቅፅል ማለት እዩ። ሓሰሩ ኣንዲድካ እኽሉ ኣንዲድካ ዝተረፈ ብመፅዓኛኻ ወሲድካ ብምሉእ ነገራት ይዝመት ተዘሚቱ ይኸይድ እሞ ሕጂ እዞም ክኢላታት ናይ ዚ ከባቢ እስከ መመፂኦም መሸላና መመፂኦም ዳጉሻና መመፂኦም ኩሉ ዓይነት ዘራእትና ወሲዶም ኣብ ጥሜትካ በውደቑና እስከ ደድሕሪኦም ንኸይድ እሞ ገለ ነገር ነፅንዕ ገለ ነገር ንተዓዘብ ተባሂሎም ክሳብ 12 ዝኾኑ ለባማት ካብዚ ከባቢ ተዋፂኦም ደድሕሪኦም ንሰሜን ገፆም ከይዶም እዩ ዝበሃል። ኣብኡ ከይዶም ኣብቲ ከባቢ ስገም ዳርጋ ብብዝሒ ዘሎ ወዲ ሰብ ከዓ ብዙሕ ዘይምገቦ ናይ መፅዓኛ ምግቢ ኮይኑ ፀኒሕዎም ባህላዊ። ስለዚ እቶም ካብኡ መፂኦም ካብዚ ነቲ ካልእ እኽሊ ነቲ ካልእ ሃፍቲ ናይቲ ሕብረተሰብ ዝወስዱ ዝነበሩ ኣብዚ ከባቢ ስገም ተዘርዩ ስገም በቂሉ እንድሕር ረአ ፀኒሕዎም ሲ ኣይወስድዎን እዮም ምግቢ መፅዓኛ ኢሎም ክገድፍዎ እዮም እሞ ንሕና ከዓ ስገም ተመጊብና ቃልስና ክንቅፅል ምንባርና ከዓ ክነውሕስ ንኽእል ኢና ካብ ምባል ንስገም ዘሪኦም ብእንጌራ ብስዋ ብቆሎ ብጥሕኒ ብኩሉ ኣገባብ ከም ትዳሎ ገይሮም ኣብዚ ከባቢ ስገም ከም መግቢ ተዘውቲራ ሕጂ እንታይ ይበሃል ስገም ኔራ ኔራ ከም መግቢ ተዘውቲራ እንዳተባሃለ ይዛረበላ ማለት እዩ ይዝረበላ ስገም ሕጂ ስገመየ ስገመየ ረዳእይተየ ክበሃል ከሎ ዳርጋ ዋላ እኳ ገለ ደርፍታት እንተሎ ኣይቲ ኩርዕለይ ስገመይ ሳላበለይ ሰኸሪመ እኳ ዝበሃል እንተኾነ ማለት በለስ ሸዊትካ ኣሎ ቅድሚ ስገምን ቅድሚ ዕፉንን ቅድሚ ካልእ ዘራእትን ነቲ ሕብረተሰብ ዝረድኦ ከም መቐበል ናይ ሓድሽ ዓመት እውን ኣብ ብዙሕ ከባቢታት ከም ምግቢ ዝሕሰብ ማለት እዩ። ሕጂ ምናልባት ነዘን እተን ደርፍታት ባዝሐቱ ሰብ ይፈልጠን እዩ እተን ስገም የረዳእተ ስገም ጎቦ ዳርጋ ኣጅቦ ስገም በዱ ከይዲ ዓብዱ ገለ ዝብላ ግጥምታት ይፈልጠን ይኩሉ ሰብ ግን እቲ ድሕረ ባይትኡ እቲ ዛንትኡ እዚ እውን ሓደ ካብቲ ብዛዕባኡ ዝንገር ይኸውን ዝኽእል ዝብሎ ዘለኹ ማለት እየ። ከምዚ ኩሉ ግዜ ኣብ መፅናዕቲ እሱ እዩ ከምኡ እዩ ኣይንብልኒ ኢና እቲ ዝረኸብካዮ መፅናዕቲ ግን እቲ ዝረኸብካዮ ሓበሬታ ንህዝቢ ተካፍል እሞ ተማላለኣዩ ከዓ እዚ ሕብረተሰብና ኣብ ርእሲ ትዘልኩ እሞ እዚ እንተትውስኹ እዚ እንተትብሉ ከዓ ብል ከም እናበልና ኢና ንሕና ኩሉ ግዜ ፍልጠትና ንዕቢ ሞ ብምክንያት ቅዱስ ዮሃንስ ስገም ከዓ ክብሪ ዝወሃባ እያ ከም እኽሊ ልዕሊ ማንም ካልእ ትሕዝቶታት ናይቲ ሕብረተሰብ ዝሰተረቶ ዝኽኣለቶ ካብ ብዙሕ ወራር እውን ዝፀረቶ እኽሊ ስለዝኾነት ብሕብስቲ የዳልዋ ብጥሕሎ የዳልዋ ብብርዶ የዳልዋ ብስብቆ የዳልዋ ብጭብጦ የዳልዋ።
1: እስከ ናይ ስገም ገሊፅካና ኣለኻ ካልእ ደርፊ ሓንቲ ውስጥ ክተቢልካና ናብታ ዝቐፅል መደብ ናመሰገርና።

ሰብ እውን ዝፈልጠን ንቅዱስ ዮሃንስ ዝገልፃ ደርፍታት እየን። ከምቲ ድበልናይ ዓንተው ደረፍቲ ደቂ ኣንስትዮ እየን ኢልና ሕጂ ካብቲ ኣብ ቅንያት ናይ ቅዱስ ዮሃንስ ዝግበርካ ሓደ እቲ ናይ ጳጉመን ዝበሃል ብልምዲ እቲ ሕብረተሰብ እተን ፀያቐ ኣዋርሕ ዝብለን ኣብቲ ግእዛዊ ኣቆፃፅራ ናይ ግዜ 13 ዋርሒ እዩ ዘለና ኩሉ ሰብ ከም ዝፈልጡ። ኣብቲ ግሪጎራዊ ድ ናብ ካላንደር ዝበሃል እዚ ናይ ምዕራባዊ ዓለም ንብሎ ከዓ 12 ኣዋርሒ ኣለና ማለት። ስለዚ ኣብተን ጳጉመን ካብ ዝግበረ ሓደ እዚ ማይ ምሕፃብ እዩ። ማይ ፀሪዩ ከም መድሃኒት እውን ስለ ዝሓስቦ እቲ ሕብረተሰብ ብሙሉእ እዩ ኣብ ቅንያት ናይ ቅዱስ ዮሃንስ ብፍላይ ካብዚ ናይ ጳጉመን ዝሕፀብ ማለት እዩ። መርዑ እንታይ ገብራ ንግሆ ለይቲ ይትስአ ዳርጋ ከምዚ ፈስቲቫል ናይ ደቂ ኣንስትዮ ስለ ዝኾነ ዝቕንያት ናይ ቅዱስ ዮሃንስ ክሳብ ምስ ናይ ኣቶ ናይ

ስለዝኾነ እንታይ እዮም ዝገብራተና ኣዴታት ዕልው ዝበለት ወይ ዝላድየታ ደመሪፀን ኣብቲ ዓዲ ኣብ ሓደ ገዛ ይእከባ ነዘን መዓልቲ እናተሓፀባ ንክሕልፍአን ማለት እዩ። ሕጂ ንጉሆ እንታይ ይገብራ? ኣብ ህድሞ ኣብ ዝባን ህድሞ ወይ ኣብ ናሕሲ ይስቀላ። ሓንቲ ወይ ክልተ ዋልድ ኮይነን ኣብ ህድሞ ይስቀላ እሞ ይደርፋ ብደርፊ እንድተኣኻኸባት ለይቲ ማለት እዩ። ሕጂ ንኸይድ ተኣኻኸብእየን ማለት እዩ። ሕጂ እንታይ ይብላ? እቲ ሓንቲ ክበረ ትሃርም፣ እቲ ሓንቲ ከዓ ትደርፍ። ከበረይ ለምለም ፀውዐለይ ዳኹለን ፀውዐ

ሽዑ ከምዚ ኢለን ክደርፋ ከለዋ ደርሆ ኣሎ ንፈልጦ ኢና ታቱ ወይ ዝንቁ ደርሆ በቲ ናይ ቀደም ክንሪኦ ከለና ሰዓት ናይቲ ሕብረተሰብ ወይ ኣላርሚ ናይቲ ሕብረተሰብ እሱ እዩ ደርሆ እዩ። ሕጂ ከምዚ ኢለን ምስ ደረፋ የቀባጥራሉ ንዑ ከዓ ከይንቁ እሞ ኣቦ ከይትስእ ዓብ ሓዊ ከይትስእ ኣይትኸድን ኢኸ ከይብል እንታይ ብላ ሽዑ

ሩባይ በጽሓ ከምቲ ዝበልካዮ ስቲፍ ሩባይ በጽሓ እሞ ኣብ ዝኾነ ቐላይ ኣብ ዝኾነ ዲጋ ኣብ ዝኾነ ከዓ ኣይሕምብሳን ብተመክሮ ወይ ብነዊሕ ግዜ ዘጥረይዎ ኣብ ንጉስ ወከፍ ዓዲ ዘይፀበኣካ ቀላይ ወይ ድጉብ ወይ ዲጋ ኣብኡ ከይደን የሕምብሳ ከምቲ ኩሉ ሰብ ዝፈልጦ ከዓ ኣብቲ ሩባ

ብዙሕ ድሕረ ባይትኡ ብዝተተሓሓዘ እቲ ቐላይ ሰብ ኣለዎ ብዘይካ ሰብሲ ካልእ ሰብ ኣለዎ ኢለን ስለ ዝሓስባ ናይ ደባስ ዛንታ ከዓ ኣብ ሙሉእ ሕብረተሰብ ኤርትራ ዓቐኑ ብዝፈላለ ደረጃ እቲ ዛንታ ዝውቱር እዩ። ስለዚ እንታይ ገብራ ሩባ ምስ በፅሓ ሰለስተ እምኒ ዝኸውን ናብቲ ሩባ ሰው ሰው ሰው የብላ ቀደም ንግበር ነይሩ ብልኦ እዚ ጥዋፍ ወይ ስምዒ ሒዘን ጉድጉዶ ሒዘን ወርዳ ካብ ዓዲ ምስኡ ዝናደረፋ ሞ እቲያ ጥዋፍ ኣብታ ጉድጉዶ ወሊዐን ኣብቲ እስታይ የሕምብሰኣ ምስአን ኣብቲ ቐላይ ወይ ኣብቲ ድጉም ማለት እዩ እሳ ክሳብ ትውዳእ ምስኣ የሕምብሳ ሞ ሃባሃቡ መን ይህቡ ሃባሃቡ መን ይህቦ ኢለን ተሓጋጊዘን ነታ ጉድጉዶ ኣጥፍአን ገሊአን ከዓ ካብ ኣቋፂረን ከም በረኸት ከም ገለ ሓሲበን ናይቲ ጉድጉዶ ወይ ኣብ ካልእ ከባቢ ወይ ብመፅናዕቲ ዘይበፃሕናዮ እውን ብካልእ ኣገባቢ ይግበር ይኸውን እቲ ዝረኸብካዮ ገለ ኢካ እቲ ተቐርብ ማለት እየ ከምዚ ገይረን ኣብ ርጉአን ፃወታ ውዒለን ሓወይ መሓዛየ ክንፃውተ ፀኒሕካ ወዲ ኮይንካ እቲ ከባቢ ሩባ እንድሕር ፀኒሕካ ሓወይ መሓዛየ

ክዳን ክሓቢ ሕዛብ ክወስድ ገለ መለ ዝደሊ ነገር ቁልዕነት ወይ ገለ እውን ኣማዕድ ዩ ክርኢ ቅሪቡ ክርኢ ዝደሊ ወ ተባዕታይ ኣብቲ ከባቢ ዝፀንሕ ድሓር ሰን ኣብ ቱሩባ ምናልባ ብፍላይ ከዓ ቱሩባ ብዙሓት ዓድታት መፅአን ዝፃወታሉ ንድሕርኣ ኮይነን ከዓ ቅልስ ኣሎ ምፍራስ ናይ ዝተኣከበ ሓመድ ምፍራስ ናይ ዝተኣከበ ሑፃ ኣሎ ሕልፍ ሕልፍ የብሎ ዘለኹም ምስቲ ግዜኹም ርኢ ማለት እዩ ፃወታ ኣብኡ ዒደረ ኣሎ ብዙሕ ፀርፊ ኣሎ ብዙሕ ደርፍታት ኣሎ ግን መወዳእትኡ እቲ ብሓባር ኮይንካ ምፅዋት ገለ ስለ ዝኾነ ከዓ በዓል ዑፍ መስቀለ ንዓኹም ትብል ዛጎልጎል ይብሎኦም ነቶም ኣወዳት

0: ፀወታ ንሃንሰይ ንመስቀለይ ድርብ ክበርሓ ዛለይ ንሃንሰይ ዝበልክኒ ድርብ ክበርሓብኒ ኣንኳይ ንሃንስ ንወለሎ ንሰብ እኳ ዝዕለሎ
1: እናተባሃለ ይቕፅል ማለት እዩ። ፅቡቅ
2: እስቲ ሎም መዓልቲ ጋዜጠኛታት ጥራሕ ዘይኮና እንኮላይ ድምፃውያን ኢና ተቀይር
1: ፅቡቅ እስከብ ዛውያ በዚ ኣለኻ ብዙሕ ከዓ ክገልፀና ፀኒሑ ጠዊል ብዛዕባ ቅዱስ ዮሃንስን ወግዕታቱን ምናልባት ክሳዕ ክንዶ ኣይትፈለጥ እንትኸውን ሰብሱ ይመራመረሉ ብዙሕ ነገር እውን ኣብ ኣፍልጦ ክህልዎ ክእል እዩ። እስከ ተዘክሮታት ከዓ በዓል ቅዱስ ዮሃንስ ከመይ እዩ ናባኻ?
3: ንኣሽቶ ኮለና ማለት ብሓባር ኮይና ኣብ ገዛውትና ኮነ ንብል ኣብ ገዛ ገዛናኣቱ ሜስና ከዓ ከተማ ንወፅእ ኣብ ከተማና ኣብዚ ዓበይ ባሻውል ዓበይ ኩሉ ኣባራት ንኣቱ ኣብ ቤት ቁርሲ ከምዶና ዘቡ ነርና ማለት ስ ዝክርኣነ ንኣሽቶ ኮለና
4: ሆየ ስምሒደይ ቁርብ

0: ኣንከለ ኸስቲፍ ቅድሚ ኣብ ጠዊል ምስጋርና ማለት እዩ ንካሕሳይ ሓንቲ ሕቶ ሓተትክዎ ካሕሳይ ብጀካ ደርፊ ንዝተፈላለዩ ደረፍቲ ዜማን ግጥምን ትሰርሐ ኢኻ ካብቶም መስረቲ ናይ ጉጅለ ባህሊ ሳዋ ኢኻ ኣነ ኮ ዝክረካየ እስከ ኣብ ምልከት ናይ ሙዚቃ ከዓ ብዙሕ ዓይነታት ሙዚቃ ምልከት ከብዋጣ ክራር ብዙሕ ኣለካ ሞ ከመይዩ እስከ ካሕሳይ እንታይ እንታይ ኢኻ ትመልከን ናይ ሙዚቃ ብጃካቲ ናይ ደርፊ ምባል ከማት
1: ቀንድኻ ኣብ ክራር ወጣ ፀቲ ብየዝ ክመፅቀት እየ ኦርጋን ከዓ ተማሂር ኣለኹ ሕጂ ስቱድዮ ክማ ናተግሪ ኣለኹ በዛ ማለት እዩ ኣብ ገዛ ይኮይ ሕጂ ክማ ሃድመት ኩናት ንበር ንወጣ ብከምፂ እያ ክማ ሕጂ ካብ ስቱድዮ ተማሂር ማለት ሰባ ከ ኣብ ሰባ ምስከድና ተማሂረ ማለት ናይ ስቱድዮ ነገር ማለት እዩ በዕል ኣብ ከለኹ ሕጂ ክመስግኖም ከዓ ምሕርት ኣብ ጮቤ ነጋሽ ጮቤ ማለት እዩ ምሕርት ኣብ ቶማስ ገብረኣብ ኤርምያስ ፍፁም እሶም ከዓ ብጣዕሚ እዩ ዝመስግኖም ኣብ ሰባ ምስከድና ሚሮን ማለት ናይ ስቱድዮ ነገር ማለት ሕጂ ኣብ ገዛ ኮይኑ በዓይዎ ከደ ኩሉ
2: ነገር ኣጋጣሚ ኮይኑ ኣነ ቁሩብ ብዘረባ ክኢለሎም መዓልቲ ካብ ካሕሳይ ዘረባ ኣይክእልኒ ከምዝትርዮ ዘለኹ ይመስል ኣብ መድረኽ ክራር ሒዝካ ደርፊ እቲ ትናቶም ቀንዲ ኣብኡ ዝወፀ የብሉን ካሕሳይ ኣጋጣሚ ንሕና 17 ዙርያ ንሳዋ ምስ ወረድኩ ከምዝኾነ ሃገራዊ ከምዝኾነ ግቡእ ዝፍፅም ዜጋ እቲ ናይ ስነ ጥበብ ነገራት እውን ቅድሚ እዩ ትሒዙ እውን ዝጀመረ ስለዝነበረ ኣብ ርእሲ ትምህርቲ ፍቓድ እናተዋህበኒ እናፍቀድኩ ምስ ናይ ቀረባ ሓለፍተይ ምስ ጉጅለ ባህሊ ሳዋ እናኸድኩ እነጥፍ ነይረ ካብቶም ብግቡእ ዝሓገዙኒ ክራር ከመይ ትህርም ክንደይ ቅኒታት ኣለዋ ከመይ ጌርካ እንተሃረምካ ምስ ጎረርካ ከመይ ትሰማማዕ ካብቶም ዝመሃሩኒ ሓደ ዛውያ ሓወ እዩ ንኩሉ ነገር ከዓ መዓልቲ ግድልይዎ ኮይኑ ድሕሪ 2004 ድሕሪ 22 ዓመታት ዝኸውን ዘሎ መስለኒ ብሓንሳብ ክራር ሃሪምና ብሳዋ ብድሕሪ እውን ቀፂልና ሎሚ ከዓ ኣብ ሓደ ዓብዪ መደብ ናይ ሃገራዊ መደብ ተራኺብና ስለዚ ከመስግኖ ይደሊ ምስ ኩሎም ሽዑ ኣብቲ ስነ ጥበብ ታተ ዘበሉና ሰባት ንብዙሓት ከምዚ ከማይ ከዓ ኣጊዙ እዩ ይፈልጥ እውን ከምኡ ከምዝገበረ እሞ ንስኻን ከምዚ ከማ ኸ ንብዙሕልና
3: ንስኹምን ከምዚ ከማ ኸ ንብዙሕልና ከዓ ንብል ንሕና
0: ካሕሳይ እኳ ብጀካ ኣብ እንታይ ይበሃል ኣብቲ ካልእ ደርፍታት ማለት ናይ ወደ ኣመት እውን ብዙሕ ደርፍታት ኣለካ ሓንቲ ካብተን ቀፃለ ብኤረቲ ብትድረፍ ደርፊ ሕጂ ናይ ፍዮሪ ብርሃነት እዚ ተጋጊ እንታይ ትብል እታ ደርፊ
3: ምብክራሩ ዶ ነስማዕያ
0: ዋ ጥቦ ተስሚዕና ዳ ንእሽተይ ሽዑ ዋላ ንቅፅል ንእሽተይ

0: ይስዓል ኮይኑ
1: ኣብ ገለ እውን ሎጎ እያ መስለኒ ብገለ ናይ ትሕዝቶታት ናይ ኤሪቲቭሲ ኣላ እዋ
2: ብጀኩ እውን ናይ ጋዕዳ ከዓ መዓ ደርፊ ዘሎ ካሳ ይሓገይሎ ናይ ጋዕዳ ናይ ውዳመት ኣላትኩናማ ወላ ኣለዎ ኩናማ
0: እስከ ሰማና
2: ቴ ወዘ

0: نمك كومنت المادة دي تبين حد
1: ሕራይ እምበኣር ብምክንያት ቅዱስ ዮሃንስ ኢና ተራኺብና ከምዚ ኢና ኣብ ሓደ ተኣኪብና ጥዑም ቡን ምስ ጥዑም ዕላል እንዳቋሰና ክከይድ ፀኒሕና እሞ እስከ ብምክንያት ዝበዓል ዮሃና ክትብሉ ናይ ዮሃና መልእኽቶም ክተመሃልፉ ዕደ ክንበኩም
2: ምናልባት ኣጋጣሚ ከም ድፍረት ኣይትሕሰብዎ ኣብዚ ኣጋጣሚ ተጠቒማ ሓንቲ ክዛረበላ ዝደሊ ካብዚ ናይ ቅንያት ናይ ቅዱስ ዮሃንስ ዝኾነት ሓንቲ እዛ ኣሸንዳ ትብል ወግዒ

0: እያ። ብዙሕ ኣብ ባህሉ ኣብ ትውፊታት ግዱስ ዝኾነ ወገን ከዓ ብዛዕባ እዚ ሸንዳሲ ዝሓሸ ከመይ ምስ ባህልና ምስ ዘይባህልና ምስ ናይ ካልእ ገለገለ ዝብል ይዛረበሉ እዩ እሞ ነዚ ክቡር መዓልቲ ተጠቒመ ቅንያቱ እውን ስለ ዝኾነ ኣሸንዳ ኣብቲ ንገበሮ መፅናዕቲ ኣብ ሕብረተሰብ ትግርኛ ነዊሕ ሰረት ዝገበረ ኣብ ሕብረተሰብ ኤርትራ ብቐንዱ ማለት እየ ኣብቲ መፅናዕቲ ዝገበርናሉ በቲ ናይ ቀደም ኣፀዋውዓ እዚ ሓማስየን ሰራየ ደንበላስ ዘይደኮሎም ዝበሃል ዝነበረ ከባቢታት ብምሉእ ክሳብ ቋሓይን ዝኸይድ ከባቢታት እዚ ኣሸንዳ ዝበሃል ደርፊ ኣዝዩ ዝውቱር ፍቱ ከም ዝነበረ ዋላ ኣብቲ መፅናዕቲ ከም ዝረከብናዮ እውን ኣሸንዳ ዝበሃል ዋላ እኳ እምነታዊ መበገሲ ሃልዎ ኣደይ ማርያም ከም ኩሉ ፍጡር ምድራዊ ሂወት ኣዛዚማ ክትከይድ ከላ ምስ ሞተት ምስ ዓረገት እቲ ንሳ ደቂሳትሉ ዝነበረት ቆፅሊ እቲ ኣሸንዳ ንሱ ከም ዝኾነ ደቂ ኣንስትዮ ከዓ ምስ ኣደይ ማርያም ዘለዎን ቅርበት ንምግላፅ ኣደይ ማርያም ንምምስጋን ኣደይ ማርያም ንምውዳስ ነቲ ንሳ ደቂሳትሉ ዝነበረት ሳዕሪ መሪነን ኣሲረን ኣብ ማዓንጠአን ኣዚረን ኣኽቢበን እቲ ግጥምታት ኣለዎ ደርፍታት ኣለዎ ስድሓን ካብ ስትድዮ ትምልእዎ ትኾኑ እቲ ዛንትኡ ግን ከምዚ ዝኾነ ይኹን ብባህሉ ዝግደስ ትካል ውልቀ ሰባት ማለት ኩልና ሲ ኣይንሰከፈሉ ባህልና እዩ ያታና እዩ ምናልባት ስለዝሓመቕና ኣፀቢቕና ኣድቨርታይዝ ኣይገበርናየን ወይ ዝግብኦ ነገር ኣይገበርናሉ ንገለ ክንከውን ንኽእል ከም ባህሊ ከም ትውፊት ከም ናይ ኣዴታትና ትልሂታትን ደርፍታትን ግን ኣሸንዳ ናይ ሕብረተሰብ ኤርትራ ናይ ብሄረ ትግርኛ ከም ዝነበረ ብመፅናዕቲ ኣነን መምህራነይን ብዝግባእ ሰኒድናዮ ኣለና ሞ በዚ ኣጋጣሚ ነዚ ነገር እዚ ከረጋግፅ ይደሊ ናይ የውሃና መልእኽቲ ፅቡቕ ነርና ምስጋና ተባኢስና ብልቦታ ከተመስግን ከለካ የውሃና ክትብል ከለካ ብዙሕ ግዜ ተረፍ መፅእ እሞ ስታይ ትኸውን ማለት እዩ ብዓብኡ ግን ሚኒስትሪ ዜና ቴሌቭዥን ኤርትራ ከዓ ንዘለና ዓብኹም ንዘለና ኣበርኪትኩም ኣካል ናይዚ መዓልቲ ክትገብሩና ስለ ዝኽኣልኩም ብስም ዛውያን ኣነን ከመስግን ይደሊ ብዙሕ ክምስግን ዘለዎ ሰብ ኣሎ ግን ብዓብኡ ከዓ እቲ ናይ ባህሪ ኣብቲ ናይ ባህሊ መፅናዕቲ መምሃራን ኮይኖም ዝሓግዙና ዘሰልጠኑና ክሳብ ሕጂ እውን እዚ ከምዚ ክትብሎ ነርካ እንዳበብሉ ፅላል ክትረክብ ዕድለኛ ኢኻ እሞ ፅላል ዝኾነና ከም ስቡእ መኮነን ኪዳነ ሻባይ ደራስን ተማራማርን ባህሊ ኣቶ ሰሎሞን ፀሃየ መሓመድ ስዒድ ዑስማን ሙሃድ ስሌማን ኣቶ ወልደ ስላሴ ዕቁባ ዝጊ ብምልኦም ኣብ ባህሊ ምሳይ ዝነጥፉ ኣዕርኽተይ መሳርሕተይ ሙዚቀኛታት ተላሃይቲ ደረፍቲ ምናልባት ከምዚ ካዕሳይ ክትብሎ ክብሎ ዝፅንሕ እውን ብዙሕ ክሊፓት ምዘን ድምፃውያን ምዞም ድምፃውያን ኮይንና ዝሰራሕናዮ ደርፍታት ኣሎ ሞ ወሱ ከዓ ዝያዳ ነዚ ክንብሎ ዝፀናሕና የህጥሮም የስብሑን እዩ ነዚ ኩሎም ከመስግን ይደሊ ንበዓልቲ እንዳይ ወይዘሮ ስኔት ስምዖን ዮሃንስ ከዓ መስግና ንደቀይ ንምሉእ ቤተሰብ እወ ዮሃና ክብሎም ይደሊ እንኳዕ ካብ ዘመነ ማርቆስ ናብ ዘመነ ልቋስ ብሰላም ኣሰጋገረኩም ብሰላም ኣብፅሓና ክብል ደሊ ንኩሉ ኣብ ውሽጥን ወፃእን ዘሎ ኤርትራዊ እንኳዕ ናብዙይ ክቡር በዓል ኣብፅሓኩም ክብል ደሊ ንሓይልታት ምክልኻል ኤርትራ እዝን ካልእን ክንገብር እዚ ነገራት እዚ ስለ ዝፈጠሩ ከዓ ኣመስግኖም ንዓኹም እውን ሰኣልቲ ነዚ ብሕጂ ተዳለውዎ ኤዲት ጌርኩም ደኺምኩም ተዳለውዎ ኣባላት ሚኒስትሪ ዜና እውን ናይ ብሓቂ ከምስግን ይደሊ የውሃና ከዓ ክብለኩም ደሊ ማለት
1: እዩ የውሃና ክብልኩም ቀንዲ ንኹ ማለት እዩ ሚኒስትሪ ዜና ካልኣይ ከዓ ጉጅለ ባህል ሰባ ማለት እዩ ኣባላትና ኩሎም ማለት እዩ ካልኣይ ከዓ ንዓ ክሳብ ሕጂ ዝሕግዞም ዘለዎ ማለት እዩ መራ ዝሃቡኒ ማለት እዩ ምክኤለ ፀጋይ ኣብ ሽሮን ዝመር ማለት እዩ ንሆም ክፍለ ናምናም ከዓ ኛምኛም ክልትኦም ማለት እዩ ዝኽሉ ንዓእዩ ዝሕግዝ ማለት እዩ ካልኣይ ሳሰይ ከዓ ንዓቲ ቤተይ ማለት እዩ ብስራት ቀሺ ዳዊት ምስ ደቀይ ሮምሃ ያዲኤል እሰይ ቤቱ ሊድያ ማለት እዩ ንሓፍተይ ከዓ ራዋ ብስላሴ ዝበሃል ኣሜሪካ ጥቕምጥ ማለት እዩ ዮሃና ብልፍልቲ ሓይልታት ምክልኻልና ንክህሉ ማለት እዩ
2: ክቡራት ተኸታተልቲ ካብዚ ብምቕፃል ናይ ዮሃና ደብዳበ መፅያትናላ ንፅሕቲ የማኒ ካብ ኣስመራ ንጓለይ ባና ምስ በዓል ቤታ ዓወት ዳንኤል ከምኡ ውን ምስ ደቃ ኖህ ገሊላ ከምኡውን ጓለይ ሰፋኒት ከምኡውን ፍረሰላም ጓለይ ቀፂለ ትዕግስቲ እምባየ ምስ በዓል ቤታ

0: ጆን ከምኡውን ናሆም ምስ ደቁ ከምኡውን ንስድራ ቤተይ ኣብ ከረንን ኣብ ሓጋዝን ዝርከቡ ኣብ ዓዲ ጓዕዳት ከምኡውን ብምቕፃል ንወላዲተይ ለተንስአ ካብቶም ንኩሎም ኣባላት ሚኒስትሪ ዜና ብፍላይ ንኣባላት ሞውፋር ርሑስ በዓል ትብላላ ንፅንቲ የማኒ መልእኽቲ ክመሓላሊፍና ኣለና ንዓኸ ንስድራ ቤትክን ድማ ርሑስ በዓል ንብል።
1: በዚ እውን ዝመፀና ናይ ዮሃና መልእኽቲ ኣሎ። ፌሩዝ መሓሪ ካብ ፓራዲዞ ኣስመራ ዝለኣኸትልና ናይ ዮሃና መልእኽቲ እዩ። ንወለደይ መሓሪ በላይ ከምኡውን ሂማን ስዩም ንደቀይ ዮልያናን ዮኣብን ንኣብ ካናዳ ትርከብ ሓፍተይ ሰናይት ምስ በዓል ቤታን ደቃን ንሓወይ የማነ ምስ በዓልቲ ቤቱ ሳሮን ምስ ደቁን ንሓወይ ፊልሞን ምስ ሰበይቱን ደቁን ንሓፍተይ ሶልያና ንመሓዙተይ ኣርያም ሰገን ባና ኣርሴማ ሰሰን ሓበን ከምኡውን ካብ ዱባይ ዝመፀት ሳራ መሓዛ ኢላትና ኣላ። ንመላእ ቤተሰበይን ንሚኒስትሪ ዜናን ንመላእ ህዝቢ ኤርትራ ምስቲ ጅግና ሓይልታት ምክልኻሉን እንቋዕ ናብዚ በዓል ኣብቃዓና ይብል ትብለና ኣላ ፌሩዝ መሓሪ ካብ ኣስመራ። ንሕና እውን እንቋዕ ናብዚ በዓል ብሰላም ኣብፅሓኪ ርሑስ በዓል ክኾንልክ እውን ምንዮትና ንገልጽ።
0: ቲፍ ሓንቲ መደብ ክትህልወና እያ። እዛ መደብ እዚኣ ከዓኒ ኣብ ብሄረ ኩናማ ድሕሪ መርዓ መርዓ እውን ሓዳር ንምግባር ዝግበር ወግዕ ኣሎሞ ንዕኡ ተኸታቲልና ክንሰግር ኢና። ኩራ ተኸታተልትና መደብና ቀፃሊ ዘሎ ተኸታተሉ።

0: بالسلام عرف نبرو
1: مشاهدو الافاضل اهلا ومرحبا بكم اليوم ننقل اليكم فعاليه الاحتفال بعيد القديس يوحنا على مستوى الوطن من مديريه العلاقاش بضاحيه قرنفيت نتمنى ان تقضوا معنا لحظات جميله وممتعه
0: رؤوس قدس يوحنس ملاحظ بارترا ابو وستن وطان مس زيك محلتات مثل خلنا كخونلنا نتمنى منستر زينا زوباغاش باركا ኮሚሽን ባህልን ስፖርትን ኤርትራ ብምውሃድ ኣብ ላዕላይጋሽ ኣብ ገረንፊት ዝበዓል ዘሎ ፍሉይ መደብ በዓል ቅዱስ ዮሃንስ ኣብ ምክታል ኢኹም ዘለኹም
1: ኣተህኒያ ልሻዕብ ልኤርትሪ ዋቁዋድ ድፋዒ ልባሲላ ብሙናሰበት ዒድ ልቅዲስ ዮሓና ነተመና ተቕዶ መዓና ልሓዛት ምምትዓ ወጀሚላ ሓይث ነንቁል ለኩም ፈዓልያት ልእሕትፋል ብዒድ ልቅዲስ ዮሓና ምን ضሕየት ገረንፊት ብሙዲርያት ዓሊ ልጋሽ
0: ብመገዲ መስመር ቴሌቭዥን ኤርትራ መደብና ኣብ ምክታ ዘለኹም ካብ ላዕላይጋሽ ካብ ዞባጋሽ ባርካ ዝመሓለፍ ዘሎ ፍሉይ መደብ በዓል ቅዱስ ዮሃንስ ኣብ ገረንፊት ዝበዓል ዘሎ ፍሉይ መደብ ኣብ ምክታል ኢኹም ዘለኹም ካብዚ ብምቕፃል ናይ እንኳዕ ድሓን መፃእኹም ቃል ዘስምዓና ሓላፊ ቀጠባዊ ልምዓት ንዞባ ላዕላይጋሽ ኣቶ በረኸት መሓሪ ናብ መድረኽ ብክብ ንዕድም
1: ندعو الآن السيد بركات محاري مسؤول التنمية الاقتصادية بمديرية علي القاش لتقديم كلمة ترحيبية
2: الرأي زغوركا أما حدار زباقاش باركا أمباسادر محمود العروي زغوركا حلافي بولوتيكا وقدية تكدف أتو أحمد طهر زغوركم حلاف تخفلتات جنافر منيسرتات أزاس السراويت مراحت هايمانوت عدومات أغايشن እንኳዕ ድሓን መጻእኩም ከምኡ ውን እንኳዕ ኣብዚ ክቡር ዕለት በዓል ቅዱስ ዮሃንስ ኣብፀሓኩም እብል ብቐዳምነት ነዚ ምዕሩግ መደብ ኣብ ምድላው ለይትን መዓልትን ከይዕረፉ ላዕልን ታሕትን ክብሉ ዝቕነዩ ኣባላት ኮሚቴታት ህዝቢ ምምሕዳር ንኡስ ዞባ ላዕላይጋሽ ከምኡ ውን ህዝቢ ምምሕዳር ከባቢ ገረንፊት ብልቢ ከመስግን እፈቱ ብምቕፃል ንኡስ ዞባ ላዕላይጋሽ ብሰሜን ምስ ንኡስ ዞባ ባሮንቱን ጎኘን ብደቡብ ምስ ኢትዮጵያ ብምዕራብ ምስ ንኡስ ዞባታት ጎልጅን ሃይኮታን ብምብራቕ ምስ ንኡስ ዞባ ሻምቆ ትዳወብ 26 መምሕዳር ከባቢታትን 87 ዓድታትን ክህልዋ ከሎ ስፍሓት ናይዚ ንኡስ ዞባ ኣስታት 425309 ሄክታር ይበጽሕ ካብዚ ክሕረስ ዝኽእል ስፍሓት ኣስታት 124,367 ሄክታር እኳ እንተኾነ ሸፈና ኣግራቡ ልዕሊ 25 ሚእታዊት ብምዃኑ ኣብ ሕርሻዊ መዓላ ዝውዕል ዘሎ እንኩላይ እቲ መስናዊ ሕርሻ ወሲካ ማለት እዩ 497 ሄክታር እዩ ኣብ መወዳእታ ንሚኒስትሪ ዜናን ጉጅለ ባህሊ ኣሰርን ካብ ርሑቕ ተጓዓይዞም ነዚ መደባትና ንምምዕራግ ኣብዚ ብምርካቦም ብልቢ ከመስግኖም ደሊ ንኹሉ ህዝቢ ኤርትራ ርሑስ በዓል ቅዱስ ዮሃንስ ክኾነሉ እምነ ክብርን መጐስን ንሓይልታት ምክልኻል ኤርትራ ዘለኣለማዊ ዝኽድን ሰማዕታትና ዓወት ንሓፋሽ
0: ብምቕፃል ናይ መረፈት ቃል ዘቕርበልና ሓላፊ ክፍሊ ባህልን ስፖርትን ዞባጋሽ ባርካ ኣቶ እድሪስ ሳልሕ ናብ መድረኽ ብክብር ንዕድም
1: ندعو السيد ادريس صالح مسؤول مفوضيه الثقافه والرياضه في اقليم القاش بركه لتقديم كلمه الافتتاح
3: زخبركا ام حداري زوبا قاش بركه امباسادر محمود علي حروي زخبركم حلفت خفلتات محبرات جنبار عززت سراويت عبيت عدن مرحت هيمانوتن حفاش زبي ንኡስ ዞባ ላዕላይጋሽ ብሓፈሻ ብፍላይ ሎሚ ክቡር በዓል ቅዱስ ዮሃንስ ነብዕለሉ ዘለና ምምሕዳር ከባቢ ገረፊት ብፍላይ ልባዊ ምስጋና የቕርብ ሎሚ 11 መስከረም 2026 ክቡር ሃይማኖታዊ በዓል ቅዱስ ዮሃንስ ብምትሕብባር ሚኒስትሪ ዜና ምምሕዳር ዞባ ጋሽ ባርካን ኮሚሽን ባህልን ስፖርትን ኤርትራ ብሃገር ደረጃ ኣብ ንኡስ ዞባ ላዕላይጋሽ ምምሕዳር ከባቢ ገረንፊት ብልዑል ድምቀት ነኽብሮ ኣለና በዚ ኣጋጣሚ ንመላእ ህዝቢ ኤርትራ ኣብ ውሽጥን ወፃኢን ዝርከብ ምስ ሓይልታት ምክልኻሉ ብሓፈሻ ህዝቢ ምእምናን ክርስትና ብፍላይ እንቋ ኣብዚ ኣብቃዓኩም እብል ናይ ሎሚ ዓመት በዓል ቅዱስ ዮሃንስ ኣብ ድሮ እቲ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብፅምበል ዘሎ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ይበዓል ምህላው ፍሉይነቱ ዕዙዝ እዩ። ሃይማኖታዊ በዓል ቅዱስ ዮሃንስ መፋናዊ ንዝሓለፈ ዘመን መቐበሊ ንሓድሽ ዘመን ወይ ሓድሽ ዓመት ዓመት መፅአ ውጡር ክራማት ኣብ ምውፃኡ ኣዝመራ እእኻል ኣብ ምሽዋቱ ዕምባባታት ኣብ ምዕምባቡ ብሓፈሽኡ ኩሉ ማሕበራዊ ህወት ዘበለ ወይ ማሕበራዊ ህወታውያን ፍጡራት ዝፀግብሉን ማሕበራዊ ውራያት ከዓ ንምሕላፍ ህዝብና ዝሸባሸበሉን ተምሃሮ ትምህርቶም ዝጅምሩሉ ወቕቲ ብምዃኑ

7. Seven, eight.

0: መደብ ስነ ፍልጠት
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሩ ናብራን ዕቃበ ከባብን። መደብ ስነ ፍልጠት።
2: ሰላም ኣብርሑ ቕንቀረባን ብምዃን ንመደብኩም መደብ ስነ ፍልጠት ኣብ ኤሪ ቲቪ ኣብ ምክትታል ትርከቡ ክቡራትን ክቡራንን ተኸታተልቲ መደብና ከመይ ቀኒኹም። ንሎሚ እምበኣር እትራኻዊት ሓፃር ዛንታ ፅሬት ንፍቶ ትብል ኢና ሒዝናልኩም ቀሪብና ዘለና። ኣብዚ ሓፃር ዛንታ እዚኣ ብዛዕባ ኣካላዊ ስነ ፅሬት ዝድህስስ ትሕዝቶ ይኸውን። ንኣካላዊ ስነ ፅሬት ብሓፈሻ ብፍላይ ድማ ንፅሬት ገጽ፣ ኣእዳው፣ ፅሬት ኣእጋር፣ ፅሬት ፀጉሪ፣ ብሓፈሻ ፅሬት መላእ ሰብነት፣ ድሕሪ ኣካላዊ ስነ ፅሬት ምዝውታርና ድማ ፅሩይ ክዳውንቲ ክንክደን

0: ከም ዘለና ትገልጽ ሓጻር ዛንታ እያ። ናብ ምሉእ ትሕዝቶ ናይታ ዛንታ ክነብለኩም ኢና። ምሳና ጽንሑ።
1: ጽሬት ንፍቶ ንያትን ዓወትን ተምሃሮ ቀዳማይ ክፍሊ እዮም። ደቂ ገዛውትን ደቂ ሓደ ክፍልን ብምዃኖም ከዓ ኩሉ ሻዕ ናብ ቤት ትምህርቶም ብሓባር ይኸዱን ይመጹን። ንያት ኣብ ትምህርቲ ኣዝያ ንፍዕቲ ተምሃሪት እያ። ዓወት ግና ከም ንያት ንፉዕ ተምሃረ ኣይነበረን። ወረ ልክዕ ንምዃንሲ ምስ ሕማቓት ተምሃሮ እዩ ዝጽብጸብ። ሕው ገዛ ኸይሰርሐ ዝመጽእ ዘይቅዱስ ተምሃራ እዩ። መምሃራኑ ቀጺዖም ተሓሊሎም እዮም። ስድራኻ ጸውዕ ኢሎም ንወለዱ ነጊሮምሉ ብተግሳጽ ወለዱ ይተኣረመን። መሓዝኡ ንያት እውን ብዙሕ ግዜ ምዒዳቶ ክሰምዓ ይከኣለን። ንያት ኣብ ትምህርታ ጥራይ ኣይኮነትን ንፍዕቲ፣ ኣብ ኣካላዊ ጽሬታ እውን ኣዝያ ግድስትን ንእትን ቈልዓያ። ንግሆ ተንሲኣ ገጻ ብማይን ሳሙናን ገይራ ትሕጸብ። ከምኡ ስለ ዝኾነት ከዓ ገጻ ኩሉ ሻዕ ብሩህን ጽሩዩን እዩ። ብኣንጻሩ ዓወት ግና ኣብ ኣካላዊ ጽሬት ወጅሃላ እዩ። ኣብ ጽሬት ገጹ ፋዕራ የብሉን። ንግሆ ተንሲኡ ገጹ ክሕጸብ ኣይግደስን። ናይዚ ውፅኢት ከዓ ገጹ ረሳሕን ደባንን እዩ። ገጹ ክሕጸብ መምሃራኑን ንያት መሓዙኡን እኳ እንተ ተማዕጸንዎ ዝሰምዕ እዝኒ ግና ኣይነበሮን። ገጽካ ምሕጻብ የህክዮን የጽልኦን ነበረ። እታ ንፍዕትን ጽሪት ንያት ምግቢ ቅድሚ ምብልዓ ኣእዳዋ ብማይን ሳሙናን ስለ ትሕጸቦ ኣእዳዋ ኩሉ ሻዕ ጽሬቱ ዝሓለወ እዩ። በሊዓ ምጸገበት ኢዳ ጽቡቕ ጌይራ ትሕጸቦ። ካብዚ ሓሊፋ እውን ዓይኒ ምድሪ ተጠቂማ ምስ ወድአት ኣእዳዋ ብማይን ሳምናን ማሓቢላ ተሓጽቦ። ዓወት ግን ከም ኣይኮነን። ትጽውት ውዒሉ ክምሳሕ እንከሎ ኣእዳዉ ከይተሓጽበ መኣዲ ይቕረብ። ስድርኡ ኣእዳዉ ኸጽሪ ነጊሮም ተሓሊሎም እዮም። ሕሉፍ ሓሊፉ ዓይኒ ምድሪ ኣድዩ ክወፅእ ከሎውን ኣእዳዊ ይሕጸብን። ንያት ከምኡ ኸይገብር ምዒዳቶ እኳ እንተኾነት ንሱ ግና ከተግብሮ ይመረጸን። ንያት ቅድሚ ምድቃሳ ኣእጋራ ብስርዓት ትሕጸብ። ኣብ ጸወታ ውዒላ ኣእጋራ እንተርሂጹ ትሕጸብ። ብፍላይ ሕቱም ጫማ ጌይራ እንተ ውዒላ ኣእጋራ ግድን እዩ ዝርህጽ። ኣብ ከምዚ ኩነታት ከዓ ግድን እያ ትሕጸብ። መንቀራቕሮ ጻብዕታ እውን ብግቡኡ ተጽርዮ። ዓወት ግና ትጽውት ውዒሉ ኸብቅዕ ምስ ረስሓቱ ይድቅስ። ካብዚ ዝኸፍአ ኸዓ ሕቱም ጫማ ገይሩ ውዒሉ እውን ኣይሕጸብን። መንቀራቕሮ ኣጻብዕቱ ሕማቕ ሽታ እናመንጮ ኽንሱ ንሱ ግን ክሕጸብ ኣይግደስን። ደቂ ኽላሱ ጫማኻ ይሽትት ኣሎ እንተበልዎ እውን ፈጺሙ ዕጥጥ ኣይብሎን እዩ። ንያት ነዊሕ ጸጉሪ ኣለዋ። ኩሉ ሰዕ ከዓ ምስ ኣብረቕረቐ እዩ። ምስጢር ናይዚ ጸጉራ ብማይን ሳሙናን ብመደብ ስለ ትሕጸቦ እዩ። ብዝግብእ ኣንቂጻ ኸዓ ትምሸጦ ወይ ትቕነኖ። ሰባት ጸጉራ ርእዮም ይምሰጡ። መምሃራና እውን ብጽሬት ጸጉራ ከም ኣብነት ይገልጽዋ። መሓዝኣ ዓወት ግን ኣይግድን። ጸጉሩ ብመደብ ኣይሕጸቦን እዩ። ናይዚ ውፅኢት ከዓ ጸጉሩ ረስሓት ዝሓዘ እዩ። ስለ ዘይምሸጦ እውን ዝተዓኳለልን ዝተጠናነገን ኮይኑኣሎ። ቁማል እውን ኣለውዎ። እንተኾነ ግን ዋላ ደቁ ክፍሉ ኣታ ቆማል ይበልዎ ዕጥጣ ይብሎን እዩ። ንያት ኣብ ሳልስቲ ግድንያ ነብሳ ትሕጸብ። በዚ ኸዓ ጽሬት መላእ ኣካላታ እውን ሕልው እዩ። ሕማቕ ሽታ ካብ ነብሳ ኣይምንጩን። ነብሳት ሓጺባ ጹሪ ክዳውንቲ ስለ ትለብስ እውን ዝያዳ ሰሓቢት ኮይና ትርአ። ክዳውንታ ኣዴ ያ ተሓጽበላ፣ ንሳ ኸዓ ካልሳ በዕላ ትሓጽብ። ዓወት ግን ነብስኻ ናይ ምሕጻብ ልምዲ ኣየጥረየን። ናይዚ ውፅኢት ረስሓት ዝጠንቁጨና ኣለዎ። ደቂ ኽፍሉ ናብኡ ክቐርቡ ኣይደልዩን። ካብዚ ዝገደደ ኸዓ ረሳሕ ክዳውንቲ እዩ ዝኽደን። ደ መዓልቲ ንያት ናብ ቤት ትምህርቲ ተበጊ

የሰት ኣብታ ምስ ዓወት ዝረኸቡላ ቦታ ግና ዓወት ኣይጸንሓን። ምናልባት ገዲፍዋ ከይዱ ኸይከውን ብምባል ከዓ ናብ ቤት ትምህርታ በይና ከደት። እንተኾነ ግና ኣብ ቤት ትምህርቶም ዓወት ኣይጸንሓን። ንያት በዙ ኩነታት ኣዝያ ተሸቐለት። ዓወት ሕማቕ ነገር ኣጓኒፉ ኸይከውን ውን ሰግአት። ምስ ተፈደሰት ዳይ ክትገብር ናብ ቤት ዓወት መሓዝኣ ኣበለት። ንያት ኣብ ቤት ዓወት ምስ ከደት ግና ሓደ ዘይሓሰበቶ ነገር ጸንሓ። ዓወት መሓዝኣ ሓሚሙ ክሰሓግ ረኸበቶ። ጠንቂ ዘይምምጻእ ናብ ቤት ትምህርቲ ሕማሚ ነይሩ። ንያት ስንብት በለት፣ ግን ከዓ እንታይ ከም ዝኾነ ሓተተቶ። ዓወት ከዓ ዓይኒ ቤት ሳሕዮ ከም ዘለዎ፣ ውፅኣት ከም ዝገበረሉን ከብዱ ዕግርግር የብሎ ከም ዘሎን እናተሳቀየ ሓበራ። ንያት ብፅሞና ክትሰምዖ ድሕሪ ምፅናሕ ናብ ሕክምና ክኸዱ ከም ዘለዎም ነገረቶ። ዓወት ኣብቲ ፈለማ ኣብዪ እኳ እንተነበረ ድሓር ግና ብፀቕጢ ናይ ንያት ተበገሰ። ንያትን ዓወትን ኣብ ከባቢኦም ናብ ዝርከብ ሕክምና በፅሑ። ኣብኡ ሓንቲ ሕያዊት ሓኪም ጸንሐቶም። ዘምፅኦም ጉዳይ ምስ ነገርዋ ኸዓ ንዓወት ዘድሊ ምርምራታት ገበረትሉ። ውፅኢት ክንገሩ ሓንሳብ ክጽበዩ ኸም ዘለዎም ሓቢራ ኸዓ ናብ ካልእ ክፋለት ሕክምና ኸደት። ድሕሪ ፍርቂ ሰዓት ከዓ ውፅኢት ምርምራ ዓወት መጸሞ እታ ሕያዊት ሓኪም ጸውዓቶም። እታ ሕያዊት ሓኪም ከምዚ ኢላ ዘረብኣ ጀመረት። ሰሚዕካ ዓወት ወደይ፣ ብመሰረት እቲ ዝገበርኩልካ ምርመራ ጠንቂ ሕማምካ ብሓፈሻ ጉድለት ጽሬት እዩ። በለቶ ሓልዮት ብዘስምዕ ጠመተ ዓይኒ ዓይኑ እናጠመተት። ኣይተረዳእንን በላ ዓወት። እንታይ መሲሉ ከዓወት ወደይ፣ ገጽካ ብዝግባእ ስለ ዘይትሕጸብ ዓይንኻ ረስሓት ኣትዩዎ ሓሚምካ። ኢድካ እውን ስለ ዘይትሕጸብ ውፅኣትን ዕግርግር ምባልን ኣለውካ። ስለዚ ጠንቂ ሕማምካ ጉድለት ጽሬት እዩ በለት እቲ ሓኪም። ቀጺላ እውን ይርእየካ ኸም ዘለኹ እውን ኣካላዊ ጽሬትካ ብዝግባእ ትከታትል ቈልዓ ኣይኮንካን። ገጽካ ብረስሓት ቈርቢዑ፣ ኣእዳውካ ተውጊሩ፣ እግርኻ እውን ሕማቕ ሽታ ገይሩኣሎ። ጸጉርኻ ኸኣሞ ብረስሓት ተዓውኻሊሉ ይርእዮ ኣለኹ። ግድነት እውን ቆም ኢሉ ይህሊ እዩ። ነብስኻ እውን ካብ ዘይትሕጸብ ብዙሕ ዝገበርካ ትመስል። ክዳውንትኻ እውን ጽሩይ ኣይኮነን። ርእያ እሞ እዛ መሓዛኻ ክትጸፍፍ ንምንታይ ከምኣ ይትኸውንን? እታ ሕያዊት ሓኪም ብተገዳስነት ተዛረበት። ጽሬት ይህኬኒ እዩ በላ ዓወት። ምኽንያቱ እውን ንሱ እዩ፣ ክሕሱ ይደለየን። ጽሬት ከቢድን ኣሰልካይን ስራሕ ኮይኑ እዩ ዝስምዖ። ገጽካ፣ ኢድካ፣ እግርኻ፣ ጸጉርኻን ነብስኻን ክዳውንትኻን ምሕጻብ ኣዝዩ ኣረብራቢ ንጥፈታት ኮይኑ እዩ ዝስምዖ። ጌጋ ጌጋ ዓወት ወደይ፣ ኣካላዊ ጽሬትና ወሳኒ እዩ። ገጽና እንተዘይተሓጺብና ንሕማማት ዓይንን ካልኦት ኣካላት ገጽን ክንቃላዕ ንኽእል። ኢድካ እንተዘይተሓጺብካ ኸዓ ንውፅኣትን ካልኦት ናይ ከብዲ ሕማማትን ንጥቃዕ። ምኽንያቱ ብኢድና ኢና ንበልዕ። ካብዚ ሓሊፍና ድሕሪ ዓይኒ ምድሪ ምጥቃምና ኢድና ክንሕጸብ ኣለና። እዚ እንተዘይጌርና ንሕማማት ከብዲ ክንቃላዕ ንኽእል ኢና። እታ ሕያዊት ሓኪም ብስምዒት ተዛረበት። እግርና እንተዘይተሓጺብና ኸ? እታ ኣስጊጣ ክትሰምዕ ጸንሐት ንያ ተሓተተት። ቀዳማይ ቀዳማይ ኣእጋርና ይረስሕ፣ ንሱ ጥራይ እውን ኣይኮነን። ኣእጋርና ሽታ ይገብር፣ ብፍላይ ከዓ ሕቱም ጫማ ንገብር እንተኾይና። ስለዚ ኣእጋርና ብዝግባእ ክጸሪ ኣለዎ። እታ ሕያዊት ሓኪም ተገዲሳ ግብረ መልሲ ሃበቶም። ጸጉርና ምዘይንሕጸብከ? ዓወት እውን ብጊድኡ ሓተተ። ጸጉርና እውን ክሕጸብ ኣለዎ፣ ተሓጺቡ እውን ክምሸጥ ይግባእ። ጸጉርና ዘይሕጸብ እንተኾይኑ ግና ይረስሕን ይቕምልን። ነብስና እውን ግድነት ክንሕጸብ ኣለና፣ ምኽንያቱ ነብስና ብቕርበት ይሽ

ሽፈን ቆርበትና ኸዓ ምስ ረሃፅን ደሮናን ረስሐት ስለ ዝሕዝ ግድነት ክሕፀብ ኣለዎ። እታ ሓኪም ናብ ንያትን ዓወትን ኣበራርያ እናጠመተት ተዛረበት። ፅሬት ኣደ ጥዕና ምዃና መልእኽቲ ኸተመሓላልፈሎም ደልያ ነበረት። ነብስና ምስተሓፀብና ኸ ግድን ዲና ፅሩይ ክዳውንቲ ንገብር? ዓወት ካልእ ሕቶ ኣበገሰ። ኣብ ፅሬት ዝረኣዮ ትህኪት ሕማም ከምፅኣሉ ኣይገምተን። ግድን እዩ፣ ምኽንያቱ ረሳሕ ክዳን ንፅሩይ ኣካላት የርስሕ፣ ንረኣዩ እውን ፅቡቕ ኣይኮነን። ስለዚ ነብስና ምስተሓፀብና ፅሩይ ክዳን ክንለብስ ይግባእ። ፅሬት ኣካላትና እንተሓሊና ኸዓ ጥዕናና ውሑስ ይኸውን፣ ምስ ሰባት እውን ከየተሰከፍና ክንቀርብ ንኽእል፣ በለት እታ ሕያዊት ሓኪም። ንዓወት ከዓ መድሃኒት ሃበቶ፣ ብኸመይን መዓስን ክወስዶ ከም ዝግባእ እውን ነገረቶ። ዓወትን ንያትን ድሕሪ እዚ ነታ ሕያዊት ሓኪም ኣመስጊኖም ናብ ቤቶም ተበገሱ። ኣብ መንገዶም ከዓ ብዛዕባ ፅሬት ኣዕሚቖም ኣዕለሉ። ዓወት ብሰንኪ ፅሬት ጥዕኑ ጥራይ ኣይኮነን ኣብ ሓደጋ ኣእትዩ፣ ካብ ደቂ ክፍሉ እውን ተነፂሉ እዩ። ብዘይካ ንያት ዝቐርቦ ኣይነበረን፣ ምኽንያቱ ሕማቕ ሽታ እዩ ዝሽትት። በዚ ከዓ ንያት ተስፋ ከይቆረፀት ኣብ ጎኑ ብምዃና ካብ ልቡ ኣመስገና። ንፅባሒቱ ንግሆ ንቤት ትምህርቶም ክኸዱ ምስ ተራኸቡ ዓወት ተቐይሩ ነበረ። ገጹ ተሓፂቡ በሪሁ ነበረ። ኣእዳው እውን ተሓፂቦም ጸርዮም ኣለዉ። ፀጉሩ እውን ተሓፂቡን ተመሽጡን ኣሎ። ነብሱ ተሓፂቡን ጽቡቕ ክዳን ተኸዲሉን እውን ተረአየ። ብሓፈሻ ዓወት ኣካላዊ ፅሬቱ ሓልዩ ምጭውን ጽሩይን ቈልዓ ተቐይሩ ነበረ። ሕጂ ሽኮር ኢና ወዲ ኾንካ፣ ንያት እናተገረመ ትርኢቶ ሃበቶ። ፅሬት መልክዕ እዩ በለ ዓወት። ናይ ቅድሚ ሕጂ ባህርያቱ እናኣገረሞ። ጽሩይ ሰብ ሰዓብቲ እዩ ዘብዝሕ ክምስ ኢላ ተዛረበቶ። ብዓብኡ ኸኣጥዑ ይኸውን ወስኺ ዓወት ጽቡቕ እናተሰምዖ።

0: ንንያት ስለምንታይ ና ፅሪትን ፍትውትን ቆልዓይና ፀውዕና እያ
1: ንንያት ደኣሞኒ ንጎተ ሲኣ ገፃ ስለትሕፀብ ቅድሚ መኣድን ድሕሪ ሽቓቕን ኢዳ ስለትሕፀብ ካልእ ከዓ እግራ ስለትሕፀብ ፀጉሪ ርእሳ ከዓ ብዝግባእ ስለትሕፀብ ነብሳ ስለትሕፀብን ቀንዲ ከዓ ፅሩይ ክዳውንቲ ስለትለብስን።
0: ብጣዕሚ ፅቡቅ። ዓወትከ ስለምንታይ እዩ ረሳሕን ንፁሉን ቆልዓ ኮይኑ?
1: ዓወት ደኣ እሞ ፅሩይ ቆልዓ ዘይኮነ ነይሩ ገፁ ከዓ ኣይሕፀብን እዩ፣ ኢዱ ከዓ ብዝግባእ ኣይሕፀብን እዩ፣ እግሩ ስለዘይሕፀብ ከዓ ፀጉሩ እውን ኣይሕፀቦን እዩ፣ ነብሱ ከዓ ስለዘይሕፀብ፣ ፅሩይ ክዳውንቲ ስለዘይለብስ፣ ብሓፈሻ ኣካላዊ ፅሬት ስለዘይሕሉ እዩ።
0: ብጣዕሚ ፅቡቅ። እስከበለ ሕጂ ኸ ዓወት ስለምንታይ እዩ ሓሚሙ?
1: ኣሃ ዓወት ስለምንታይ እዩ ሓሚሙ? ስለምንታይ እዩ ሓሚሙ ወደይ ረሲዕ እያ ነይረ። ዘይ ከምንያት መሓዝኡ ዓወት ፅሬት ኣካላቱ ኣይሕሉን እዩ ነይሩ፣ ናይዚ ውፅኢት ከዓ እናጋዕዘየ ኸይዱ፣ በዚ ምኽንያት ከዓ ሓሚሙ። ካብ ትምህርቲ ወላ ኮ ኣብኪሩ እዩ።
0: ፅቡቅ ፅቡቅ ብጣዕሚ። ዓወት ምስ ሓመመኸ ናበይ ኸይዱ?
1: ዓወት ምስ ሓመመ ደኣ ንያት ሒዛቶ ናብ ሕክምና ተተሓሒዞም ከይዶም፣ ምስተመርመረ ከዓ ሕማሙ ብሰንኪ ኣካላዊ ርስሓት ከም ዝመፀ ታ ነርስ ነጊራቶ። ሽዑታ ሕያወይቲ ነርስ ከዓ መድሃኒት ኣዚዛትሉ ኩሉ ሻዕ ክፀሪ ከም ዘለዎ ከዓ ሚዒዳቶ ያነ ዓወት። ካብታ መዓልቲ ጀሚሩ ከዓ ኣካላቱ ብዝግባእ ክሕፀብን ክፀርን ጀሚሩ።
0: ፅቡቅ ተረዲኢ ክሎ። እስከበል መወዳእታ ካብዛ ዛንታ እንታይ ኢና ንምሃር?
1: ካብዛ ዛንታ ካብዛ ፅሬት ንፍቶ ትብል ዛንታ እንታይ ኢና ንምሃር? ሕጂ ዘኪርያ እወ ካብዛ ዛንታ ኣካላዊ ፅሬት ክነዘውትር ከም ዘለና፣ ኣካላዊ ፅሬትና ብዝግባእ እንተዘይሒዝናዮ ከዓኒ ንርስሓትን ሕማቅ ሽታን ከም ንቀ

0: ቃላዕ እንተኽኢልና እውን ፀኒሕና እውን ክንሓምም ንኽእል ኢና ልክዕ ከምዚ ናይ ዓወት ማለት እዩ። ስለዚ ከዓ ካብ ሕማም ክንድሕን እንተኮይንና ኣካላትና ብፅሬት ክንሕዞ ይግባአና ልክዕ ከም ናይ ንያት ማለትና እዩ። ብተወሳኺ እውን ፅሩያት እንተዘይኮይንና ሰባት ይፀልኡና ይንፅሉና ንምዃኖም ከዓ ተማሂርና ኢና።
1: ፅቡቅ ንፍዕቲ ንፍዕቲ
2: እምበኣር ከስ ክቡራትን ክቡራንን ተኸታተልቲ መደብ ስነ ፍልጠት ካብዚ ሓፃር ዛንታ ገለ ትምህርቲ ቀሲምኩም ክትኮኑ እምንቶና እዩ። ገለ ትምህርቲ ቀሲምኩም ዶ? እምበኣር ኣብ ዝመፅእ ብካልእ ትሕዝቶ መደብ ስነ ፍልጠት ክሳብ ንረኸብ ንሎሚ ሰሰና እዩ።

ሰላም ፍትዋት ተምሃሮ ከመይ ቀኒኹም? ትምህርቲ ከመይ ኣሎ? ትነፍዑ ዶ ኣለኹም? እምበኣር ኣብዚ ናይ ራብዓይ ክፍሊ ናይ ሕሳብ ትምህርትና ኣብ ምዕራፍ ሓደ ምቁፃር ክሳብ ዓዲ ሚልዮን ዝብል ትምህርቲ ክንምሃር ኢና። ቅድሚ ትምህርትና ምጅማርና ግን ኩልኩም ተምሃሮ ኣብ መወዳእታ ናይ ዝምህሮ ክሳብ ዓዲ ሚልዮን ዝበፅሑ ቁፅርታት ክትፅሕፉን ክትቆፅሩን ትፅቢት ይገብር። ክሳብ ዓዲ ክንደይ? ክሳብ ዓዲ ሚልዮን። ዓዲ ሚልዮን ዝበሃል ብድሕሪኡ 6 ኣሃዛት ዘለውዎ ቁፅሪ እዩ። ንኣብነት ከምዚ ንሪኦ ዘለና ኣብዚ ናይ ዓዲ ሚልዮን ኣብነት ኣለና። ቅድሚ ናብ ዓዲ ሚልዮን ምስጋርና ግን ትሕቲ ዓዲ ሚልዮን ዘለዉ ዓድታት ሓደ ብሓደ ክንሪኦም ኢና። ብዓዲ ሓደ ንክንጀምር ኩሉ ግዜ ሓደ ኣሃዝ ዘለዎ ወይ ከዓ ኣብዚ ኣብነትና 6 ንዓዲ ሓደ እውክል። ስለዚ ኩሉ ግዜ ሓደ ኣሃዝ ዘለዎ ንዓዲ ሓደ እውክል። ካብ 6 ናብ 4 ምስ ንሰግር 4 ንክንበፅሕ ሓደ 2 ኣሃዝ ስለ ዘለዎ 2 ኣሃዝ ዘለዎ ንዓዲ 10 እውክል። ፅቡቅ። 3 ኣሃዛት ዘለዎ እውን ንዓዲ 100 እውክል። ኣብዚ ኣብነትና 7 3 ኣሃዝ ስለ ዘለዎ ንዓዲ 100 እውክል። ካብ ዓዲ 100 መፈላለዪ ጌርና ናብ ዓዲ 1000 ንሰግር። ዓዲ 1000 ኩሉ ግዜ 4 ኣሃዛት ኣለዎ። ንክንፈቅድ 1 2 3 4 ኣሃዛት ስለ ዘለዎ 4 ኣሃዛት ዘለዎ ንዓዲ 1000 እውክል። ፍትዋት ተምሃሮ ኩሉ ግዜ 3 ኣሃዝ ምስ ፈቐድና ካብ ዓዲ 100 ናብ ዓዲ 1000 ንክንሰግር መፈላለዪ ክንገብር ኣለና። ፅቡቅ። ብድሕሪ ዓዲ 1000 5 ኣሃዛት ዘለዎ ከዓ ዓዲ 10000 ይበሃል። ኣብዚ ኣብነትና 9 ንዓዲ 10000 እውክል። ምክንያቱ 1 2 3 ድሕሪ መፈላለዪ 4 5 ኣሃዛት ኣለዎ። ስለዚ 5 ኣሃዛት ዘለዎ ንዓዲ 10000 እውክል። 6 ኣሃዛት ዘለዎ ከዓ ንዓዲ 100000 እውክል። ኣብዚ ንሪኦ ዘለና ቁፅሪ 3 ንዓዲ 100000 ይውክል። ምክንያቱ 1 2 3 ድሕሪ መፈላለዪ 4 5 6 ኣሃዛት ስለ ዘለዎ ንዓዲ 100000 ይውክል። ካብኡ ቀፂሉ 2 ብድሕሪ 6 ኣሃዛት ስለ ዘለዎ ንዓዲ ሚልዮን እውክል። ኩሉ ግዜ ብድሕሪ 6 ኣሃዛት ዘለዎ ቁፅሪ ንዓዲ ሚልዮን ይውክል። ሕጂ እምበኣር ነቶም ዓድታት ሓደ ብሓደ ክንሪኦም ኢና። ብዓዲ ሓደ ክንጅምር ከለና ዓዲ ሓደ ኩሉ ግዜ ሓደ ኣሃዝ ኣለዎ። ንኣብነት 1 2 3 እናበልና ክሳዕ 9 ዘለዎ ኣሃዛት ንዓዲ ሓደ እውክሉ። 9 ኢልና ናብ 10 ንሰግር። 10 ኸ ዓዲ ሓደ ድዩ? ኣይኮነን። ምክንያቱ 10 ክንደይ ኣሃዛት ኣለዎ? እወ 2 ኣሃዛት።

0: ኣለዎ። ትሽዓተ ሸሞንተ እንዳበልና ኩሎም ግን ሓደ ኣሃዝ ዘለዎም። ስለዚ ክልተ ኣሃዝ ዘለዎም ንዓዲ ዓሰርተ ይውክሉ። ዓዲ ዓሰርተ ኩሉ ግዜ ክልተ ኣሃዛት ዘለዎም ቁፅሪ እዮም። ንኣብነት 46 ካብዚ ኣብነትና ኣውፂና ምስ ንሪኦ ክልተ ኣሃዛት ኣለዎ። ስለዚ ዓዲ ዓሰርተ ክልተ ኣሃዛት ኣለዎ። ነዛ ትስዕብ ኣብነት እሞ ንመልከት። ኣብዛ ተዋሂባትና ዘላ ቁፅሪ ክልተ በበይኖም ዓድታት ኣለዉ። ኣርባዕተ ንዓዲ ክንደይ ይውክል? እወ ኣርባዕተ ንዓዲ ሓደ እዩ ዝውክል። ኣርባዕተ ሓደ ኣሃዝ እዩ። ካልኣይ ኣሃዝ ወሲኽና ናብ ሓደ ምስ ንሰግር ግን ሓደ ንዓዲ ዓሰርተ እዩ ዝውክል። ምክንያቱ ክልተ ኣሃዛት ኣለዎ። ዓዲ ዓሰርተ ከነንብቦም ከለና ከመይ ጌርና ነንብቦ? እስክብዚ ኣብነት ንመልከት። ኣብዚ ንሪኦ ዘለና ኣብነት እዚ ተዋሂብና ዘሎ ቁፅሪ ክልተ ኣሃዛት ኣለዎ። ስለዚ ንእዚ ንኸነንብቦ ፈለማ ክልተ ኣብ ዓዲ ክንደይ ይርከብ? ኣብ ዓዲ ዓሰርተ። ስለዚ ንክልተ ብናይ ዓዲ ዓሰርተ ከነንብቦ ከለና 20 ክንብል ኢና። ከምኡ ውን ትሽዓተ ኣብ ዓዲ ክንደይ ይንበብ? ኣብ ዓዲ ሓደ። ስለዚ ትሽዓተ ናይ ዓዲ ሓደ ከነንብቦ ከለና 9 ይኸውን። ስለዚ ክትንበብ ከላ 29 ተባሂላ ትንበብ። ድሕሪ ዓዲ 10 3 ኣሃዛት ዘለዎ ዓዲ 100 ይበሃል። ዓዲ 100 እምበኣር 3 ኣሃዛት ኣለዎ። ንኣብነት ከምዚ ንሪኦ ዘለና 746 ኣብዚ ክንሪኦ ከለና 1 2 3 ኣሃዛት ኣለዎ። ከምኡ ውን 438 3 ኣሃዛት ስለ ዘለዎ ንዓዲ 100 ይውክል። ኩሉ ግዜ ዓዲ 100 ከነንብቦ ከለና ከምዚ ጌርና ነንብቦ። ንኣብነት ነዛ ተፃሒፋ ዘላ ቁፅሪ መን እዩ ዘንብበለይ?
1: 809
0: ኤ ጌጋ እንታይ ኢሉ ኣንቢብዋ? 809። እዚ ቁፅሪ እዚ ክንበብ ከሎ ግን ባዶ ኣብ መንጎ ክልተ ኣሃዝ እንተ ደኣ ኣሎ ሰጊርና ናብቲ ብድሕሪኡ ዘሎ ኣሃዝ ኢና ነንብብ እምበር ኣብ መንጎ ባዶ ኢልና ኣይነንብቦን ኢና። ስለዚ ነዚ ንኸነንብቦ 8 ኣብ ዓዲ 100 ስለ ዝርከብ 800 ክንብል ኢና። ካብኡ ባዶ ኣብ መንጎ ክልተ ኣሃዝ እንተ ደኣ ተፃሒፉ ኣይንበብን እዩ እንታይ ደኣ ናብቲ ብድሕሪኡ ዘሎ ኣሃዝ ንሰግር። ስለዚ ብድሕሪ ዘሎ ኣሃዝ 9 ኣብ ዓዲ 1 ስለ ዝርከብ 9 ኢልና ንፅሕፎ። ስለዚ ክንበብ ከሎ 809 ይኸውን። ፀቡቕ። ብድሕሪ ዓዲ 100 ስዒቡ ዝመፅእ 4 ኣሃዝ ዘለዎ ዓዲ 1000 ከምዚ ንሪኦ ዘለና 1 2 3 ምስ ፈቐድና መፈላለዩ ጌርና ናብ 4ይ ዘሎ ኣሃዝ ንሰግር። ስለዚ ዓዲ 1000 4 ኣሃዛት ኣለዎ። ንኣብነት ካብ 5 ጀሚርና ፈሊና ከነንብቦ ከለና 5 እዚ መፈላለዩ ኢኻ ንዓዲ 1000 ስለ ዝውክል 5746 ንብል። ከምኡውን እዞም ኣብነታት ምስኡ ይንበቡ። ዓዲ 1000 ከነንብቦ ከለና ከመይ ጌርና ነንብቦ? እስኪ ነዚ ኣብነት ንመልከት። ኣብዚ ኣብነት ክንደይ ኣሃዛት ኣለውና? እወ 4። ስለዚ ነዞም ኣሃዛት ንኸነንብብ ፈለማ ዓዲ ብዓዲ ክንፈልዮም ኢና። ኩሉ ግዜ ኣብ ሕቶና እንተ ደኣ መፈላለዩ ዘየለ ኮይኑ ንምንባብ ንክቀለልና መፈላለዩ ክንገብረሉ ኣለና። መፈላለዩ ንክንገብር 3 ኣሃዝ ምስ ፈቐድና ዓዲ 100 ፈሊና ናብ ዓዲ 1000 ንሰግር። ስለዚ 1 2 3 ምስ በልና መፈላለዩ ጌርና ናብ 1 ንሰግር። 1 ኣብ ዓዲ 1000 ኣሎ። ስለዚ ከነንብብ ከለና 1 ምስ በልና እዛ መፈላለዩ ንዓዲ 1000 ትውክል። ስለዚ 1000 ድሕሪኡ ናብ ዓዲ 100 ንሰግር። ኣብ ዓዲ 100 2 ኣለና። ስለዚ 2 ከነንብቦ ከለና ኣብ ዓዲ 100 2 100 ንብል። ቀጢና ኣብ ዓዲ 10 ሓሙሽተ ኣለና ሓሙሽተ ብናይ ዓዲ 10 ከነንብቦ ከለና 50 ንብል ብድሕሪኡ ኣብ ዓዲ 1 6 ስለ ዘሎ 6 ኢልና ነንብቦ ስለዚ ቁፅርና 1256 ይኸውን ካብዚ ቀፂልና ብድዕሪ 1,000 ኣሃዛት ዘለዎ ዓዲ 10,000 ስለዚ ዓዲ 10,000 ሓሙሽተ ኣሃዛት ኣለዉና ንኣብነት ኣብዚ ኣብነትና 1,2,3 ድሕሪ መፈላለዩ ናይ 1,000 4 ሓሙሽተ ኣሃዛት ኣለዉና ዓዲ 10,000 ከነንብቦ ከለና ከመይ ጌርና ነንብቦ እስክንረአያ ነዛ ኣብነት እዚኣ መን እዩ ዘንብበለይ እስካሃ ናንብብያ
1: 61,392
0: ንፍዕቲ ብጣዕሚ ፅቡቅ ጌይራ ኣንቢባት ኣላ ብሓባር ንኸነንብባ ፈለማ ክንደይ ኣሃዛት ኣለውና እወ ሓሙሽተ ስለዚ ዓዲ ብዓዲ ክንፈልን ከለና ፈለማ መፈላለዩ ክንገብር ኣለና መፈላለዩ ንክንገብር 3 ኣሃዝ ምስ ፈቐድና ንዓዲ 100 ካብ ዓዲ 1,000 ንፈልዮ ብድሕር እዚ ኣብ ዓዲ 10,000 ክንደይ ኣለና 61 ስለዚ 61 ምስ በልና ነዛ መፈላለዩ ንዓዲ ክንደይ ትውክል ንዓዲ 1,000 ስለዚ 61,000 ኢልና ብድሕሪኡ ናብ ዓዲ 100 ንሰክር ኣብ ዓዲ 100 3 ኣለና ስለዚ ን3 ናይ ዓዲ 100 ክንፀሕፎ ከለና 300 ኣብ ዓዲ 10 ከዓ 9 ኣለና 9 እውን ብናይ ዓዲ 10 ከነንብቦ ከለና 90 ኢልና ንፅሕፍ ብድሕሪኡ ኣብ ዓዲ 1 ክንደይ ኣለና እወ 2 ስለዚ 2 ከነንብቦ ከለና ናይ ዓዲ 1 2 ኢልና ንፅሕፍ ስለዚ ቁፅርና 61,392 ይኸውን ፍትዋት ተምሃሩ ምሳን ኣለኹም ዶ ፅቡቅ ብድሕሪ ዓዲ 10,000 እምበኣር ዓዲ 100,000 ክንርኢ ኢና ዓዲ 100,000 ኩሉ ግዜ 6 ኣሃዛት ኣለዎ ነዚ ንክንፈቀድ 1,2,3 ድሕሪ መፈላለዩ 4,5,6 ኣሃዛት ኣለዎ ዓዲ 100,000 ከነንብቦ ከለና ከምዚ ንሪኦ ዘለና ብፊደል ክንፅሕፎ ኢና ነዚ ቁፅሪ እዚ ብፊደል ንክንፅሕፎ ፈለማ በብዓዲ ፈሊና ክንፅሕፍ ኢና ስለዚ ካብ ዓዲ 100 ዓዲ 1,000 ንክንሰግር መፈላለዩ ክንገብር ኣለና ፍትዋት ተምሃሮ ኩሉ ግዜ ኣብ ዝኾነ ሕቶ መፈላለዩ ንኸተንብቡ ይሕግዘኩም ስለዚ ኣብ ዓዲ 100,000 290 ኣለና ስለዚ 290 ምስ በልና ነዚ መፈላለዩ ንዓዲ ክንደይ ይውክል ንዓዲ 1,000 ስለዚ 290,000 ኢልና ብድሕሪኡ ናብ ዓዲ 100 ንሰግር ኣብ ዓዲ 100 ሓሙሽተ ኣለና ንሓሙሽተ ናይ ዓዲ 100 ከነንብቦ ከለና 500 ክንብል ኢና ካብኡ ቀፂልና ኣብ ዓዲ 14 ስለ ዘሎ ብናይ ዓዲ 14 ኢልና ኣብ ዓዲ 1 ኣለና ስለዚ ንሓደ 1 ኢልና ነንብቦ ስለዚ ቁፅርና 290,000 541 ተባሂሉ ይንበር ብድሕሪ ዓዲ 100,000 ብድሕሪኡ 6 ኣሃዛት ዘለዎ ቁፅሪ ዓዲ ሚልዮን ይበሃል ከምዚ ንሪኦ ዘለና ናብ ዓዲ ሚልዮን ንክንበፅሕ ፈለማ 3 ኣሃዛት ንፈቅድ ብድሕሪ ዞም 3 ኣሃዛት መፈላለዩ ንገብር ብድሕሪኡ 4,5,6 ኣሃዛት ተፈቒድና እውን ካልኣይ መፈላለዩ ንገብር 3 ኣሃዝ ምስ ፈቐድና ንዓዲ 1,000 ንፈሊ 6 ኣሃዝ ምስ ፈቐድና ከዓ ናብ ዓዲ ሚልዮን ንፈሊ ስለዚ ዓዲ ሚልዮን ብድሕሪኡ 6 ኣሃዛት ዘለውዎ ቁፅሪ ዓዲ ሚልዮን ከመይ ጌርና ነንብቦ እስክብዚ ኣብነት ንመልከት ፍትዋት ተምሃሮ ነዛ ኣብነት ንኸነንብብ ፈለማ መፈላለዩ ክንገብር ኣለና ስለዚ መፈላለዩ ንክንገብር ንዓዲ 1,000 መፈላለዩ ንክንገብር ክንደይ ኣሃዛት ንፈቅድ እወ 1,2

ሰለስተ ምስ ፈቐድና ናይ ዓዲ ሽሕ መፈላለዩ ንገብር ካብኡ ቀፂልና ኣርባዕተ ሓሙሽተ ሽዱሽተ ኣሃዛት ምስ ፍቐድና ናይ ዓዲ ሚልዮን መፈላለዩ ንገብር። ስለዚ ንኸነንብብ ኣብ ዓዲ ሚልዮን ሽዱሽተ ኣለና ሽዱሽተ ንፅሕፍ ካብኡ ቀፂልና መፈላለዩ ንዓዲ ሚልዮን ስለ ዝውክል ሽዱሽተ ሚልዮንን ንብል ኣብ ዓዲ ሚእቲ ሽሕ ክንደይ ኣለና እዋ ኣብ ዓዲ ሚእቲ ሽሕ ሚእትን ዓሰርተ ሓሙሽተን ኣለና። ስለዚ ሚእትን ዓሰርተ ሓሙሽተን ኢልና ናብ ዓዲ ሚእቲ ክንሰግርና ቅድሚኡ ግን መፈላለዩ ኣለና። እዚ መፈላለዩ ንዓዲ ክንደይ ይውክል ንዓዲ ሽሕ። ስለዚ ሚእትን ዓሰርተ ሓሙሽተ ሽሕን ኢልና ኣብ ዓዲ ሚእቲ ሓሙሽተ ስለ ዘለና ሓሙሽተ ሚእትን ኢልና ኣብ ዓዲ ዓሰርተ ክልተ ስለ ዘሎ ዒስራን ኢልና ንፅሕፍ ካብኡ ቀፂልና ኣብ ዓዲ ሓደ ኣርባዕተ ስለ ዘለና ኣርባዕተን ኢልና ንፅሕፎ። ስለዚ ቁፅርና ሽዱሽተ ሚልዮንን ሚእትን ዓሰርተ ሓሙሽተ ሽሕን ሓሙሽተ ሚእትን ዒስራን ኣርባዕተን። ፍትዋት ተምሃሮ ካብዚ ክንምሃሮ ዝፀንሕና ክሳብ ዓዲ ሚልዮን ዝበፅሑ ቁፅርታት ኣብ መዓልታዊ ሂወትና ንጥቀመሎም ኢና። ገለ ካብኦም ክሳብ ዓዲ ሚልዮን ዝበፅሑ ቁፅርታት ኣብ መዓልታዊ ሂወትና ንምቁፃር ገንዘብ፣ ኣህዛብ፣ እንስሳታት ወዘተ ንጥቀመሉ ኢና። ከምኡ እውን ንምውድዳር ዝተፈላለዩ ቁፅርታት ንጥቀመሉ ኢና። እምበኣር ካብዚ ክንምሃሮ ዝፀንሕና ነዚ ዕዮ ገዛ ክህበኩም እዩ። እዚ ዕዮ ገዛ ነዞም ዝስዕቡ ቁፅርታት ብፊደል ፀሓፉ። ስለዚ ነዞም ተዋሂቦምና ዘለዉ ቁፅርታት ብፊደል ፀሓፍዎም። ፅሒፍኩም ምስ ወዳእኩምዎ ንዓበይቲ ኣሕዋትኩም ወይ እውን ንስድራኹም ኣርእዎም። ፅቡቕ እንተለኹም ፅቡቕ፣ እንተደኣ ተጋጊኹም ግን ደጋጊምኩም ስርሕዎ። እምበኣር ፍትዋት ተምሃሮ ንሎሚ ዝበልናዮ ትምህርቲ ነዚ ይመስል ነይሩ። ኣብ ዝመፅእ ክፋል ብኻልእ ኣርእስቲ ኢና ክንረኽብ። ክሳዕ ሽዑ ግን ሰላም ቅነ

0: ساعات حمش اخي لوزي نوم مسنا رؤنا نفل مال الناس خبركم تعذبتنا كم يتوعلو نلومي عصر تربعة تمس كرم سترالوها هقراو نهقراو مزينات تحزنا لكم قريب نازلنا ارسي ماس مرم كمون ني اغرابي تكون قام لك تابرها تولدينا بغن دارس تزينا نفلم ورقاوي ايو بيلي ممسرات بيت مرت سورا ببرات منقستات امريكا بلعل دمك التابعيون ኣብ ንዞባ ኣፍ ዓበት ንኣባላት ኮሚተ ምውጋድ ጎዳእቲ ልምድታት ስልጠና ተኻይዱ ኣብ ከተማ ኣስመራ ዝርከበ ኣብያተ ትምህርቲ ኣድያአን ዓወትን ንሃበርን ተምሃሮአን ሸሊመን ቻይናን ህንድን ዝምድነአን ንምድንፋዕ ዝኽእል ብርክት ዝበለ ስምምዓት ከም ዝኸተማ ሓቢረን ኣይቨሪ ኮስትን ሪፓብሊክ ግንን ኣብ ሓያሉ ፅላታት ብሓባር ክሰርሓ ምዃነን ገሊፀን ሩስያ ሰደድ ናፍታ ደው ንምባል ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕፅል ሓቢራ ዝርዝር ዜና ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ብደረጃ ሕቡራት መንግስታት ኣሜሪካ ኣብ ከተማ ዋሽንግተን ዲሲ ብልዑል ድምቀት ተባዒሉ ብመልክዕ ፀብጻብ ዝተዳለወ ትሕዝተሎ ገረ መስቀል ገረዝገሄር ክቕርቦ እዩ
1: ወርቃዊ እየበልዩ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ምዕራፍ ህንፀት ሃገር ብዝብል ቴማ ብሓሙሽተ መስከረም ኣብ ሕቡራት መንግስታት ኣሜሪካ ብልዑል ድምቀት ተባዒሉ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ኣቶ ብርሃነ ገብሪ ሂወት ኣብ ዘስምዖ መኽፈቲ ቃል ንኣገዳስነት ናይቲ መደብ ምዝኽሪ መበል 65 ዓመት ምጅማር ብረታዊ ቃል ስህዝቢ ኤርትራ ብምትእሳር መብርሂ ሂቡ እዚ ታሪክ ቤት ትምህርቲ ሰውራ ብሓፈሻ ድማ ወፍሪ ህዝባዊ ግንባር ሓርነት ኤርትራ ኣብ ትምህርቲ ብዘዘንቱ መደባት ዝደመቐ ፅምብል ንህወት ተምሃሮ ኣለይትን መምሃራንን ስሩዕ ትምህርቲ ኣብ ገድልን ብድሆታቱን ኣድማዕነት ትምህርቲ ብግብሪ ትምህርትን ማሕበራዊ ህወትን ቅያታት ፊተውራሪ ምዝላቕን ግፍዕታት ፀላእን ከምኡውን ተራን ኣበርክቶን መምሃራንን ኣለይትን ኣብ መስርሕ ህንፀት ብቑዑን ሓላፍነታውን ወለዶ ዘንፅባርቕ ስእላውን ንዋታውን ትሕዝትታት ዘጠቓለለ እዩ ነይሩ ብዘይ ካዚ ፕረዚደንት ኢሳያስ ኣፈወርቂ ብምክንያት ብሮራዊ እየበልዩ ምምስራት ቤት ትምህርቲ ሰውራ ዘካየዶ ቃለ መጠይቕ ንታሪክ ቤት ትምህርቲ ሰውራ እትገልፅ ሰነዳዊት ፊልም ታሪክ ፍተውራሪ ሓይሊ ኣየርን ሓይሊ ባሕርን ዘንፀባርቕ ዛንታ ታሪክ ፍተውራሪ ደቂ ኣንስትዮ ኣብ ትምህርቲ ኣብ ስራሕን ቃልስን ራእይ ህዝባዊ ግንባር ኣብ ትምህርቲ ኩነታት ትምህርቲ ኣብ ናፃ ኤርትራ ኣገዳስነት ቋንቋ ደ ኣብ ትምህርቲ ከምኡውን ተራን ኣበርክቶን ዲያስፖራ ኣብ ትምህርቲ ኤርትራ ዝገልፅ ፅሑፋት ቀሪቦም ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብማንዛ ካብ ኣስመራ ኣብ ዘመሓላለፈቶ መልእኽቲ መንግስቲ ኤርትራ ነዚ በዓል እዚ ሃገራዊ መልክዕ ከም ዝሕዝ ምግባሩ ምስቲ ዝተመርፀ ቴማ ተደሚሩ ትምህርትን ምኮስኳስ ብሉፃት ሃገራውያን ዜጋታትን መሰረት ምዕባል ሃገር ምዃኖም ካብ ዘለዎ ፅኑዕ እምነት ከም ዝኾነ ገሊፃ ዶክተር ሓሊማ ስዒባ ኣብዚ ኣጋጣሚ እዚ ነፍሲ ወከፍ ተሳታፊ ንሃገረይን ህዝበይን ብኸመይ ካብቲ ዘዋህለልክዎ ፍልጠት ተመክሮን ዓቕምን ከበር ክትእኽእል ክብልን ነፍሱ ክምርምርን ከም ዝግባእ ኣዘኻኺራ እቲ መደብ ተምሃሮ ቤት ትምህርቲ ኣዳል ብዝደገምዎ መዛሙር ቀያሕቲ ዕምባባን ህዝባዊ ግንባርን ከምኡውን ህቡባት ድምፃውያንን ሙዚቀኛታትን ብዘቕረብዎ ባህላውን ስነ ጥበባውን ትሕዝቶታት ማዕሪጉ ነይሩ ኣብ መወዳእታ ንወከልቲ ኣለይትን ስውኣትን ተምሃሮ ናይ ምስጋና ኣፍልጦን ወርቀት ምስክር ተዓዲሉ

0: ኣብ ኣፍዓበትና ኣባላት ኮሚተ ምውጋድ ጎዳእቲ ልምድታትን ምርጋፅ መሰላት ቆልዑን ደቂ ኣንስትዮን ስልጠና ተዋሂቦም ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ መሓመድ ማሕመድ ስዒድ ኣብ ዝሃቦ መግለፂ ኮሚተ ስራሕ ካብ ወርሒ ሕዳር 2023 ክሳብ ዝእዋን ኣብ ምምሕዳራት ከባቢ ኣብያተ ትምህርቲ ጉጅለታት ሃማደ መራሕቲ ሃይማኖትን ካልኦት ኣካላት ሕብረተሰብን ንዘሰላሰለቶ ንጥፈታት ብምምጓስ ንዝያዳ ውፅኢታውነት ስልጠና ኣገዳሲ ከም ዝኾነ ገሊፆም ኣብቲ ስልጠና ብዛዕባ ብሕጊ ዝተኸልከሉን ጥዕናዊ ሳዕቤናት ዘለዎምን ጎዳእቲ ልምድታት ሰፊሕ መብርሂ ተዋሂቦም ኣመሓዳር ንዞባ ኣቶ ኣሕመድ ማሕመድ ኑረጀብ ኣብ ዝሃቦ ቃል እቲ ኣብ መሰላት ቆልዑ መራሓ ትሕቲ ዕድመ ክሽቦን ካልእ ጎዳእቲ ልምድታትን ዝተኻየደ ገምጋምን ስልጠናን ኣገዳስነቱ ልዑል ከም ዝኾነ ብምጥቃስ ቀፃልነት ክህልዎ ተላብዮም ተሳተፍቲ ድማ መርዓ ትሕቲ ዕድመ ንምግታእ ተራ ሚኒስትርታት ጥዕናን ትምህርትን ከምኡ ውን ፖሊስን ሃማደን ክዕዝዝ ኣነባበርቲ ዓዲ ድማ ኣብ ስራሕታ ኮሚተ ምትሕባሮም ክዕዝዙ ኣተሓሳሲቦም ኣብ ከተማ ኣስመራ ዝርከባ ኣብያተ ትምህርቲ ኣድያን ዓወትን ኣብ ሃገራዊ መርመራታት ልዑል ነጥቢ ንዘመዝገቡ ተምሃሮን ሸሊመን ነቲ ስነስርዓት ዝተከታተለ ወኪል ኤሪና ዞባ ማእከል ዮናታን ይዕብዮ ዘዳለዎ ፀብጻብ ኣሎ ዳናይት ተስፋዝጊ ከተቅርቦ እያ።
1: ኣብ ከተማ ኣስመራ ዝርከባ ኣብያተ ትምህርቲ ማእከላይን ካልኣይን ደረጃ ኣድያ ከምኡውን መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ሃበርም ተምሃሮን ሸሊመን ትማሊ 13 መስከረም ኣብ ቀፅር ቤት ትምህርቲ ኣድያ ኣኽርያ ኣብ ዝተኻየደ ናይ ምሽላም ስነ ስርዓት ርእሰ መምህር ናይታ ቤት ትምህርቲ መምህር ሳህለ ኣብርሃም ኣብ ዘስምዖ ቃል ሎሚ ዓመት ኣብ ሃገራዊ መርመራ 8ይ ክፍሊ 11 ተምሃሮ ልዕሊ 900ዊት ኣብ ሃገራዊ መርመራ 12 ክፍሊ ማለት ማትሪክ ድማ 17 ተምሃሮ ካብ 3 ክሳብ ሙሉእ 4 ነጥቢ ከም ዘምፅኡ ገሊፁ ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ኣብ ዝተኻየደ ተመሳሳሊ ስነስርዓት ኣብ ሃገራዊ መርመራ 8ይ ክፍሊ 90 ልዕሊኡ ንዘመዝገቡ መዳልያን ወረቐት ምስክርን ኣዝዩ ልዑል ነጥቢ ንዘምፅዑ ስራ ተምሃሮ ድማ መዳልያ ታብለትን ወረቐት ምስክርን ተዓዲሉ ኣብቲ ኣጋጣሚ 99.6ዊት ዘምፅአት ተምሃሪት ጎብለል ብምዃን ተሸላሚት ዋንጫ ክትከውን ከም ዝበቕዐት ርእሰ መምህርታ ቤት ትምህርቲ መምህር በላይ በርሀ ሓቢሩ ኮሚተ ወለዲ ብወገኖም ብዘይተሳትፎ ወለዲ ዝዕወት መስርሕ መምሃርን ምስትምሃርን ስለዘየለ ወለዲ ኣብ ደቆም ዝገብርዎ ወፍሪ ክሕይል ተላብዮም ኣብ መሓዳሪት ንኡ ዞባ ኣኽርያ ወይዘሮ ልያ በረኸት ኣብን ሓላፊ ምክትታል ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል መምህር ዮሃንስ ሰሎሞንን ብጊዶም ተምሃሮ ረኺቦሞ ብዘለዉ ውፅኢት ከይተዛነዩ ዝቕፅር ናይ ትምህርቲ ግዜኦም ብዓወት ንምዝዛም ኣበርቲዖም ክሰርሑ ኣዘኻኺሮም መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ብዘይካዚ ን10 ኣብነታውያን መምህራን ኣተባቢዖም
0: ኣብ ንዞባ ባሮንቱ ተምሃሮ ኣብ ክረምታዊ ዕረፍቶም ሞያ ክቐስሙ ብዝካየድ ፃዕሪ ንኣስታት 4 ኣዋርሕ ብዝተፈላለዩ ሞያታት ዝሰልጠኑ 480 ተምሃሮ ብ10 መስከረም ተመሪቖም እቲ ስልጠና መባእታ ቴክኖሎጂ ኮምፒተር ቀዳማይ ረድኤት ስነ ፅባቐ ፀጉ ርእሲ ቅብኣ ድራማን ምምልኻዕን ዘጠቓለለ እዩ ነይሮም ሓላፊ ሃማማት ኣብቲ ንዞባ መንእሰይ ፍርቱናቶ መሓመድ ሳልሕ ኣብ ንእስ ዕድሜኻ ሞያ ምቕሳም ኣብ ዝቕፅል ዓመታት ሂወትካ ግዳሲ ፅልዋ ከም ዘለዎ ብምጥቃስ ሰልጠንትን ዘርኣይዎ ድሌትን ትግሃትን መጊሱ ኣብ ጨንፈር ሃማማት ኣዞባጋሽ ባርካ ሓላፊ ክፍሊ ፕሮጀክት መንእሰይ በኺት ኣድን ብወገኑ ምስጢር ዓወት ኣብ ንቕሓትን ውዳብን ከም ዝምርኮስ ብምጥቃስ ኣብ ምምሕዳራት ከባቢ ዝርከቡ መንእሰያት ተወዲቦም ሞያዊ ስልጥናሃት ክቐስሙ ብዕቱብ ክስራሓ ተሓሳሲቦም ኣመሓዳር ንእዞባ ባሮንቱ ኣቶ ተስፋ ኣለም ባህታ ብወገኑ ሃማማትአን ዘካይዶ ንጥፈታት ምምዕባል ዓቕምታት መንእስያት ብምምጓስ ምምሕዳርን ካልኦት መሻርክቲ ኣካላትን ምትሕባሮም ክዕዝዙ ኣዘኻኺሮም ኣብ ምምሕዳር ከባቢ መፃሉ ንእዞባ ደቂ ምሓደ ብምትሕባር ህዝብን ኣባላት ሓይልታት ምክልኻልን ናብ ምስራሕ መእለየ ውሕድ ዘተኮረ ልምዓታዊ ወፈራ ተሰላሲሎም ዕላማት ብ10 መስከረም ኣብ ሩባ ሳምቦ ዝተኻየደ ወፈራ ከቢድ ዝናብ ዘስዕቦ ወሓይዝ ኣብ ኣከባብን ሕርሻን ዘውርዶ ጉድኣት ንምክልኻል እዮም በቲ መደብ 64 ሜትሮን ውሓትን ሜትሮን ፈረቓን ቁመትን ዘለዎ መእለየ ውሕድ ከም እተሰርሐ ወኪል ኤሪና ሓቢሮም ነቲ መደብ ዝመርሑ ኣዘዝቲ ሰራዊት ብወገኖም እቲ ዕማም ስሉጥን ፅሑፉን ከም ዝነበረ ብምሕባር ናይ ማሽነር ደገፍ ዘድልዮ ክፋል ኣብ ዝሓፀረ እዋን ክት በር ኣተሓሳሲቦም ዝስዕባ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ንምክታልኩም ደጊመ ብክብሪ ዕድም ህዝባዊት ሪፓብሊክ ቻይናን ህንድን ዝምድንአን ንምድንፋዕ ዘኽእል ብርክት ዝበለ ስምምዓት ከም ዝኸተማ ሓቢረን እቲ ስምምዓት ፕረዚደንት ሺ ጂንፒንግን ቀዳማይ ሚኒስትር ናሬንድራ ሞድን ጎንጎንቲ ብ12 13 መስከረም ኣብ ከተማ ኒው ደልሂ ዝተኻየደ ዓመታዊ ዋዕላ መራሕቲ ሃገራት ብሪክስ ኣብ ዘካየድዎ ርክብ እዩ ተበፂሖም ክልቲኦም መራሕቲ

ሃገራቶም ኣብ ምዕባል ቁጠባ ቴክኖሎጂ ብሓፈሻ ሰብ ሰርሖ ብልሒ ድማ ብፍላይ ዝፀንሐን ምትሕባር ንምስፋሕ ክሰርሓ ምዃነን ኣፍሊጦም። ብዘይካዚ ቻይናን ህንድን መጠን ወፍሪ ብዓይነትን መጠንን ንምስፋሕን ኣብ መንጎኦን ዘለዎ ደባዊ ጉዳይ ብዘተ ንምዕራፍን ከም እትረዳድኣ ገሊፀን። እዚ ከምዚ ኢሉ እንከሎ ክልቲኤን ሃገራት ቁጠባዊ ውድብ ብሪክስ ንምምዕባል ኣበርክቶን ከም ዘዕዘዛ ሓቢረን። ፕረዚደንት ሺ ጂንፒንግ ኣብ ህንዲ ምብፃሕ ክፍፅም ኣብ ውሽጢ 7 ዓመታት እዚ ናይ ፈለማ እዩ። ኣይቨሪኮስትን ሪፓብሊክ ጊንን ምድንፋዕ ዲፕሎማስያዊ ቁጠባውን ፀጥታውን ዝምድና ኣብ ዝርከብዎም ሓያሎ ፅላታት ብሓባር ክሰርሓ ምዃነን ሓቢረን። መራሕቲ ክልቲኤን ሃገራት ትማል 13 መስከረም ኣብ ከተማ ኣቢጃን ኣይቨሪኮስት ኣብ ዘካየድዎ ዝርርብ እዮም ኣብቲ ስምምዕ በፂሖም። ብመሰረት እቲ ስምምዕ ፀጥታ ብምውሓስ ኣንጻር ሽበራ ሓባራዊ ወፍሪ ከካይዳ ንትግባርኡ ድማ ፀጥታውን ወተሃደራውን ሓበሬታ ብስሩዕ ክለዋወጣ የን። ብዘይካዚ ኣብ ዶባተን ዝካየድ ዘይሕጋዊ ዕደና ማዕድናት ንምምካት ከም ዝተሓጋገዛ ኣነጢረን። እዚ ከምዚ ኢሉ እንከሎ ኣይቨሪኮስትን ሪፓብሊክ ጊንን ቁጠባ ንምምዕባል ንግዳዊ ምልውዋጥ ከስፋሓ ዲፕሎማስያዊ ዝምድና ንምድንፋዕ ድማ ስሩዕ ናይ ምምኽኻር ርክብ ከካይዳ ምዃነን ገሊፀን። ሩስያ ዘቤታዊ ዕዳጋ ክተረጋግፅ ሰደድ ናፍታ ደው ንምባል ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕፅል ሓቢራ። ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ወተሃደራውን ፀጥታውን ቅልውላው ዝሰዓበ ሕፅረት ነዳዲ እናኸረረ ይመፅእ ከም ዘሎ ዝገለፀ ሚኒስትሪ ጉዳያት ወፃኢ ሩስያ እቲ ወርሓዊ ክናዋሕ ዝፀንሐ ሰደድ ናፍታ ደው ናይ ምባል ስጉምቲ ንዝተናውሐ ግዜ ክቕፅል ከም ዝኽእል ኣሚትሎም። ዩክሬን ኣብ ልዕሊ ትካላት ነዳዲ ሩስያ ተካይዱ ዘላ መጥቃዕትታት እውን ምክንያት ናይቲ ዝተወስደ ስጉምቲ ክኸውን ከም ዝኽእል ይጥቀስ። ሩስያ ኣብ ሰደድ ናፍታ ብዝገበረቶ እገዳ ቱርክን ብራዚልን ዝርከበን መሻርክታ ባሉታ ከም እተፀልዋ ፀብፃባት የረድኦም። ሩስያ ቀዲማ ሰደድ ንነፈርቲ ዘገልግል ነዳዲ ከም ዝወንዘፈቶ ምሕባራ ዝዝከር እዮም። ፖላንድ ፀጥታዊ ስጋኣት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወተሃደራውን ፀጥታውን ስምምዓት ከም እተስፍሖ ኣፍሊጣ። ከም ኣካል እትውጥን ምስ ጀርመን ሓድሽ ወተሃደራውን ፀጥታውን ስምምዕ ከም እተፈራረመት ሓቢራላ። እቲ ስምምዕ ኣብ መንጎ ክልቲኤን ሃገራት ዘሎ ወተሃደራዊ ምትሕባር ንምስፋሕን ፀጥታ ዞባ ባልቲክ ንምውሓስን ዘጠቃለለ እዩ። ፖላንድ ኣቐዲማ ምስ ፈረንሳን ብሪጣንያን ወተሃደራውን ፀጥታውን ስምምዓት ከም ዝኸተመት ዝጠቕሱ ፀብጻባት ምስ ኢጣልያ እውን ተመሳሳሊ ውዕል ንምኽታም ትሰርሕ ከም ዘላ የረድኦም። ኪዳን ሰሜን ኣትላንቲክ ኔቶ ንሩስያ ወተሃደራውን ቁጥባውን ክርደና ንምእታው ብመንገዲ ዩክሬን ኩናት ድሕሪ ምውልዑ ጎርባብታን ንዝኾነ ኣባላቱ ክዕጥቕ ምፅንሑ ይጥቀስ። ብሰንኪቲ ወተሃደራዊ ኩነታት ፀጥታ ምብራቅ ኤውሮጳ እናንቆልቆለ ከም ዝመፀ ናይ ቀረባ ተዓዘብቲ ይሕብሩ። ምስ ኣሜሪካ ኣብ ንግዳዊ ኩናት ኣትያ ዘላ ካናዳ ምስ ኤውሮጳ ሕብረት ፀንሓ ንግዳውን ቁጠባውን ዝምድና ንምምዕባል ተበግሶ ክትወስድ ከም ዝጀመረት ገሊፃ። እቲ መደብ እቲ ምስ ኣሜሪካ ተፈጢሩ ዘሎ ዘይምቅዳው ከስዕቦ ዝኽእል ቁጠባዊ ክሳራታት ንምፍኻስ ዝሕግዝ ምዃኑ ዝሓበረ ቀዳማይ ሚኒስተር ካናዳ ማርክ ካርነይ ድሮ ምስ መራሕቲ ናይቲ ሕብረት ዝርርብ ጀሚሩ ከም ዘሎ ኣረድዮም። ዝካየድ ዘሎ ዝርርብ ቴክኖሎጂ ፀዓትን ብርቂ ማዕድናትን ዝርከቦ ፍርያት ካናዳ ብትሑት መጠን ቀረፅ ናብ ሃገራት ኤውሮጳዊ ሕብረት ንምቕናዕ ዝዓለመ ምዃኑ እዩ ዝግለፅ ዘሎ። እቲ ውጥን ምስ ዝሰምር ካናዳ ኣብ ኤውሮጳዊ ሰፊሕ ዕዳጋታት ክትረክብ ከም እትኽእል ይእመት። ካናዳን ኤውሮጳዊ ሕብረትን ኣብ 2025 ልዕሊ 80 ቢልዮን ዩሮ ዝግምት ንግዳዊ ምልዋጥ ከም ዘካየዱ ፀብጻባት የረድኦም። እዚ ከምዚ ኢሉ እንከሎ ካናዳ ናይ ክብሪ ኣባል ኤውሮጳዊ ሕብረት ንክትከውን ዝኽእል ዝርርብ ይካየድ ከም ዘሎ ይቃልሓሎ። ህንድን ኒውዚላንድን ኣብ መዳይ ነፃ ንግድን ወፍርን ዘተኮረ ስምምዓት ተፈራሪመን። እቲ ንግዳዊ ስምምዕ ንመጠን ቀረፅ ብ95 ሚታዊ ዘጉድል ብምዃኑ ኣብ ገስጋስ ንግዳዊ ምልዋጥ ኣገዳሲ ተራ ከም ዝህልዎ ሰመዚ ክልቲኤን ሃገራት ኣሚቶም። እቲ ስምምዕ ክልቲኤን ሃገራት ብፍላይ ኣብ ፍርያት መግቢ ሓፂንን ኣሉሚኒየምን ንዝፀንሐን ምልውዋጥ ብዓይነትን መጠንን ዘስፍሕ ምዃኑ ተፈሊጦም። እዚ ከምዚ ኢሉ እንከሎ ኒውዚላንድ ኣብ ህንዲ 20 ቢልዮን ዶላር ዝግመት ወፍሪ ከም እትገብር ኣብቲ ስምምዕ ተጠቂሱሎም። ህንዲ ሳዕቤናት ልዑል መጠን ቀረፅ ኣሜሪካ ንምውጋድ ምስ ዝተፈላለያ ሃገራት ነፃ ናይ ንግዲ ስምምዓት ክትፍርም ከም ዝፀንሐት ፀብጻባት የረድኦም።

ዜናታት ምዝዛም ቀንድ ነጥብታት ነው። ወርቃዊ የቤሉ ምስራት ቤት ትምህርት ሰውራ ህብረት መንግስታት አሜሪካ ብሉዕል ድምቀት ተባዒሉ። ኣብኑ ዞባ ኣፍ ዓበት ንኣባላት ኮሚቴ ምውጋድ ጎዳእቲ ልምድታት ስልጠና ተኻይዶ። ኣብ ከተማ ኣስመራ ዝርከባ ኣብያተ ትምህርቲ ኣድያን ዓወትን ንሃበርም ተመሃሮን ሸሊመን። ቻይናን ህንድን ዝምድና ንምድንፋዕ ዝኽእል ብርክት ዝበለ ስምምዓት ከም ዝኸተማ ሓቢረን። ኣይቨሪ ኮስትን ሪፓብሊክ ጊኒን ኣብ ሓያሎ ፅላታት ብሓባር ክሰርሓ ምዃነን ገሊፀን። ሩስያ ሰደድ ናፍታ ደው ንምባል ዝወሰደ ተስጉምቲ ንዘይተወሰነ ግዜ ከም ዝቕፅል ሓቢራ። ዜናዊ መሰናዶ እናተዛዚምሎ ዝኸበርኩም ተዓዘብትና ንስለምክታልኩም መመስገን ብሩክ ምሸት።

ወግኢ ኢታ ኦላ ብኹናማ ኢታ ኦላ ክንብል ከለና መውፅኢ ሓዳር ማለት እዩ። ኣብ ብሄረ ኩናማ መርዓት ምስተ መርዓወት ናብ እንዳ ወዲ ዘይኮነት ትኸይድ መርዓዊ እዩ ናብ እንዳ ጓል ዝመፅእ። ኣብ ትሕቲ ኣቦ ጓል ኮይኖም ንዓመታት ክፀንሑ ይኽእል እዮም። ኣቦ ጓል ነዞም ሓደሽቲ መርዓውቲ በዓሉ የናብዮምን የዓልዮምን እኹል ኣኪበሎም እየ። ሕጂስ ሓዳሮም እንተወፂኦም ክሽገሩ ኣይክእሉን እዮም፣ ናብሮም ክመርሑ ይኽእሉ እዮም ኢሉ ኣብ ዝኣመነሉ ግዜ ምስ በዓልቲ ቤቱ ተማኺራ ሓዳሮም የውፆም። ነዚ ወግኢ እዚ ኢታ ኦላ ንብል። እቲ ወግኢ እንታይ ይመስል ብዝርዝር ክነብል። መጀመርያ ኣቦ ጓል ምስ በዓልቲ ቤቱ ተማኺሩ ምስ ወድአ ንበረኻ ይወፍር ሞ ሓንቲ እንፀይቲ ሒዙ ይመፅእ ንሰብኣይ ጓሉ እንሀልከ ኣምፅኤልካ ኣለኹ እሞ ተበገስ ገዛኻ ስራሕ ሎም ዓመት ሓዳርካ ከውፃካየ ይብሎም ማለት እዩ። መርዓዊ ካብኡ ተበጊሱ ምስ ኣዕሩኽቱን መቕርብ ቤተሰብን ኮይኑ ነቲ ገዛ ዝኸውን ናውቲ የዳሉ። እቲ ገዛ እቲ ናውቲ ኣዳልዩ ምስ ተወድአ ወፈራ ይገብሩ እሞ ኩሉ ሰብ ተኣኪቡ ሆሆ ኢሎም ነቲ ገዛ ይሰርሕዎ። እቲ ገዛ ተሰሪሓ ምስ ተወድአ ድሮ ኢታ ኦላ ኣብ ዝወሰኑላ መዓልቲ ኣደጓል ተሲኣ ንጎረባውትን ንእንዳወድን ዕድመ ትነግሮም። ብኡ መሰረት ንግሆ ናይ ኢታ ኦላ መዓልቲ ዝተወሰኑላ መዓልቲ ኩሎም ይእከቡ። ምስ ተኣከቡ መጀመርያ ነታ ሓዳሽ ተሰሪሓ ዘላ ገዛ ብጥጥቆ ቀይሕ ማሸላ ገይሮም ይነፅግዎ። እዚ ማለት ከዓ እቲ ሕማቅ ይውፃዕ ብምባል እዮም ዝገብርዎ። ንሰናይ ምንዮት እውን ይገልፅ ማለት እዩ። ድሕሪኡ ኸዓ ፍሬ ሆያ ኤዋ የምፅ እሞ ኣብ ውሽጢ ገዛ ንላዓሊ ይድርብይዎ። ሄዋ ኣብ ከባቢ ኩናማ ብብዙሒ ዝዝራዕ ዓይነት ዘራእቲ ኮይና ከም ሓረግ እያ ኣብ መረት እናበለት ትፈሪ። ሓንቲ ፍሬ ሄዋ ኣብ ውሽጣ ዝተፈላለዩ ብዙሕ ዝበለ ፍርያት ኣለዋ። ስለዚ ነዚኦም ሓድሽ ስድራ ዝምስርቱ ዘለዉ ሓድሽ ገዛ ዝወፁ ዘለዉ ፍረዩ ተባዘሁ የሰሚዕ ማለት እዩ። መግለፂ ንኽፍረዩን ንኽባዝሑን እዩ ዝግበር። እቲ ሄዋ ምስ ደርቤቶ ቆልዑ ይኹን ሰበይቲ ኣብቲ ከባቢ ዘለዉ ኩሎም ተኣኪቦም ዓትዮም ነቲ ሄዋ ኣልዒሎም ይበልዕዎ። ድሕሪ እዚ መቐመቲ ውያ ቆፎ ናይ እኽሊ ዝኸውን ኣጋር ሳዳ ኣብ ውሽጢ ገዛ የዳለዉ። ሳዳ መደቀሲ ዝኸውን ከዓ ኣብ ውሽጢ ገዛ የዳለዉ። ገሊኦም ነዚ ኣጋር ሳዳን ሳዳን እንዳዳለዉ፣ ገሊኦም ከዓ ኣብ ደገ ኮይኖም መቐመቲ እኽሊ ዝኸውን ቆፎ የዳለዉ። እቲ ቆፎ ተዳልዩ ምስ ተወድአ ናብ ውሽጢ ገዛ ይእቶ እሞ እቲ ኣኪቦምሎም ዝፀንሑ እኽሊ ኩሉ ኣብኣ ይጓረት። እኽሊ ኣጓሪቶም ምስ ወድኡ ብእንዳ እጓል እዮም ዝጅምሩ። ኣደ ጓል ንእጓላ ክትህወን ዘለወን ነገራት ትህብ ማለት እዩ። ብቐዳምነት መጎጎ ትህብ እያ ችጉዳ ኢልና ንፅውዖ። ንመለንቀቲ ትኸውን ትህባ። ካልእ ኣገደስቲ ናውቲ ገዛ እውን ትህባ እያ። ብወገን ሓማታ እውን ብግዴታ ክትህባ ዘለዋ ነገራት ኣለዋ። ንሰን እትሮ ናይ ማይ፣ ፃሕሊ ናይ መስርሒ ፀብሒ፣ እትሮ ናይ ብሑቕ ዝኸውን ኮሎኻ መአከቢ እኽሊ፣ ካልኦት ናይ ኣውቲ ገዛን ወሲኻ ሰይቲ ወዳ ትህብ። ኣብቲ ኣወሃሃባ ሕያባት መቕርብ ቤተሰብ መሓዛ ኩሉ ዘለዎም ናናቶም ሕያባት ነታ ሓዳሽ ትወፅእ ዘላ ገዛ ትፍል ዘላ መርዓት ይህብዋ። ሂቦም ምስ ወደእዋ እቲ ናውቲ ኩሉ ናብ ውሽጢ ገዛ ይኣቱ እሞ ኣብቲ ዝግብኦ ቦታ ይቕመት። ገዛኣ ተሸሊማ ትውዳኣ
ካብታ ዕለት እታ እዞም ሓደሽቲ መርዓውቲ ገዝኦም ይኣት ሓዳሮም ይጅምሩ። ኣብ ወጊ ኢታወላ ኩሉ ግዜ ሰብ ዓዲምካ ትፅውዕ ስለ ዘለኻ እኽለ ማይ ይዳሎ እዩ። ስለዚ ምስ ወድኡ ኩሎም ኮፍ ኢሎም ስዋ እንዳሰተዩ ነዞም ሓደሽቲ መርዓውቲ ምርቆምን ሰናይ ምንዮቶምን ይገልፅሎም። ወግዒ ኢታወላ በዚ ኣገባብ ትዛዘም።

0: مرحبا كبرات تعزبتي، كمي كنيهم زيادة وتر قدام تقرب مدب سايدة يوهانا نخلهم أبلات بيت مرتصورة ثم هتسانات نيركم أو زعبهم فريات بيت مرتصورة ونقع نابزي ورقوي يوبيليو بيت مرتصورة أبقعكم أو وشت أهجركنو أو وطائي أبزت فلالي كورنا عدزلهم اندگنا يوهانا لومي بزعبا بيت مرتصورة مدب سايدا حيزات الله عليتي ممهران كم اونا بقو نيران حجي امنتا يلوا بعلاتن كقل تصوصل اسخونا
1: حجي بيت مرتصورة مشرتن كله اب مسكرم شن تلعتا 276 جميل نتهاجر كهانتون كمعبولون ዝኽእሉ ንምምልማል እዩ ነይሩ እቲ ቀንዲ ዕላማ መልሲ ሕዚ እቲ ነዊሕ ጠመተ ንህዝባዊ ምግባር ክንዮ ምግዳልሲ ናፅነት ተረኺቡስ ድሕሪ ናፅነት እውን ነቲ ሃገር ዝሃንፃስ የድልያ እዩ እሞ ካብ ሕጂ ጀሚርና ንኩስኩስ ኣለና ዝብል ነዊሕ ረአን ጠመተን ናይ ህዝባዊ ግንባር እዩ እጂ መጀመርያ ክጅመር ከላ ዳርጋ ሰለስተ እየን ነይረን መጀመርያ ዜሮ ክትምስረትን ከላ መስረቲ ዝነበራ ኣብዝላ ምሳና ኣበባ ግደይ ሓንቲ ካልአይቲ ስውእቲ ዛይድ ርእሶም ሳልሰይቲ ከዓ ማእዛ ማሕራይ እዚአን ሰለስተ እየን እየን
2: ኣብ ኣግራብ ኢና ነርና መጀመርያ ክጅመር ከሎ ኣግራብ ዳሓር ፋሉል መፂኦም ናይ ክፍሊ ተዕሊምን ካብ ተጋሉ ሓንቲ ኤርትራ ዝተፈንጨሉን መፂኦም ገዛዊ ትሰሪሖምና ማለት እዩ ታራ ናይ ኣለይቲ ታራ ናይ ሕክምና ኣነ ኣብ ዝኾነ ዓለም ኣሎ ክብል ኣይክእልኒ ኣወጣሽ ዝመፀትሉ ምስ መፀት ሓኪም ኣይኮነት ንወጣሽ ኣደ ድሕሪኢ ግን ታራ ናይ ኣባላት ክግለፅ ንሕር ኮይኑ ምዝላቕ ኮይኑ ዝኩሉ ከርተትን መሽከላን ሓሊፉ ጀላ ሃንቲ 45 50 ሰንቲግሬድ ዝበፅሐሉ ምቆት እዩ ነይሩ ተዓጢቐን ከምዚአን ንስንክቶ ሙሉእ ለይቲ ልዑ ተዓጢቐ መግቢ ትበላ ኣባላይ ንብረትን ሻሃ ጥራሕ ሃንቦቅ ትብል ማይ ውዒ ጥራሓ ትትክኦ ረሃፅ ኣሎ ማይ ውዒ ትትክኦ እምበር መግቢ በሊዓት ዝሕለፈቲ ኣባል እውን የለን እዩ ዝብል ኣነ
0: ሕራይ ወይዘሮ ተከዓ ይቐኒ የልና እሞ ምምፃኺ እስክብዚ ክበሃል ዝፀንሐ ኣብ ቤት ትምህርቲ ሰውራ ስለ ዝነበርኪ እንታይ ነይሩ እሞ ተራኺ ሕጂ ኮ ፕረዚደንት ሃማደ ጥራሕ እዩ ዝፈልጥ ድሕረ ባይታ ኩሉ ግዜ ስለ ዘይንዛርብ
3: ብመጀመርያ ዮሃና ንኩላትና እተን ትማሊ ብሓደ ሓዊ ዝተለብለብና ከምዚ ኢልና ክነተኣኻኸብ ከለና ከዓ ቀሊል ኣይኮነን ዕድለኛታት ኢና ንሓምሳ ዓመት ካ በቂዕና ዮሃና ንኩላትና ማለት እዩ ቤት ትምህርቲ ሰውራ እቲ ኣመሰራርትኡ ከምዚ ክጥቀስ ፅንሐ ተን ቀዳሞት ገሊፀንኦ ኣለዋ ንሕና ድመፀናሉ ግዜ ኣብ መጀመርያ ናይ 78 መወዳእታ ናይ 77 ተዓሊምና ኢና ንቤት ትምህርቲ ሰውራ መፂና ክንመፅእ ከለና ከምዚ ኣቐዲሙ ዝተገልፀ ገድሊ ንፈልጦ ክንጋደል ተዓሊምና ካላሽን ጋባለ ጌርና ንዋጋ ሰያ ነራ ኣፍልጦና ዋላ ዝነበረ ድሕረ ባይታና ነብሶ ከፍና እውን ከምኡ እዩ ነይሩ ኣብ ተዕሊም ተዓሊምና ምስ ተውፂዕ ምስ ኮነ ግን ኣብ ቤት ትምህርቲ ሰውራ ተመዲብና መብዛሕትና ተን ሽዑ ዝመፃና ዳርጋ ሃይስኩል ተምሃሮ ዝነበርና ኢና ካብቲ ይኹን ካብቲ ብዘየገድስ ናይ ተምሃራይ ተማሂርካ ውንቲ ዝነበረ ናይ ሽዑ ጣማምታ ናርኣያን ንውልቅኻ ክሓልፈልካ ኢልካ ዳኣ እምበር

ከምዚ ድመፀ ዳሕራይ ናይ ሰውራ ኩነታት ኢልካ እውን ዳሓሲቡ ዝኸደ ሰብ ኣይነበረን። ብዝኾነ ተመዲብና ቤት ምርሶራ መፅና ዓቐብ እዩ ነዚ ክትቅበል ናይ ብሓቂ ይኸብደካ እዩ። ከምኡ እውን ክሳይ ስለ ዘይፀንሓካ ኣሎ ኢልካ ኣብቲ ሰውራ ስለ ዘይትሓስብ ብጣዕሚ ንምቕባሉ ኣዝዩ ኣፀጋሚ እዩ። ኣነ ሓንቲ ካብተን ነቲ ኩነታት ዘይተቐበልኩ ብጣዕሚ ክሳይ ዝኹን ክሰብ እየውን ከም ሰብ ግን እቶም ዝነበሩ ካድሬታት ኣብቲ እዋንእቲ ብፍላይ ካ ጓል ሻምበል ቀሪባ እቲ ዕላማ እቲ ካይዳ እቲ ካልእ ፅቡ ገይሮም ገስጊሶምና ካድሬታት ሰብ ከም ንኾን ከዓ ገይሮምና ሕልና ደለና ሰብ ንክንከውን ከዓ ደሪኾምና ምስኡ ተኣሳሲሩ ዝኸይድ እቲ ኩነታት ናይቶም ቆልዑን እቲ ካልእን እዩ። ኣብዚ ከም ሰብ ኣደ ዘይኮነት ኣደ ንክትከውን ዝበቕዐት እያ ዛብዚ ዘላ መብዛሕታ። ምክንያቱ ዝበዝሐ ሰብ ወሊዱ ገለ ኣይኮነን ተጋዲሉ ንስ ዕድመና ኢና ከምዚ ክጥቀስ ፀንሐ ኩላና ካብ 18 ስጋብ 20 ዝነበርና ኢና እተ 18 ከማ ሽዑ ድበፃሕናዮ እንተዘይኮይኑ ኣይነበረን ትክስታኢና ግን ኣደ ከይኮንና ከለና ኣዴታት በቂዕና ሕልና ደለና ኣዴታት ከዓ ኮይና ናይ ብሓቂ እቲ ኣማሰራርትኡ ትገሊኡ ትገሊኡ ፅቡቅ ተገሊፅ ኣሎ መብዛሕትኡ እተን ብብዝሒ ዝመፃ ንሕና ኹን ተን ቅድሜና ብብዝሒ ናይ ኣለይቲ ቁፅሪ እንዳበዝሐ መፅኡ ኩላና እውን ዳርጋ ተመሳሳሊ ድሕሪ ባይታ ዝነበረና ኢና። ነቲ ቤት ትምህርቲ እውን ሂወት ክዘርእ ኣኽኢል ወይ ምክንያቱ እቲ ቁፅሪ ተምሃሮ ከዓ እንዳ ዓበየ መፅእ ስለ ዝነበረ ምህላውና ከምዚ ዝኣመሰለ ቁፅሪ ነቲ ዝነበረ ፆር ኣብ ውሕዳት ዝነበረ ከዓ ክቃለል ክኢሉ ማለት እዩ። ኣብዚ ሕጂ እቲ ምረት እቲዝሓለፈ ዋላ ከምዚ ዝበልኦ እቲ ናይ ዜሮ ምስ ምዝላቕን ገለን ከም ሰብና እኳ እንተኾነ ኣብቲ ዳሕራይ ጀላሓንቲ ዝበሃል ቦታ ብፍላይ ምስኣተና ግን ንሂወትና ዝፋታተን ተፃዋርነት ዝሓትት ፅንዓት ዝሓትት መኸተ ዘድልዮ ዕዮ ሰሪሕና ኩላትና። ምክንያቱ ክሳብ 55 ዲግሪ ሰንቲግሬድ ድበፅሕ ምቆት ተፃዊርካ ክልተ መቕሎ ኣብ መንጎ ኮንካ ክትሓርር ከለካ መብረደይብሉ ቀፃሊ ብዘይ ዕረፍቲ ነዚ ተፃዊራ ትኸይድ ኤርትራዊት ጓል ኣንስተይቲ ናይ ብሓቂ እዚ ከዓ እቲ መሰረት ፅንዓት ምፅማም እዩ። እዚ ሓሊፉ ዝኩሉ ሰብ ኣብዚ ዘሎ እተን ኣለይቲ ዋላ ኩሉ እኮ ንናቱ ስራሕ እንተነበሮ ተዋሃይትካ ዝክየድ እንተነበረ ኣለይቲ ግን መሰረት እየን። እቲ ቤት ትምህርቲ ደው ክብል ዝገበረ ኣለይቲ እየን። ቆልዓ ከይተዓንገለ ቆልዓ ከብዲ ከይመልአ ቆልዓ ከይፀረየ ትምህርቲ ከይዳ ኣይክእልን ከፅንዕ እውን ኣይክእልን መሰረት እየን። እዛ ገዛ እዛ ህንፃ እዚኣ እታ መሰረት ተደይቲ ድልድል ደዋይ በለት ነራ ኣለይቲ ከዓ መሰረት ናይ ዝኩሉ ኮይነን ከዓ ናይ ብሓቂ እቲ ቤት ትምህርቲ ግቡእ ንጥፈታቱ ክገብር ኣኽኢል እዩ። እዚ ናይ ካልኦት ተራጎሴ እዮ ማለት ኣይኮንኩን ኣብ ኣለይቲ ድምና ስለ ንዛርብ ዘለና ጥራይና ከም ሰብ ኣነ እውን ሓንቲ ካብተን ነቲ ኩነታት ተፃዊራ ሓዊ ሓሪራ ዝሓለፍኮ ሰብ ኣካልናታተን ኣብዚ ፅንዓት ነይሩ ፍቕሪ ነይሩ ሓድነት ነይሩ ሕሩጭ ክልወስን ከሎ ክልተ ኩንታል ሰለስተ ኩንታል ብሑቋና ተሰኪምና ኢና ነምፆ ነርና ሕቋ ደይተተንከፈ ሰብ ኣብዚ የላ ኣብ ሳንዱቅ ዓብዪ እዩ ነይሩ መለሲ ኢና ኩሉ ኣካልና ይደኣቱ ነይሩ ክንለውስ ክንሓሲ ጥስቲ ዝበሃል ለዊስና ንምግልብጠሉ ኣይነበረን ኣብቲ ሳንዱቅ ኢና ንድፋእ ነርና ክሳብ ክንደይ ነዊሕ ሰዓታት ከምዚ ኢልካ ተደፈኢካ ምስ ጥዕናኻን ምስናይ ምትንፋስ ክስታይካን እውን ከቢድ እዩ። ሳናዱቅ ነዊሕ እዩ ነይሩ ምስ ኩሉ ኩነታትና እዚ ለዊስና ከነብቅዕ ከዓ ብቆራፅ ፊስቶ ዝዳሎ ላፋ ፋሕ ከይብልቲ መሸላ ክተሓሓዝ ምእንቲ ክስንከት ክበኩዕ ኣብ ቆራፅ ፊስቶ ከዓ ላፋ ንላፉ ነርና ሰለስተ ኣርባዕተ መኮስ ኢና ንሕዝ ነርና ይሽልብበና ከዓ ነይሩ ተሓዊ የእጋርና ሽልበም ነይሩ ምክንያቱ ኣብ እምኒ ተሰክቲቱ ዘሎት ፊስቶ በዚ ከዓ እቲ ሃፋ

ይምሽሉቀና ነይሩ ኩሉ ኣእዳውና። እዚ ጌርካ ክትግልብጦ ከለካ ናብቲ ዓብ ሳንዱቅ ከዓ ሓዊ ተሰኪምና ኢና ንግልብጦ ነርና፣ የእዳውና ኩሉ ልብለም ነይሩ። በኪዒ ከዓ ክስንከት ሙሉእ ለይቲ ከዓ ይሕደር ነይሩ። ኣባላት ጥራሕና ወፂና ኢና ንስንክት ነርና። እቲ ንጥቀመሉ ዝነበርና ሓዊ ዝበ ኣብ ውሊዕ

0: ሓደራ ማይ ይበፅሕ ኣብቲ መሕፀቢና ክንሕፀቦ ከለና እቲ ካብ ነብስና ፀሎሎ ድመስል ትኪ ኢና ንሕፀብ ነርና እሱ ኢና ንርኢ ነርና ኣኽ ክንብል ከለና ከዓ ካብዚ ድወፅ ዝነበረ ፀሊም ትኪ ቀሊላ ይነበረ ትኪ ኢና ንሰቲ ነርና ዕለታዊ ክልተ ሰለስተ ዓመት ነዚ ተፃዊርካ ክትከይድ ከለካ ቀሊል ገድል ይኮነን ቀሊል ቃልሲ ይኮነን ኣብ ርእሲኡ እቶም ዓበይቲ ኣይሕፀቡን እዮም ነሮም ኣብቶም ናብ ማእከለቱ እንዳንኣሽን ግን ቆልዑት ከዓና ሓፅቦም ነርና ኣፅሪና ሓፂምና ከዓ ቤት ትምህርቶም ከም ዝኸዱ ይግበር ቅጫ ከይጦም እዩ መቕሎ ተሰንኪተ ኣብ ኣርባዕተ እያ ትምቀል ነራ ስኽኢልካ ጨራሪምካ ይኮነን ነይሩ ክፀጉቡ ስለ ዘለዎ ጥዕኖኦም ክሕሎ ስለ ዘለዎ ኣብ ርእሲ ከዓ ጥራይ ምምጋቦም ዘይኮነ ኩነታቶም ምፍላጥ ነተን ኣዴታት ኮይነ ንዳኣልኦም ዝነበራ ንሕግዘን መንቆል ዓበሊዑ መናይ ቀልዐ ንድሕሪ ሓሚሙ ኣለኹማን ናብ ሕክምና ክኸይድ ከም ዘለዎ ምግባርን ካልእን ካልእን ነይሩ ኣብ ትምህርቶምን ምክትታል ትገብር ነርካ ማለት እዩ ስለዚ ኣለይቲ ናይ ብሓቂ እቲ ካልእ ገፅ ናይቲ ገድሊ ተፃዊረን ዝኸዳ ሰባት እየን ምስ ኩሉ ፅንኩር ኩነታት ከማን ሓንቲ ኣላይት ኣማሪራ ኣይትፈልጥን ሃዲማ ከ ኣይትፈልጥን ቀረባ ኢና ነርና ዋላ ከምቲ ንገብሮ ዝነበሩ ፊተራሪ ከይድና ናይ ሕማም ተውዚዕ ኩሉ ሰብ ነርዎ እዩ ከይድና ዋላ ካልኣይ ተዕሊም ድና ክመፅእ ገለ ዝኾነ ምርጫታት ነይሩ እዩ ኣበደን ተፃዊራ ነዚያ ከይዲ ኣላይት እቲኡ ዝነበረ ሰብ እውን ኩሉ ከምኡ እንዲ ነይሩ ኣብተን ኣለይቲ ብፍላይ ግን ናይ ብሓቂ እዚ ከምዚ ዝኣመሰለ ተፃዋርነት ነዚ ከምዚ ጌርካ ፅባሕ ሰብ ኮይኖም ነዚ ሃገር እዚኣ ውሕስነት ዝፈጥሩ ሰባት ኣብ ምእላይ ተራ ኣላይት መሰረት ናይቲ ዓበ ህንፃ ናይቲ ቤት ትምህርቲ ምዃኑ ኣነ ንገልፅ ሞ ተረፈ ብፆተ ይመለኦ
1: መጀመርያ እንኳዕ ናብ መበል 50 ዓመት መምስራት ቤት ትምህርቲ ሰብሮ ኣብፅሓና እንኳዕ ከዓ ገፀገፀ ኣረኣየና መጀመርያ ክብሎ ዝደሊ ዳርጋ እቲ ምረት ናይቲ ዝነበረ ናይ ኣለይቲ ስራሕ ብዝተፈላለየ ክግለፅ ፀኒዕ እዩ ኣነ ሕጂ ምናልባት ክዛረቦ ዝደሊ ኩሉ ተገሊፂ እዩ ክገልፆ ዝደሊ ንድሕሪ ድኣ ሃልዩ ኮይኑ እቲ ዝነበረ ምረት ተገሊፁ ስለ ዝኾነ ክደግሞ ኣይደልን እየ ብሓፈሻ ግን ቤት ምርሰውራ እንድሕሪ ኢልና ኩላህና ኣብ ዝደለና ወይ ብዝተፈላለየ ምክንያታት ብረሓቢ ቦታ ደይመፀና ክንገልፆ ንደሊ ብዙሓት ክህልዋ ስለ ዝኽእላ ዝያዳ እሞ ንዓን ዕድል ክህብ ኣብቲ መጨረሽታ ርእቶ ክህብ እየ
2: ኣነ እኳ ዳርጋ ናይ ኩሉ ገይረ ክዛረባይ ኮንኩን ኣብታ ዝነበርናያ መድረኽ ግን ኣበይ በፂሕና እንታይ ገይርና እንታይ ፀኒሕና ንሕና እዘን ዳሕሮት 78 መወዳእታ ዝመፃና ዝያዳ ነቲ ቤት ትምህርቲ ዘሰሰናዮ ኢና እንተበልና ስታይ ኣይኮነን ብቐዳማይ ኣበባ ትገልፆ ነይራ ኣብ መደብ ሳይዳ እተን ዝበዛሕና ደቂ ኣንስትዮ ዝተመደብና ናብ ቤት ትምህርቲ ሰውራ ኣብ 78 መወዳእታ መጀመርያ 79 ኢና እዚአን ብናይ 78 ናይ ምዝላቕ ተጋደልቲ 208 ሰባት ብቁፅሪ ከማ ዘኪራቶ ኣዝና ብዙሓት ግን ኣብ ምዝላቕ ኣብታ ዝኸፍአት ህሞት ናይቲ ምዝላቕ ዝነበረሉ ካብ ዜሮ ናብ በዓል ዓራግ ዝመፅሉ ናብ በዓል ቀብሮኦት ዝመፅሉ ናብ በዓል ሓሊቤት ኣዝዩ በዳሂ እሞከዓ ንሕና ኣዝና ብዕድመ ከምዚ ዝበልኦ ካብ 17-18 ዘይንበፅሕ ሰባት ኢና ነርና ንሶም ተምሃሮ ኮይኖም ዝመፁ መኻይድና እውን ነይሮም እዮም ማለተይ ካባና ተምሃሮ ኮይኖም ናብኡ ዝኣተዉ ነይሮም ንሕና ከዓ ኣለይቲ ኮይንና ኣቲና ንክትቀበሎ ዝድረኸካ ነገራት ግን ነይሩ ከምቲ ዝበልኦቶ እተከዓ ካድራት ፀኒሕና ናየ እተን ካድራትና በዓል ፅገ ዘርኡ ኣወዳት ይኹኑ ደቂ ተባዕትዮ ይኹኑና ደቂ ኣንስትዮ ነቲ ክንርዕሞ ዘለና ሞሃ ኣብ ምዝላቅ ቆልዑ ንስከም ካብ ቀብሮኦት ከድናን ዜሮ ኣይንፈልጦ ኣይንጥይቆ መንገዲ ምክንያቱ ኣብ ሕማቅ እዋን ስለ ዝበፃሕና ኣብ ሰለስተ እምኒ ዝተተኽለ መቕሎ ኢ ፀኒሕና ንሕና እንዳኸትካ ፍታሕ እንዳመፀ ሎሚ ድራር የብሎምን እንታይ ክንገብሮም ማይ ዘይብሉ ቦታ ህፃውንቲ ኮይና ንሕና ተም መራሕቲ ጋንታታትና ንፉዓት ስለ ዝነበራ ግን ድሓን ሎሚ ገዓት ብሽኮር ዋላ ነድርሮም እንዳተባህለ ዝስራሐሉ ንሕና ኸ እንታይ ንስከም ነርና ሓርጭ እንተውሒዱ ነቲ ሓርጭ ሰክፈና ምክንያቱ ምዝላቕ ስለ ዝመፀና ቅድሚ ተሃሩር ቅድሚ ትጀልሃንቲ ዝበዳህና የብድሆታት ትበዝሕ ምክንያቱ ኣብቲ እዋን

0: لا كبد زبالة هوا هونيرو نعنا ون أبو قلة حوي إنا أتينا بتعمي كبيدي نيرو مهنياتو نعوه تتصورو نتهتري كي تلالخا زخلو قعزو خطو قعز أبو قعزو أنا زي رسعو تزخبال زقات أمانا مؤلطات كم زبلكن زاد سحير كحامو حشتي يزكو حف نيرو كي زكركون كحلف زي دالي بعل قال هايلة نير ألوها أبا هايلة حدوغو መንእሰያትኢና ነርና ምስ ወዳእካ ተሓፂብካ ነብስኻ እንዳሽንቶ ክትከይድ ገለ ክልቲአን እግራ ኣብ ረመፃት እየን ክልቲአን እግራ ኣብቲ ዝጓሓፍናዮም ረመፃት እየን ክልቲአን እግራ ጠልጠላ ቢልና ተሰኪምና ነዊሕ እዋን ተሓኪማ ኣለዋ ሓካይ ምሳና ተምሃሮ ቆልዑ ክንዳና እዮም ዝኾኑ ነቶም ክንዳና ዝኾኑ ንዕኦም መሲልና ምክንያቱ ሳይኮሎጂ እውን ንምሃር ነርና ኢና ተማሂርና ቆልዑ ከመይ ከም ዝዕቢ ተማሂርና ፖለቲካዊ ጎስጓስ ጥራይ ኣይኮነን ነይሩ ኣተዓባብያ ቆልዑ ከመይ ነይሩ ኢልና ተማሂርና እቲ ዝብድሃና ነበረ ናይ ሓዊ ይኹን ናይ ገለ ይኹን ካ ፀርናዮ ጀልሃንቲ በፂሕና ኣብ ጀልሃንቲ ካ ትዝኸፈ ምልዋስ ጥራይ ዶይኮነ እቲ ሙሉእ ለይቲ መቃሉ ሒዝካ ጥራሕ ነብስኻ ክገልፆ እየን በዕለን ናይ ጀልሃንቲ ኣሎ ናይ ዓራርብ ኣሎ ናይ ኩሉ ኣሎ ኣነ ውሑድ ክገልፅ እሳተን ኣበየን ተበዲህና ሰሪሕና ጀልሃንቲ ንርእሱ ጥራሕ ነብሳ ከይዳ ያሰብ ጥራሓት ስንክት ነራ ጥራሕ እዛ ነብሳ ማይ ርብርብ ንሓድሮ ነዚ ጎልጎል ዳስ ኣብ ጀልሃንቲ ጥራይ ኣይኮነን ዕንጨይቲ ተኸይዶም እንዳ ዕንጨይቲ ንኸይድ ምስኦም ገዳይም ንኸይድ ካብ ገዳይም ምስኦም ንመፅእ ብእግሪ ጉዕዞ እተሎ ብእግሪ ንኸይድ እዚ ናይ ኣለይቲ ጥራይ ክዛረብ ኣለይትን ምስ ተምሃሮ ዝነበሮ ብድሆ ግን ድሕርና ንገልፆ
1: ኣነ ንኹድናክክን ከመድናኽን ብሓቂት ሓጎሰ ንዓክነስኦ ሳሕነ ተመነሰ ኣነ ሓወነ ኩኑ ዝክሮ ኣነ ብንታይ ምክገልፀ ነዚአን ሓወነ ድድን ሓነፍተን ኣብዓን ሮማ ግድ እዛ ፀገ ዘርኡ ኩነን ስዋዓት ክጥቀሳ ፀንሐነን መብዛሕተን ግን ተሰዊአን ነርነዋ እዚ ዝብኖ ዘለዋ ግን ካድረታት መንመናናና ንጓሳን በስ እንታይ ነብና ነርና ኣብ ሓወነ ዋንታይ ዝገበርና እዚኣ ነናይትነና ማዕኮን ሓውንዳ ነደድና ብዝበልና ከ ሓውነ ነድድና ብድሕሪ ዓይና ንሓመ ነሳ ወይ ትኩስኩሰና ኣደና ከምዚ ዝበልኦ ክንተ ምእትን ንግስቲ ገዛ መስቀን ፀሳትዕን ምጥጓሙ ገዳሲ ኮነ ኣተቐበልናዮን ግን ዳሕራ ግን ተቐቢልናዮ እንዳደረስና ስምዕትና እንዳገነርናኢና ንሓድር ነርና ተማሂርና ከዓ ወፅእና ዘንፈንጥ ዝነበርና ንእማን ፀጋም ጠሚትና ንኸይድ ነርና ኢና በቲ ምስተውራ ካድርና ሃገሩ ተበንኩ ኣግነነይኮንኩን ድርዮ ደንኹ እዚ ብዝያዳ ግን ኣነ ክገልፀ ዝኽእል ስዋኣትና በብሓደቶ ትገልፀ ንስኸመይ እቶም ሓውዝ ነደዳ ብዝባነን ማይ ኣብዓን ገተብ ቀነነኮን ካብ ደናንቲ ናዕኖ ገተብ ነይሩ ሕዚስ ኣነ ይኣኽነኒ ሞ ይቕንአኒ ዝሰብዓኽነኒ ተዕቕመ
2: ከምዚ ትርእዋ ከቢድ ማህረምቲ ዘለዋ ካብ ደገ እያ መፅያ ወፃ እያ ትነብር እንቋዕ ድሓን መፃኺ ይቐኒ የልና ከዓ ይቐኒ የልና ሕራይ
3: ራይ ኣነ ክገልፅ ዘልየ ዘለኹ እኳ መጀመርታ ትመጣጣና ከምቲ ከዓ ዝገለፀቶ ብሓንሳብ ኢና መፂና ቤት ትምህርቲ ሰውራ ኣብ ዜሮ ማለት እዩ ኣብኡፍቲ እዋንቲ ዝነበረና ብድሆታት ኣንቶይ ጠቂሳትያ ሕጂ ክደግሞ ይደሊኒ ምናልባሽ ምፅ ኢልካ ከም ሓድሽ ላይብረሪ ተኣትካ ከማን ዳርጋ ኣብ ኣኼባ ሽዑ ንእስቡር ጅዋ ተባሂልካ ትንቀፍ ማለት እዩ ነይሩ እቲ ምንባብ ምእታው ገለ ሕጂ እዚአን ናይ ንእስቡር ጅዋሲ ተማሃራይ ከ በርስካ ትፈልጦ ነገር የለን ብዝኾነ ድሕሪ ሓፂር ግዜ ግን ምስቲ ትምህርትን ምስትን ገለን ናይ ብሓቂ ምውሃድ ናይተን ኣባላት ተገይሩ ናይ ብሓቂ ሕጂ እቲ ኣውራ ጠቐመና እተን ካድራት ዝነበራ ፖለቲካ ትምህርቲ ድሓር ከዓ ንሕና ከ ቀልጢፍና ስለ ዝለመድናዮ በዓል ጓልሻንበልካ ነረን ካብ ዜሮ ሕጂ ንሕና ንሳትረብ ከድና ማለት እዩ ምክንያቱ

0: ቁሩብ ፅበት ስለ ዘጋጥመ ምስ ናይ ማይ ኩነታት ንሳትረብ ከድና ሳትረብ ሓንቲ ገረብያ ነይራ ኣብ ማእኸልታ ትስንክተላ ፀሓያ ድሓር ካምቦድያ ምስ መፃ እዩ እቲ ቁፅሪ ናይ ኣባላት በዚሑ ኣብ ምስንካት እምበር ትቅድም ኩሉ ግዜ ምሸት ምሸት ናትካ ያታ ምስንካት ማለት እዩ ኣብቲ ናይ ተምሃሮ ምእላይን ገለን ከዓ ቆልዑ ስለዝኾኑ ነፈርቲ ዋላ ድምፂ ክንሰምዕ ከለና ከድ ናብቲ ሰፈሮም መዝሙር ንዘምር ገለ ኢና ንብሎም ነርና መታን ድምፂ ከይሰምዑ ናእሽቱ በዓል ሃብቶም ማንጁስ በዓል ሃይለ ብርሃነ ናእሽቱ ነይሮም እቶም ጋንታ ነዝክሮም ሳትረብ ካልእ እቲ ቀንዲ ኣውራ ናይ ኣልይቲ እቲ ኩሉ ናይ መጎጎ ናይ ላፋ ምግባር ናይ ምልዋስ ከምቲ ከዓ ክትብለቶ ፅንሐት ኣብ ልዕሊ ኮነትል ተፃዒንካ ምግባር እዚ ኣዝዩ በዳህ እዩ ነይሩ እቲ ዝነብሩሉ ገዛ ዳስ ዓብዪ ኣዳራሽ ሎሚ ከምኡ ክትዝክሮ ከለካ ፅሬቱን ፅፈቱን ቢሑቕ ካዕ ዝተባላሸ ወይ ልቕላቕ ቢሑቕ ኣርሒዕካ ይድጓሓፍ ነይሩ መታን ጨናን ካልእ ሓሰኻን ገለን ከይገበር እቲ ፅሬት ኣመጋግቦኦም ካልእ እቲ ልዕሊ ኩሉ ንኣለይቲ ምዝ ኩሉ ሆሮርማ ፀሓይ ኔራ ጎማ ኣብ ክሻ ጌርካ ትገብሮ እቲ ማእኸል ገረብ ሕጅብ ጀላሃንቲ ዘይርሳዕኒ ካብኡ ቀቀዲሕካ ሙሉእ ለይቲ ክትብሊኻ ክትክዕወሊኢካ ትሓድር ካልእ እዚ ኩሉ ሓዊ እንዳነደትካ በዚ እንዳሰንከትካ በዚ ከዓ ፖለቲካ በዓል ዓለም ሰገድካ ክምህሩካ ከዓ ትካታዕካ ማለት እዩ መጎጎ እንዳሰንከትካ ሲ ጌና ፖለቲካዊ ትምህርቲ ከዓ ትካታዕ ልዕሊ ኩሉ ከዓ ዓለይቲ ምስንካት ጥራይ ዘይኮነ ኣብቲ እዋንቲ ንገብሮ ነበርና ከዓ እቲ መግብስ በሊዖሞ ዶ ኣይበልዕዎን ሕጂ እንድሕር ደይጣዓመቶም ንዓ ጣዓማ እዮም ዝብሉካ ሕጂ ተሓሚሱ ማለት እዩ ኣብ መቕሎ ተሓሚሱ ብድሕሪኡ እንታይ ዝበሃል ከም ሽሮ ኮይና በርበረ ገለ ኣትያታ ብከምኣ ከዓ ከም ቅያር መግቢ ኮይና ማለት እዩ ታም ነምነሽ ፍልጥቲ እያ ወላ ሓቲ ኩሉ ግዜ ናይ ኩሉ ግዜ ዝነበረት እያ ስለዚ ክሳብ ከምኡ እዩ ነይሩ ዋላ ኣብ መግቢ ገለ ደይፀጉቡ ደይረው እዩ ዝነበሩ ተምሃሮ እንተደኣ ተረኪቦም ከዓ ሓደ ግዜ ኣነ ሓደ ቆልዓ ዝከረኒ ፍፁም ምፅጋብ ኣብ እዩ ማለትሲ ድሃብካይስቲ ይብል ክሳይ ይኮን ድሓር ክዓግብ ኣለዎ ይቕርብካ ኣሎ እንታይ ካ ትደሊ ሕጂ ሓደ መዓልቲ ገዓት ጀሚላ እንታይ ይበሃል ጀሚላ ደ ድበሃል ማርገሪን መፅኡ ሲ ብከምኡ ገይራ ግዒታ ግዒታ እንካ ብልዓያ ኢላቶ ድሓር በሊዑ በሊዑ በሊዑ በሊዑ ኣብ መወዳእታ ተምላስ ኮይኑ ትቆልዓ በቃ ምክንያቱ ክሳብ ዳኣክሎም እቲ ዝነበሮ ህርፋት ንክዓግብ ይኳ ንክዓግብ ድልትካ ስክብላዕ ካብኣን ኣብ ቦስቶ ኮይኑ ትቆልዓ ማለት እዩ እቲ ናይ ክሳይ ዝነበሩ ከማን ዓጊቡ ከም ቆልዓ ሲ ድሃብካዮ ሲ ዓሰርተ ግዜ ስክበልዕ ይደሊ ሕጅብቲ እዋንቲ ሕጂ ተትኸውን ሽኮር ዘነራቶ ኢልካ መርመርካ ኣብቲ እዋንቲ እዛ ሽኮር ስለዘይንፈልጣ ነበርና ግን ከምኡ ኢናሓስብን ኢና ነርና ዘይምዕጋብ እዩ ዝኸውን ገሊልና ክሳብ ከምኡ እዩ ነይሩ ሕጂ ንኣለይቲ ሲ መስዋእቲ ተኸፊሉ ኢኮም ሕሱም ኣብ ምሕፃብ ነብሶም ድዩ ዓበቕ ኣብ ዝነበረሉ እዋን ኣብቲ ቅድም ሓሊፎ ነ እየን ዓበቆም ክሕክማ እዚ ኩሉ ጥራይ ክዳውንቶም ክጥጠቅ ፀጉሮም ዋላ ናይ ቁማልን ናይ ገለ እንተመፀኸባን ንዕኡ ምፅራይ ሕጂስ ናይ ኣለይቲ ተራሲ ክሳብ ሕጂ ናይ ሓምሳ ዓመት ክዝከር ከማን ኣነ ክሳብ ሕጂ ከማን ኣብይ ፀኒሑ እዚ ኩሉ መደብ እንዳኸደ ከማን ሲ ናይ ብሓቂ ዋላ ብዙሕ ፅሑፋት ከማን ኣይትረክብን ዋላ ኣብ ካልእ መደብ ከምዚ ከማን ተዘትዩሉን ተዘንትይሉን ኣይፈለጥን ክንደይ መስዋዕቲ ዝኸፈላ ኣባላት ከልዋና እዮም ክንደይ መስዋዕቲ ዝኸፈላ ስዋዕት ኣባላት ኣለዋና ለዚ ዝሓለፈ መስገደል ኩሉ ገሊፆ ንኦ ስለዝኮና ሕጂ ኣብኣቲና ሸንኮለል ከይንብል ከይደጋገም ግዜ ከይንቀትል ኣነ በዚ እየ ዝዓፅቦ ማለት እዩ
1: ኣጋጣሚ ኣነ ክልተ ገፅ ናይ ቤት ትምህርቲ ሰብራ እዩ ዝፈልጥ መጀመርታ ተምሃሪት ድሓር ከዓ ከም ኣላይትን ከም መምህርን እውን ስለዝሰራሕኩ ማለት እዩ እዚ ሕጂ ዘሰክመ ከዓብ ሓላፍነት ኣለዎ ማለት እዩ ምክንያቱ ትስኻ ዝሓለፍካዮ ምረት እቶም ንኣሽቱ ክሓልፍዎ ውን ስለዘይትደሊ ሕጂ ዝያዳ ዝዝክሮ ኣብ ቤት ትምህርቲ ሰብራ መጀመርታ ኣብ ዓራርብ ክትመፅእ ከለና እቲ ሩባ ካብ ላዕሊ ክሳብ ታሕቲ ፅቡቅ ዛራ ይፀኒሕና ማይ ድሓን ነይሩ ክሳብ 83 ዘመቲ ንብገስ ማለት እዩ ድሕሪኡ ግን እቶም ቆልዑ ውን በዚሖም ዘይውዳእ ፀጋ ውን የለን ፀጋ እናተወደአ ምስከደ ማይ ከሸግረና ጀሚሩ ገለ ክፋል ተምሃሮ ንፈልሒት ሒዝና እዩ ንኸይድ ገለ ግዜ ክንሓፅብ ከለና ከምዝክብልኦ ዝፀንሓ ሰዓት 4 ንቆልዑ 120 ዝኾኑ ቆልዑ ኣተ

ትእኻ ኣባራቢርካ ኣብ ሩባ ወሲድካ ክዳኖም ክትሓፅቦም ነብሶም ሓፂብካ ክዳኖም ሓፂብካ ከምዝክልዎ ፅንሓ ናይ ክሻፋ ነገርካ ኣሎ ዘሰክፈና ኩሉ ግዜ ካብኡ ክትመልሶም ቀሊል ኣይነበረን። ሕጂ እቲ ኣነ ዝርከብ ኩሉ ግዜ ኣለይቲ ከም መምህር ኢካ ትሰርሕ መምሃራንን ኣለይትን ከዓ ማዕረ ንሳተፈሉ ዝነበርና ግዜ ማለት እዩ። ምክንያቱ ብዝሒ ዝተምሃሮ ነይሩ። እቶም መምሃራን ምሳና ዘለዉ ዘለዉ መብዛሕትኦም 99 ካብ 100 ስንኩላን እዮም ነይሮም፣ ኣቦታት እዮም ነይሮም፣ መምሃራን እዮም ነይሮም። ሕጂ እቲ ፊተወራር ብፍላይ ብብዝሒ ንድሕር መስመር ምስ ተበገሱ ኣነ ኣጋጣሚ ኣውየ ተሪፈ ክሳብ 86 ኣውየ ነይረ ምረት ነይርዎ። ምክንያቱ ረብዑን ሓሙስን ከምቲ ኩሉና ንፈልጦ ዕርፍቲ እዩ ዝበሃል። ዕርፍቲ ግን ኣይኮነ ንመምህርን ንኣለይትን ቤት ትምህር ስውራ ሽዑ ዕንጨይቲ ንወፍር ሽዑ ክዳውንቶምን ነብሶምን ንሓፅብ ማይ ንድሕር ዘየለካ ኣርሒካ ክትኸይድ ዝመረረ ገብሮ ማለት እዩ። ናይ ነፈርቲ ሕተዊና ኣሎ ስርሕ ዝሓደርኦ መግቢ ተሰኪሞም በጭቕ በጭቕ እናበለ ክክንዲ ዝኸውን ድስትታት ተሰኪሞም ኣብ በዓትታት ምውዓል ኣሎ። ቆልዓብ ከምኡ ከተውዕሎ ከለካ ዘለዎ ጭንቀት ከይተፃወተ ክሳብ ክንደይ ምረት ኣለዎ ማለት እዩ። ካልእ ሲስተር ኣወጣሽ ትገልፆ እያ። ኣነ ካብቲ ዝዝክሮ ብምረት ከኣኒ እዚ ኣራእሶም ክቐስል ከሎ ኣብቲ ናህና ዕድመ ከብዙሕ ከምኡ ይነበረን ኣብዞም ንኣሽቱ 80 ድሕሪ እቲ ኣነ ዝርከ ኩሉ ርእሶም ይቆስል እዚ ጭርዕንቲ ንብሎ ፋንጋስ ናይ ርእሲ ማለት እዩ። ነፍሶ ኮፍ ቆልዓ እንድሕር ከምኣ ንእሽቲ ያላቶ ክላፀ ኣለዎ። ክላፀቲ ኮይኑ ከዓ ናይ ምልፃይ ተመክሮ እውን የብላን፣ ግን ካብቲ ክቱር ርህርሀ ሲ ምልፃይ ለሚድና። ምክንያቱ እቶም ቆልዑ ርእሶም እንድሕር ከምኣ ጌርካ ገዲፍካዮም ምፀጉሮም ኣይሓውን እዩ። ሕጂ እዚትና እንታይ ይኸውን ነይሩ እዚ ኣነ ሕጂ ብውሕዱ ሓንቲ ኣባልሲ ዋሕዲ ከዓ ነይሩና ዛስዋይ እቶም መምሃራን ኩሉ ግዜ ፍቲ ምእላይ ንሳተፍ እዚ ኢድና ሰብ ተቐሊጡ ኸይድ ነይሩ በቲ መላፀ እዚ ዓባይ ዓባይቶ ኢደሲ ኩሉ ግዜ ተቐሊጣ ትኸይድ ከምኡ ከዓ ካቶም ካልኦት ብፀት ማለት እዩ። ምክንያቱ ትላማ ከምዚ ናይ ሕጂ ዝተፈላለዩ ዓይነት ኣይኮነን ብክልቲኡ መላፀ ዘለዉ ይትላፅዮም እቲ ኣቑሳል ኣሊኻ ክብሉ ስለ ዘለዎ ፈጨቅጨዊ ንብዲ ናይ ገሊኦም ማለት እዩ። ሕጂ ዝኾነ ቆልዓ ዝኾነ ፀገም ከይብሎ ሓላፍነት ኢኻ ትስከም ማለት እዩ። ተሓታቲ ኢኻ መምህር ዕንጨይቲ ይወፍር መምህር ንተምሃሮ ይኣሊ ምስ ኣለይቲ ከዓ ኣብ ዝተፈላለየ ስራሕ ከዓ ይሳተፍ። ምክንያቱ ተን ኣለይቲ እውን በብግዜኡ ከምዚ ክብሎ ፅንሓ ንሓይልታት ዝኸዳ ስለ ዝነበራ ማለት እዩ። ኬር ትወፅእ ሓደ ግዜ ኬር ወፅአ ሲ ቀትሪ ኣባዶ ሓደ ወይኒ መስፍን ገለ ዝነበሮ ብዙሓት ብርክቲ ገብረ ወልድ ዝነበረታ ጋንታ ነርና ከደቅሶም 120 እዮም ዝኾኑ ህድቦም ምልእቲ ገዛ ዝፀፋ ቢልካይ ማሃ ትድቅስ። ሕጂ ናይ ራብሻ ባህር ኣለዎ ቆልዓ ነዚ ኩሉ ቆልዓ ክትፃወር ቀሊል ኣይኮነን። ሕጂ ምድቃስካ ኣብና ከለዉ እንታይ ንብሎም ዓምቲ ዓይንካ ኢና ንብሎም ዓምቲ ዓይንካ ዓምቲ ዓይንካ ኢልካ ነዞም ኩሎም ተደቅሶም ቀትሪ ማለት እዩ። ሕጂ ከምዚ ፀግዒ ኮፍ ኢሎ ከለኩስ ብላዕልስ ተመን መፂና ተመን መፂስ በዚ እግሪ ይሓሊፉ ማለት እዩ። ሕጂ እዞም ቆልዑ እንድሕር ከም ገለ ሰሚዖም ክብህርህርኦም ክንጥንቀቕ ኣለና ድምፂ ከምዚ ኮይነ ይትብልን ኢኻስ ቅጥ ኢኻ ተብል። ሓደ ግዜ ከዓ ለይቲ ከዓ ተረኛ ከለኹ ቆልዑ ኣደቂሰ እዮም ናብ ኣለይቲ ክዕልል ኢለ ኣብ ከምዚ በረኻ እዚ ኣብ ሓዲግ ኣብ መንጎቲ ምግብናን ኣብ መንጎቲ መደቀሲኦምን ከምዚ ኣምፑል ነራ ንእሽተ ኣብ ኣንፂፈ ንዕኦም ክከታተሎም መታን ኣብ ኣንፂፈ ክዕልል ምስአን ከይደ ምልስ ተበልኩስ ክንዲ ገለ ኸውን ተመን ለይቲ ይወርዲኦም ማይ ክሰት ይግዲ ኮይኖም ካብቲ ጎቦ ከምዚ ኢሉ ልዕለና እዩ ዘሎ እቲ ጎቦ ይወርዲኦም ንታሕቲ ማለት እዩ። ቶም ማትማን ሕጂ ተረእኹስ ሳብቲ መደቀሲ ታልቺ ተዘይትብሉ ኣኺልኒ ነይሩ ማለት እዩ። ሕጂ ከምዚ ዓይነት ብድሆታት ከዓ ይሓልፍ ነይሩ ማለት እዩ ሰብ ማለት እዩ። ስለዚ ሲ ቀሊል ኣይነበረን እቲ ምእላይ ካብ መጀመርታ ክሳብ ዳርጋ መወዳእታ ከዓ ስለ ዝነበርኩ ተመሳሳሊ እንታይ ይበሃል ነይሩ። ኣብኡ ዝነበረ ሰብ ግን ወዱ ጓሉ ንእሽቶ ዓብዪ ምፅዋር ነይሩ ማለት እዩ። ዋላ ድሓር ውን ብብዝሒ ዘመቲ ውን ካብ ድሕር መስመር እናመፁ ነቲ ናይ ኣቦነትን ኣድነትን ባሕርያሲ ተላቢሶሞ እዮም ማለት እዩ። ተላቢሶሞ ፅቡቅ ከዓ ናይ ምእላይን ናይ ምክንኻንን ባህርኻ ኣጥሪና ማለት እዩ። ንሕና ውን ከምኡ እቲ ዝሓለፍናዮ ካልእ ብምረት ዝዝክሮ ኣብ ቤት ምሶራ ናይ ነፈርቲ ደብዳብ እዩ ማለት እዩ። ነፈርቲ ዳርጋ ካብ ዜሮ ትሒዝና ቀይሕ ተጠንቀቁ እናበልና ኢና መፂና ክሳብ መወዳእታ ከዓ ዓራርብካ እቲ ዝመረረ ከዓ ዕለት 17 ወርሒ 11/1984 ዘጋጥመተና ከዓ ምርር ዝበለት ብዙሓት ኣለዉ ብዙ ዝያዳይ ክጠቕስዎ ዝኽእሉ ኣብ ባዶ 3 ደብዳብ ምስ ኣጋጠመ ብዙሓት ቆልዑ ተሃስዮምና

ዝክራዝ ዘለካ መተዓቢተይ ኣልማዝ ጓል ኣፍሮ ማለት እዩ። ንሕና ሕጂ ባድ ሓደ ልዕሊ ኢልና ኢና ነርና እታ ቦታ ማእከል እያ። ብታሕቲ ብምላዕልን ዝመፀና ነቶም መዓንጥኦም ኣብ ሕፃተ ኣቢሉ ህፃናት ቀሊል ኣይኮነን። ህፃን ከምዚ ኢሉ መዓንጥኡ ኣብ ሕፃተ ዘልዚሉ ክርኢ ቀልጢፎም፣ ምክንያቱ ንፉዓት እዮም ነሮም በዓል ሰርፁ ቀልጢፎም ወላ ተምሃሮ ወላቶም ካብ ላዕሎ ንመፅእ ክማ ናይ ፀንሖም ቀልጢፎም እዮም ኣልዒሎሞም። ኣጋጣሚ ላይነ ብታሕቲ ኣነ ከዓ ብባዶ ክልተ ብላዕሊ ምስ መፃኩካ ኣልማዝ ተስፋፂንካ ወዲቃ ክፀናሓና ጓል ኣፍሮ ማለት እዩ። ላይነ ኣልዕል ኣቢሉ ብዛ ዝባኑ ኣብቲ ቀዳማይ ረድኤት ዝግበረሉ ዝነበረ ህድሞ እንዳ ምርምር ንብሎ እንዳ መምሃራን ኣብ ኣየ ብፅሓ ማለት እዩ። ኣልማዝ ካብተን ናይ ዜሮ መተዓቢተይ ስለዝኮነት ፍሉይ ስምዒት ኣለኒ። ሓንቲ ኣልማዝ ጥራይ ዘይኮነስ ብዙሓት ኣልማዝ ማለት እዩ። ኣልማዝ ሃይለላ ኣልማዝ ጋል ኣለም ኣላ ፍሉይ ስምዒት ኣለኒ ብልዕልየን ማለት እዩ። ሰለስትየን ስዋኣት እየን ኣልማዝ ሽዑኡ ኣልማዝ ኣይተመልሰትና ቆልዑ ከዓ ነይሮም ከምኡ ከቢድ ፎኪስ መውጋእቲ ዝነበሮም ገለ 15 ዝኮኑ ማለት እዩ። ምረት ነይርዎ ኤልሳ ዊን ኤልሳ ኣባል ዊን ከምኡ መውጋእቲ ነይርዋ በለፀት ጋብ ዓብዩ ከዓ በለፀት መሓረካ ቀሊል ኣይኮነንቲ ኣብኡ ዝተሓልፈ ማለት እዩ ምረቱ ማለት እዩ ቆልዑ ክተሃሊ ሕጂ እቲ ናይ ነፋሪት ሕቶ ወላ ለይቲ ቀትሪ ከይተረፈ ቆልዑ በዓቲ ሸኪዕካዮም ክትውዕል ብዕላማ ቆልዑ ምዃኖም እናፈለጡ እዮም ዝሃርብዎም ነይሮም። ኩሉ እቲ ብጠለፋ ምገለን ከዓ ይልለ ነይሩ ማለት እዩ። ሕጂ እቲ ኣብ ቤት ምርሲ ወራ ዝተሓልፈሲ ብቓላት ውን ገሊፅካ ክትሓልፉ ኣይትኽእልን ኢኻ። እዚ ኩሉ ምረት ሓሊፎም ከዓ እዞም ቆልዑ ከዓ ሰብ ኮይኖም ከዓ ውሕስነት ሃገር ዝኾኑ ኣብ ነፃ ኤርትራ ከዓ ሳቶም እዮም ማለት እዩ። ኣብረርቲ ዝኾኑ ሓይሊ ባሕሪ ዝኾኑ ሓይሊ ምድሪ ዝኾኑ ምክንያቱ ውፅኢት ናይ ዝብዝ ዘሎ ሰብ እዮም። እዞም ህፃናት ብግቡእ ስለ ዝተኣለየ ካባና ጀሚርካ ማለት እዩ። ኣነ ሕጂሲ ድሕሪ ሓደ ዓመት ዳርጋ የ ቤት ምርስ ድሕሪ ምስራታኣት እየ ማለት እዩ። ሕጂስ ቀሊል ፍርያት ኣይኮነን ኣባላት ኣብ ሓዊ ክሓራ ከሉዋሲ ቀሊል ኣይኮነን ዕላማ ስለ ዝኮነ ተሰጊሩ ማለት እዩ። ሓደ ስንኩል ብዛዕባ ስንኩል ኖ ከይሓሰበ ምስ ቆልዑ 24 ሰዓት ክገብር ከሎ ከመቦ ኮይኑ ቀሊል ኣይኮነን። ሕጂ ምስ ሓለፈ ገለ ግዜ ስዋዕ ሓቂት እዩ ዝተሰግረ ትብለሉ ግዜ እውን የለን ማለት ኣይኮነን። ሕጂሲ እዚ ብቓላት ብሓደ ግዜ ዘብል ኣይኮነን። በብዓውዲ ውን ናይ ነፋሪት ጥራይ በይናሲ ሓደ ብዙሕ መፅሓፍቲ ክኸውን ይኽእል እዩ። ካብ ዜሮ ጀሚርና ንሕልፎ ዝነበርና ብትሆታት ማለት እዩ። ስለዚ ቀኒለይ ንካልኦት ዕድል ክህብ

ሰላም ኣብ ርሕቑ ናብ ቀረባን ኪንኩም መደብና መደብ ሰውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ መወቕ ሰላምታይ ከቕርበልኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ሩዝ ምስጋ ደርሆ ክኸውን እዩ። እዚ ንምድላው ኣስቤዛና ንሄለ ተቐሪቡሎ ኩሉ ግዜ ከምቲ ናይ ኩሉ መዓልቲ ንምዝኽኻር ዕዳወይ ይሕፀብ ኣለኹ ዳወይ ተሓፂበ የ መፅአ ግን ክውሉ ግዜ ኣብ ምግቢ ክንኣቱ ከለና ዳውና ክንሕፀብ ግድን ይበቃ ክንሕፀብ ኣለና ኣዳውና ፅቡቅ ጌርና ክንሕፀብ ኣለና ማለት እዩ። ስለዚ ተሓፂበ ኣለኹ። ሩዝ ከምቲ ግቡእ ኣባሳስላ ኣብሲልናዮ ኣለና። ቁርባ ሃፍቲ ኣቢለዮ ኣለኹ፣ ምክንያቱ ካሮት ገይረሉ ኣለኹ ማለት እዩ። ብካሮት ከምቲ ግቡእ ኣባሳስላ ሩዝ በሲላ ስጋ ደርሆ እቲ ሰስግኡ ጥራሕ ኣውፂና መቲርናዮ ኣለና። ከምዚ ኣይላ ዝተመተረት ስጋ ደርሆ ማለት እዩ። እታ ደርሆ ከምቲ ግቡእ ተቆራሪፃ ፅቡቅ ጌርና ሓፂብና ድሓር ከምዚኣ ጌርና ንመትራ ማለት እዩ። ሽጉርቲ ፃዕዳ፣ ሮዝማሪኖ፣ ግዕ በርበረ በርበረ ቀይሕ ከዓ ሓንቲ ማንካ ጣውላ

ሓንቲ ማንካ ሻሂ ክጥቀመ ሶሪ ሳልሳ እዚ ተቐሪቡሎ። ስለዚ ሩዝና በሲሉ ተቐሪቡሎ ባዴላ ቀሪበ ኣለኹ። ሕጂ ኩሉ እትስቤዛና ብሓንሳ ስጋ ደርሆ ገይረ ኣለኹ። ሓደ ማንካ ሻሂ ጉዕ በርበረ ብደቂቕ ዝተመትረ ገይረ ኣለኹ። ሓደ ማንካ ሻሂ በርበረ ገይረ ይገብር ኣለኹ።

ሓደ ማንካ ጣውላ ሳልሳ ገብር ኣለኹ። ሓደ ማንካ ሻሂ ከዓ ሮዝማሪኖ ገብር ኣለኹ። ዘይቲ ኦሊቭ ቁሩብ ካብ ክባያ ፍርቂ ርብዒ ማለት እያ። ቁሩብ ዘይቲ ኦሊቭ ይጥቀም ኣለኹ። ኩሉ ግዜ ግን መዓቀኒ ክንጥቀም ፅቡቅ እዩ። ስለዚ ከምዚኣ ጌርና ኩላ ብሓንሳ ክንስክትተና

ከምዚ ኣጌርና ክንላቃሚምና ኣብ መወዳእታ ጨውን በርበረ ፀሊም ነስኒስና ከነውርጣ ኢና። ምስኣ ትቕረብ ከዓ ምስኣ ብሓንሳብ ክትበስለልና ሓምሊ ቆስጣ ይስኽትት ኣለኹ። ኩላትና ክቡራት ተዓዘብትና ካብ ምቅልላው ወፂና ክንከውን ተስፋ እየ ዝገብር። ምክንያቱ ምቅልላው ካብ ምቅልላው ንውፃእ እዩ ዘሎ ኩሉ ትምህርትታትና። ስለዚ ኩሉ ንስኽትቶ ፀብሕታትና ብሓንሳብ ክኸውን ከሎ ዘይተቀላለወ ንምገብ ኣለና ማለት እዩ። ክልተ ማንካ ጣውላ ሽጉርቲ ቀይሕ ገይረ ኣለኹ። ሓራይ ኣብ ልዕሊ ሽጉርቲ እቲ ብደቂቕ ዝመተርናዮ ሓምሊ ቁስጣ ይገብር ኣለኹ። ፍርቂ ኺሎ ሓምሊ ቁስጣ እየ ተጠቒመ ኣለኹ። እዚ ከም ኮንተርኖ ምስኡ ንቕርቦ ዓይነት መግቢ እዩ ማለት እዩ። ኩሉ ግዜ ኣሕምልቲ ንመግብና የኸፍትሞ ስለ ዝኾነ ክንጥቀመሉ ብጣዕሚ እዩ ፅቡቅ። በቃ ብደቂቕ ዝተመተረ ኮሚደረ ቀሪበ ኣለኹ። ሽጉርቲ ፃዕዳ ጉዕ በርበረ ንእሽተይ ራስማሪና ቆርብ ዘይቲ ክንገብረላ እየ። ዘይቲ ዘይተቀልብ እየ ዝጥቀም ዳለኹ። ፍርቂ ማንካ ሻሂ በርበረ ፀሊም የእትዎ ኣለኹ። ጨው ቁሩብ ብጣዕሚ፣ ምክንያቱ ቁስጣ ኩሉ ግዜ ናቱ ጨው ስለ ዘለዎ ጨው ብጣዕሚ ኢና ንጥንቀቃ ብኣሕምልቲ ክንሰርሕ ከለና።

ዋላ ጥራይ ተገበርና ይሁን ተመራጺው ስለዚ ወስጣና ኩላ አቃሚምና ንስኽተታልና ሽሉ ኢልና ቁርብ በቀጠሊ አይና ከነውርዳ ማለት እዩ እዛ

ናድና ኣለዋ ሕጂ ደርሆና በሲሉ ኣለ ሓራይ ሓምልና በሲሉልና ኣሎ ኩሉ በሲሉልና ኣሎ ሕጂ ወዲእና ኣለዋ ብሓንሳብ ምፍትሓት መቕራ ጥራሕ ታሪፍና ሕጂ ማለት እዩ ሓምሊ በቃ ሽሉቅ ምስ በለትልና ኢና ነውርዳ ብቀጠሊኣ ከላ ኩለና ስቤዛና ብሓንሳብ ጌርና ዘክቲትናየን ሽሉቅ ምስ በለትልና ከዓ ሓራይ ደርሆና ከዓ ተወዲእ ኣላ ዶ ጨውን በርበረ ፀሊም ነስኒስና ኣዋሓሂድና ከነውርዳ ኢና

ኣው ከም ኣድላይነት ኢና ንጥቀም። ከምቲ ቀዲመ ዝበልኮ ነቲ እነዳልወሉ ሰብ ዝክምገቦ ዘለዎ ንዕኡ ኣብ ግምት ብምእታው ኢና ጨው ንጥቀም ኩሉ ግዜ ከዓ ኣብ መውሓቲ

ስለዚ ሕጂ ክንቅርቦ ከለና ፅቡቅ መቐረቢ ዝበልናዮ ንቕርብ። ሩዝና ተጣሊዐ ደሎ ማለት እዩ።

كم قبعه تسري حدا لا مالتي كاروتون اتيوالو مخنياتو مليسا مليسنا هفتي منا لنا حملت كل جزي اما جبنا خلو خلو نتمجبي ما زايدو سخلو مالتي سلازي افتروز كاربوهيدرات يزلو خم كل عينه اكل مالتي سلازي كاربوهيدراتون يقدسيو مالتي كاربوهيدرات قراس يلن مخانكا تصعاتون كغدلي مالتي سلازي زيا تصعاتون شتي علاتا እዛ ሓምሊ ቆስጣ ድማ ብጣዕሚ ፅቡቅ ዝኾነ ተሕዝቶ እዩ ዘለዎ ማለት እዩ ኣሕምልቲ ከምቲ ኩሉ እዋን ንገልፆ ኣብ ኣሕምልቲ ኣዝዩ ፅቡቅ ዝኾነ መኣዛታት እዩ ዘሎ ማለት እዩ ፅቡቅ ዝኾነ መኣዛታት ጎዳኢ ነገር ከዓ ዘይብሉ ማለት እዩ ኣብ ኣሕምልቲ ጎዳኢ ነገር ዋላ ሓደ የለን ኮለስትሮል ድበሃል የለን ስብሕታት ድበሃል የለን ኩሉ ነገር እንታይ እዩ እንታይ ደኣ ንጥዕና ተጠቅም ዝኽእል መኣዛ ኣብ ኣሕምልቲ ኣሎ ስለዚ እታ ደርሆ ከምቲ ዝበልናዮ ካብቲ ዓይነት ስጋታት ዝፈኸሰት እያ ኩሉ ግዜ ካብ ስጋ ብዕራይ ስጋ ካፕሬቶ ካብ ስጋ ካፕሬቶ እውን ስጋ ደርሆ ዝበለፀ እዩ ማለት እዩ ኣብቲ ምፍኳስ ማለት እየ እቲ ኩሉ ኮለስትሮልናታ ጎዳኢ ኮለስትሮልናታ ኣብቲ ቆርበት እዩ ዘሎ ማለት እዩ ሕጂ ኩሉ ግዜ ቆርበት ዓበይቲ ሰባት ክምገብዎ ኣይግባአን እዩ ቆርበት ንቆልዑ እተሂብናዮም ክህልኽዎ ይኽእል እዮም ወሓደ ፀገም የብሉን ቆርበት ግን ኮለስትሮል ክጥንቀቕ ስብሒ ክጥንቀቕ ዘለዎ ቆርበት ደርሆ ክምገብ የብሉን ቆርበቱ ገዲፍካ እቲ ደርሆ ግን ዝሓሸ ካብ ካልእ ስጋታት ዘፈኸሰ ትሕዝቶ እዩ ዘለዎ ማለት እዩ ኣብቲ ዩሪክ ኣሲድን ጎዳኢ ኮለስትሮልን ማለት እዩ ኣብቲ ሓምልና ክንገልፆ ፀኒሕና ኢና ኣሰራርሓ ካብ ምቅልላው ጭራስ ክንወፅእ ኣለና እዞም ቴሌቭዥን ናይ ብሓቂ መደብ ሳይዳ መደብ ሸውሃት ሳይዳ ንከታተል ኣዚና ካብ ምቕላው ኣዚና ክንወፅእ ኣፀቢቐ የ ዝላቦ ምክንያቱ ሽጉርቲ ምቕላው ኣብ ዘይተደለየ ሕማም የብፅሕ ስለ ዝኾነ ስለዚ ምቅልላው ዝበሃል ኣብ ኩሉ ዓይነት ኣሰራርሓና ክንገድፎ ኣለና ስለዚ ሓምልና ከምዚ ረቢብና ዝሰራሕናያ ከምኣ ጌርና ኩሉ መግብና ክንሰርሕ ብጣዕሚ እዩ ፅቡቅ እዚ እቲ ስጋ ደርሆና እውን እንድሕር ዳርእናዮ ልክዕ ከምኡ ኩሉ ስቤዛና ብሓንሳእ ጌርና ኢና ሰክቲትናዮ ዝኾነ ዓይነት ምግቢ ክነዳሉ ከለና ኩሉ ስቤዛና ብሓንሳእ ጌርና ክንሰክትቶ ከለና ጥዑም እዩ ጥዑይ እዩ ከዓ ልዕሊ ኩሉ ሕጂ ዝበዝሐ ኣብቲ ናይ ጥዕና ኢና ክንፀቅጥ ዘለና ማለት እዩ ስለዚ ናይ ሎሚ ሩዝ ምስ ስጋ ደርሆ ድማ ኣብዚኣ ወዲእና ኣለና ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰናይ ቅነ

0: ሓደርካ ሓይኖም ኢድ ሓንዲ ሓዲርካ
1: መስጎኖ መስጎኖ ኣድከሞም ሓወይ ተማሊ ዳ ከመይ ሓሊፉ መርዓ ወዲ ሓውሃ
0: ኦው ኦሎምፒክ በሎ እንታይ መርዑ ሽማይቲ ጋጋ ሓየሎም ሓወይ ኣንታ 20 ማይ ቤት ዳስ ገይሪኡ ውራይ ሕሊፍልካ ነቲ ዝተዓደመ ሰብ ርኢኻ ኣስመራ ጥር ዝበለ ሰብ ዘሎ ኮይኑ ይስምዓካ
1: ዋ ክንደይ ከብቲ ዳ ሓሪዱ ኮይኑ ወደ እዚ ኩሉ ናዚ ኩሉ ሰብ ኣኺዱ
0: ዎ ሓየሎመይ ኣነ ጥራይ ክሳብቲ ጫፍኣፍ ደገዳስ ዝፈቐድክዎን 25 ከብቲ ዝዓቢልዎኒ
1: እሞ ከብቲ ፅኒቱ በሎ እምበር እንታይ ሞ ክንዲዚ ውራይ ጌይርካ እንታይ ሞ ጋፊዕካ ክንዲዚ እንታይ ከዓብሲ እንታ ንንኻ ተሓገዝካሉ እዩ እምበር
0: ታስቑኢልካ እንዳኣሉ ሓየሎመይ ስቑኢልካ እንዳኣሉ ንራእኢለይ ስምዐለይ እንዳኣሉ ዋዕ
1: ደሓንዩ ብዝኾነ ኣብ መርዓ ጓልካ ከዓ ሕግዘካ ኸውን
0: ይትረፈኒ ትረፈኒ ሓየሎመይ ንጓለይ ብዓቕሚ እየ ዘምስላ እንታዮም ፆ ናብ ሰምውዳቅ ዋዕ
1: ኣንታ ካበይ ካበይ እዮም ዘምፅዎ ዘሎ ካበይ ካበይ እዩ ዝውህለለሎም ዘሎ ከመይ እዩ ዝውህለለሎም ዘሎ ወና
0: እንታ ገሪምኒኮ እዩ ገሪምኒኮ እዩ ኣንታ ሰልዲ ደኸ ብመሸማዕ ውህለሊ እንታ ኣነ ከዓ ክሳብ ዝልህልህ ክጎትት ተረኣኽዎ ገመድ ሒጁሲ ብድሕሪኡ ድዑል ዝኣሰረ መሲል ንበር ማኣ ሰልዲ መሲልኒ ኣንታ ሰልዲ ደኸ ከምዚኢልካ ውህለል ዩ ወደይ
1: ይውህለለሎም ኣሎ ወደይ ዕድል እዩ ንዕና ከዓ ክንዲ ዝጓሓፍ ከማና ወርሒ ጓሓፍና
0: ወይ ሓየሎመይ ጎሮኛ ጓሓፍ እኮ ፓፓዮ ተደርበካሉ ቅላጥ በናና ተደርደርካሉ እምበሪ ድራ ፅንጣት ዕንቀጣን ሽሮን እምበኣር ገሮኛ ጓሓፍ ትመሊያ ታስኻሲ ንስኻ ግን ተሓይሽ ካባይ ካባይ ንስኻ ተሓይሽ ሓየሎም ሓወይ ንወድኻ ሚልዮን እኳ ውፅኢካሉ ኣቦ ሚልዮን እኳ ተባሂልካ ፅዋዕ ኣለካታ
1: እዚ እኮ ንበይኒ እዩ ሃርጓፍ ሃርጓፍ ወይ ሃርጓፍ
0: እዛኣት ወዲ እንታ
1: እወ ሓውሎ ጥቓ እንዳትኽሊ ሓወይ ከደንግፀካ ካን ክትሪኦ ከለካ ነዛ ዝጎታ ዘሎ ክሻ እዩ ዝመስል እዚ ሲ ሓዊ ብሃል ሓዊ ብላዓዮ ሓዊ
0: ሓዊ ብላዓዮ ወ ሓዊ ብላዓዮ
1: አንታ እትወድኻ ኸ ድሃይዶ ግብረልካ ኣሎ ወይን ሓደ ግዜ ክሰደድካ እየ ዝበለካ ገንዘብ ሲ ሰዲድ ወንዶ
0: ኣይረኣናን ሓየሎመይ ኣይረኣናን ኣይረኣናን ወደይ ሲጣዓየን ደደዊ ኢልካ ማማ ኸመለኺ ባባ ኸመለኻ ኣስመራ ኸመይ ኣላ ክብል ጦቅ ኣቢልና ኣንታ ኣንታ ወረትን ቴሌፎን ዝኸፍለሉ ዘይሰደለይ ካልእ ስትረፍ
1: እሞ እንታይ ስቑኢልካ ትሰምዖ እተን ዝበለና ካስ ኣይመፃን ዘይትብሎ
0: ዋዋዋዋዋዋዋዋ ትረፈኒ ሓየሎመይ ይትረፈኒ 6 ወርሒ ገይሩሎ ድሃይ ካብ ዘይገብር መን ፈልጥ ድሓር ካብ ስራሕ ሰጊጎሞ እንተፀንሐ ደሞዝ ኣብዮም ኒኦ ሞ ካብ ደሞዝካ ፍርቂ ስደደለይ ተበለኒኸ
1: ኣነ ዳ ዝሰደለን መሲሉን እንዳኣሉ ኣብ ደሞዝ ዝመልሰልካ 500 ክተርቂ ሓንዲ ደልየ ነይረ እታ ዝክር ኣትያትኒ
0: ኣንታ ሓጂ ኸይነይ ትዝክር ኣንታ እንታይ ክንደይ ዝክር ዘለካ እንታ
1: እታ ካብ ማኪና ንስረ ዝወፃ ኩላ እንታ
0: ኣንቱም ሰብዕ ኣንታ እዛ ዝክር እዚኣ እምበር ልዕለታ መኪና ኣሳቅያትካ እንታ ሓየሎ እታ መኪና ዳ ላሓፂፃ እንዲ ይግዲ ዝገደፈትካ እንታ እዚኣ ስምበር ናብራኻ ላሓፂፃቶ
1: ከምኡይ ትበል ከምኡይ ትበል ካብ ኣፍ ጎማ እኮ እየ ድሒነ
0: ወናብ ምንጋጋ ድኽነት ካ ኣድርብካ ኣለሓየሎ ዋዕታይ ኻ ተዛርበና ደሊኻ
1: ኣንታ ፀኒሖም ስ ብኮንቴነር ክእትውዎዮም ንሕና ከዓ ክረን ጌርና ብኣፍ ደገ ክንቅበሎም ኢና እንታ ከምዚ ናይ ወደብ ጅጅ እንዳበልና ከነእትወሎም ኢና ብቲ ባንኪ ኣገንዘብ ኣንታ ኸመይ ኸመይ ኢሉ እዩ ዝውህለሎከመይ
0: ኢሉ እዩ ዝውህለሎሎ
1: ከመይ ኢሉ እዩ ዝውህለሎሎም ዘሎ ኣንታ ዲጋ እኳ ክንዲዚ ዘይዋህደ
0: ዋዕ ከመይ ኢልካ ክውህለላ እንታ ኣነ ሓየሎመይ ተጃሂሩ ድኣ ከይትብለኒ እምበሪ ሕሩም እየ ዝብለካ 1,000,000 ሎቶርያ እንተ ዝበፅሐኒ ወይ ከዓ ከም ዝእትዎ ዘለዎ ሓደ መሸማዕ ገንዘብ እንተ ዝህልወኒ ብዝባንካ ኣብ ገዛውተይ ብጥሜት ተጠልቂዓ ተሓድር ከብዲ ኣይመሃለወትን እንተሓመቕኩ ንህለ ኩንትራት በጣሕ ገይረ ካብ ሬቶ ክዕድል መሓደርኩ ነዚ በኸ ህፃን ከዓ ችቸቶ ናብኩ ችቸቶ ናብኩ ዕድል ማሓደር
1: ከማይ ትበል ከማይ ትበል ኣድኮሞም ሓወይ ከማይ ትበል ገንዘብ ብዓለገ እዩ በጃኻ ምስሓዝካዮ ከዓ ትቕየር
0: ሓቅኻ ምዃን ምስሓዝካዮ ከዓ ትቕየር ብዓለገ እዩ በጃኻ ገንዘብ ወይ እቶምስ እንታይ ይበሃሉ ሕጂ ሓየሎሚ እንታይ ትብሎ ነዚ ስንታ ክትብሎ ትኽእል ዋዕ ኣንታ ንህለካ ነዛ ባንክ እኮ ዕንቅፋት ኮይኑ ዋ ኣብ ውሽጢ ምስራሕ ኸሊእዎም በቃ ክመላለስ ትማሊ ሰንበት ናይ ዕቁብ 3,000 ገንዘብ በፅሖ ንሶኒኣ ንግሆ መፅ የትወልካ ኣብዛ ባንኪ ዋደይ ፀንሐ ድሕሪ ቀትሪ መፅ ኢልካ 50 ቅርሺ ምዝሖ ሶሉስ ንጎ መፂ 50 ቅርሺ ምስሑቅ ረብዑ ምስሑቅ 50 ቅርሺ ዋንታይ እንታይ ዝገበርና ሰባት ኢናራግፅ
1: ንውዳእ ኣድከሞ ሰብ ዓቕሚ ዝገብር ሰብ ዓቕሚ ዝገብር
0: ግደፈና ዋ ግደፈና በጀኻ ዋ ኣብ ገዛውቶ እሙን ድኳን የብሉን ድዩ ኣምሒሉ ዘየትሕዘ ወይ እሙን ዘመድ የብሉን ተምፆ ስራሕ ምፅባብ
2: ንስኹም ክትሕሉ ኣብዛ ባንካ ንራኸብ ኣለና ሰላ ዛ ባንካ ርኢኻ ንራኸብ ኣለና
1: ንራኸብ ኣለና
2: በል ሞ ኣነ ክኸይድ ካኣቱ
1: ድሓን ሕራይ
2: ሕራይ በል ሓየሎሜይራይ በል
1: ኣንታታ ኮይኑ እንዳ ሰላም ዘይብለካ
0: ታምሲለ ኣነ ኸሰላም እብሎ ታምሲለ ሰላም እብሎ ኣነ ሓየሎ ነዚ ዘይረብሕ ጢኖ ሰኽራም ነዚ ሰላም ክብል ብዕረጊት ጓንቲ እኳ ሰላም ኣይብሎን ኣነ ኣይ ሓደ ኒኖ እንድዩ ኣብ ማርሻ ቤት ተደርቢ ይሓድር መሳኪን ሙኒችቤ እኳ ካብ ፍቆዶ ማርሻ ቤድ ከኣርይዎ ዓቕሎም ኣፅቢ ይብሎ
1: ከም ኣሳይትበ

0: ስኽራ ንገዲፍዎ እዩ ገንዘብ ገይሩ ብልዎ ነይሮም።
1: መን ኢሉ እኳ መን ኢሉ እኳ ሓየሎም ናብዚ ባንክ ምእታው ድዩ ኣጠራጢሩካ? ኣነ ዘይነግረካ እዚ ገንዘብ ክገብር እዚ ኣውራይ ሰብ ዝፈሊ ስማዕ ክነግረካ ብል ዛብረህ ትፈልጣ እንዲ ካብዚ ባንክ ዘላ
0: ዛብረህትወ
1: ዛገጃፍ ሬጅስተር ትሰርሕ
0: ዛረጓት
1: ንዓ እንታይ ዲ ግዲ
0: እንታይ ዲ ንዓ
1: ኣይጓል ሓብቱ እንዲያ ጓል ሓብቱ እንዲያ ንዓ ሰላም ክብል እንዲ ዝመላለስ ዘሎ ሰንጠቐምጥ ድዛኣትወ መሲል እኳ
0: ዋይ
1: ይኣትወልካ እሞ ሰላም እብል ብገንዘብ ሃብታማት ብጥማራት ሰኺሩ ዕግርግር ምስ በሎ ሰንከልከልና በለ ንኸተበ እዚ በዓል ዝስቁም ነገር ክገብርታ ኣታ ኣታ በዓል እዚ ውራይ ሰብ ዝፈልታ ስማዕ እስኪ ኣነ ካብታ ውራይ ኸየ ፅሓፍኩን ታምፆ እንዳዝ ውራይ ሽምካ ብድርባይ ዋ
0: ድከም ሓወይ ገንዘብ ሃሊ እኳ ሓውኻ እንተዘይሓጊስካሉ
1: እንተዘይሓጊስካሉ
0: ገንዘብ ሃሊ እኳ እንፅጉም እንተዘይረዲእካሉ
1: እንተዘይረዲእካሉ ወ
0: ገንዘብ ማለት ወረቐት እንዳኣሉ ገንዘብ ማለት ሲ ፔፐር እንዳኣሉ እዋይ ለለለለይ ገንዘብ ሃለ እኳ ንሕሙም እንተዘይሕዊኻሉ
1: ብንሽሊና እንተዘይገዚእካሉ ወ
0: ገንዘብ ሃሊ እኳ ዘቕስ እንተዘይሰሪሕካሉ
1: ገንዘብ ማለት ሲ ወረቐት እንዳኣሉ ገንዘብ ማለት

0: ኳኣ ዘቕስን እንተዘይሰሪሕካሉ ገንዘብ ሃልዩ እኳ ዘደቅስ እንተዘይፈፂምካሉ
1: ቕስን ወይ
0: ገንዘብ ማለት
2: ወረቐት እንዳኣሉ ገንዘብ ማለት ሲ ፔፐር እንዳኣሉ ዋይ ልልልልይ ዋይ ልልይ ዋይ ልልይ
0: ገንዘብ ከዓ በጃኻ በጃኻ ንሃር ዋፋታይ ትኺዶም ኣብ ባንክ ካሕብሱኻ
1: ከይሕይሩኻ
0: ንበቃቓታይ ትኺዶም ኣብ ፅምዋ ከይኣስሩኻ
1: ይዕስቡኻ
0: ገንዘብ ከዓ በጃኻ በጃኻ በጃኻ
2: ዋይ ልልይ ልልይ ዋይ ልልይ ዋይ ልልይ
0: በንኺድ ኣብቲ እንዳጓልጋፎ ሓደ ሓደ ክንብለካ ሰዓትካ ኣኺል እዩ
1: ንኺድ ሓየሎመይ ሓደ ሓደ ካበልካ ክልተ ክልተ ትብለን ንኸውን ንኺድ
0: ንኺድ በል ስከ
1: ኣየየየየ

0: ቱም ፅወን ሕጂ እወ ምዝሓወይ እንታይ ክንብል ፀኒሕና ሓሙሽተ 100 ሽሕሲ ኣኽለና እዩ ክንብል ፀኒሕና ፈፍርቅና
1: ወይ
0: እንተዘየሎ ካርሸሊ
1: ካዜርሞ እንታይ ዘረባ የ ኸዚ ተፈለ ናብ ዝርሓ
0: እወ
1: ተፈለ
0: ካርሸሊ
1: እወ ወይ ፍርቂ ፍርቂ ትመቕሉናተን 500 ሽሕ ከክልተ 150 ሽሕ ተዘየለ ፌሮ
2: ዋ ፈፂምኩም ዲኹም ገጊኹምና እንታ
0: ኣይንፈልጠካ እንዲና ንብለካ ዘለና ኣይንፈልጠካ
1: ኣበይንፈልጠካ
0: ኣበይንፈልጠካ
1: ኣበይንፈልጠካ
2: ጥላሕ ኣይበልኩኹም ገለ

0: እሞ ንሕና ተዋሳእቲ ኢና ኣብዚ ገዛ ኮይንና ልምምድ ኢና ክንገብር ፀኒሕና።
1: ኣነ ከም ትፈልጡኒ ዳይረክተር ናይ ድራማ እየ። ኣብዛ ንእሽተይ ገዛ ንበዓልና ፅነት ዝኸውን ድራማ እየ ከላማምዶም ፀኒሐ፣ ካሊእ ኣይኮነን።
2: እወእወእወ ተዋስኦ ኢና ተዋስኦ። በቃ
3: እንታይ ተዋስኦ?
4: እንታይ ተዋስኦ? እታ
2: ልምምድ
3: እንታይ ድራማ
0: ተዋስኦ?
4: ንዕና ከዓሲ ምስ ሓወያድኮሞምሲ እንታይ ክንብል ፀኒሕና?
3: ሕጂ እኮ እዩ
4: እዋ፣ ሕጂ እኮ እዩ። ሕጂ እያ በዛ ብጩራ ክንሪኦኩም ፀኒሕና ሲ እንታ ዋስኡ ኣለው። እስከ ንሕና ከንዋሳ ሃ ክንብል ፀኒሕና።
3: ሕጂ እኮ እዩ፣
4: ሕጂ እኮ እዩ። ንሕና ከዓ ክንዋሳእ ፀኒሕና። ክኢልናዮ ዶ
2: ክኢልኩምሞ
3: መሊኽናዮ ዶ
2: መሊኽኩምሞ
3: ኣፍሪሕናኩም ዶ
0: ልብና መሽትኩም ና ምበር
3: በሎ ክነቕፈኩም ኣነ ንሓይሎም ሓቂ ኢና ከዓ ንፈቱ ዘይናትናይ ንደልን እወ ክትዋስኡ ከለኹም ሲ መንእስያ ጥራይ ኣይትኾኑ ከማና ሽምግል ደበሉ ከምዚ ከማይ ከም ጉሩም ሓይሎም ሓወይ ሕውስ ንኣብሉ ሽማግሌታት ከ
4: ዓበይቲሲ ኣዋስኡ
3: ምስበረግምት
0: እቲ ኢና ኣለና ዚሲ
3: ገይረ እምበረ ክኢልና የ ና ምስ ሓይሎም ሓወይ
2: ክኢልኩምሞ
3: ኣይሰነፍናን
0: ናይ ባሓቂ ሓያላት
3: ንኺድ ሓይሎም እ ድኽነት
4: ድራማ፣
3: ሃብቲ
4: ድራማ፣
3: እዛ ክንገብራ ፀናሕና
4: ድራማ፣
3: ዓለም ብዓባያ
4: ድራማ።

0: መታንኩ መቕሉና
1: ኣይደላይና
0: ኣይዳ ክንብልሳ
1: ኣይና
0: ኣይና
1: ኣይና
2: ምስቅንያት ሓድሽ ዓመትን በዓል ልደትን ይግበረልና።

ትግል ዳፍዐቶም በበርናምጅ 64 ሜትር ሪም ወሜትር ወሰር መትወቃ ኣለቦ ዓግም ክምሰልቸቃ ወኪል ኤሪና ሓበራ እግላ ካድ መርሐለለው ቃጃ ጀሽ ብትረቶም ለወራት ቻፍ ጎሳፍ ክምሰል ዓላ ዲብል ሓብሮ ናይ ማሽነር ስዳይት ለላት ሓዝዩ ክፋል እትመደት ሓጫርግል ልትሰርገል ፋነው እቲ ምዴሬት ባርንቱ ደረሳ እቲ ዕርፍ ከረም ምህናት ግል ልድረሶ በለገባ ጅህድ ግል ሓድ 4 ወርሕ ኣብለት ፈናታ ምህናት ጣሂ ለነፀው 480 ደረሳ የትዮም 10 ሰብተምበር ድሕረው ለታሂል ኣሳስያይ ቴክኖሎጂ ኮምፒውተር ኣወላይ ራድኢት ጀላል ጭጋር ረስም ድራማ ወብዕድ ኣሸመልቶም መስኡል ማሕበሮትን ሸባብ ደረሳ ኤርትርያ እታ ምዴሬት ሻብ ፍርቱናቶ መሓመድ ሳልሕ መናት ትዕምር ንእሽ እታ ለተሊ ዕምር መንበሮ ሆታይ ተእሲርኩም ቦ ዲብ ሸርሕ ለደረሰ ለረቡ መትሓሳር ግል ሓመዳ እትፈረ ማሕበሮትን ሸባብ ወደረሳ ኤርትርያ ቅሊም ጋሽ በርካ መስኡል ቅስም መሻርዕ ሻብ በኺት ኣደም ኣብ ተረቱ ምስጢር ዓውተ ፈዛዓት ወመትነዛም ክምሰል ኣተርገዝ ዲብ ሸርሕ እተእዳር ኣደዋይሕ ለትረከቦ ሸባባት እንደትነዝሞ ጣይል ምህናት ግል ድረሶ ብመትሓሳር ግል ክደሞ እግሉት ወሳም ሙዲሪ ሙዴሬት ባርንቱ ኣሰይ ተስፋ ልምባት ኣብ ተረቱ ማሕበር ለሰርግሉ ወራታት ተጠውር መቕደረት ሸባብ እንዳ ሓመዳ እዳረት ዋብዕዳት ሰብ ሽርከት መዓወነተ ንግል ለኣዚደሀ ኣትፋቐዳ እቲ ሙዴሬት ናቕፋ ምን ክፍለት ወርሒ ጁላይ እንዳ ኣንበታ ዋስዕ ወራታት ሕፍዘት ማይ ወትርበት ኣትሳናይ ኣሽርዓት ወኣክረት ክምሰልሁማ ሓፊር ሕፈር ወሸትል ለሸምል ዋስዕ ወራት ልትሰርገርና ኣታወራታት ዓማር እትክል ምዕል ሓድ 400 ንሓር ኣዳም ሻርክ ክምሰለለ ወኪል ኤሪና ሓበራ እግላ ወራት ታብዕለሎም የእምረት ሓርስ ኣግዳ ሃደፍ ሕብዘት ማይ ወትርበትኩምቱ ወለየኒ ገበይ ዕልሜት ለተለኩምቱ እትሸርሖ ሸዓብ ላርእያላላ መሻርከት ዛይደት እግላ ሓመዳ ሓይሳብ መተቕበለትና ዲብ ኣኽባር ካርጅ ግለ ንትዓደ ፖላንድ ፈርሀት እቲ መስኩበት ግል ትጋብህ ምስል ብዕዳት ድወል ሕልፍ ኔቶ ላትወዲዩ እትፋቅ እቲ መጃላት ዓስከሬት ወኣምን ክምሰለ ትወስዓት ኣመረት ክምክፋል ናይ ላእስታት ምስል ጀርመን እትፋቅ ሓዲስ እቲ መጃላት ዓስከሬት ወኣምን ክምሰል ፈረመት ሕብር ተሌት ለእትፋቅ እትፍንገ ክልኢተን ለድወል ለህሌት መዓወነት ዓስከሬት ግል ትትወሳ ወመስኩበት መንጠቐት ባልቲክ ደማንግድ ትርከብ ለሸምልቶም ፖላንድ ቀደም ላ ምስል ፈረንሳዊ ብሪጣንያ እትፋቅየት እቲ መጃላት ዓስከሬት ወኣምን ክምሰል ፈረመት ለሸርሐው ተቃሪር ምስል ኢጣልያማ ሕድ ለሸብእ እትፋቅ ግል ትፈርም ትከድም ክምሰለለየት ልትኣምር ሕልፍ ኔቶ ግል ሩስያ እትከርዶን ዓስከሬት ወቅትሳት ግል ኣትያ ብገበይ ዩክሬን ሓርቢ ሓቆል ኣረስያ ጓሪ ውላታ ድወል ኣንፋር ለዓንድቓ ክምሰል ህለያ ልትሸራሕ ኣብ ሰበብ ሓለት ዓስከርየት ወመስኮበት ምፍጋር ፀሓይ ኤሮፓ እትተሃጎገ ክምሰል መፀት መተቕብለት ናይ ላድዋር ለኣፈሞ ካናዳ ምስል ኣሜሪካ እትሸፍ ትጃረት ኣትየት ለህለየት ካናዳ ምስል እትሓድ ኤሮፓ ላዓለት እግለ ዕላቐት ትጃረት ወቅትሳት እግል ተጠውራ መባደረት እግል ትንስእ ክምሰል ኣንበተ ትሸርሓት ለበርናምጅ ለምስል ኣሜሪካ ክልውቅላለ ፍንጌር ግል ልሰብብ ለቐድር ክሳር ልቅለል ለሰዲ ክምሰልቱ ለሓበረ ርእስ ዘርአ ካናዳ ማርክ ካርኒ ትልወቅትሊ ምስል ሜርሓት እትሓድ ኤሮፓ ህድግ እምቦት ክምሰርህላ ኣፍሃማ ለገባህ ለህድግ ቴክኖሎጂ ጣቐት ወመዓድን ቃል ልብእቱ ፈርያት ካናዳ ኣብ ቅያስ ረኺስ ናይ ጀማርክ ርሱማት ኣስክ እትሓድ ኤሮፓ ግል ለተጅህል ኣመማ ክምሰልቱ ልትሸራሕ ካናዳ ወትሓድ ኤሮፓ ሰነት 2025 ዝያት 80 ቢልዮን ዩሮ ለልትዋገም መትባዳል ትጃረት ክምሰል ወደያ ተቃሪር ለኣፈሞም እልክ ነዲ ብንቱ ካናዳ ናይ ሕሽመት ነፈር እትሓድ ኤሮፓ ግል ትግባ ለላጠቅድረ ህድግ ገብእ ክምሰል ሃላ ትሸርሓ ህንድዋ ኒውዚላንድ እቲ መጃል ሕር ትጃረት ወክስአት ረእስማል እትፋቅያ ትፈረመያ ለእትፋቅየት ትጃረት ቅያስ ርሱም ጀማርክ ብእሳዊ 500ታይት ለነቅስ ምንጋአ እቲ ሄራር መትባዳል ትጃረት ምህም ዶርክምቡ ሰብ መዝክሪኢተን ለድወል ወግምሃቦ
لا تفاق كليتا لدولة بفنتوية فريات نبرة حتين وألمينيوم.

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ዝድህስስ ትሕዝቶ ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትጸንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ኣብ ከተማ ክረን ሃገራዊ ውድድር ኩዕሶ ሰኪዐት 17 ዓመት ፈሊሙ ብምትሕባር ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ዝተዳለወ ሓምሻይ ሃገራዊ ውድድር 3 ብ3 ትማል 17 ዓመት ስፖርታዊ ጭውነት ንዞባዊ ምሕዝነት ኣብ ትሕቲ ዝብል ቴማ ብ14 መስከረም ኣብ ሰዓታት ቅድሚ ቀትሪ ኣብ ከተማ ክረን ሜዳ ግራንድ ሆቴል ጀሚሩ። ኣብቲ መሻርክቲ ኣፍቀርቲ ኩዕሶ ሰኪዐትን ካብ 5 ዞባታት ብክልቲ ፀወታ ዝተወከላ ክለባት ዝተረኽብሉ ናይ ምኽፈት ስነ ስርዓት ፕረዚደንት ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ኢንጂነር ሄኖክ ኣሚነ፣ ምክትል ፕረዚደንት ናይቲ ፌደሬሽን ሳማን ዳር ዮሴፍ፣ ከምኡውን ፕረዚደንት ፌደሬሽን ኩዕሶ ሰኪዐት ዞባ ዓንሰባ መምህር ተስፋ ኣለም ብርሃነ መሪቆም ከፊቶሞ። ኣብዚ ብዘይካ ዞባ ደቡባዊ ቀይሕ ባሕሪ ካልኦት ክለባት ዞባታት ተሳተፎ ዘለዋ ናይ ክልቲ ፀወታ ውድድር ፈለማ ዝገጠማ ክለባ ደቂ ተባዕትዮ ዓንሰባ ኣንጻር ጋሽባርካ ነይረን። ዓንሰባ 13 ብ9 ንመጋጥምታ ክስዕራን ከላ ክለባ ደቂ ኣንስትዮ ዓንሰባ ምስ ማእከል ኣብ ዘካየድኦ ፈላሚ ውድድር ድማ ማእከል 7 ብ3 ንመጋጥምታ ክትረትዕ ክኢላ። ቅድሚ ቀትሪ ኣብ ዝተኻየደ 7 ግጥማ ደቂ ተባዕትዮን ደቂ ኣንስትዮን ኣብ ልዕሊ መጋጥምተን ዓወት ብምጉንፃፍ ናብ ዝቕፅል መደብ ፀወታ ክሓልፈ ክኢለን። ኣብዚ ንመበል 5ይ ግዜኡ ዝካየድ ዘሎ ሃገራዊ ውድድር 3 ብ3 2017 ዓመት ዞባታት ጣኒ ዓቕሚ ሒዘን ብምቕራበን ነቲ ውድድር ልዑል ምትህላኽ ዘለዎን መሳጥን ንክኸውን ኣኽኢልዎ እዩ። እዚ ንክልተ መዓልትታት ኣብ ክልተ እብረ ማለት ቅድሚ ቀትርን ድሕሪ ቀትርን ዝካየድ ዘሎ ሃገራዊ ውድድር 3/15 መስከረም መጋረጁ ክዓፅዩ። ኣብ መወዳእታ ናይዚ ወርሒ ሃገራዊ ጋንታ ኩዕሶ እግሪ ኤርትራ ንተካይዶ ናይ መጻረይ ግጥማት ዋንጫ ኣፍሪቃ ምኽንያት ብምግባር ሎሚ ሶኒ ኣብ ሰዓታት ቅድሚ ቀትሪ ጋዜጣዊ መግለፂ ተዋሂቡ።
1: ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ናይ ዓበይቲ ደቂ ተባዕትዮ ኣብዚ ዘለናይ ወርሒ መስከረም ኣብ ናይ ምድብ መጻሪ ፀዋታታት ዋንጫ ኣፍሪቃ 2027 ክትፃወት ምዃና ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣፍሊጡ። እዚ ዝተገልጸ ፕረዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ከምኡ ድማ ፕረዚደንት ማሕበር ኩዕሶ እግሪ ምብራቕን ማእከላይን ኣፍሪቃ ማለት ሴካፋ ቶ ጳውሎስ ወልደ ሃይማኖት ብዛዕባ ምድላት ናይዚ ሃገራዊት ጋንታ ኣመልኪቱ ሎሚ ሶኒ ኣብ ሰዓታት ቅድሚ ቀትሪ ንማዕከናት ዜና ስፖርት ውሽጢ ሃገር ኣብ ዝሃቦ ሓበሬታ እዩ። ኤርትራ ኣብዚ ወርሒ 2 ናይ መጻሪ ፀወታታት ተሰሪዑላ ዘሎ ክኸውን እቲ ቀዳማይ ኣንጻር ኬንያ ንዕለት 26 መስከረም ኣብ ከተማ ናይሮቢ፣ እቲ ካልኣይ ፀወታ ድማ ንዕለት 30 መስከረም ኣብ ከተማ ካይሮ ግብፂ ኣንጻር ደቡብ ኣፍሪቃ ተሰሪዑ ዘሎ ምዃኑ ኣረድዩ። ኣቶ ጳውሎስ ብምቕጻል ሃገራዊት ጋንታ ነዚ ናይ መጻሪ ፀወታታት 30 ተፃወቲ መሪፃ ከም ዘላን ዘድሊ ሎጂስቲካዊ ቀረባት እውን ተዳልዩ ከም ዘሎ ብምግላጽ ኣብ ኩሉ ኩርናዓት ዓለም ዝነብር ኤርትራዊ ነዚ ሃገራዊት ጋንታ ኩሉ እንትናዊ ደገፋቶም ከበርክቱላ ፀዊዑ ሎ። ዋንጫ ኣፍሪቃ 2027 ብእንጋድነት 3 ሃገራት ማለት ኬንያ፣ ታንዛንያን ኡጋንዳን ዝካየድ ኮይኑ ኤርትራ ኣብዚ ናይ ምድብ ፀወታ ኣንጻር ኬንያ፣ ደቡብ ኣፍሪቃን ጊኒንያ ክትፃወት።
0: ብሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዝተወደበ ሃገራዊ ቅነ ፓራኦሎምፒክ ትማሊ ሰንበት ተዛዚሙ።
1: ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ኣብ ከተማ ኣስመራ ከካየዶ ዝቐነ ውድዳት ፓራስፖርት ተዛዚሙ። ኣብቲ ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ሉል ገብረኣብ ከምኡ ድማ ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽልን ካልኦት ሓለፍቲ ሃገራዊ ፌደሬሽናትን ማሕበረ ስፖርትን ኣብ ዝተረኽብሉ ኣብ ፖቾፊልያ ዝተኻየደ ናይ መዛዘሚ መደብ ብምዕሩግ ኣገባብ እዩ ተዛዚሞ። ኣብቲ ናይ መዛዘሚ ዕለት ዋና ፀሓፊ ሃገራዊ ኮሚተ ፓራኦሎምፒክ ኤርትራ ዶክተር ገብሪሂወት ተኽላብ ዘስምዑ ቃል ሃገራዊ ኮሚተ ፓራኦሎምፒክ ኤርትራ ንክልተ ሶሙና ዝኣክል ቅነ ፓራስፖርት ብምውዳብ ካብ ናይ ዝሓልፈ ዓመታት ብዝሓይለን ዝተወደበን ኣገባብ ዕዉት መደብ ከካየድ ከም ዝቐንየ ምሽዱሽ ሃገራውያን ፌደሬሽናት ስፖርት ማለት ሃገራዊ ፌደሬሽን ኣትለቲክስ ኤርትራ፣ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ፣ ሃገራዊ ፌደሬሽን ሰደቃ ቴንስ ኤርትራ፣ ሃገራዊ ፌደሬሽን ባይታ ቴንስ ኤርትራ ከምኡ ድማ ሃገራዊ ፌደሬሽን ኩዕሶ ሰኪዒት ኤርትራ ብምትሕባር ብ8 ዓይነታት ስፖርት ውድድራት ሰሪዑ ከምኡ ውን ንንዓይነ ስውራንን ፅሙማን ሓዊሱ ውድድራት ከም ዘተግበረ ኣረድዩ። ዶክተር ገብሪሂወት ብምቕጻል ሃገራዊ ኮሚቴ ፓራኦሎምፒክ ከካየዶ ዝቕኒ ስፖርታዊ ውድድራት ካል ምጉዳል ንስፖርታዊ ብቕዓት ዕንቅፋት ከም ዘይኮነ ዳግማይ ዝተመስከረሉ ምዃኑ ድሕር ምግላጽ ነዚ መደብ ብኩሉ መዳዩ ዕውድ ንክኸውን ንዝፀዓሩ ኮሚሽን ባህልን ስፖርትን ኤርትራን ሃገራዊ ፌደሬሽናትን ብስም ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ምስጋና ኣቕሪቦም። ኣብቲ ዕለት ዝተፈላለዩ ስፖርታዊ ምርኢት ክቕርቡ ከለዉ ኣብቲ ክካየድ ዝቕኒ ውድድራት ድማ ንዝተዓወቱ ኣትሌታት ሽልማት ተዓዲሉ። ዝኸበርኩም ተዓዘብቲ ንምሉእ ትሕዝቶ ናይዚ ክካየድ ዝቐኒ ስፖርታዊ ውድዳ ዝድህስስ መደብ ዝመጽእ ቀዳም ኣብ ለሰ ስፖርት ከቐርብ እዩ።
0: ሃገራዊ ፌደሬሽን ሰደቓ ቴኒስ ኤርትራ ናይ ቀዳማይ ደረጃ ስልጠና ንኣሰልጠንቲ ወዲቡ።
2: ሃገራዊ ፌደሬሽን

ሰደቃ ቴኒስ ኤርትራ ብምትሕባር ሃገራዊ ኦሎምፒክ ኮሚቴ ኤርትራ ካብ ወፃኢ ሃገር ኣሰልጣኒ ብምምፃእ ካብ ሽዱሽተን ዞባታት ሃገርና ሚኒስትር ትምህርቲ፣ ሚኒስትር ምክልኻል፣ ሚኒስትር ሕርሻ ከምኡውን ላዕለዎት ትካላት ትምህርቲ ኣብቲ ስልጠና ተሳቲፎም። ዕላማ ናይቲ ስልጠና ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ከምቲ ብቐፃሊ ክህቦ ዝፀንሐ ስልጠናታት መቐፀልታ ኮይኑ ኩለን ዞባታት ሃገርናን ሚኒስትርታትን ከምኡውን ኩልጃት ሃገርና ብቕዓት ዘለዎም ኣሰልጠንቲ ንምፍራይ ዝዓለመ እዩ። እዚ ስልጠና ኣብ ኣዳራሽ ቤት ትምህርቲ ደንበሰንበሊ ተዋሂቡ። እዚ ናይ ቀዳማይ ደረጃ ናይ ኣሰልጠንቲ ስልጠና ንመበል ራብዓይ ግዜ ዝወሃብ ዘሎ ዓይነት ስልጠና እዩ። ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ካብ 7 ክሳብ 12 መስከረም ዝተዋሃበ ስልጠና ብቐዳም 12 መስከረም ኣብ ቤት ትምህርቲ እምባሃራ ተዛዚሙ። ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ካብ 7 ክሳብ 12 መስከረም ዝተዋሃበ ስልጠና ትማል ቀዳም ኣብ ቤት ትምህርቲ እምባሃራ ተዛዚሙ። ኣብቲ ካብ ኩለን ክለባት ቅድም ብሽክለታ ዞባ ማእከል ናይ ማውንተይንን ዳኮርሶን ዝተዋፅኡ ሓንቲ ጓል ኣንስተይቲ ትርከቦም ብጠቕላላ 24 ኣሰልጠንቲ ተማሂሮም። ፌደሬሽን ብሽክለታ ዞባ ማእከል ብውሽጣዊ ዓቕሙ ብኣሰልጣኒ ሙሴ ኣሴሊኩን ክገብረ በቂዑ። ሰልጠንቲ ድማ ነቲ ብተርእዮን ብክልስ ሓሳብን ዝተዋሃቦም ትምህርቲ ኣገባብ ምስልጣን መስርሕ ምድላው ልምምድ ብፅዓትን ህርመት ልብን ንውሓት ልምምድ ብመንፅር ዕድመ ተቀዳድምቲ ዓቐን ብሽክለታ ሕጋጋት ልምምድ ስርዓተ ኣመጋግባን ኣሰራርሓ ጂምናዝየምን ብዓወት ዛዚሞሞም። ኣብ መዛዘመ ስነ ስርዓት ምክትል ፕሬዚደንት ፌደሬሽን ብሽክለታ ዞባ ማእከል መምህር ሳምሶን ማሕሪ እቲ ዝወሰድዎ ትምህርቲ መቐፀልታ ናይቲ ዝሓለፈ በብግዜ ዝውሃብ ዝነበረ ትምህርቲ ምዃኑን ሰልጠንቲ ኣብ ታሕቲ ወሪድካ ንተካኣቲ ተቀዳደምቲ ብዲስፕሊን ምፍራይ ዘማእከለን ክኸውን ከም ዘለዎ ተላብዩ። ኣብዚ ኣጋጣሚ ሓላፊ ጨንፈር ስፖርት ዞባ ማእከል ኣቶ ሙሴ ተክለማርያም ብወገኑ ንኩሎም ሰልጠንቲ ነቲ ተመክሮ ጥራይ ሒዞሞ ዝፀንሑ ሞያ ብሕጋዊ ወረቐት ከሰኒዎ ከለዉ ዝበለፀ ምዃኑን ካብቶም ዘይተማህሩ ዝፍለይሉ ስለ ዝኾነ በርቲዖም ክሰርሑን ብሉፃት ተቀዳደምቲ ከፍርዩን ኣብ ንሓድ ሕዶም ክፈቕሩን ንኣባላት ፌደሬሽን ክኽብሩን ድማ ተላብዮም። ኣብ መወዳእታ ወኪል ሰልጠንቲ ኣሰልጣኒ ሙሴ ዮሴፍ ነቲ ትምህርቲ ዝሃበ ኣቶ ሙሴ ኣሴል ድሕሪ ምምስጋን ኣብ ስርሖም ሓጋዘን ጠቓምን ዝኾነ ትምህርቲ ከም ዝቐሰሙን ኣብ ባይታ ድማ ክሰርሕሉን ምዃኖም ገሊጾም። ኣብ መዛዘመ ስነ ስርዓት ኣባላት ፌደሬሽን ብሽክለታ ዞባ ማእከል ኣብ ዝተረኽብሉ ሰልጠንቲ ናይ መባእታ ምስክር ወረቐት ካብ ዝተፈላለዩ ናይ ክብሪ ዕዱማት ኣጋይሽ ተቐቢሎም። ንዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዞባ ማእከል ውርድራት ኩዕሶ እግርን ኣትለቲክስን እውን ተኻይዱ ነይሩ። በዚ መሰረት ማለ 13 መስከረም ኣብ ሰዓታት ቅድሚ ቀትሪ ኣትለቲክስ ኣብ ሜዳ ባሕቲ መስከረም ፈሊሙ። ሓደ ዙርያ 4 ኪሎ ሜትር ዝሸፈነ ካብ ዝተኻየደ ውርድር ናይ 8 ኪሎ ሜትር ብደቂ ኣንስትዮ ፋጥማ ኣሕመድ ካብ ፍረ ፃዕሪ ንውርድራ ቀዳሚት ኮይና ተዓዊታ ዘሎ። ኣርያም ሓድሽ ካብ ዜሮ ፉርቱና ማእከለ ካብ ሓወልዕ፣ ሱዛና ገብረ ዮሃንስ ኣሴር ድባበ ካብ ቀብሪ ውእት፣ ፊዮሪ ገብረ ሂወት ካብ ዜሮ ድማ ካብ ካልኢቲ ክሳብ ሻድሻይ ተርታሒዘን። ቀዳሞ ሰለስተ ዕውታት ዝኽሪ 50 ዓመት ምስራት ቤት ትምህርቲ ሰውራ ብምዃን ኣብ መድረኽ ብምድያብ ሽልማትን ዓቲረን። ቀፂሎም ዝተወዳደሩ ኣትለታ ደቂ ተባዕትዮ 10 ኪሎ ሜትር ሸፊኖም ኣብቲ ኣብ ሜዳ ባሕቲ መስከረም ጀሚሩ ብሚኒስተር ዝተጠውዩ ሜዳ ባሕቲ መስከረም ተመሊሱ ብተርስተለ ከሮን ሆቴል ሲቲ ፓርክ ጎደና ሰማዕታት ናፍሃው ዝተጠውዩ ጎደና ሰማዕታትን ሓርነትን ኣቢሉ ባሕቲ መስከረም ዝዛዘም ሓደ ዙርያ 6 ኪሎ ሜትር ንውሓት ዝነበሮ ውርድር እዩ። ዮሴፍ ኣደም ካብ ዜሮ ድማ ቀዳማይ ኮይኑ ተዓዊቶም። ዳብራ ናስር ካብ ዜሮ፣ ናሆም ተስፋይ ካብ ሳትረብ፣ ኮኸብ ገብሩ ካብ ዜሮ፣ ዮናታን ክፍለ ካብ ዊና፣ ቤንሁር ዮሴፍ ካብ ሳትረብ ድማ ካብ ካልኣይ ክሳብ ሻድሻይ ደረጃ ሒዞም። እዚ ከምዚ ኢሉ እንከሎ ኣብ ስታድዮም ኣስመራ ዝካየድ ዘሎ ግጥማት ኩዕሶ እግሪ ናይ ፍርቂ ፍጻመ ድማ ፈለማ ኣብ ሜዳ ዝኣተዋ ክለባት ደቂ ኣንስትዮ ሓወልዕ ደንደን ንግህተብ ምምሕዳር ገጀረት ሰለስተ በረብ ምስዓር ኣብ ናይ ዋንጫ ፀወታ ሓሊፋ። ዮርዳኖስ ካሕሳይ ናይ ሓወልዕ ድማ ብልእስቲ ተፃዋቲት ናይ ዝግጥም ተሸሊማ። ድሕረን ዝገጠማ ገለ ኣንጻር ንገዳይም ብህፁም ቅላ 5-3 ተዓዊታ። በዚ መሰረት ድማ ሓወልዕ ኣንጻር ግልዕ ንፍጻመ ክረኸባየን። ኣብ ደቂ ተባዕትዮ ቅብር ውእት ኣነሳት ረብ ክልተ ባሮ ሲዒራ ንዋንጫ ሓሊፋ። ኣብ ዘግጥም ተፃወታይ ናታን ዳንኤል ናይ ቅብር ውእት ብሉስ ተፃወታይ ናይ ዝግጥም ብምዃን ተፀዊዑ። ኣብ ካልኣይ ፀወታ ድማ ዓራቅ ንጀልሃንቲ ክልተ ብሓደ ብዝኾነ ውፅኢት ሲዒራ ንዋንጫ ምስ ቀብሪ ውእት ሰሉስ 17 መስከረም ክትገጥም እያ። ኣብ ዘግጥም ናታን ብርሃነ ናይ ዓራቅ ብሉስ ተፃወታይ ናይ ዘግጥም ብምዃን ተፀዊዑ። ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ብረብዑን ሓሙስን ብናይ ትራክንፊልድን ኣብ ማዓስከር ሓይሊ ኣየር ውርድራት ተኻይዱ። ኣብ ናይ 500 ሜትሮ ዕውታ ደቂ ኣንስትዮ ቀዳሚቲ ንያት ገብረትንሳይ ካብ ጋንታ

0: ፀሓይ በርቂ ካልይቲ ኣለም ገብረ ብርሃን ካብ ጋንታ መሰረት ሳልሰይቲ ፉርቱና ዘርኡ ካብ ጋንታ ሓሊበት ኣብ ናይ 5,000 ሜትሮ ዕውታ ደቂ ተባዕትዮ ቀዳማይ ማቴዎስ መለስ ካብ ጋንታ ሕድሪ ካልኣይ ዓወት ሓድጉ ካብ ጋንታ ሓሊበት ሳልሳይ ሮመዳን መሓመድ ካብ ጋንታ መሰረት ኣብ ፍርቂ ማራቶን ደቂ ተባዕትዮ ቀዳማይ ርእሶም ንጉሰ ካብ ጋንታ መሰረት ካልኣይ ዓወት ሓድጉ ካብ ጋንታ ሓሊበት ሳልሳይ ማቴዎስ ሞጎስ ካብ ጋንታ ሕድሪ ኣብ ዳርባ ዓረር ዕውታ ደቂ ኣንስትዮ ቀዳሚቲ ቅሳነት ተኽሎም ካብ ጋንታ ፀሓይ በርቂ ካልይቲ ሰሚራ ሙሴ ካብ ጋንታ ሕድሪ ሳልሰይቲ ዮሳ ማሓሪ ካብ ጋንታ መሰረት ኣብ ዳርባ ዓረር ዕውታ ደቂ ተባዕትዮ ቀዳማይ ኣብርሃም ተወልደ ካብ ጋንታ ሕድሪ ካልኣይ ሰመረ ሃይለ ሚካኤል ካብ ጋንታ መሰረት ሳልሳይ ስምዖን ዘርአ ካብ ጋንታ ፀሓይ በርቂ ኣብ ዳርባ ጭማራ ዕውታ ደቂ ኣንስትዮ ቀዳሚቲ ፉርቱና ብርሃነ ካብ ጋንታ ሕድሪ ካልይቲ ራሄል ዓንደ ብርሃን ካብ ጋንታ ሮኬት ሳልሰይቲ ፌበን ተስፋኣለም ካብ ጋንታ ዊና ኣብ ዳርባ ጭማራ ዕውታ ደቂ ተባዕትዮ ቀዳማይ ዓወት ሓድጉ ካብ ጋንታ ሓሊበት ካልኣይ ዑስማን ሓሰን ካብ ጋንታ ፀሓይ በርቂ ሳልሳይ ርእሶም ንጉሰ ካብ ጋንታ ዊና ኣብ ዳርባ ሪስከስ ዕውታ ደቂ ኣንስትዮ ቀዳሜይቲ ቅሳነት ተኽሎም ካብ ጋንታ ፀሓይ በርቂ ካልይቲ ሰሚራ ሙሴ ካብ ጋንታ ሕድሪ ሳልሰይቲ ኣለም ገብረ ብርሃን ካብ ጋንታ መሰረት ኣብ ዳርባ ሪስከስ ዕውታ ደቂ ተባዕትዮ ቀዳማይ ሲራክ ሃብቶም ካብ ጋንታ ፀሓይ በርቂ ካልኣይ ሄርሞን ከሰተ ካብ ጋንታ ፈንቅል ሳልሳይ ኤቨን ገብረ እግዚኣብሔር ካብ ጋንታ ፀሓይ በርቂ ኣብ መሬት ዘላ ዕውታ ደቂ ኣንስትዮ ቀዳሜይቲ ቅሳነት የዕብዮ ካብ ጋንታ ሮኬት ካልይቲ ንያት ገብረ ትንሳኤ ካብ ጋንታ ፀሓይ በርቂ ሳልሰይቲ ኣምና ኢብራሂም ካብ ጋንታ ሓሊበት ኣብ ናይ መሬት ዝላ ዕውታ ደቂ ተባዕትዮ ቀዳማይ ማእከለ ተክለ ማርያም ካብ ጋንታ ሓሊበት ካልኣይ ሳሙኤል ክፍላይ ካብ ጋንታ ፀሓይ በርቂ ሳልሳይ ቢንያም ንጉሰ ካብ ጋንታ ፀሓይ በርቂ ኣብ ልዕሊ ዝለዓውታ ደቂ ኣንስትዮ ቀዳሜይቲ ኣምና ኢብራሂም ካብ ጋንታ ሓሊበት ካልይቲ ብሌን በረኸት ካብ ጋንታ ሕድሪ ሳልሰይቲ ጀዋሂር ኢድሪስ ካብ ጋንታ ሓሊበት ኣብ ልዕሊ ዝላ ደቂ ተባዕትዮ ቀዳማይ ቢንያም ንጉሰ ካብ ጋንታ ፀሓይ በርቂ ካልኣይ ተመስገን ዳዊት ካብ ጋንታ ፈንቅል ሳልሳይ ፍጹም ምሕረት ኣብ ካብ ጋንታ ፀሓይ በርቂ ብምዃን ተዓዊቶም
1: ስፖርታዊ ውድድራት ክፍልታት ሚኒስትሪ ምክልኻል ይቕፅል ኣብ ነፍሲ ወከፍ 2 ዓመት ዝካየድ ስፖርታዊ ግጥማት መምሕተራዊ ክፍልታት ሚኒስትሪ ምክልኻል ብዓርብን ቀዳምን ብኩዕሶ መርበብ ክልቲኡ ፆታን ኩዕሶ እግሪ ደቂ ኣንስትዮን ቀፂሉ ነይሩ ኣብ ኩዕሶ መርበብ ደቂ ተባዕትዮ ንገዳይም ተፃወቲ ጠርኒፋ ውድድራት ተሰላስል ዘላ ዋልታ ሕጂ እውን ኣይቅንዓን ሓንቲ ሴት መምለሲ እግሪ ገይራ ብሂምቦል 3-1 ተሳዒራ ኣብ መንጎ ዒታሮን ዓራግን ዝነበረት ፀወታ ብዓወት ዒታሮ 3-0 ክዛዘምን ከሎ ተፃወቲ ዒታሮ ኣብርሃለይ ግርማይን ኣብርሃም ተክለ ሃይማኖትን መሰጥ ፀወታ ኣንፀባሪቖም ካብ ተዓዘብቲ ናእዳ ረኺቦም ብቐዳም ካብ ዝተኻይዱ ኩዕሶ መርበብ ደቂ ኣንስትዮ ንሓሊበትን ዋልታን ዝሰዓረት ዒታሮ ምስ ዓራግ ኣብ ዝተረኸበትሉ እውን 2-1 ብምስዓር ሳልሳይ ተኸታተለ ዓወት ሰኒዳ ንሳቡርን ሂምቦልን ዘረኸበ ግጥም ድማ ዓወት ተሓሪምዋ ዘሎ ሂምቦል ብሳቡር 2-0 ተሳዒራ ዓርቢ ኣብ ሰዓታት ድሕሪ ቐትሩ እውን ውድድራት ኩዕሶ እግሪ ደቂ ኣንስትዮ ተኻይዱ ነይሩ ዒታሮ ምስ ሂምቦል ሓሓደ ነጥቢ ኣብ ዝተመቐላሉ ብዘይሸቶ ባዶባዶ ተዛዚሙ ዝሓሸ ቁመና ውኒና ዘላ ዋልታ ምስታ ዓውቲ ዝሓለፈ ዓመት ዝኾነት ሓሊበት ኣብ ዝገጠመትሉ ሓንቲ ካብ ኣድያም ኣቶ ብርሃን ሓንቲ ድማ ካብ ዳናይት ፍጹም 2 ሸቶታት ክትረክብን ከላ ሓላዊት ልደት ዋልታ ልዋም ፀሃየ ናብ ገዛእ ልደታ ኩዕሶ ብምእታው ሓሊበት እንኮ ሸቶ ተመዝጊብላ ውፅኢት ድማ 2-1 ተዛዚሙ ተፃዋቲት ዋልታ ዳናይት ፍጹም ብ3 ሸቶታት ንውድድር ትመርሐላ ስፖርታዊ ውድድር ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ሎሚ ሶኒ እውን ብውድድራት ቸዝ ኣብ ሰዓታት ቅድሚ ቐትሪ ኣብ መዓስከር ዒታሮ ፈሊሙ እዚ ብክልቲኡ ፆታ ን7 ክለባት ዘሳትፍ ውድድር ክሳብ 19 መስከረም ክቕፅል እዩ
0: ኣብ ከተማ ሓጋዝ ብምኽንያት 50 ዓመት ምምስራት ቤት ትምህርቲ ሰውራ ወውዕ ስፖርታዊ ንጥፈታት ክካየድ ቀኒዩ እቲ ካብ 8 ክሳብ 13 መስከረም ኣብ ኩዕሶ መርበብ ብቤት ፅሕፈት ባህልን ስፖርትን ዞባ ሓጋዝ ዝተወደበ ኮይኑ ኣብ መንጎ 4 ክለባት ኣዱሊስ ቢሻ ፖሊስን ሰላምን ከም እተኻየደ እቲ ዝተረኽበ ሓበሬታ ኣፍሊጡ እቲ ኣመሓዳሪ ከተማ ሓጋዝ ኣቶ ነፀር ኣበረኸት ኣብ ዝርከብዎም ዝተፈላለዩ ሓለፍቲ ትካላትን ኣመሓደርቲ ከባቢታትን ኣፍቀርቲ ስፖርትን ኣብ ዝተረኽብሉ ስነ ስርዓት ዝተኻየደ ስፖርታዊ ንጥፈታት ወውዑ ናይ ተወዳዳርነት መንፈስ ከም እተረኣየሉን ሓያል ስፖርታዊ ንጥፈታት ከም እተ ዘንጸባረቕሉን ሓላፊ ባህልን ስፖርትን ዞብ ሓጋዝ ኣቶ ዑስማን መሓመድ ስዒድ ሓቢሮም ኣብቲ ብሰንበት 13 መስከረም ዝተኻየደ ናይ መዛዝም ስነ ስርዓት ናይ ዝተመዝገበ ውፅኢት ምስ እንምልከት ድማ ፈለማ ዝገጠማ ጋንታ ኣዱሊስ ምስ ጋንታ ሰላም ኮይነን ጋንታ ሰላም ንጋንታ ኣዱሊስ 4 ብ1 ክትስዕራን ከላ ጋንታ ቢሻ ንጋንታ

0: ፖሊስ 3 ብኽልተ ረቲዓታ ኣብ መወዳእታ ድማ ክለባት ሰላምን ቢሻን ንዋንጫ ሓሊፈን ጋንታ ሰላም ድማ ንጋንታ ቢሻ 3 ብ2 ብምርታ ቀዳመይቲ ጋንታ ሰላም ካልኣይቲ ጋንታ ቢሻ ድማ ሳልሰይቲ ብምዃን ተዓዊተን ኣብ ከተማ ከረን ሻምፒዮን ኩዕሶ እግሪ ዞባ ዓንሰባ ትሕቲ 17 ዓመት 8 ንኡሳን ዞባታት ብምሕቋፍ ካብ 7 ክሳብ 13 መስከረም ብውዕ ስፖርታዊ መንፈስ ክካየድ ድሕሪ ምፅማሕ ናይ ደረጃን ዋንጫን ግጥማት ብምስልሳል መገረጅ ዓፅዩ ፈለማ ናይ ደረጃ ግጥመን ዘካየዳ ንኡሳን ዞባታት ከረንን ዕላ በርዕድ ነይረን ቀዳማይ እብረ ከረን ብምሉእ ዕብላለ ናይ ክልተ ባሎ መሪሕነት ሒዛ ንዕረፍቲ ኣትያ ካልኣይ እብረ እውን ከረን ከም ዝነበረቶ ብምምላስ ክልተ ሸቶ ብምውሳኽ መሪሕነት ኣግፊሓ በዚ ድማ ዒላ በርዕድ ልዳታ ብምፅናሕ መእተው ገዛ ትኾና እንኮ ሸቶ ብምምዝጋብ 4 ብ1 ተዓዊታ ሳልሳይ ደረጃ ንኸረና ረኪባ ሙስጠፋ ሙሓመድ ኑር ካብ ከረን ድማ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ ኣብ ሰዓበ ናይ ፍጻመ ፀወታ ንሜዳ ዝቕረባ ንኡሳን ዞባታት ገለብ ምስ ሓልሓል ኮይነን ገለብ ንፀወታ ብምቁፃር ሓያል መጥቃዕቲ ብምክያድ ክልተ ሸቶ ብምዝጋብ መሪሕነት ተረኪባ ዝያዳ ንዓወት ተፀጊዓ ንዕረፍቲ ኣትያ ድሕሪ ዕረፍቲ እውን ሓልሓል ተወዲባ ብምምላስ መጥቃዕትታት እኳ ተካይድ ክሰልጠግና ይከኣለን ገለብ ናይ መጋጥምታ መጥቃዕቲ ብምብርዓን ኣብ ልዕሊ ሓልሓል ፀቕጢ ብምፍጣር ሸቶ ወሲኻ 3 ባሎ ብምዕዋት ቀዳማይ ደረጃ ሒዛ ወዲኣ ራሚ ካብ ገለብ ድማ ብሉ ተፃዋታይ ናይ ዛግ ጽምተ ጸዊዑ በዚ መሰረት ዕውቲ ንኡዘባ ገለብ 20,000 ናቕፋ ክትሽለምን ከላ ካልኣይ ደረጃ ዝሓዘት ሓልሓል 15,000 ናቕፋ ሳልሳይ ደረጃ ድማ ከረን 10,000 ናቕፋ ተሸሊመን ዓደቲ ከሌዛን ድማ ናይ ጠባይ ዋንጫ ተሸሊማ ሙስጠፋ መሓመድ ኑር ናይ ከረን ብ9 ሸቶ ብሉፅ ኣመዝጋቢ ሸቶ ተባሂሉ ክሽለምን ከሎ ኣሰልጣኒ ዕውቲ ጋንታ ንኡዘባ ገለብ መምህር ዳምር ዮውሃንስ ብሉፅ ኣሰልጣኒ ኮይኑ ተፀዊዑ ሓላው ልዳት ዒላ በርዕድ ኢስያስ በረኸት ብሉፅ ሓላው ልዳት ክፅዋዕ እንከሎ ሙባረክ ኣማን ካብ ገለብ እውን ብሉፅ ተፃዋታይ ናይ ዝውድድር ተሰሚዩ ኣብ መወዳእታ ዕውታት ንኡሳን ዞባታት ውልቀ ሰባትን ሽልማቶም ካቢድ ዝተፈላለዩ ኣካላት መንግስቲ ተቐቢሎም ግጥማት ፕሪምየር ሊግ ዓዲ እንግሊዝ ዝሓለፈ ቀዳም ሰንበትን ብራብዓይ ሶሙን ግጥማቱ ኣብ ዝቐፅለሉ መላእ ኣፍቃሪ ኩዕሶ እግሪ ብልዑል ትፅቢት ክፅበዮ ዝፀንሐ ናይ ከተማ ማንቸስተር ደርቢ ብዓወት ማንቸስተር ሲቲ መፈፀም ተረኺቡ
1: ናይ ዝሓለፈ ሶሙን ዝዓበየ ፀወታ ደቂ ከተማ ማንቸስተር ዝኾና ክለባት ማንቸስተር ዩናይትድን ማንቸስተር ሲቲን ዘካየዶ ፀወታ ዩ ነይሩ እዚ ትማል ሰንበት ኣብ ሜዳ ኦልትራፎርድ ዝተኻየደ ግጥም ብኩሉ ምዳዩ ኣቓልቦ ዝረኸበ ፀወታ ዩ ነይሩ ኣብ ናይ ቅድሚ ዕረፍቲ ፆታ ኣብ መብዕ 26 ዶ ናይ ሲቲ ፊል ፎደን ኣብ ልዕሊ ብሩኖ ፈርናንደስ ብዝፈፀሞ በደል ብቐይሕ ካርድ ካብ ሜዳ ክባረር ከሎ ድሕሪ 20 ዓመታት ንፈለማ እዋን ኣብ ናይ ደርቢ ፆታ ማንቸስተር ብቐይሕ ካርድ ዝተባረረ ፈላሚ ተፃወታይ ብምዃን እውን ሕማቕ ክብሪ ወሰን ሒዙሎ ናብ ፆታ ምስ ንምለስ ዩናይትድ ነቲ ዝነበረ ናይ ቁፅሪ ፀብለልታ ክጥቀመሉ ኣይከኣለትን ንዕረፍቲ ብዘይሸቶዮን ድማ ተፈላለየን ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሲቲ ፀብለልታኣ ከተረኣይ ተሸገረትን ኣብ መበል 6 ካብ ሃላንድ ኣካታዓይቲ ሸቶ ብምርካብ ንፆታ ክትመርሖ ጀሚራ ብድሕርዚ ዩናይትድ ናብ ፆታ ክትምለስ ዘይዕውታት ፈተነታት እኳ ተካየደት ካብ ስዕረት ግና የምለጠትን ሓደ ባዶ ተሳዒራ ኣብዛ ፀወታ ናይ ሲቲ ሃላንድ ይብሉ ዝተፃታይ ተባሂሉ ድሕርቲ ፆታ ማሕበር ፕሮፌሽናል ዳነት እንግሊዝ ብዛዕባ ሸቶ ሲታ ምልክቷ ዘውፅኦ መግለፂ እታ ሸቶ ካብ ፀወታ ወፃኢ ምንባራን ቫር ድማ ጌጋ ከም ዝፈፀመትን ንዩናይትድ ሓቢርዋ ከም ዘሎ ማዕከና ዜና እንግሊዝ ይዛረብ ኣለዋ ዩናይትድ ኣብ ሜዳ ብጎደሎ ተፃወቲ ክትርታዕ ኣብ ታሪኻን ካልኣይ ግዜ ክኸውን ከሎ ዝሓልፈ ዓመተ ስፖርትስ ኣብዚ ሜዳ ብኤቨርቶን ታሪካዊ ስዕረት ተቐቢላ ምንባራ ይዝከር ሲቲ ኣንጻር ዩናይትድ ኣብ ዘካየድቶ ዳሕሮት 5 ፀወታታት ኣብ 2 ክትዕወትን ከላ ኣብ 2 ተሳዒራ ኣብ ሓንቲ ፀወታ ካ ነጥብ ተማቒላ ኣሰልጣኒ ማይክል ካሪክ ንዩናይትድ መሪሑ ኣብ ሜዳ ኦልትራፎርድ ኣብ ዘካየዶም 11 ፀወታታት ኣብ 2 ክሰዓርን ከሎ ኣብተን ዝተረፋ ግን ተዓዊቱ እዩ ሲቲ ኣብዚ ሓድሽ ዓመተ ስፖርት ኣብ 4 ፀወታታት ኣከታቲላ ብምዕዋታ ን7 ተኸታተልቲ ዓመታት ስፖርት ብዓወት ብምራሻ ፍሉይ ክብሪ ወሰና እዩ ኣጥቃዒ ማንቸስተር ሲቲ ሃላንድ ኣንጻር ዩናይትድ ኣብ ዝተሰለፈሉ 8 ፀወታታት 9 ሸቶታት ከመዝግብ ከሎ ካብዚ እተን 3 ኣብ ሜዳ ኦልትራፎርድ ዘመዝገበን እየ ነይረን ግብፃዊ መሓመድ ሳላሕ 13 ሸቶታት ምዝጋብ እቲ ዝበዝሐ ኣጥቃዒ ኣብ ልዕሊ ዩናይትድ ኩዓሳሱ ኣብ ሰኪዒታት ዝቕመጠ ተፃወታይ ክኸውን እንግሊዛዊ ኣለን ሸረር ድማ ብ10 ሸቶታት ኣብ ካልኣይ ደረጃ ተሰሪዑ ዘሎ እዩ
2: He's only gone and given it.
3: I don't get it.
2: Erling Haaland celebrates in front of the City fans and from out of nowhere.
3: I mean, we've said all along, you cannot give them chances.
2: And Fernandes again. Needs a decent cross or a good shot. Oh, it's onto Mbeumo! Gianluigi Donnarumma.

0: Rice to use Odegaard. Havertz is inside the 18-yard box. He tries to pick him out. Havertz is there. And Havertz hooks it towards goal. And Robin Roos gets a fingertip on it to take it over the crossbar.
1: ሻምፒዮን ዝሓለፈ ዓመት ስፖርት ኣርሰናል ናብ ስታድየም ኦፍ ላይት ብምጋሻ ኣንፃር ሳንደርላንድ ስሩዕ ናይ ፕሪምየር ሊግ ፆታ ኣካይዳ ኣብ ናይ ቅድሚ ዕረፍቲ ፆታ እዛን ክለባት ሸቶ ዘይተረኣዮ ግጥም ክካየዳ ከለዋ ድሕሪ ዕረፍቲ ኣብ ዝቕፅለ ፆታ ኣርሰናል ኣብ መበል 58 ደቂቃ ብብሩኖ ጉማርሽ ብዝረኸብታ ሸቶ መሪሕነናይ ፆታ ሒዛ ሳንደርላንድ ማዕረት ገብራ ሸቶዋ ብተናደሉ ዝነበረት እዋን ኣብ መበል 96 ዳ ንተፃወታ ሬሌንዶ ማንዳቫ ብክልተ ብጫ ካርድ ካሜራ ክትከስሮ ከላ ኣርሰናል ድማ ኣብ መበል 97 ዳ ብመገዲ ፍፁም ቅልዕ ካብ ቡካዮ ሳካ ንዓወታ ርጉፅ ዝገብረ ሸቶ ብምዝጋባ እቲ ፆታ ብዓወታ ክልተ ባዶ ተዓፅዩ ኣብዛ ፆታ ፍፁም ቅልዕ ዘድሓን ሓላዊ ልዳት ኣርሰናል ዴቪድ ራያ እዩ ብሉፅ ተፃታይ ተባሂሉ ተሰይሞ ሳንደርላንድ ኣንጻር ኣርሰናል ኣብ ዘካየቶም ዳሕሮ 30 ፆታታት ብዘይካታ ኣብ ወርሒ ሕዳር 2009 ዘመዝገበታ ናይ ሓደ ባዶ ዓወት ኣብ 19 ግጥማ ክሰዓርን ከላ ኣብ 10 ኻ ማዕረ
0: ተፈላለያ
1: ዝሓለፈ ሰሙኑ መሪር ስዕረ ዝቐመሰ ቸልሲያ ብሜዳ ኣንጻር ሃልሲቲ ኣብ ዘካየቶ ፆታ ነጥቢ ተማቒላ እዘን ምስ ቀዳመት 4 መራሕቲ ክለባት ኮይነን ዝቕልሳ ዘለዋ ክለባት ዘካየዶ ፆታ ቸልሲ ኣብ 7 ደቕ ካብ ሮጀርስ ብዝረኸብታ ቀልጢቲ ሸቶ መሪሕነት እኳ ተሓዘት ሃልሲቲ ኣብ መብዕ 28 ደቕ ከምኡ ድማ 34 ደቃዮ ካብ ቤሎሚ ብዝረኸብተን ክልተ ሸቶታት ካብ ድሕሪ ተበጊሳ 2-1 መሪሓ ዕሪፋ ድሕሪ ዕረፍታ ኣብ ዝቐፀለ ፆታ ቸልሲ ኣብ መብል 66 ደቕ ካብ ጃኦ ፔድሮ ብዝረኸብታ ሸቶ ነጥቢ ተማቒላ ኣብዛ ፀወታ ናይ ሃልሲቲ መሓመድ ቤሎሚ ብሉስ ተፃዋታይ ተባሂሉ ተሰይሞ እዘን ክለባት ኣብ ዳሕሮት 11 ፀዋታታት ኣብ ዝተረኸበሉ ቸልሲ ተሳዒራ ኣይትፈልጥን እያ ኣብ 8 ክትዕወትን ከላ ኣብ 3 ኻ ነጥቢ ተማቒላ ብንጻሩ ሃልሲቲ ናብ ሜዳ ስታንፎን ብሪጅ ጌሽ ኣብ ዘካየድትን 19 ፀዋታታት ክትዕወት ኣይከኣለትን ኣብ 15 ፀዋታታት ክትሰዓርን ከላ ኣብ 4 ግጥማት ግን ነጥቢ ተማቒላ ቸልሲ ኣብ ሜዳ ኣንጻር ሓደስቲ ናብ ፕሪምየር ሊግ ዝተመርሳ ክለባት ኣብ ዘካየድቶም 5 ዳሕሮ ፀወታታት ዛጊድ ክትዕወት ተሸጊራ ኣብ 4 ነጥቢ ክትማቐልን ከላ ኣብ ሓንቲ ፀወታ ከዓ ተሳዒራ ሞርጋን ሮጀርስ ኣብ 3 ፀወታታት ክለቡ ሸቶታት ብምዝጋብ ዝደምቕ ዘሎ ኣጥቃዕ እዩ ወዲ ክለቡ ኮል ፓልመር ድማ ኣንጻር ሓደስቲ ክለባት ኣብ ዝተሰለፈሎም 16 ፀወታታት ኣብ ዝተመዝገበ 16 ሸቶታት ክዋሳእ እንከሎ 9 ብስሙ ዝተጻሕፋ ክኾና 7 ውዳኣት ኩዓሳሱን ድማ ንደቂ ክለቡ ኣቐቢሉ ሊቨርፑል ኣብ ሜዳ ንፉልሃም ብምዕዳም ዘካየድቶ ፆታ ነጥቢ ጥፊያ ናይ ቅድም ተፃዋታይ ሊቨርፑል ዝነበረ ኣልቫሮ ኣርቤዮላ ድሕሪ ኣስታት 20 ዓመታት ዓላሚ ኮይኑ ኣንጻር ናይ ቅድም ክለቡ ይፃወት ብምባሩ ፍሉይ ኣርእሲ ነይሩ እዘን ክለባት ኣብ ናይ ቅድሚ ዕረፍቲ ኣብ ዘካየዶ ግጥም ፉልሃም ሸቶ ክኾና ዝኽእላ ዝነበረ ዓድላት ከተባኽን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ ዝሓሸ ዕብላለ ዝነበራ ሊቨርፑል ንልዳት መጋጥምታት ክደፍር ኣይከኣለትን እቲ ፆታ ኸ ብዘይሸቶ ባዶ ባዶ ተዛዚሙ ኣብዛ ፆታ ናይ ፉልሃም ጆሽዋ ኪንግ ይብል ተጻታይ ተባሂሉ ኣብ ቅሉላው ዘላ ቶትናም ኣብ ሜዳ ኣንጻር ኤቨርተን ኣብ ዘካየደቶ ፆታ ነጥቢ ተማቒላ ኣብ ናይ ቅድሚ ዕረፍቲ ዘን ክለባት ሸቶ ዘይተመዝገበ ፆታ ከካየዳ ከልዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ እውን ኤቨርተን ሸቶ ክኾና ዝኽእላ ዝነበረ ዓድላት ብምብኻና እቲ ፆታ ብዘይሸቶ ባዶ ባዶ ተዛዚሞም ኣብዛ ፆታ ናይ ኤቨርተን ብራይት ዋይት እዩ ብልስ ተጻታይ ተባሂሉ ቶተናም ኣብ ናይ ሎም ዓመተ ስፖርት ዛጊድ እታ እንኮ ሸቶ ዘይመዝገበት ክለቦ ምዃን ኣብ ድሕሪ ተቐሚጣ ዘላ ክለብ እያ እዚ ውፅኢትካ ኣብ ታሪኻ ንፈለማ እዋን እዩኣስቶን ቪላ ኣብ ሜዳ ንኖቲንጋም ፎረስት ብምዕዳም ዘካየድቶ ፀወታ ተሳዒራ ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ኣብ ዘካየዶ ግጥም ዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ፎረስት ኣብ መበል 46 ደቕ ካብ ዲላ ብዝረኸብታ ሸቶ ቀዲማ መሪሕነት ሒዛ ቪላ መበል 74 ደቕ ካብ ኣሊሶም ዝረኸብታ ሸቶ ናብ ፆታ እኳ ተተመሰት ኖቲንግሃም ፆታ ብምዛሙ ኣብ መበል 78 ደቕ ካብ ኢጎር የሱስ ብዝረኸብታ ሸቶ ሙሉእ 3 ነጥቢ ወሲዳ ኣብዛ ፆታ ዲላ ፒቡልስ ተጻታይ ተባሂሉ ተሰይሞ
2: goal. Jesus scores for Forest and it's 2-1 with 3 minutes to go. Igor Jesus scores late on at Villa Park.
1: ክሪስታል ፓላስ ኣብ ሜዳ ኣነታ ብታሕተዋይ ደረጃ ዝቐኒት ኢፕስዊች ታውን ብምዕዳም ዘካየደቶ ፆታ ዘሰንብር ስዕረት እያ ተቐቢላ። ኣብ ናይ ቅድሚ ዕረፍቲ ፆታ ፓላስ ካብ ካላይሊ ኣብ መበል 14 ደቕብ ዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኢፕስዊች ኣብ መበል 23 ካብ ኤመርሰን ዝረኸብታ ሸቶ ናብ ፆታ ተመሊሳ። እንተኾነ ፓላስ ንዚ ሳሲ በቂሕ ካርድ ብመኽሳራ ንዝተረፈ ግዜኣ ብጎደሎ ተፃወቲ ንክትፃወት ተፈሪዳ። ዕረፍቲ ቅድሚ ካልእ ኣብ መበል 45 ደቕ ድማ ኢፕስዊች ነቲ ዝተረኸበ ናይ ቁፅሪ ፀብለልታት ተጠቒማ ካብ ዳቪስ ብዝረኸብታ ሸቶ 2-1 መሪሓ ኣዕሪፋ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ፓላስ ኣብ መበል 75 ደቕ ካብ ላርሰን ብዝረኸብታ ሸቶ ናብ ፀወታ እኳ ተተመልሰት ኢፕስዊች ታውን ፆታ ምዝዛሙ ኣብ መበል 9 ካብ ፍለሚን ብዝረኸብታ ምዕት ይሸቶ ነቲ ፆታ 3-2 ብምዕዋት ርእሳ ኣልዒላ ወፅያ። ኣብዛ ፆታ ናይ ኢፕስዊች ሌይፍ ዳቪስ ብሉፅ ተጻታይ ተባሂሉ ኣብ ናይ ሎም ዓመተ ስፖርት ናይ ፍልሚ ዓወት ትፅበ ዘላ ቦሩማዝ ኣብ ሜዳኣ ቪታሊቲ ስታድየም ንብሬንፎርድ ብምዕዳም ዘካየቶ ፆታ ነጥቢ ተማቒላ። ኣብ ናይ ቅድሚ ዕረፍቲ ፆታ ፍልማ ብሬንፎርድ ኣብ መበል 34 ደቕ ካብ ሽኬድ ብዝረኸብታ ሸቶ ቀዲማ ክትመርሕን ከላ ቦሩማዝ ከይፀንሕት ኣብ መበል 38 ደቕ ካብ ክላይቨርት ብዝረኸብታ ሸቶ ናብ ፆታ ተመሊሰ ዓሪፋ። ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ ቦሩማዝ ኣብ መበል 52 ደቕ ካብ ታቨርየን ካልእ ሸቶ ክትረክብን ከላ ሽኬድ ንክለቡ ካልእ ሸቶ ብምውሳኹ ትፀወታ ብናይ ሓባር ውፅኢት 2-2 ተዛዚሞ። ኣብዛ ፀወታ ናይ ብሬንፎርድ ኬቨን ሽኬድ እዩ ብሉፅ ተጻታይ ተባሂሉ።
3: There it goes, pops up on the half volley, he just chip curls it on the half volley straight into the back of the net.
1: ኣብ ታሕተዋይ ደረጃ ዘላ ኮቨንትሪ ሲቲ ኣብ ሜዳ ንብራይተን ኣልባዮን ብምዕዳም ዝካየቶ ፆታ ግፌ ስዕረት ብምቕባላ ንደገፍታ ሻቂላ። ኣብ ናይ ቅድሚ ዕረፍቲ ፆታ ብራይተን ኣብ መበል 35 ካብ ኩስትላስ ብዝረኸብታ ሸቶ መሪሓ ከተዕርፍ ከላ ድሕሪ ዕረፍታ ዝቐፀለ ፆታ እውን ብራይተን ኣብ መበል 51 ያልኩየ ካልእ ሸቶ ብምዝጋቡ መሪሕነታ ደሪዐ እያ። ኮቨንትሪ ኣብ መበል 53 ናጥቃዓ እያ ኣወኒ ብቀይሕ ካርድ ድሕሪ ምስኣና ንዝተረፈ ፀወታ ብገደሎ ተፃወቱ ንኽዛዝሞ ብምግዳዳ ንዝበዝሐ ሸቶታት ንኽትቃላዕ ክኢል እያ። ብራይተን ኣብ መበል 70 ካብ ግሮፕ መገዲ ፍፁም ክላዕ ኣብ መበል 83 ካብ ሉዊስ ዳንክ ከምኡ ድማ ኣብ መበል 94 ካብ ኣያሪ 3 ሸቶታት ብምርካብ ብድምር ውፅኢት 5 ባዶ ተዓዊታ ክትወፅእ ክኢላ። ኣብዛ ፀወታ ናይ ብራይተን ቨርበርገን

ስፋልማ የስዕረታ ቅሚሳ ዝነበረት ሪያል ማድሪድ ቀዳም ኣብ ሳንቲያጎ በርናቦ ንራዮ ቫየካኖ ፀዊዓ ኣብ ዝካየደቶ ግጥም ብገፊሕ 4-1 ብምዕዋት ናብ ጎደና ዓወት ተመሊሷ። ኬልያን ምባፐ ኣብ መበል 14 ደቂ ብፍፁም ቅላዕ ብዘቁፅራ ሸቶ ቀዲማ መሪሕነት ናይ ዝግጥም ዝሓዘት ሪያል ማድሪድ ኣብ መበል 17 ደቂ ካብ ኣልቫሮ ካሬራስ ኣብ መበል 35 ደቂ ድማ ካብ ጁድ በሊንግሃም ክልተ ሸቶ ብምውሳኽ ንዕረፍቲ 3 ብባዶ መሪሓ ወፅያ። ንዕረፍቲ ራዮ ቫየካኖ ኣብ መበል 51 ደቂቕ ሰርጆ ካሜሎ ብዝመዝገባ ሸቶ ንውፅኢት ፀወታ ከተፅብቦ ተቓሊሳ። ኣብ ተወሳኺ ደቂቕ ኬልያን ምባፐ ብካልኦት ሸቶ ናይ ዝግጥም ድሕሪ ምምላሱ ሪያል ማድሪድ ኣብ ልዕሊ ራዮ ቫየካኖ ብገፊሕ 4-1 ተዓዊታ። ኬልያን ምባፐ ካብ ፒኤስጂ ናብ ሪያል ማድሪድ ካብ ፅምበር ንድሓር ኣብ ሳንቲያጎ በርናቦ ኣብ ዘካየዶም 36 ግጥማት 34 ሸቶ ከመዝግበ በቂዑ። ከም ብጅማር ዝሓለፈ ዓመት ስፖርት ኬልያን ምባፐ ኣብ 79 ሸቶታት ክለቡ ተዋሲኡ። ኣብዚ መቓን ግዜ ልዕሊ ኬልያን ምባፐ ዝበዝሐ ናይ ሸቶ ኣበርክቶ ዝገበረ ኣብ 85 ሸቶታት ብቐረብን ምምዝጋብን ዝተዋስ ኣጥቃዓይ ባየር ሙኒክ ሃሪኬን ጥራዩ። ካብ ቀዳሞት 8 ናይ ላሊጋ ግጥማት ናይ ዚ ዓመት 4 ዓወት ኣመዝጊባ ዘላ ሪያል ማድሪድ ንመጋጥምታ ቫየካኖ ኣብ ሳንቲያጎ በርናቦ ፀዊዓ ኣብ ዘካየደቶም ናይ መወዳእታ 15 ግጥማት ኣብቶም 14 ሙሉእ ዓወት ኣመዝጊባ። ኣብዛ ግጥም 9 ነጥቢ ዝተለክዓሉ ጁድ በሊንግሃም ብሉፅ ተፀዋታይ ናይዛ ግጥም ተፀዊዑ። ባርሴሎና ካብ ሜዳ ወፃኢ ኣንጻር ለቫንቲያ ስሩዕ ፀወታ ኣካይዳ። ንባልደ ኣብ ወንበር ተቐየርቲ ኮፋ ቢሉ ዝርከብ ናይ ጸጋም ተኸላኸላይ ሃቪየር ኤስፒ ኣብ 50 ደቂቕ ንባርሴሎና ቅዲማ ንዚ ግጥም ክትመርሖ ዝኽኣለታ ሸቶ ኣመዝጊቦ። ኣብ መበል 19 ደቂቕ ላሚን ያማል ካልይቲ ሸቶ ባርሳ ብምምዝጋብ ባርሴሎና ንዕረፍቲ 2 ብባዶ መሪሓ። ድሕሪ ዕረፍቲ 3 ደቂቕ ጥራይ ምስተላዕሎ ላሚን ያማል ባዕሉ ንዘምጻ ፍጹም ቅላዕ ሓላፍነት ምህራማ ወሲድ ኣመዝጊብዋ። ባርሴሎና ንፀወታ 3 ባዶ ድሕሪ ምምራሓ ኣድህቦዋ ኣብ ዝተዛነየሉ ለቫንተ ኣብ መበል 79 ደቂቕ ካብ ኢቫን ሮሜሮ ኣብ መበል 88 ደቂቕ ድማ ካብ ሮጀር ብሩገ ኣከታቲላ 2 ሸቶ ብምዝጋብ ንውፅኢት ፀወታ ናብ 3-2 ኣፅቢባቶ። ኣብ ተወሳኺ ደቂቕ ሓድሽ ፈራሚ ባርሴሎና ካሪም ኣደየሚ ክለቡ ዓወት ሒዛ ክትወፅእ ውሕስነት ዝፈጠረትላ ራብዒት ሸቶ ኣመዝጊቡ እቲ ግጥም ድማ ብዓወት ባርሴሎና 4-2 ተዛዚሙ። ኣትለቲኮ ማድሪድ ብዘይ ሁልያን ኣልቫረዝ ናብ ግዝኣት ባስ ጌሻ ኣንጻር ሪያል ሶሴዳድ ኣብ ዝካየደቶ ግጥም ብገፊሕ 3 ብባሮ ተዓዊታ። ኣትለቲኮ ማድሪድ ካብዚ ግጥም ሙሉእ 3 ነጥቢ ሒዛ ክትወፅእ ዝኽኣላ ሸቶታት ኣብ ናይ መወዳእታ 10 ደቃይቕ ዘመዝገበትን እያ። ኣብ 84 ደቂቕ ኣሌካንድሮ ግሪማልዶ ብፍጹም ቅላዕ፣ ኣብ 90 ደቂቕ ጆናታን ሚላን ከምኡውን ኣብ ተወሳኺ ደቂቕ ጆቫኒ ሲሚዮነ ን3 ሸቶታት ኣትለቲኮ ማድሪድ ኣመዝጊቦም። ኣብ ሳን ማመስ ንኤልቸ ዝዓደመት ኣትለቲኮ ቢልባኦ ማዕረ 1-1 ተፈላለያ። ኤልቸ ኣብ መበል 50 ደቂ ቦናኖተ ብፍጹም ቅላዕ ብዘቁፅራ ሸቶ ነዚ ግጥም ቀዲማ ክትመርሖ ክኢላ እኳ እንተነበረት ኣብ ሜዳኣን ኣብ ቅድሚ ደገፍታን ኣብ ምፅዋት ዝነበረት ኣትለቲኮ ቢልባኦ ግን ኣብ 79 ደቂ ካብቲ ኣብ ዝሓለፉ መዓልትታት ካብ ኣህጉራዊ ግጥማት ጫሙ ከም ዝስቐለ ዝሓበረ ጋናዊ ኣጥቃዓይ ኢንያኪ ዊልያምስ ብዝርከበታ ሸቶ ካብ ዝግጥም ነጥቢ ተመቒላ ወፅያ። ኣብ ካልእ ግጥማት ሴልታ ቪጎ ኣንጻር ማላጋ፣ ሄታፍ ኣንጻር ዴፖርቲቮ ላኮረኛ ብተመሳሳሊ ማዕረ 1-1፣ ሰቪያ ንቫሌንሽያ 1-0፣ ሬሲንግ ሳንታንደር ንኣላቨስ 2-1 ረቲዓታ። ባርሴሎና ብሙሉእ 15 ነጥቢ ንመድረኽ ላሊጋ ብመሪሕነታ ትቕልሰላ። ሪያል ማድሪድ ብ12 ነጥቢ ትስዕባ ኣላቨዝን ኣትለቲኮ ማድሪድን ሰቪያን ብማዕረ 10 ነጥቢ ብፀብለልታ ሸቶ ተበላሊፀን ይቕፅላ። ቪያሪያልን ኤልቸን ቫሌንሽያን ድማ ኣብ መወዳእታ ደረጃ ዝርከባ ጋንታታት ላሊጋየን። ራብዓይ ሰሙን ግጥማት ሰርያ ጥልያን ዝሓለፈ ቀዳምን ሰንበትን ቀፂሎም ተኸይዶም። ብሩበን ኣሞሪም ትምራሕ ናይ ከተማ ሚላን ጋንታ ኤስ ሚላን ናብ ከተማ ሮማ ተጓዒዛ ኣንጻር ላዚዮ ኣብ ዘካየደቶ ግጥም ድሕሪ ዕረፍቲ ብዘመዝገበተን 2 ሸቶታት ተደጊፋ ማዕረ 2-2 ተፈላለያ። ላዚዮ ኣብ 10 ደቂቕ ካብ ካንቸሌራ፣ ኣብ መበል 39 ደቂቕ ድማ ካብ ኖስሊን ብዘመዝገበተን ሸቶታት ንዕረፍቲ 2 ብባዶ መሪሓ ወፅያ።
ኤሲ ሚላን ድሕረፍቲ ኣብ መበል 65 ደቂቕ ከምኡ ውን ኣብ መበል 67 ደቂቕ ካብ ሞሬራ ብዝቆፀረተን ክልተ ሸቶታት ካብ ድሕሪት ተበጊሳ ማዕረ 2-2 ተፈላለያ። 66 ሚእታዊት ሚዛናይ ፀወታ ሒዛ ዘምስየት ኤሲ ሚላን 7 ዕላመ

ዝሓለዋ ፍትንታት ክትካይድን ከላ መጋጥምታ ላዝዮ ድማ ካብ ዝካየደተን 8 ፍትንታት እተን 6 ዕላመን ዝሓለዋ ነይረን። ኣረጊት ጎርዞ ጁቬንቱስ ካብ ሜዳ ወፃኢ ኣንጻር ሳሱሎ ኣብ ዘካየደቶ ግጥም 3-2 ተረቲዓ ናብ ከተማ ቱሪን ተመሊሷ። ንዕረፍቲ ብዘይሸቶ ዘምርሓ እዘን ክልተ ክለባት ድሕሪ ዕረፍቲ ሳሱሎ ካብ ኤስፖሲቶ ቦውን ኣደዚችን ብዘመዝገበተን 3 ሸቶታት ኣብ ልዕልታ ዝሄር ጎቫ 2 ሸቶ ዘመዝገበላ ጁቬንቱስ 3-2 ተዓዊታ። 58 ሚታዊት ሚዛን ፀወታ ዝተቆፃፀረት ጁቬንቱስ 8 ዕላመን ዝሓለዋ 19 ፍትን ክተካይድን ከላ መጋጥምታ ሳሱሎ ድማ ካብ ዘካየደትን 10 ፍትነታት እተን 6 ዕላመን ዝሓለዋ ነይረን። ኣብ ማእከላይ ሰሙን ኣብ ግጥም ሻምፒዮንስ ሊግ ኤሮጳ ብኣርሰናል ሓደ ባሮ ዝተረትዐት ናፖሊ ኣብ ሜዳ ንቦሎኛ ፀዊዓ ኣብ ዘካየደቶ ግጥም ብፀቢብ ሓደ ባሮ ተዓዊታ። ላቦታካ ኣብ መበሳን 6 ንደቐ ብዘመዝገባ ብሕታዊ ትሸቶያ ናፖሊ ሙሉእ 3 ነጥቢ ሓፊዛ ወፅያ። ናፖሊ ኣብዚ ግጥም 57 ሚታዊት ሚዛን ፀወታ ዝተቋፀረት ኮይና 3 ዕላመን ዝሓለዋ 14 ፈተነ ድማ ኣካይዳ። ኣብ ካልእ ግጥማት ሌቸኒ ሞንዛ 3-2 ጀኖዋ ኣንጻር ፍሮሲዮኖነ ማዕረ 1-1 ካልያሪ ንኣታላንታ ድማ 2-1 ረቲዓታ። ግጥማት ሴርያ ጥልያን ሎሙሸት ብ3 ግጥማት ቀፂሉ ከምሲዩ ኮሞ ኣንጻር ፓርማ፣ ቶሪኖ ኣንጻር ሮማ፣ ኢንተር ሚላን ድማ ኣንጻር ኡደኔዘ ፀወተን ከካይዳየን። ላዝዮ ብሙሉእ ፀወታ ብ10 ነጥቢ ቀዳመይቲ ኮይና ትመርሐላ። ሮማን ኢንተር ሚላንን ብሓደ ተረፍ ፀወታ ብማዕረ 9 ነጥቢ ክትሰልኣ። ካልያሪ ብ9 ነጥቢ ራብዒቲ፣ ኤስ ሚላን ብ8 ነጥቢ ሻድሸይቲ፣ ኮሞ ድማ ብሓደ ተረፍ ፀወታ ብ7 ነጥቢ ሻድሻይ ተርታ ሒዛላ። ሞንዛ፣ ጀኖዋን ቬኔዚያን ኣብ ናይ መወዳእታ ተርታ ዝርከባ ጋንታታት ሴሪኣየን። ንዝሓለፉ 3 ሳምንታት ክካየድ ዝቕነ ቮልታ ስጳኛ ትማል ሰንበት ብዓወት ስጳኛዊ ኤንሪክ ማስ ተዛዚሙ። ሎም ዓመት ብ81 ግዜኡ ኣብ ምክያድ ዝፀንሐ ቮልታ ስጳኛ ትማል ሰንበት መበል 21 መድረኹ መጋረጅኡ ዓፅዩ። ኣብዛ ኣብ ከተማ ግራናዳ ዝተካየደት መድረኽ ተቀዳደምቲ 112 ኪሎ ሜትር ዝርሕቀት ውርድዮም ሸፊኖም። ነዛ መድረኽ ድማ ኖርዌጃዊ ኣባል ኡኖ ኤክስፕሮ ቶቢያስ ዮሃንሰን ንኣባል ኣስታና ኣሌሳንድሮ ሮሜልም ብቅፅበታ ውርድር ረቲዑ ቀዳማይ ኮይኑ ተዓዊቱ። ኣባል ኣልፔሲን ቤልጅማዊ ራምሰስ ዴብሩነ ብ3 ካሊድ ዲሕሩ ሳልሳይ ተርታ ክሕዙን ከሎ ኣባል ኣስታና ሄኖክ ሙሉ ብርሃን ምስ ዕውት መድረኽ ብተመሳሳሊ ግዜ መበል 86 ተርታ ሒዙ ውርድሩ ዛዚሙ። ብሓፈሻ ኣብዚ ን21 መድረኻ ዝተካየደ ውርድር እስጳኛዊ ኣባል ሞቪስታር ኤንሪክ ማስ ብሁሉል ግዜ ዕውት ቮልታ እስጳኛ ኮይኑ ተዓዊቱ። ኤንሪክ ማስ ታደይ ፖጓቻ ካብዚ ውርድር ድሕሪ ምንስሓቡ ንዝተረከቦ መሪሕነት ዓቂቡ ብምጓዓዝዩ ዕውት ቮልታ እስጳኛ ክኸውን በቂዑ። ስሎቬንያዊ ፕሪሞዝ ሮግሊች ብ2 ደቂቕን 15 ካሊትን ዲሕሩ ካልኣይ፣ ኦስትሪያዊ ፌሊክስ ጋል ድማ ብ2 ደቂቕን 44 ካሊትን ዲሕሩ ሳልሳይ ተርታ ሒዙ። ኣባል ኣስታና ሄኖክ ሙሉ ብርሃን መበል 43 ተርታ ሒዙ ውርድሩ ዛዚሙ። ብነጥቢ ቤልጅማዊ ቫን ኣርት ብ326 ነጥቢ ቀዳማይ ኮይኑ ተዓዊቱ። ኮሎምቢያዊ ሳንቲያጎ ቡትራጎ ዕውት ኣንበሳ ዓቐ ብሪጣንያዊ ኦስካር ኦንሊ ድማ ብሉፅ መንእሰይ ቮልታ ስጳኛ ኮይኖም ክዕወቱን ከለዉ ብጋንታ ድማ ፈረንሳዊ ደኬታሎን ኣስታና ኣኸቲላ ቀዳመይቲ ኮይና ተዓዊታ። እምበርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሎና። ዝመፅእ ሰሙን ብኻልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀነ።

0: ሰላምትና ተቐበሉ ፈነወና ምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዩ ሰዓት 9 ተኣኺሉ ንሎሚ ሶኒ 14 መስከረም ዝተዳለወ ዜናዊ መሰናድኦ ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብክብሪ ዝዕድም እስጢፋኖስ ግርማይ ብቐንዲ ነጥብታት ይፍለም። ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንክመሓላለፍ ብዕቱብ ክስራሓሉ ፀውዒት ቀሪቦም። ኣብ ኑ ዞባ ኣፍ ዓበት ኣባላት ኮሚተ ምውጋር ጉዳእቲ ንብረታት ስልጠና ተኻይዶም። ኣብ ኑ ዞባ ናቕፋ ሰፊሕ ወፍራታት ምዕቃብ ማይ ንሓመድን ምግራብን ይካየዳ ኣሎም። ቻይናን ህንድን ዝምድንአ ንምድንፋዕ ዘኽእል ብርክት ዝበለ ስምምዓት ከም ዝኸተማ ሓቢረን። ኣይቨሪ ኮስትን ሪፓብሊክ ጊንን ኣብ ሓያሎ ፅላታት ብሓባር ክሰርሓ ምዃነን ገሊፀን። ሩስያ ሰደድ ናፍታ ደው ንምባል ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕፅል ሓቢራ። ዝርዝር ዜና ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶ ንክመሓላለፍ ብዕቱብ ክስራሕ ክፍሊ ቱሪዝም ዞባ ደቡብ ፀዊዑ። ብዘይካዚ ወኪል ኤሪና መሓመድ ኣይፍራሕ ዘዳለዎ ፀብጻብ ኣሎ። እልልቲ ሃብተ ማርያም ክትቅርበልና እዮም።
1: ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንክመሓላለፍ ብዕቱብ ክስራሕ ከም ዝግባእ ካብ ክፍሊ ቱሪዝም ዞባ ደቡብ ኣቶ ተስፋይ ግርማይ ኣዘኻኺሩ። ሓደ ካብዞም ፅምብላት እቲ ኣብ መፋርቅ ወርሒ መስከረም ዝካየድ ንግደት ኣቡነ ኣንበስ ምዃኑ ብምጥቃስ ስርዓትን ወግዕን ዝሕለወሉ ከምኡ ውን ህዝቢ ዝረኸበሉ ዓብዪ ማሕበራዊ መድረኽ ስለ ዝኾነ ብዘመናምፅኦ መሳርሒታትን ስልማታትን ተዓብሊሉ መበቀላውነቱ ንኸይሓስስ ብክኢላታት ዝተመርሐ መፅናዕታዊ ዳህሳስ ብምክያድን ምስ ሕብረተሰብ ብምትሕብባርን ምስራሕ ኣገዳሲ ከም ዝኾነ ገሊፁ።
2: ዝነበረ ባህሊ ንዕኡ ክስዕብዎ ክኽእሉ ኣለዎም። ኣብ ክንዲ ምስ ዘመናውነትን ካልእን ክኸውን ዝግብኦ ዘይኮነስ ነቲ ዝነበረ ባህሊ ክንስዕቦ ስለ ዘለና ብጎይላ መልክዕ ነቲ ዝነበረ ባህሊ ንዕኡ ብሓባር ኮንካ ናይ ምንፅብራቅ ወይ ከዓ ንዕኡ ክንዕቢ ክንክእል ኣለና በቃ ልክዕ እቲ ዝነበረ ባህልሲ ክነጥፎ ይብልናን።
1: ተሳተፍቲ ብወገኖም ምዘመናውነት ተኣሳሲሩ ዝቀላቐል ዘሎ በራዚ ልምድታት ንባህላውን ማሕበራዊ ውርሻታት ይፈታተኖ ከም ዘሎ ብምሕባር ብቐንዱ መንእሰያት ንቕሓትን ጉዱሳትን ክኾኑ ተላብዮም።
2: ዘይንቡር ኣይንግበር ከምታ ናይ ቀደም ባህልና ገርና ሓድሽ ወለዶ መንእሰይ ከዓ ከምታ ናይ ቀደምና በትርና ሒዝና ህሪ እንዳበልና ስነ ስርዓት ገርና ጎይላና ገርና ደብርና እንዳዘወርና ደብርና ዘይርና ናብ ሩባና መፅኢና ዘይንቡር ኣይንግበር።
3: ከም ቀደሙ ባህሉ ክዕቅብ መንነቱ ታሪኹ ዓቂቡ ሃገሩ ክሃንፅ ይላቦ ማለት እዛ ሃገር እዚኣ ሃገር ሕድሪ ስለ ዝኾነት ካብ ዝኾነ ይኹን ተፃባኣይ ክንከላኸል እንተኮይና ኸኒ እቲ ዝመፃናዮ ታሪክና ክንፈልስ ስለ ዘለና ምስ ኸኒ ባህልና ልምድና ያብታና ክነዕቅብ ሓደራ ይብል።
4: እቶም መንእሰያት ባህሎም ክወርሱ ኣለዎም። ንኣብነት ቶልስተይ ብናይ ደገ እንተርእናዮ ሓደ ራሻዊ ፀሓፍ እንታይ እዩ ዝብል ካብ ኣቦይን ኣደይንስ ብሮትን ርእስን ክወርስ እንተ ደኣ ክኢለሲ ባህሊ ኣቦታተይን ኣብ ሓጎታተይን ኣያታተይን ክወርሰሉ ዘይክእል ምክንያት እንታይ ኣሎ እዩ ዝብል እሞ ናብ ባህልና ክንምለስ ኣለና። ስለምንታይ እንተልካኒ ሓደ ሰብ ክልወጥ እንተ ኮይኑ ካበይ ተበጊሱ ናበይ ዝኸይድ ክፈልጥ እንተ ደኣ ኮይኑ ካብ ባህሉ ክብገስ ስለ ዘለዎ ናብ ክብሮምን ልምዶምን እቶም መንእሰያት ክምለሱ ኣለዎም እየ ዝብል
5: ስነ ፍልጠት ዝተበገሰ መፅናዕቲ ጌርካ ካብቶም ዓበይቲ ተወኪስካ ዘየምኡ ግጥሙ ሕደምኡ እንታይ መስል ኣፅኒዒካ መሊስካ ነቲ ባህሊ ክደግሙ ከለካ ግን ኣዝዩ ምቁር ስለ ዝኾነ ነዚ ባህል እዚ ብዝያዳ መፅናዕቲ እናገበርካ ክደፋኣሉ ተስፋ ገብር።
1: ኣቶ ተስፋይ ግርማይ ኣብ መወዳእታ ባህላዊ ውርሻታት ንምብርባርን መበቀላውነቱ ሒዙ ናብ ወለዶታት ንምስግጋርን ተበጋጊሱ ዘሎ ንጥፈታት ክድፋኣሉ ፀዊዑ። ንግደት ኣቡነ ኣንበስ ዘራእቲ ኣብ ደረጃ ምውላድን ምሽዋትን በፂሑ ሓረስታይ ምህርቱ ክቐምስ ብተስፋ ኣብ ዝፅበየሉ ወቕቲ ዝካየድ ፅምብል።
0: ኣብ ኣፍ ዓበት ንኣባላት ኮሚተ ምጓድ ጉዳእቲ ልምድታትን ምርግጋፅ መሰላት ቆልዑን ደቂ ኣንስትዮን ስልጠና ተዋሂቦም ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ማሕሙድ መሓመድ ስዒድ ኣብ ዝሃቦ መግለፂ ኮሚተ ስራሕ ካብ ወርሒ ሕዳር 223 ክሳብ ዝእዋን ኣብ ምምሕዳራት ከባቢ ኣብያተ ትምህርቲ ጉጅለታት ሃማደ መራሕቲ ሃይማኖትን ካልኦት ኣካላት ሕብረተሰብን ዘሰላሰለቶ ንጥፈታት ብምምጓዝ ነዝያዳ ውፅኢታውነት ስልጠና ኣገዳሲ ከም ዝኾነ ገሊፆም። ኣብቲ ስልጠና ብዛዕባ ብሕጊ ዝተኸልከሉን ጥዕናዊ ሳዕቢናት ዘለዎምን ጉዳእቲ ልምድታት ሰፊሕ መብርሀ ተዋሂቦም ኣመሓዳሪ ንእዞባ ኣቶ ኣሕመድ መሓመድ ኑረጀብ ኣብ ዝሃቦ ቓል እቲ ኣብ መሰላት ቆልዑ መርዓ ትሕቲ ዕድመ ክሽቦን ካልእ ጉዳእቲ ልምድታትን ዝተኸየደ ገምጋምን ስልጠናን ኣገዳስነቱ ልዑል ከም ዝኾነ ብምጥቃስ ቀጻልነት ክህልዎ ተላብዮም። ተሳተፍቲ ድማ መርዓ ትሕቲ ዕድመ ንምግታእ ተራ ሚኒስትሪታት ጥዕናን ትምህርትን ከምኡውን ፖሊስን ሃማድእን ክዓዝዝ ኣነባበርቲ ዓዲ ድማ ኣብ ስራሕታ ኮሚተ ምትሕብባሮም ክዕዝዙ ኣተሓሳሲቦም። ኣብ ከተማ ኣስመራ ዝርከባ ኣብያተ ትምህርቲ ድያእን ዓወትን ኣብ ሃገራዊ ምርመራታት ልዑል ነጥቢ ንዘመዝገቡ ተምሃሮን ሸሊመን። ነቲ ስነ ስርዓት ዝተኸታተለ ወኪል ኤሪና ዮናታን ዕብዮ ዘዳልዎ ዜናዊ ፀብጸብ ኣሎ ዳናይ ተስፋዝጊ ከተቕርቦ እያ።
6: ኣብ ከተማ ኣስመራ ዝርከባ ኣብያተ ትምህርቲ ማእከላይን ካልኣይን ደረጃ ኣድያ ከምኡውን መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ሃበርም ተምሃሮን ሸሊመን። ትማሊ 13 መስከረም ኣብ ቀፅር ቤት ትምህርቲ ኣድያ ኣኽርያ ኣብ ዝተኻየደ ናይ ምሽላም ስነ ስርዓት ርእሰ መምህር ናይታ ቤት ትምህርቲ መምህር ሳህለ ኣብርሃም ኣብ ዘስምዖ ቓል ሎሚ ዓመት ኣብ ሃገራዊ መርመራ ሻሙናይ ክፍሊ 11 ተምሃሮ ልዕሊ 900ዊት ኣብ ሃገራዊ መርመራ 12 ክፍሊ ማለት ማትሪክ ድማ 17 ተምሃሮ ካብ 3 ክሳብ ሙሉእ 4 ነጥቢ ከም ዘምፅኡ ገሊጹ። ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ኣብ ዝተኻየደ ተመሳሳሊ ስነ ስርዓት ኣብ ሃገራዊ መርመራ ሻሙናይ ክፍሊ 90 ልዕሊኡ ንዘመዝገቡ መዳልያን ወረቐት ምስክርን ኣዝዩ ልዑል ነጥቢ ንዘምፅኡ 20 ተምሃሮ ድማ መዳልያ ታብለትን ወረቐት ምስክርን ተዓዲሉ። ኣብቲ ኣጋጣሚ 99.6 ሚእታዊ ዘምፅአት ተምሃሪት ጎብለል ብምዃን ተሸላሚት ዋንጫ ክትከውን ከም ዝበቕዐት ርእሰ መምህርታ ቤት ትምህርቲ መምህር በላይ በርሀ ሓቢሩ። ኮሚተ ወለዲ ብወገኖም ብዘይተሳትፎ ወለዲ ዝዕወት መስርሕ መምሃርን ምስትምሃርን ስለዘየለ ወለዲ ኣብ ደቆም ዝገብርዎ ወፍሪ ክሕይል ተላብዮም። ኣመሓዳሪት ንዞባ ኣኽርያ ወይዘሮ ኤልያ በረኸት ኣብን ሓላፊ ምክትታል ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል መምህር ዮሃንስ ሰሎሞንን ብጊዶም ተምሃሮ ረኺቦሞ ብዘለዉ ውፅኢት ከይተዛነዩ ዝቕፅር ናይ ትምህርቲ ግዜኦም ብዓወት ንምዝዛም ኣበርቲዖም ክሰርሑ ኣዘኻኺሮም። መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ብዘይካዚ ን10 ኣብነታውያን መምህራን ኣተባቢዖም።
0: ኣብ ንዞባ ባረንቱ ተምሃሮ ኣብ ክረምታዊ ዕረፍቶም ሞያ ክቐስሙ ብዝካየድ ፃዕሪ ንኣስታት 4 ኣዋርሕ ብዝተፈላለየ ሞያታት ዝሰልጠኑ 480 ተምሃሮ ብ10 መስከረም ተመሪቖም። እቲ ስልጠና መባእታ ቴክኖሎጂ ኮምፒተር ቀዳማይ ረድኤት ስነ ፅባቐ ፀጉር ርእሲ ቅብኣ ድራማን ምምልኻዕን ዘጠቓለለ ነይሮም። ሓላፊ ሃማማትአ ኣብቲ ንእዞባ መንእሰይ ፍርቱናቶ መሓመድ ሳልሕ ኣብ ንኡስ ዕድሜኻ ሞያ ምቕሳም ኣብ ዝቕፅል ዓመታት ሂወትካ ኣገዳሲ ፅልዋ ከም ዘለዎ ብምጥቃስ ሰልጠንቲ ንዘርኣይዎ ድሌትን ትግሃትን መጊሶም። ኣብ ጨንፈር ሃማማትአ ዞባ ጋሽ

ምኽባርካ ሓላፊ ክፍሊ ፕሮጀክት መንእሰይ በኺት ኣድም ብወገኑ ምስጢር ዓወት ኣብ ንቕሓትን ውዳብን ከም ዝምርከስ ብምጥቃስ ኣብ መምሕደራት ከባቢ ዝርከቡ መንእስያት ተወዲቦም ሙያዊ ስልጠናታት ክቐስሙ ብዕቱብ ክስራሕ ተሓሳሲቦም ኣብ መሓዳሪ ንእዞባ ባረንቱ ኣቶ ተስፋኣለም ባህታ ብወገኑ ሕማማትን ዘካይዶ ንጥፈታት ምምዕባል ዓቕምታት መንእስያት ብምምጓስ ምምሕዳርን ካልኦት መሻርክቲ ኣካላትን መተሓባባሮም ክዕዝዞ ኣዘኻኺሮም። ኣብ ንኡዞባ ናቕፋ ካብ መፋርቕ ወርሒ ሓምለ ጀሚሩ ሰፊሕ ነጥፈታት ምዕቃብ ማይን ሓመድን ምፅጋን ዘላታትን ከትርታትን ከምኡውን ምኩዓት ጎዳጉድን ምትካል ፈልስታትን ዘጠቓልል ሰፊሕ ወፍራታት ይካየድ ኣሎ። ኣብቲ ልምዓታዊ ነጥፈታት መዓልታዊ ኣስታት 400 ጉልበት ይሳተፍ ከም ዘሎ ወኪል ኤሪና ሓቢሩ ኣሎ። ነቲ ስራሕ ዝተኸታተሉ ዘለዉ ክኢላታት ሕርሻ እቲ ቐንዲ ዕማም ምዕቃብ ማይን ሓመድን ከም ዝኾነን ስነ ፍልጠታዊ ሚላታት ዝተኸተለን ምዃኑ ብምጥቃስ ህዝቢ ንዘርኣዮ ልዑል ተሳትፎ ሞጊሶም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ህዝባዊት ሪፓብሊክ ቻይናን ህንድን ዝምድንአ ንምድንፋዕ ዝኽእል ብርክት ዝበለ ስምምዓት ከም ዝኸተመ ሓቢራን። እቲ ስምምዓት ፕሬዚደንት ሺ ጂንፒንግ ቀዳማይ ሚኒስተር ናሬንዲራ ሞድን ጎኒ ጎኒቲ ብዒስ 12-13 መስከረም ኣብ ከተማ ኒው ደልሂ ዝተኻየደ ዓመታዊ ዋዕላ መራሕቲ ሃገራት ብሪክስ ኣብ ዘካየድዎ ርክቢ ተበፂሖም። ክልቲኦም መራሕቲ ሃገራቶም ኣብ ምምዕባል ቁጠባ ቴክኖሎጂ ብሓፈሻ ሰብ ሰርሖ ብልሒ ድማ ብፍላይ ዝፀንሐን ምትሕብባር ንምስፋሕ ክሰርሓ ምዃነን ኣፍሊጦም። ብዘይካዚ ቻይናን ህንድን መጠን ወፍሪ ብዓይነትን መጠንን ንምስፋሕን ኣብ መንጎአን ዘሎ ደባዊ ጉዳይ ብዘተን ምዕራፍን ከም ተረዳድኣ ተገሊጾም። እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት ቁጠባዊ ውድብ ብሪክስ ንምምዕባል ኣብርክቶአን ከም ዘዕዝዛ ኣነፂረን። ፕሬዚደንት ሺ ጂንፒንግ ኣብ ህንዲ ምብፃሕ ክፍፅም ኣብ ውሽጢ 7 ዓመታት እዚ ንፈለማ እዋን እዮም። ኣይቨሪ ኮስትን ሪፓብሊክ ግንን ምድንፋዕ ዲፕሎማስያዊ ቅጠባውን ፀጥታውን ዝምድና ኣብ ዝርከቦም ሓያሎ ፅላታት ብሓባር ክሰርሓ ምዃነን ሓቢረን። መራሕቲ ክልቲአን ሃገራት ትማሊ 13 መስከረም ኣብ ከተማ ኣቢጃን ኣይቨሪ ኮስት ኣብ ዘካየድዎ ዝርርብዮም ኣብቲ ስምምዕ በፂሖም ዘለዉ። ብመሰረት ስምምዕ ፀጥታ ምውሓስ ኣንጻር ሽበራ ሓበራዊ ወፍሪ ከካይዳ ንትግባሩኡ ድማ ፀጥታውን ወተሃደራውን ሓበሬታ ብስሩዕ ክለዋወጣ የን። ብዘይካዚ ኣብ ዶባተን ዝካየድ ዘይሕጋዊ ዕደና ማዕድናት ንምምካት ከምዝተሓጋገዛ እውን ኣነፂረን ኣለዋ። እዚ ከምዚ ኢሉ እንከሎ ኣይቨሪ ኮስትን ሪፓብሊክ ጊንን ቁጠባ ንምምዕባል ንግዳዊ ምልዋጥ ከስፋሓ ዲፕሎማስያዊ ዝምድና ንምድንፋዕ ድማ ስሩዕ ናይ ምምኽኻር ርክብ ከካይዳ ምዃነን ገሊፀን ኣለዋ። ሩስያ ዘቤታዊ ዕዳጋ ከተረጋገፅ ሰደድ ናፍታ ደው ንምባ ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕፅል ሓቢራ። ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ወተሃድራውን ፀጥታውን ቅውላው ዘስዓቦ ሕፅረት ነዳዲ እናኸረረ ይመፅእ ከም ዘሎ ዝገለፀ ሚኒስትሪ ጉዳያት ወፃኢ ሩስያ እቲ ወርሓዊ ክናዋሕ ዝፀንሐ ሰደድ ናፍታ ደው ናይ ምባዝ ስጉምቲ ንዝተናውሐ ግዜ ክቕፅል ከም ዝኽእል ኣሚትሎም። ዩክሬን ኣብ ልዕሊ ትካላት ነዳዲ ሩስያ እተካይዶ ዘላ መጥቃዕትታት እውን ምክንያት ናይቲ ዝተወስደ ስጉምቲ ክኸውን ከም ዝኽእል ይጥቀሳሎም። ሩስያ ኣብ ሰደድ ናፍታ ብዝገበረቶ እገዳ ቱርክን ብራዚልን ዝርከበን መሻርክታ ብኣሉታ ከም እተፀልዋ ፀብጻባት የረድኦም። ሩስያ ኣቐዲማ ሰደድ ንነፈርቲ ዘገልግል ነዳዲ ከም ዝወንዘፈቶ ምሕባራ ዝዝከር እዮም። ፖላንድ ፀጥታዊ ስጋት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወተሃድራውን ፀጥታውን ስምምዓት ከም እተስፍሖ ኣፍሊጣ። ከም ኣካል እትውፅን ምስ ጀርመን ሓድሽ ወተሃድራውን ፀጥታውን ስምምዓት ከም እተፈራርመት ሓቢራ ኣላ። እቲ ስምምዕ ኣብ መንጎ ክልቲአን ሃገራት ዘሎ ወተሃድራዊ ምትሕብባር ንምስፋሕን ፀጥታ ዞባ ባልቲክ ንምውሓስን ዘጠቓለለ እዮም። ፖላንድ ኣቐዲመ እውን ምስ ፈረንሳን ብሪጣንያን ወተሃድራውን ፀጥታውን ስምምዓት ከም ዝተኸተመት ዝጠቕሱ ፀብጻባት ምስ ኢጣልያ እውን ተመሳሳሊ ውዕል ንምኽታም ትሰርሕ ከም ዘላ የረድኦም። ኪዳን ሰሜን ኣትላንቲክ ኔቶ ንሩስያ ኣብ ወተሃድራውን ቀጠባውን ክርደና ንምእታው ብመንገዲ ዩክሬን ኩናት ድሕሪ ምውልዑ ግረባብታት ዝኾነ ኣባላቱ ክዕጥቕ ምፅንሑ ዝፍለጥ እዮም። ብሰንኪቲ ወተሃድራዊ ኩነታት ፀጥታ ምብራቕ ኤውሮጳ እናንቆልቆለ ከም ዝመፀ ናይ ቀረባ ተዓዘብቲ ይሕብሮም። ምስ ኣሜሪካ ኣብ ንግዳዊ ኪናት ኣትያ ዘላ ካናዳ ምስ ኤውሮጳዊ ሕብረት ፅንሓ

ንግዳውን ቅጠባውን ዝምድና ንምምዕባል ተበግሶ ክትወስድ ከም ዝጀመረት ገሊጻ። እቲ መደብ እቲ ምስ ኣሜሪካ ተፈጢሩ ዘሎም ዘይምቅዳው ከስዕቦ ንዝኽእል ቅጠባዊ ክሳራታት ንምፍኻስ ዝሕግዝ ምዃኑ ዝሓበረ ቀዳማይ ሚኒስተር ካናዳ ማርክ ካርነይ ድሮ ምስ መራሕቲ ናይቲ ሕብረት ዝርርብ ጀሚሩ ከም ዘሎ ኣረዲኦም። ዝካየድ ዘሎ ዝርርብ ቴክኖሎጂ ፀዓትን ብርቂ ማዕድናትን ዝርከቦም ፍርያት ካናዳ ብትሑት መጠን ቀረፅ ናብ ሃገራት ኤውሮጳዊ ሕብረት ንምቕናዕ ዝዓለመ ምዃኑ እዩ ዝግለጽ ዘሎም። እቲ ውጥን ምስ ዝሰምር ካናዳ ኣብ ኤውሮጳ ሰፊሕ ዕዳጋታት ክትረክብ ከም እትኽእል ይእመት ኣሎም። ካናዳን ኤውሮጳዊ ሕብረትን ኣብ 2025 ልዕሊ 80 ቢልዮን ዩሮ ዝግመት ንግዳዊ ምልዋጥ ከም ዘካየዱ ጸብጻባት የረድኦም። እዚ ከምዚ ኢሉ እንከሎ ካናዳ ናይ ክብሪ ኣባል ኤውሮጳዊ ሕብረት ንኽትከውን ዘኽእል ዝርርብ ይካየድ ከም ዘለውን ይቃልሓሎም። ህንድን ኒውዚላንድን ኣብ ምራይ ነፃ ንግድን ወፍረን ዘተኮረ ስምምዓት ተፈራሪመን። እቲ ንግዳዊ ስምምዕ ንመጠን ቀረፅ ብ95 ሚታዊት ዘግድል ምዃኑ ኣብ ህንገስጋስ ንግዳዊ ምልዋጥ ኣገዳሲ ተራ ከም ዝህልዎ ሰመዚ ክልቲአን ሃገራት ኣሚቶም። እቲ ስምምዕ ክልቲአን ሃገራት ብፍላይ ኣብ ፍርያት መግቢ ሓፂንን ኣሉሚንዮምን ዝፀንሐን ምልዋጥ ብዓይነትን መጠንን ዘስፍሕ ምዃኑ ተፈሊጡሎም። እዚ ከምዚ ኢሉ እንከሎ ኒውዚላንድ ኣብ ህንዲ 20 ቢልዮን ዶላር ዝግመት ወፍሪ ከም እትገብር ኣብቲ ስምምዕ ተጠቒሱሎም። ህንዲ ሳዕቤናት ልዑል መጠን ቀረፅ ኣሜሪካ ንምውጋድ ምስ ዝተፈላለየ ሃገራት ናፃ ናይ ንግዲ ስምምዓት ክትፈርም ከም ዝፀንሐት ጸብጻባት የረድኦም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ ፀውዒት ቀሪቦም። ኣብ ንኡ ዘባኣፍ ዓበት ንኣባላት ኮሚተ ምውጋድ ጉዳእቲ ልምድታት ስልጠናት ተኻይዶም። ኣብ ንኡስ ዞባና ኣፋስ ሰፊሕ ወፍራታት ምዕቃብ ማይን ሓመድን ምግራብን ይካየድ ኣሎም። ቻይናን ህንድን ዝምድነአን ንምድንፋዕ ዝኽእል ብርክት ዝበለ ስምምዓት ከም ዝኸተማ ሓቢረን። ኣይቨሪኮስትን ሪፓብሊክ ጊንን ኣብ ሓያሎ ጽላታት ብሓባር ክሰርሓ ምዃነን ገሊጸን። ሩስያ ሰደድ ናፍታ ደው ንምባል ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕጽል ኣነጺራ። ዜና ተዛዚሙሎ ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቑጠታት መርበብ ሓበሬታ ኣሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ንምጭናው ኣፍን ጠንቅታቱን ዝድስስ ትሕዝቶ ሰፊሩ ብስትንፋስና ካብ ኣፍና ዝወፅእ ሕማቅ ጨና ብሕክምናዊ ኣፀዋውዓ ሃሊቶስስ እዩ ዝበሃል። ብዙሕ ግዜ ኣብቲ ፈለማ ደቂስና ፀኒሕና ኣብ ንትሳሉ እዋን እዩ ዘጋጥመና። እቲ ሕማቅ ሽታ ኣፍ ኣብ ዝቐፀለ ሰዓታት ናይታ መዓልቲ ምስ ዘይጠፍእ ወይ ምስ ዘይመሓየሽ ካብ ጥዕናዊ ፀገም ናይ ኣስናን ወይ ናይ ውሽጢ ኣካላት ክኸውን ይኽእል እዩ። ምምሽማሽ ወይ ምብዕኻኽ ኣስናን፣ ሕማም ግርፀን ወይ ነድሪ ሓናት መብዛሕትኡ ግዜ ልሙዳት ጠንቂ ምጭናው ኣፍ ኮይኖም እዮም ዝጥቀሱ። ሕማቅ ጨና ኣፍ ኣብ ኣፍና ዝርከቡ ባክተርያ ብዝተፍእዎ ሕማቅ ሽታ ዘለዎ ኬሚካል እዩ ዝኽሰት። እቲ ሕማም ጨና ካብ ክስዐ ዝነቐለ እውን ክኸውን ይኽእል እዩ። እቲ ሕማቅ ጨና ኣፍ ሰኣን ግቡእ ክንክን ንፅህና ኣስናን ዝሰዕበ ክኸውን ከም ዝኽእል እውን ዘይምዝንጋዕ። ገለ ዓይነት ንወስዶም መግብታት ወይ ጥዕና ዘይብሉ ዓይነት ኣመጋግባ ምዝውታር

ሃሊቶሲስ ከምንሰቐ ይገብሩ። ሃሊቶሲስ ግዜያዊ ወይ ሕዱር ክኸውን ይኽእሉ። ብመሰረት ዝተኸየዱ መፅናዕታት ልዕሊ 50 ሚታዊት ኣባፅሕ በዚ ዓይነት ጥዕናዊ ፀገምዚ ይሰቐዩ ይርከቦ። ኣብ ዓምዲ ባህልን ስነ ጥበብን ሃያሲ ፅንፅያ ጥበብ ዝብል ዛዕባ ንረክብ። ምንቃፍ ብሓፈሻ ኣገዳሲ ቅድሚ ኩነት ንዕቤት ምዃኑ ኣየጠራጥርን። ኩሎም ዓውድታት ፍልጠት ብርእቶታት ናይ ተቃወምቶም እዮም ጌጋታቶም ኣለልዮም ናብ ዝሓሸ መስመር ዝምለሱ። ነቓፊ ንሕብረተሰብ ብሓፈሻ ዘለዎ ጥቕሚ ኣብቲ ሶቅራጦስ ብኣቴናውያን ንመንእስያት ኣቴንስ ፀይቕካ ተባሂሉ ኣብ ፍርዲ ምስ ቀረበ ቅንዕና ሞያኡ ንምርግጋፅ ዘቕረቦ ኣፖሎጂ ተባሂሉ ዝተሰነደ ልዕሊ 2,000 ዓመት ዘቕፀረ መልሲ ነፂሩ ንረኽቦ። ንህዝቢ ኣቴንስ ካብ ድንቁርና ንምድሓን ብኣምላኽ ከም ዝተላእከ ዝኣምን ዝነበረ ሶቅራጦስ ከምዚ ብምባል እዩ ነቶም ንነቐፌታቱ ምፅዋር ስኢኖም ናብ ፍርዲ ዘቕረብዎን ኣብ መወዳእታ ንሞት ዝፈረድዎን ኣቴናውያን ኣገዳስነት ነቐፌታ ዝገለጸሎም። ኣነ ናብዛ ክፍለ ሃገር ብፈጣሪ ዝተላእኽኩ ፅንፅያየ። እዛ ክፍለ ሃገር ከዓ ከም ሓደ ብሰንኪ ግዝፉ ብዝግባእ ክንቀሳቐስ ዝፅግሞ ፀፀኒሑ ዘበራብር ኣካል ዘድልዮ ፈረስ እያ። ኣነ ብቐጻሊ ነዛ ክፍለ ሃገር እዚኣ ካብ ድቃስ ከበራብር ተባሂለ ዝተላእኩ ፅንፅያየ። ከማይ ኮይኑ ዘገልግለኩም ክትረኽቡ ስለ ዘይኮንኩም ክትምሕሩን እዩ ዝሓይሽ። ክትድቅሱ ኣብ ዝተቐረብኩምሉ ሃንደበት ዝነኽሰኩም ምዃነይ ከም ትፀልእዎ ፈልጥ እየ። ከምቲ ኣኒተስ ዝብሎ ዘሎ ንዓይ ሓንሳብ ወቂዕኩም ብምቕታል ክትድቅሱ ትሓስቡ ትኾኑ። ከምኡ ምስ እትገብሩ ግን ኣምላኽ ካልእ ፅንፅያ ክሳብ ዘይሰደደልኩም ንሓዋሩ ኣይክትበራበሩን ኢኹም ተጠቒሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ነገረ ዕርክነት ኣብ ትሕቲ ዝብል ብዛዕባ ዕርክነት ዝተባሃለ ውሕድ ኣይኮነ ብቲ መን ምዃንካ ክነግረካ ምስ መን ከም እትኸይድ ንገረኒ እትብል ብሂል ብዙሓት ጥቕስታት ምጥቃስ ይከኣል እዩ። ነቲ ዝበሃል ኣፀጊዕና ከከም ዓቕምና ብዛዕባ ዕርክነትን ምሕዝነትን ዝተመኮርናዮ እውን ኣሎና። ሓቀኛ ዓርኪ ወይ መሓዛ ግን ከምቲ ብቐሊሉ ዝእከብ እምኒ ዘይኮነስ ከም ወርቂ ወይ ኣልማዝ ብቐሊሉ ዘይርከብን ውሑድን እዩ። እሙን ዓርኪ ወይ መሓዛ ውሑድ ክቡርን ብቐሊሉ ዘይርከብን እዩ። ኣዕሩኽ ዝመስሉ ግን ኣዕሩኽ ዘይኮኑ ኣዝዮም ብዙሓት እዮም። መሬት ክትፅልምተካን ከላ ብርሃን ዝኾነካ እምበር ኣብ እዋን ብርሃን ካብ ጥቓኻ ዘይርሕቕ ሰብ ተራፈላጥ እምበር ሓቀኛ ዓርኪ ወይ መሓዛ ኣይኮነን። ንብርሃን ደኣ ፅምብላሊዕ እውን ተስዕስዓሉን ተኸድደሉን እንድያ። እሙን ዓርኪ ነቲ ሓቅን ዝኸውንን እምበር ክትሰምዖ ዝደለኻ መሚው ዝነግረካ ኣይኮነን። ማልስ ከይተፀበየን ዕግበት ኢሉ ዝድግፈካዩ ሓቀኛ ዓርኪ። ኣብ ዓምዲ መዛነይ ኣብ መዓልቲ መርዕኡ ቆልዓ ዘድሓነ ምርዓዊ መደባት ምስራዕ ሕቶ ዝተመሰቐለ ቓላት ጥቕስታት መዛነይ ሰፊሮም ይፀንሑና። ኤርትራዊት ስኒት ሃብተኣብ ተወልደ መድህን ኣብ ውድድር ወይዘሪት ዓለም ማለት ሚስ ወርልድ ምስተን ቀዳሞት 6 ብሉፃት ተወዳደርቲ ተለቒሓ። ስኒት ሃብተኣብ ንኤርትራ ወኪላ ንመጀመርታ ግዜ ኣብ ዓለም ለኸ ውድድር ወይዘሪት ዓለም እተሳተፈት ዜጋ ኮይና ኣብቲ ብቀዳም 5 መስከረም 2026 ኣብ ንሃትራንግ ቬትናም ዝተኻየደ ናይ መጨረሻ መድረኽ ስኒት ኣስታት 14 ሚልዮን ድምፂ ህዝቢ ብምርካብ ድሙቕ ዓወት ኣመዝጊባ ሽልማት ምርጫ ህዝቢ ማለት ፒፕልስ ቾይስ ኣዋርድ ተሸሊማ። ኣብዚ ናይ መወዳእታ መድረኽ ንኤርትራ፣ ሪፐብሊክ ዴሞኒካ፣ ቬትናም፣ ማሌዥያ፣ ደቡብ ኣፍሪቃን ስፓኛን ዝወከላ ተወዳደርቲ ቀሪበን። ስኒት ሃብተኣብ ካብ ቀዳማይ ዙርያ ናይቲ ውድድር ጀሚራ ድሙቕ ዓወታት እናመዝገበት እያ። ኣብዚ ናይ መወዳእታ መድረኽ በፂሓ ፈለማ ካብ ኣህጉር ኣፍሪቃ ብዝለዓለ ድምፂ ቀዳመይቲ ብምዃን ናብ ብሉፃት 4 ሓሊፋ። ድሕሪዋ ኣብ ዝቐፀለ መድረኽ ድማ ብልዕሊ 13.9 ሚልዮን ድምፂ ህዝቢ ማለት ፒፕልስ ቾይስ ተደጊፋ ምስተን 6 ብሉፃት ናብ መወዳእታ መድረኽ በፂሓ። ስኒት ነቲ ዝረኸበቶ ልዑል ደገፍ ህዝቢ እቲ ድምፂ ቁፅሪ ጥራይ ኣይኮነን ናብ ሓንቲ ዳውን ሲንድሮም ሓፍታ እተኣሊ ሰብ ዝተላእከ ናይ ፍቕሪ ደብዳቤታት እዩ ኢላ ብምግላጽ ንደገፍታ እቲ ዓወት ናይ ኩሉና እዩ ኢላቶም። ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ኣብ ዓምዲ መልሓቕ ላዳ ብዋልፍኑን ምስ ፀሓፊ ሓዳስ መፅሓፍ ጥበብ ኣተዓባብያ ደቅና ማለት ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቕለለት ሓዳስ መፅሓፍ ጋዜጣ

እኛ ጴጥሮስ መንግስት ዝተኻየደ ቃል መጠይቅ ሰፊሩ ይርከብ ኣብ ዓምዲ ማሕበራዊ ዕቤት ኣብ ምብህሃልን ማሕበራዊ መቐይሮን ዝተመርኮሰ ምዕባለ ተዳሲሱ ይርከብ ኣብ ዓምዲ ሲሓዋሳር መስሕብ ቱሪስት ዝኾኑ ፀጋታት ዞባ ደቡባዊ ቅሕ ባሕሪ ረብዓይ ክፋል ቀሪባ ኣላ መበል 12 ክፋል ዝንቡዕ ፖሊሲታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ዘጉልሕ ትሕዝቶ ይርከብ ኣብ ዓምዲ ርእቶ እቲ ስውር መቑሕ 8 ቢልዮን ህዝቢ ቀውፊ ተዳሲሱ ይርከብ ሓደ ሰብ መጺኡ ህይወትኩም ድሕነትኩምን መጻ ዕድል ደቅኹምን ኣብ ውሳነ ናይ 5 ፈጺምኩም ዘይትፈልጥዎም ስውራት ሰባት እዩ ዝምርኮስ ኢሉ እንተ ዝነግረና ምናልባት ናይ ሆሊውድ ናይ ስልያ ፊልም ወይ ናይ ፖለቲካ ምህዞ መሲሉ ምተሰማዕና እንተኾነ ግን እዚ ናይ ሓቂ እዩ ኣብዚ ህሞት እዚ ካብ ዓይኒ መላእ ወዲ ሰብ ተሓቢኡ ዝካየድ ዘሎ ናይ ዘመንና ዝዓበየ ናይ ስልጣን መፀወደ ድማ እዩ ኣብ ሓደ ፀቢብ ክፍሊ 8 ቢልዮን ህዝቢ ዓለም ብዘይፈልጥዎ ገበን ኣብ ናይ ሞትን ህይወትን ፍርዲ ተኸሲሶም ቀሪቦም ኣለዉ ኣብቲ ፍርዲ ግን ተኸላኻሊ ጠበቃ የለን ምስክር የለን እቲ ዳኛ ኣኽባር ሕግን ፈፃሚ ፍርድን ባዕሎም እቶም 5 ሓያላን ጥራዮም እታ ንመላእ ዓለም ብሓንሲ ኣእዳዋ ጠውያ ኣብ መቑሕ ዘእተወታ ስውርቲ ቃል ድማ ሓንቲ እያ ቀውፊ ወይ ቬቶ እዚዩ እቲ ኣብ ቅድሚ ዓይኒ ዓለም ተሓቢኡ ዝካየድ ዘሎ ናይ ዘመንና ዝዓበየ ፖለቲካዊ ድራማን ምትላለን ኣብቲ ብሩህ ናይ ሓፈሻዊ ባይቶ ኣዳራሽ ናይ 193 ሃገራት ባንዴራታት እናንበልበለ መራሕቲ ዓለም ብዛዕባ ፍትሕን ሰብኣዊ መሰላትን ዘደንቕ መደረታት ከስምዑ ትዕዘብ ብዙሓት ሰባት እቲ መድረኽ ናይ ሓቂ ስልጣን ዘለዎ መሲልዎም ብተስፋ ይምልከትዎ እንተኾነ ግን እዚ ኩሉ ናይ መጋረጃ ፀወታ ጥራዩ እቲ ሓቀኛ መፍትሕ ዓለም ኣብቲ ፀቢብ ክፍሊ ቤት ምኽሪ ፀጥታ ይቦቱ 5 ሃገራት ጥራየን ንመላእ ደቂ ሰብ ከም ድላይን ዝዝውራሉ ስውር ናይ ምቁፅፃር መሳርሒ ዓጢቐን ዝርከባ እዚ ናይ ቀውፊ ስልጣን ማለት ቬቶ ፓወር ተባሂሉ ዝፅዋዕ መፃወድያ ሓደ ዲፕሎማት ንመላእ ዓለም ብሓንቲ ኢድ ደው ከብሎ ዘኽእል ናይ ዘመንና ዝዓበየ ሕጋውነት ዝለበሰ ናይ ስልጣን ዓመፅ እዩ ኣብ ዓምዲ ማሕበራዊ ዕቤት ኣገዳስነት መበቀላዊ ኣስማት ኣብ ቆልዑ ተዳሲሱ ይርከብ ኣብ ብዙሕ ኣጋጣሚታት ነዞም ዓበይቲ ወለድና ንምንታይ ኣብ ስም ከም ዝግደሱ ሓቲተ ኣብ ዝተወከስ ኩሉ ስማዕ ስም እኳ ደስ ኢሉ ኒልካ ብሃውሪ ተውፅኦ ቃል ኣይኮነን ምክንያቱ ስም ይመርሕ ጥዋፍ የብርህ ዝብል ብስሉን ገላፅን ምስላ ብምምሳል መልሶም ይህቡኒ እሞኸ ደኣ ካብዛ ምስላ ተበጊስና ብዛዕባ ስምን ኣስማትን እንተተመራመርና ከመይ ይመስለኩም ንምዃኑ ስም እንታይ እዩ ናበይ ኸ ዝመርሕ ንስም ኣማእዛኒ ከብሎ ዝኽኣለ ነጥብታት እንታይ እዩ እነውፅኦም ዘለና ኣስማት ከ ንደቅና ስድራ ቤትና ሕብረተሰብናን ሃገርናን ናበይ ገፂኡ ዝመርሓና ዘሎ ዝብሉ ሕቶታት ምምላስ ኣገዳሲ ረቑሕ እዩ ስም መፀውዒ ወይ መለለዪ ናይ ሓደ ሰብ እዩ ብተወሳኺ ስም ሓደ ካብቶም ወለዲ ንውልዶም ዝህብዎ ናይ መጀመርታን ነባርን ህያባት እዩ ዘይከም ክዳውንቲ መፃወቲ ወይ ንዋታዊ ንብረት መብዛሕትኡ ግዜ ሓደ ስም ኣብ ምሉእ ህይወት ናይቲ ሰብ የገልግል ስም ምስ ተዋህበ ኣካል መንነት ዝና ዝኽሪ ባህልን ማሕበራዊ ዝምድናታትን ይኸውን ኣብ ሕብረተሰብ ኤርትራ ኣስማት ትርጉም ዝሓዘ ኮይኑ ታሪክ ስድራ ቤት ተስፋታት ፅቡቕ ባህርያት ተዘካሪ ፍጻሜታት ባህላዊ ክብርታት ሃገራዊ መንነትን ንምንፅብራቕ የገልግል ኣገዳስነት ስም ንምርዳእ ስም እንተዘይህልወናስ ህይወትና ከመይ መሰለ ኢልካ ንደቃይቕ ምሕሳብ ፅቡቕ እዩ ስም ኣብ ምህናፅ መንነት ቆልዑ ስድራ ቤት ሕብረተሰብን ሃገርን ዓብ ፅልዋ ኣለዎ ተፀዋዒ ዝኾነ ሰብ ሒዝዎ ዘሎ ስም ምስ ዝነብረሉን ሕብረተሰብን ባህልን ተዛሚዱ ኣብ ምሉእ ህይወቱ ምንጪ ሓበንን ኩርዓትን ይኾኖ ህቡብ ኣሜሪካዊ ደራሲ ዝኾነ ዴል ካርኒጌ ኣብ ዝኾነ ቋንቋ ስም ናይ ሓደ ሰብ እታ ንዋናኣ ዝጣዕመ ድምፂ ዘለዋን ዋናኣ ክትደጋገም ዝደልያን ቃልያ ይብል ተጠቂሱ ምዕዶ ሓርበኛታት ንመንእስያት ኤርትራ ቀሪቡ ሰዋ ዋልታ ሕሉፍን መፃእኒ ኤርትራውያን እያ መንእስያት ኤርትራ ዝተኣኻኸቡላን ዝመኸሩላን ድልድል መሰጋገሪት ወለዶታት ስለዝኾነ ድማዩ ክብሪ ኤርትራውያን ሳላዛ ርእሰ ኩለን ዝኾነት ቦታ ተዓቂቡ መንእስያት ኣብኣ ኮይኖም ብዛዕባ ሕልፎምን መፃኢኦምን እናዘተዩ ብዛዕባ ፅባሕ ዝኾንዎን ኣብ ህዝቦምን ሃገሮምን ዘካይድዎን ፍታትን ዝትልምሉን ይህን ምሂን ዝበሃሉሉን እዚ ድማ ፍቕሪ ይበሃል ፍቕሪ ካብ ደቂ ፍቕሪ ስለ ዝፍልፍል እዚ ሕላገት ፍቕሪ እዚ ትሚሉ ዝመፀ ኣይኮነን
ኣብ ቃልሲ ዝተሰረተን ኣብ ሰዋ ብግብሪ ዝተ

ርዓን ፍቕሪ ደቂ ሓፋሽ እዩ። ፍቕሪ ኤርትራውያን መንእስያት ብመሰረቱ ካብ ጭዋ ባህልን ስነ ምግባርን ስድራ ቤቶምን ሕብረተሰቦምን እዩ ዝብገስን ዝምንጩን ከም ወይ ወለድና ዝብልዎ ምስላ እዩ። ብሓደ ኮይንካ ዝመኸርካዮ ኣድቂቕካ ዝመተርካዮ እቲ ናይ ሓምቕ እቲ ከዓ ናይ ሓንቕ የብሉ ይርከቦ። ኣብ ዓምዲ ልቦናን ፍልስፍናን መበል 15 ክፋል ፅፈት ስራሕ ነቶም ዘይሕለሉ ሰባት ስሕበት መሬት ኣየጨንቆምን እዩ። ንሳቶም ብዝኾነ መንገዲ ምብራር ኣይቋረፁን እዮም። ልዑል እምንቶ ስለ ዘለዎም ንዓኣቶም ኩሉ ነገር ይከኣል እዩ። ኣሸበሸብ እንተፈሸል እውን ሓመዶም ነጊፎም ዳግማይ ናብ ምብራር ጥራዮም ዘተክሩ። ህርኩት ሰራሕተኛ ስርሑ ከየፅፈፈ ድቃስ ኣይወስዶን እዩ። ንሱ እንታይ ከም ዝሰርሕ ዘሎ እምበር ብዛዕባ ተግላባነት መሳርሕቱ ኣየስተብልን እዩ። እቲ ምንታይ ሲ ምስኣቶም ክጠማመት ክብል ዘየድሊ ባህሪ ክማዕብል ኣይወሓጠሉን እዩ። እቶም ዘይሕለሉ ሰባት ኣብ ስርሖም ተደፊኦም ዝሰርሑ ጥራይ ኣይኮኑን። ንገዛእ ርእሶም ብሓድሽ ፍልጠት ኣብ ምምዕባል እውን ከቶ ኣይሕለሉን እዮም። ንሳቶም ብዝኾነ ዝረኸብዎ ፍልጠት ኣይዛነዩን እዮም። ዓለም ቀጻሊ ትልወጥ ስለ ዘላ ረብሓ ገዛ ርእስኻ ምልዋጥ ክሳብ ክንደይ ኣገዳሲ ምዃኑ ብዝግበዮም ዝግንዘብዎ። ባህሪ ዘይምሕላል ንዝኾነ ንዓወቱ ከራብሒ ዝደሊ ሰብ እምበረ መጠን ኣገዳሲ እዩ። እቶም ዘይሕለሉ ሰባት ካብቶም ብቐሊሉ ተስፋ ዝቆርፁ ሰባት ንላዕሊ ዝሓሸ ቅሳነት እዩ ዘለዎም። ከመይሲ ከይተሓለሉ ብምስራሕ ኣብ ዝደለይዎ ደረጃ ስራሕን ዝሓሸ ህይወትን ክበፅሑ ከም ዝኽእሉ ልዑል ርእሰ ተኣማንነት እዩ ዘለዎም። ኣብ ዓምዲ ዳይሪ ህልኸኛ ፍቕሪ ፈሪሐ እምበር ዝበፃሕክዎ ዘይበፅሑ ስለ ዘለዉ ፅባሐይ ንጌጋ ብጌጋ ዘርእስቶም መሰጥቲ ዛዕባታት ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደላባብ መበል ሳልሰይትን ዛዛሚትን ክፋል ዛንታ ፍጉር ፍጉራት ትፀንሐና። ኣብ ንዞባ ሰንዓፈ መንብሮ ህዝቢ ንምምሕያሽ ዓበይቲ መደባት ክትግበሩ ፀኒሖም ይርከቡ። ነዚ ብዝምልከት ምስ ኣመሓዳርን ንዞባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ዝተኻየደ ቃል መጠቅ ሰፊሩ ኣሎ። ኣብ ዓምዲ ባና ተዕሊም ብኣጋጣሚ ዓለማዊ መዓልቲ ምጥፋእ መሃይምነት ዝተዳለወ ፅሑፍ ሰፊሩ ይፀንሐና። ኣብ ዓምዲ ዕንጃረ ካልኣይ ክፋል ምጅማር ዕጥቃዊ ቃልሲ ህዝቢ ኤርትራ ቃልሲ መሰልን ርትዕን ቀሪባኣላ። ኣብ ዓምዲ ፍሬካድም ኣብ ኣቆረት ተወሊዱ ብማሕረስ ኣብ ትሕቲ ወለዱ ዝዓበየ ኣብዚ እዋን እዚ ዓበይቲ ዓወታት ብፃዕሩን መሃዝነቱን ዘረጋገፀ ኣብነታዊ ሓረስታይ ዓብደላ መሓመድ ኣብኒ ተላልዩ ይርከብ። ኣብ ዓምዲ ነፈት ኣምር ኣህባይ ካብ ፀገማት ጥዕና ንምሕዋይ ኣቁፅልቲ ይጥቀሙ። ካብ ጥቕምታት ጅንጅብል ካብ ሕፍረት ንምግልጋል ዝሕግዙ ሜላታት ዓቐን ዘይብሉ ተጠቃምነት መስትያት ዝኸትለው ፀገማት 10 ፍልልያት ርኸብ ዝብሉ ትሕዝቶታት ይፀንሑና። ኣብ ዓምዲ ሕበርበሮ ኣብ ታሪክ ሃገርና ኣገደስቲ ዕለታት ካብ ጥቕምታት ቅንፍር ብሂላት ንፍሽኽታ ትሕዝቶ ንልቦናን ንረክብ። ኣብ ዓምዲ ፈንዋዓዳት ሳልሳይ ክፋል ትሕዝቶ መንባ ትግራይት ቀሪባኣላ። ኣብ ዓምዲ ጊማይ ስያሳት ሕማም ኢቦላ ስለምንታይ ኣብ ትሕቲ ቁፅፅር ዚኣተወ ተዳሲሱ ይፀንሐና። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዘኛ እያ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ዲቨሎፕመንት ተመክሮ ኣብነታዊት ሓረስታይ ወይዘሮ ሮዚና መብራህቶም ባህር መሬት ካብ ጨዋምነት ብምቕያር ውፅኢታዊ ልምዓት ክተሰላስል ዝሓለፈቶ ፃዕርን ተላልዩ ይርከብ። ኣብ ዓምዲ ስፖትላይት ኤርትራ ዓለም ምስ ኩነት ቀይሕ ባሕሪ ኣተኣሳሲራ ጥራይ እትጥምተሉ መነፅርን ክውነትን ተዳሲሱ ይርከብ። ኣብ ዓምዲ ካልቸር ኤንድ ኣርትስ ያታዊ ኣባይቲ ኤርትራ ተዳሲሶም ንረኽቦም። ኣብ ዓምዲ ኦፒንየን ኣብ መላእ ኣፍሪቃ ዘንጸባረቕ መሰረታዊ ልምዓታዊ መደባት ጎሲኻ ኣንጸባራቂ ሓወልታት ንመርኣይ ናይ ምህናፅ ህውተታ ዝኸትሎ ዕንወትን ተዳሲሱ ይርከብ። ኣብ ዓምዲ ኪንዲኤ ፓኪስታናዊ መበቆል ዘለዎ ኣሜሪካዊ ኣውስትራልያዊ ሳሊም ኤች ዓሊ ብዛዕባ ኣብ ኤርትራ ዝሓደሮ ጦብላሕታታት ጥንታዊ ህንፃታት ውህደት ሃይማኖታትን ልምዓት ኣከባብን ብሰፊሑ ሰፊሩ ኣሎ።
ኣብ ዓምዲ ቁጠባን ዋኒነን ቁጠባዊ ዕቤትን ቀጥታዊ ወፍሪ ወፃእን ተዳሲሶም ቀጥታዊ ወፍሪ ወፃኢ

ኣብ ቁጠባዊ ልምዓት ሃገራት ተኣምራታዊ ለውጢ ከም ዘምፅእ ጌርካ ዝቐርብ ኣተሓሳስባ ሓድሽ ሊበራላውነት ብመሰረቱ ቅቡል ኣይኮነን። ቁጠባዊ ልምዓት ንምድራኽ ህላወ ወድዓውን ምስ ክውነት ሃገራት ዝኸይድን ማሕበረ ቁጠባዊ ፖሊሲታት ህንፀት ብቑዕ ክኢላዊ ዓቅሚ ሰብ ኣብ ርእሰ ምርኮሳ መሰረት ዝገበረ ፖሊሲታት ህንፀት ብቑዕን ተወዳዳርን ብሕታዊ ፅላት ኣማዛንነት ቁጠባዊ ፖሊሲታት መንግስቲ ዘርግሐ ማሕበራዊ ኣገልግሎታት ህንፀት ብቑዕ ትሕተ ቅርፂ ምድላብ ውህለላ ከምኡውን ምህናፅ ፍትሓዊ ምዕሩይ ኣሳታፊ ዓለማዊ ፖለቲካውን ቅጥባውን ስርዓት ኣገደስቲ ረቑሒታት ልምዓት እዮም። በዚ መሰረት ቀጥታዊ ወፍሪ ወፃኢ ከም መመላእታ ኣብ ላዕሊ ናይ ዝተጠቕሱ ረቑሒታት ኮይኑ ምብርባር ቁጠባዊ ዕብየት ተራ ከም ዘለዎ ዘማተ ኣይኮነን። ነዚ ሃናፂ ተራ ንክፃወት ግና ኣብ ሓበራዊ ሽርክነትን ሓበራዊ ረብሓን መሰረት ብዝገበረ ንወድዓዊ ማሕበረ ቁጠባዊ ቀዳምነታት ተቐበልቲ ወፍሪ ዝኾነ ሃገራት ግምት ብዝህብ መንገዲ ምዝህንደስን ኣብ ጥቕሚ ምዝውዕልን ጥራይ ምዃኑ ምዝኽኻር ኣገዳሲ እዩ። ኣብ ዓምዲ ርእቶ ትርፊ ዘይብሉ ኩናት ንምንታይ ዝብል ዛዕባ ተላዒሉ ይፀንሐና። ኣብ ዞባና ሰለስተ ወለዶ ኣብ ውግእ ዓብዩ ኣብ ውግእ ተሳቲፉ ኣማይታ ሽሓት ተቐቲሎም ሚልዮናት ተዘናቢሎም። ተኸታተልቲ ስርዓታት ኢትዮጵያ ንረብሓ ህዝቢ ኢትዮጵያ ዘይኮነ ንጂኦፖለቲካዊ ረብሓታት ርእሰ ሓያላን ከገልግሉ ኣብ ዝወልዕዎ ኩናት ህዝቢ ኢትዮጵያ ዘይግባእ ከቢድ ዋጋ ከፍ ኢሉ ትርፊ ኣይረኸበሉን። መራሕቲ ኢትዮጵያ ንኤርትራ ብትሕቲ ግዛኣቶም ንምእታውን ህዝባ ንምንብርካኽን ብደገፍ መሻርክቶም 30 ዓመታት ሕኽ ኢሎም ዘፍረይዎ ነገር ኣይነበረን። ኢትዮጵያ እኹል ትሩፍ ባርያዊ ፀጋ እናሃለዋ ዜናቶም ባሕርን መሬትን ክገብጡ ሚልዮናት ኢትዮጵያውያን ኣህሊቖም ገዚፍ ሃብቲ ሃገር ኣብ ኩናት ኤርትራ ኣበኺኖም። ኣብ ውሽጢ ኢትዮጵያ እውን እንተኾነ ብጥዑይ ፖለቲካ ሃገርን ሃገራውነት ሃኒፆም ህዝቢ ብሰላም ከም ዝነብር ኣብ ክንዲ ምግባር ባህርያዊ ፍልልያት ህዝቢ ብምግፋሕ ብትሕቲ ሃገራዊ ፖለቲካ ፈላለዮም ግዳይ ሓድሕዳዊ ውግእን ሞትን መቑሰልትን ስደትን ገይሮሞ። ሕጂ እውን ስርዓት ብልፅግና ብግዳማውያን ሓይልታት ተዓሲቡ ኣብ መንጎ ህዝብታት ኢትዮጵያ ኩናት ሓድሕድ ኣባሪዑ ለኣኽቱ ብዝሃብዎ ትእዛዝ ኣብ ልዕሊ ጎረባብቲ ሃገራት ኤርትራን ሱዳንን ካልእን ግጭታት ብምስዋር እዚ ዞባ ኣብ ቀጻሊ ዘይምርግጋእ ከም ዝነብር ንምግባር እዩ ዝሰርሕ ዘሎ። ህዝቢ ኢትዮጵያ ግን ኣብ ሓድሕዱ ኮነ ምስ ጎረባብቱ ናብ ኩናት ዘእቱ ምክንያት የብሎን። ምስ ኤርትራ ውግእ እሞ ክሕሰብ እውን ዘይግባእ እዩ። ምክንያቱ ሓደ ዓይነት ጌጋ ካብ ምድግጋም ዝኸፍእ ድንቁርና የለን ተጠቂሱ። ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ግጥም ኣንጻር ነፍሲ ዘርእስቱ ዛዕባ ንረክብ። መን ምዃንካን እንታይ ክትገብር ከም እትኽእል ንሲ ትፈልጥ ዶ? ኣይክእልን እየ ምባል ምቹእ ሕዛእት እዩ። እንትኾነ ንሓደ ነገር ወላ ነዊሕ እንተሓሰብካሉ ብልብ እውን እንተኣመንካሉ ዘይቀየር ፍጹም ሓቂ ክኸውን ኣይክእልን እዩ። ስለዚ መልሲ ዝሕቶ ከምቲ ንስኻ እትሓስቦ ከም ዘይኮነ ርግፀኛ እየ። ኣብ ነፍሲ ወከፍ ከተማን ሃገራትን ንመላእ ዓለም ንነፍሶም ከም ግዳይ ዝሓስብዋን ኣብ ሂወት ዘይፍትሓዊ ነገራት ከም ዝወረዶም ዝኣምኑን ኣብ ፈቐዶ ጎደናታት ዘወን ዝብሉ ብሚልዮናት ዝቆፀሩ ሰባት ኣለዉ። እዞም ሰባት እዚኣቶም ናይ ምግባር ዓቕሞም ብዘይምፍላጦም ኣብ ከምዚ ዝበለ ኩነታት ዝወደቁ ተንቀሳቀስቲ ሬሳዮም። ኣነ እውን ኣብ ሓደ እዋን ከምኣቶም ምንባረይ ኩነታቶም ይርድኣንን ብልክዕ ፈልጦነ ዝረብሕ ቁም ነገር ንዘይ ምግባረይ ዝኸውን እልቢ ዘይብሉ ቆለጥ ጥቕሚ ምኽንያታት ዘቐርብ ሰብ ነበርኩ። እምባርከስ ኣብ ከምዚ ዝበለ ፅንኩር ኩነታት ህይወት እንተለኻ በይንኻ ኣይኮንካን እሞ ኣጁኻ ኣይትፍራሕ። ክትውለድን ከለኻ ዘስተንፈስካ ፋልሜትን ስትንፋስ እታ ፈላሚት ስጉሚ ናብ ሞት እያ። እዛ ስጉሚ ናብ ዕቤትን ናይ ሓቂ ጅግናን ምዃኑን እትበቕዓላ ስጉሚ እውን እያ። ኣብ ቅድሚኻ ተገቲሩ ዝርከብ ዓውደ ውግእ ብዝበቅዕ ንህይወትካ ከተዕጥቆ ኣብኻ ጥራዩ ዝምርኮስ፣ እቲ ቐንዲ ምስጢር ድማ ኣእምሮኻ ምምለኽ እዩ። እዚ ንብዙሓት ከቢድ ዕዮ እዩ። ዓወትን ብልፅግናን እቲ ትርኣስ ሂወት ንኽትነብር ግን ነዚ ዋጋዚ ንምኽፋል ነብስኻ ከተዳሉ ይግባእ። ኣብ ዓምዲ ስድራ ቤት ማክዳ ምስ ወላዲታ ንኽትረኸብ ቀዲምካ ምድቃስ ጭንቀት የጉድል። ቅኑዕ ኣሳድዳ ወይ ኣተኣላለያ ፅፍርያ ፀብዕቲ ህፃን ኣብ ዕቤት ህፃን ክጉሰዩ ዘይብሎም ነጥብታት ሰፊሮም ይርከቡ። ማክዳ ብዕለት 26 ወርሒ 6999 ኣብ ኣፍ ዓበት ከባቢ መቐብር ሓርበኛታት ሰዓት 7 ምሸት ብሽጎማነ ተጠቕሊላ ከም ዝተረኽበት ሰነዳታ ይሕብሩ። ኣብቲ ሽዑ ግዜ ማክዳ ብግምጋም ጓል 3 ሰሙን ኣቢላ ትኸውን ነይራ። እተን ዝረኸባኣ ኣንስቲ ድማ ንመደበር ፖሊስ ኣፍ ዓበት ምስ ሓበራ ፖሊስ ኣፍ ዓበት ብወገኑ ነታ ህፃን ተቐቢሉ ብቐጥታ ናብ ሆስፒታል ኣፍ ዓበት ወሲድዋ።
ህፃን መቅደ ከዓ ኣብ ሆስፒታላ ፋዕበት ዘድሊ ሕክምናዊ ክትትል ረኺባ። ህፃን መቅደ ኣብ ሆስፒታላ ፋዕበት ምክትታል ምስ ተገብረላ ሚኒስትር ዕዮን ማሕበራዊ ድሕነትን ሙሉእ ሓላፍነት ወሲዱ ተረኪብዋ። ካብን ድሓር ክሳብ ጓል 4 ዓመት ትኸውን ኣብ ኣስመራ መናበይ ዝኽተማት ምስ ተኣልየት ብድሕሪኡ ናብ ስድራ ቤታዊ ክንክን ጉጅለ ቆልዑ ዓዱ ኸላ ተሰጋጊራ። ኩሉ መዳያዊ ክትትልን ሓልዮትን እናተገብርላ ድማ ክሳብ ጓል 18 ዓመት ትኸውን ኣብኡ ተኣልያ። ኣባል 31

ዓዲ ንኡስ ዞባ ሰንዓፈ ኣብ ዓመት 1935 ዝተወልዱ ነፍሲሄር ኣይተ ስራጅ መሓመድ ብፈጠራዊ ስውያዊ ንግግሮም ዝፍለጡ ሽማግለዮም ዝነበሩ ካብ ዘመነ ንእስነቶም ብደግነቶም ዝልለዩ ተሰሓቃይ ጨፋራይ ማሰናይን ረካብ ተረካብ ዘረባን ብምንባሮም ብዙሕ ተፀወይ ዕላል ወግዕን ዋዛን ገዲፎምላ ኣለዉ። ገሌ ካብ ብሂላቶም ሰፊሩ ይፅንሓና። ኣብ ዓምዲ ልምዓት መበል 5 ክፋል ገስጋስ መደብ ምጥፋእ ማሃይምነትን ትምህርትና ዓበይትን ካበይ ናበይ ቀሪባላ። ኣብ ዓምዲ ምን ሁና ውሁናክ ካብ ናይ ሞት ፍርዲ ንሸሞንተ እብረ ዘምለጠ ዝዓበየ ኣሜሪካዊ ሕዩር ፍራንሲስ ስሚት ኣብ መበል 101 ዕድሚኡ ብሕማም ከም ዝዓረፈ ተሓቢሩ ክንዲ ክብደት ህፃን ዝክብደቱ እምኒ ካብ ሕፍሕኒኡ ብመጥባሕቲ ዝተኣለየሉ ሰብኣይ ኣብ ፅቡቅ ኩነታት ይርከብ። ሓንቲ ተምሃሪት ጥራይ እትርከባ ቤት ትምህርቲ ኣብ 1992 ኣብ ስዊዘርላንድ ኣብ ምሕኳር ኣኽራናት እንከለዉ ዝጠፍኡ ክልተ ሰባት ድሕሪ 34 ዓመታት ኣስክሬኖም ኣብ ደብ ኢጣልያ ከም ዝተረኽበ ተሓቢሩ። ኣብ ዓምድያል ኡስራ ምኽሪ ነርስ ምስጉን ዮሃንስ ተኽለ ኣብ ኣእምራዊ ዕቤት ህፃናት ኣሉታዊ ተራ ክፃወቱ ዝኽእሉ ክስተታት ዝምልከት መብርህ ሰፊሩ ይርከብ። ኣብ ዓምዲ ወቕፋ ፈና ዝተፈላለዩ ዓበይቲ ክስተታት ኣብ ስነ ጥበብ ዓለም ተዳሲሶም ንረኽቦም። ኣብ ዓምዲ ፀብፀባት ማሕበረኮማትን ዞባታትን ማሕበረኮም ኤርትራውያን ኣብ ካናዳ ኣብ ከተማ ቶሮንቶ ዓመታዊ ፌስቲቫል ፅምቢሎም ማሕበረኮም ኤርትራውያን ነበርቲ ጅዳን ከባቢኣን መበል ታሽዓይ ዋዕላ ንምክያድ ዝተሓፀ ኮሚተ ብ3 መስከረም ነቲ ንምድለዋት እቲ ዋዕላ ዝምልከት ኣኼባ ኣካይዱ። መበል 13 ክፋል ዝንቧዕ ፖሊሲታት ኢትዮጵያ ኣብ ቀርኒ ኣፍሪቃ ዘጉልሕ ትሕዝቶ ቀሪቡሎ። ኣብ ዓምዲ ትንታነ ዜና ምትፍናን ብሪጣንያን እስራኤልን ተዳሲሱ ይርከብ። መንግስቲ ብሪጣንያ ካብ ዝሓለፈ ሰሉሳት ሒዙ ተግባራዊ ዝኸውን ኣብ ዝተጎብጠ ምዕራባዊ ገማግም ካብ ዝርከቡ እስራኤላውያን ናብ ብሪጣንያ ኣብ ልዕሊ ዝኣተዉ ዝተፈላለዩ ኣቑሑ እገዳ ኣንቢሩሎ። ብሪጣንያ ብተወሳኺ ኣብ ምዕረባዊ ገማግም ኣገልግሎት ኣብ ልዕሊ ዝህባ ብሕታውያን ናይ ህንፃ ትካላትን ውልቀ ሰባትን እውን እገዳ ከተንብር ምዃንያ ኣጠንቂቓ ዘላ። ብዘይካዚ ካብ ሎሚ ንድሓር ኣብ ምዕረባዊ ገማግም ንኣገልግሎት ዝውዕል ኣፅዋር እውን ንእስራኤል ከምዘይትሸጠላ ኣጠንቂቓላ። መንግስቲ ብሪጣንያ ነዚ ስኩምቲ እዚ ክወስድ ዝደረኾ ቀንዲ ምክንያት ምስፍሕፋሕ እስራኤላውያን ሰፈሮ ኣብ ምዕረባዊ ገማግም ንምስረታ ሃገረ ፍልስጤም ኣብ ሓደጋ ዘእትው ብምዃኑ እዩ። ከም ዝዝከር ብሪጣንያ ኣብ ዝሓለፈ ዓመት ንፍልስጤም ከም ሃገር ኣፍልጦ ሂባታ እያ። በዚ ምክንያት እያ ከዓ ኣብዚ ሕጂ እዋን ምስ እስራኤል ንፀንሓ ዝምድና ኣብ ሓደጋ ኣትያ ንፍልስጠማውያን ትጠበቕ ዘላ። ብተወሳኺ ብሪጣንያ ነቲ ኣብ ቦሽ መጥቃዛ ኣብ ልዕሊ ሰላማውያን ፍልስጠማውያን ክካየድ ዝፀንሐ ሕጂ ድማ ኣብ ምዕረባዊ ገማግም ኣብ ልዕሊ ዝነብሩ ፍልስጠማውያን ዝቕፅል ዘሎ ግፍዒ ደው ንምባል ክትብል ነቲ ስጉምቲ ከም ዝወሰደቶያ እትሕብር ዘላ። ካናዳን ፈረንሳን እውን ንብሪጣንያ ተኸቲለን ኣብ ልዕሊ እስራኤላውያን ነበርቲ ምዕረባዊ ገማግም ተመሳሳሊ እገዳ ኣንቢረን ኣለዋ። ጓል ሃንደሰ መስቀለ ሪኢኻ ኣይትተሓፀ ኣብ ትሕቲ ዝብል እዚ ቅንያት እዚ ደቂ ኣንስትዮ ናፅነተን ዝእውጃሉ ቅንያት እዩ። ቅንያት ፌስታን ዝላን ኣዋልድ እዩ። ነዚ ፀወታ እዚ ኣብ ሽኻ ወሪደንን ዝፃወቶ ጎርዞ ጉላ ደቂ ኣሸንዳ ኣብዛ ወርሒ ጣጣ ዝበሃል የብለንን እሕሕ ኢሉ ዝዛረበን ወላድ እውን የለን። ኣብ ፈቕዶ ዝተኣጉደ ጓይላ ምስ ደቂ ዓደን ባሕርነት ሂር ክብላ ይቕንያ። ምክንያቱ ሸኻ ንእስነት ሓንሳብ እንተደኣ ኸይዳ ስለ ዘይትምለስ ንእስነት ከደት ከምዚኣ እናበለት ሕምብዘ ሕምብዘ ጎበዝ ዶ ይዋዘ እናበላ በቲ ክንዲ ቁመት ሰብኣይ ዝበፅሕ ሳዕሪ ገማግም ሩባን ሸኻን ብንእስነት እናሰሓቓ ምስ ደቂ ተባዕትዮ ደቂ ዓደን ይተሃራርማ። ኩሉ እቲ ኣብዛ ወርሒ ዝገብርኦ ነገራትን ደርፍታትን ምንቅስቓሳትን ድማ ናቱ ትርጉም ኣለዎ። ንባህላዊ መንነትን ክብርታትን ሕብረተሰብና ዝገልጽ እዩ ይርከቦ። ኣብ ዓምዲ ማህደር ጀጋኑ ኢደ ስራሓትን ቤት ትምህርቲ ሰውራን ዝብላ ርስቲ ብምክንያት መበል 50 ዓመት ወርቃዊ ዝኽሪ ቤት ትምህርቲ ሰውራ ይፅንሓና። ኢደ ስራሓት ማዕረ ዕብየትን ገስጋስን ናይቲ ውድብ እዩ እናዓኸኸ መፅኡ ኣብ ምፅጋን ብረትን ካልእን ከዓ ይነጥፍ ነይሩ። ቤት ትምህርቲ ሰውራ ምስ ተመስረተት እውን ንፍልጠትን ሞያን ተምሃሮ ዝሕግዝ ኣስተምራዊ ዕማማት የካየድ ነይሩ። ነቶም ተምሃሮ ኢዶም ንምፍታሕ መወታዊ ዕዮስ ጥበባዊ ስራሕቶም የቕርበሎም ነይሩ። ንኣብነት ከም ፍዕሎ ካይላ ስእሊ ዝኣመሰሉ ክልሲ ሓሳባውያን ግብረውን ኣስተምህሮታት ክህብ ጀሚሩ። ዕላምኡ ድማ ፈጠራዊ ኣተሓሳስባ ተምሃሮ ንምምዕባልን ንምስፋሕኒ ነይሩ። ኢደ ስራሓት እቲ ቤት ትምህርቲ ኣብ ዜሮ ጀልሃንትን ዓራርብን ከሎ 3 ዕማማት ነይርዎ። ምምሃር ንተምሃሮ መባእታ ምምሃር ፍርዝን ዝንዝበሉን ካብኦም ንላዕልን መጀመርታ

ኣብ ኢዜሮ ንኢደ ስራሓት ዝምልከት ካሪክሎም ኣዳሊና እዚ ኸነዳልውን ከለና ብክልተ ደረጃ ኢና ርእናዮ። እቲ ሓደ ንመባእታዊ ደረጃ ዝምልከት ኮይኑ ባህላዊ እዩ። እዚ ምሃባ ኣስተምህሮ ካኢላ ፍዕሉን ስእልን የጠቓለል። ኣብቲ ኸልኣይ ደረጃ ምስ በጽሐ ድማ ኤሌክትሪሲቲ፣ ፅርበት ዕንፀይቲ፣ ፅርበት ሓፂን ዝኣመሰለ ካብቲ ቀዳማይ ስጉም ዝበለ ማለት ኣድቫንስድ ምስ ቴክኖሎጂ ዘላሊ ተምሃሮ ኣብ ክፍለ ስራሕቶም ከይዶም ዝጥቀምሉ ወዘተ ደረጃ ነይርዎ ተጠቂሱ። ኣብ ዓምዲ ርእቶ ካልኣይ ክፋል ትርጉም ዘይብሉ ኩናት ንምንታይ ኣብ ዝሓለፈ 65 ዓመት ዜናት ካብ ምድላይ ሚልዮናት ኢትዮጵያውያን ቀዚፉ ንኢትዮጵያ ድሕሪታት ሪፍዋ ኢትዮጵያ ካብ ህልቂት ጥሜትን ስደትን ክትድሕን ሰብኣውን ባህራውን ፀጋ ኣብ ግቡእ ተረዲእካ ክትጥቀመሉ ኣለዋ። ዜናትካ ፀጋ ኣይናትካን እዩ። ኢትዮጵያውያን ይትረፍዶ ባሕሪ ቀንጣ መሬት ኤርትራ ብሰላም ይኹን ብሓይሊ ክረኽብዎ ኣይክእሉን እዮም። ወደባት ኤርትራ ይኹን ወደባት ካልኦት ሃገራት ንልምዓት ኢትዮጵያ ዓብ ኣበርክቶ ክህልዎ ይኽእል እዩ። ቀይሕ ባሕሪ መስመር ንግዲ ኢትዮጵያ እምበር ናይ መጨረሻ ላኻ መበተኒ ኢትዮጵያ ክኸውን ኣይግባኣን። መራሕቲ ኢትዮጵያ ብኣእምሮ ዕበዩ። ንህዝቢ ኢትዮጵያ ብእንዳን ቀቢላን ንሓድሕዱ ካብ ምንቋት ሃገርን ሃገራውነትን ህነፁ። ኢትዮጵያ ባሕሪ የብላን፣ ብሕጂ እውን ኣይክህልዋን እዩ። ሰብኣውን ባህርያውን ፀጋ ኢትዮጵያ ብግቡእ ተጠቂምኩም ንልምዓት ኢትዮጵያን ዞባናን ስርሑ። ትርፊ ዘይብሉ ውግእ ይትረፍ ይርከቦ። ኣብ ዓምዲ ካብ ዞባታት ስልጠና ንምድራዕ ብቕዓትን ውርፃፀን ስራሕን ኣብ ትሕቲ ዝብል ምምሕዳር ዞባ ዓንሰባ ኣብ ምምሕዳር ህዝቢ ብደረጃ ሓላፍነት ዝሰርሑ ብህዝቢ ዝተመርፁን ብመንግስቲ ዝተመዘዙን ኣባላቱን መሻርክቱን ኣብቲ ዘካየድዎ ዕለታዊ ንጥፈታት ስርሖም ሓጋዚ ስልጠና ሂቡ። እቲ ኣብ ኣዳራሽ ምምሕዳር ከተማ ከረን ካብ 31 ናሓሰ ክሳብ 4 መስከረም 2026 ንኣስታት ሓደ ሰሙን ብፃዕቂ ዝተዋህበ ስልጠና ምምዕባል ዓቕሚ ሰብ ብደረጃ ዞባ ካብ ኩለን 9 ንኡሳን ዞባታት ናይቲ ዞባ ዝመፁ ኣመሓደርቲ ንኡስ ዞባታት ፀሓፍቲ ህግደፍ ሓለፍቲ ሃማተን ሃማደአን ኣመሓደርቲ ሓውሲ ከተማታት ሓለፍቲ ምምሕዳርን ፋይናንስን ንኡስ ዞባታት ኣመሓደርትን ኣካየድቲ ስራሕን ምምሕዳር ከባቢታት ብድምር 81 ደቂ ኣንስትዮ ዝርከቦም 219 ሰልጠንቲ ዝተሳተፍዎ እዩ ነይሩ ይርከቦ። ኣብ ዓምዲ ንቑሕ ደመና ንላለ ብዛዕባ ነፍስና እንታይና ንሓስብ ንሰብ ከይዓጅቦ ዶ ዝብል ዛዕባ ብሰፊሑ ቀሪቡ ይፅንሓና። ኣብ ዓምዲ ሰርዋ ጅህድ ሚኒስትሪ ሕርሻ ዝወደቦ ካብ 20 ክሳብ 22 ናሓሰ ዝተኻየደ ሃገራዊ ዋዕላ ሕርሻዊ መፅናዕታት ንኣወዳድብኡን ዕላማኡን ብዝምልከት ምዝምልከቶም ዝተኻየደ ቀለ መጥያቅ ሰፊሩ ይፀንሐና። ኣብ ዓምዲ ሚንሁናዊ ሆነግ ሓደ ብሪጣናዊ ከም ቅርሲ ንክፀንሕ ንዝደረቐ ሽክና ትኩላ ክገዝእ ዝሓሰቦ ቅድሚ ዓመ 936 ናይ ዝፀነተ ታስማንያክ ታልሶክ ሽክና ከም ዝገዝአ ተሓቢሩ። ሓንቲ ቻይናዊት ኣደ ብዘይፈቓዳ ውሪት ካሜራማን ዝተወስደ ምስላ ብምዝርግሑ ዘቕረበቶ ክሲ ዓብ ኣቓልቦ ከም ዝሰሓበ ተገሊጹ። ሓደ ማሂንዳ ስኮርፒዮ ክላሲክ ዝዓይነታ ሞዴል ዝገዝአ ዋና ንኸይትጠፍኦ ኣብ ልዕሊ ገዝኡ ከም ዝቐመጣ ተሓቢሩ። ንኽልተ መኻይን ናብ በበይኑ ኣንፊ ኣብ ዝተበገሳሉ ን13 ካሊት ብሓይሉ ስሒቡ ደው ዘበለን ሰብኣይን ኣብ መዝገብ ክሮሰን ጊነስ ክሰፈር ምኽኣሉ ተገሊጹ። ኣብ ዓምዲ ሸባብያት ዘይት ፀዓዳ ብርክቶ መንእሰይ ውሕስ ትግባረ መደባት ሃገርን ልምዓትን ምዃኑ ተገሊጹ። ኣብ ዓምዲ ኩርናዕ ተምሃሮ ብመደብ ምኻድን ረብሑኡን ግድል በላሕቲ እንዲኹም ጥቕሲ ዝሰሙን እዚ ዳኣላ ተምሃሮ ይፀንሑና። ኣብ ዓምዲ ፍለ ፃዕሪ ሓደ ኣብነታዊ ሓረስታይ ተላልዩ ይርከብ። ኣቶ ሞጎስ ፀጋይ ይበሃል። ኣብ ባሮንቱ ዞባ ጋሽ ባርካ ይቕመጥ። ኣብ እተፈላለየ ንጥፈታት ሕርሻ ዘልምዕ እኳ እንተኾነ ኣብዚ እዋን ኣብ ምርባሕ ናይ ፀባ ከብቲ ኣተኪሩ ዝነጥፍ ዘሎ ኣብነታዊ ሓረስታይ እዩ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ በጨቕታዊ ስምዒት ኣብ ትሕቲ ዝብል ፀገመይ ንነገራት ስምዒት ዝተሓወሶ ጌርካ ምርኣይን ኣብ ኣዘራርባይ ከዓ ተመሳሳሊ መልሲ መሃብን እዩ። ብድሕሪ ዚ ተሃዊኸን ዝፈፀምክዎ ምስ ሃዳእኩ ዝጠዓሶ ክነግረካ ይክእልን እየ። ምክንያቱ ገሊኡ ዝፍፅሞ ጉዳያት ኣብ ህዱእ እዋን ኮይነ ምስ ሓሰብ ኩሉ ብቐሊሉ ክእለ ዝነብሮ ምዃኑ ይርዳእኒ ብዝብል ሕትኡን ዘቕረበ ምስ ኣመኻሪ ዝገበሮ ምብሃል ሰፊሩሎ። ኣብ ዓምዲ ተርሙማ ፅውፅዋይ ዘይንስኻ ምምሳል ፍትዋት ተምሃሮ 10 ፍልልያት ረኸቡ። ብምሉእ ልብኹም ግጥሚ መልሲ ብልሕኹም ፈትሹ ይፀንሐና። ኣብቲ ትምህርቲ ሃገርና ኣብ ዝቕንያት እዚ ነቶም ኣብ ሃገራዊ ምርመራታት ብሉፅ ነጥቢ ዘምፅኡን ተምሃሮአን ከተባብዓ ይረአያ ኣለዋ። እዚ ኣብ መንጎ ተምሃሮ ቅዱስ ቅንኢ ፈጢሩ ሞራል ዘበራብር ስለ ዝኾነ ፅልዋኡ ቀሊል ኣይኮነን። ኣብያተ ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ቀይሕ ባሕሪ

ሉክሰምበርግን ብቀደም 5 መስከረም 2026 ኣብ ዓመተ ትምህርቲ 2025 2026 ኣብ ሃገራዊ መልቀቅ ፈተና ካልኣይ ደረጃ ማትሪክ ብሉፅ ነጥብን ዘመዝገቡ መበል 38 ዙርያ ተምሃሮን ሽልማት ብምሃብ ኣተባቢዐን። እቲ ናይ 3 ኣብያተ ትምህርቲ ስነ ስርዓት ምዕዳል ሽልማት ብደረጃ ሚኒስትር ትምህርቲ ንኡዞባ ደቡባ ምዕራብ ብሓባር ኣብ ሲነማ ሮማ ዝተኻየደ ኮይኑ ዳይረክተራት 3ቲአን ኣብያተ ትምህርቲ ድማ ዕላማ ናይቲ ምዕዳል ሽልማት መቐፀልታ ናይቲ ዓመት መፀ ኣብ ሃገራዊ መልቀቅ ፈተና ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘምፁ ተምሃሮ ዝግበር ናይ ምትብባዕ መደብ ምዃኑ ብምግላፅ ምስ ናይ ዝሓለፈ ዓመታት ብምንፀር ነቲ ዝተረኽበ ዕቤት ቤት ትምህርቶም ዝገልፅ ዝርዝር ሓበሬታ ኣቕሪቦም ተጠቂሱ። ኣብ ዓምዲ ደቂ ኣንስትዮ ሰብ ዝተሓበነለን ስነ ጥበበኛታት ኣብ ትሕቲ ዝብል ብዕድመ ገና ኣብ 20ታት እየን ዘለዋ ሞያዊ ብቕዓተን ትግሃተን ሓቦአን ተስፈአን ልዕሊ ኩሉን ድማ ኣተሓሳስበአን ግን ንዕድመአን ቀዲምዎ ነዊሕ ዝሰጎመ እዩ ዝመስል። ከተዕልለን ከለኻ ዝያዳቲ ኣብ ርእሰን ከዚነንኦ ዘለዋ ሓሳባት እዩ ዝምስጠካ። ኪኖ ሓቢርካ ኣብ ጋለሪታት ናይ ቅብኣ ኤግዚቢሽናት ምቕራብ ዝኸይድ እዩ። ክሳብ ብሓባር ናይ ስነ ጥበብ ኢንስቲትዩት ከፊተን ቆልዑ ከሰልጥና ብፍላይ ድማ ከም ኦቲዝምን ዳውን ሲንድሮምን ዝበለ ዝተፈላለየ ፀገማትን ዘለዎም ዜጋታትና ፍሉይ ቆላሕታ ሂበን ሰሞያን ክእለትን ከም ዝኾኑ ክገብራ እዩ ሓሳበንን ባህገነን። ኣብ ዓምዲ ምን ሁና ወህናክ ዝተፈላለዩ ኣገረምትን ኣዘናጋዕትን ፍፃሜታት ሰፊሮም ይፀንሑና። ኣብ ዓምዲ ዝርዓወ እቅትሳድ ኣብ ሕርሻ መቐይሮ ምምፃእ ካብ ዓበይቲ ዝተሰላሰሉ ዕማማት ሃገር ተዳሲሶም ይርከቡ። ኣብ ዓምዲ ውሓት ኣልጥፍል ዝተፈላለዩ ንህፃናት ዝምጥኑ ኣዘናጋዕትን ምሃርትን ትሕሶታት ንረክብ። ኣብ ዓምዲ ኣልተቓሪር ዝተፈላለዩ ጥዕና ጠቀስ ሕብረታታት መፅናዕትታትን ርክበታትን ሰፊሮም ይፅንሕና። ኣብ ዓምዲ ስፖትላይት ንውዞባ ሰንዓፈ ኣመዳይ ባህልን ታሪክን እምነትን ተዳሲሳ ትፀንሓና። ኣብ ኤርትራ ቀንዲ መትነታት ቆጠባ ዝኾኑ ፅርግያታት ኣብ ምስራሕ ክሰላሰሉ ዝፀንሑ መደባት ዝምልከት ትሕዝቶ ሰፊሩ ንረክብ። ኣብ ዓምዲ ካልቸር ኤንድ ኣርትስ ቅድሚ ዕቁዳት ብወፃተኛታት ዝተሰነደ ስእሊ ኤርትራዊ ፍሽኽታ ዑመር መሓመድ ድሪስ ሓጅ ዓሊ ጎረት ብእኡ ዝግለፅ ባህልን መንነትን ተዳሲሱ ይፀንሐና። ኣብ ዓምዲ ላይተር ሳይት ክረምትን ኣስመራን ወትሩ ዘንፀባርቑ ፍፃመታትን ተዳሲሶም ይፀንሑና። ኣብ ዓምዲ ኪንኤ ፀገነት ዕባዝጊ ነባሪት ዓዲ መንጎንቲ ዝኾነት ሓርስታይ ንጥፈታት ሕርሻ ብዘይ ሓመድ ፈሊማ ኣብ መንበሪኣ ፅቡቅ ፍርያት ኣብ ምፍራይ ትርከብ ዘላ ተላለያ ትፀንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለዎ ትሕዝቶ መደብና ኣብ ዝተፈፀምሎ ሰላም።

ምርኢት ቅዲ ክዳን ነቲ ዘለካ ክእለት ጥበባ ሰፋፍያ ሓድሽ ብልሓትን ቅድን ሒዝካ ንክትመጽእ ዝኸፍት መድረኽ እዩ። ኣብዚ መድረኽ ድማ እቲ ዝኽደን ክዳውንቲ ብውቅባት ሞዴላት ነቲ ክዳን ኣንጸባሪቖም ንኽርእዮኦ ዝሕረያ ወይ ዝሕረዩ ይህልው። ኣብ መድረኽ ወፂኦም ድማ ፍሉይነት ለቢሶሞ ዘለዉ ክዳንን ክእለት ኣካይዳን ተሓዊስዎ መሳጢ ምርኢት ይቐርብ።

0: ኣብ ሃገረ ጀርመን ትቕመጥ ኣዳላዊት ቅዲ ክዳን ዲዛይነር ትዕግስቲ ፍሳይ ትበሃል። ብዓውዲ ቅዲ ክዳን ኣብቲ ዘላቶ ሃገር ተማሂራ ድማ ናብ ሃገራ መጺያ ንመበል ካልኣይ ግዜኣ ድሕሪ 9 ዓመት ምርኢት ቅዲ ክዳን ኣካይዳ። ኣብ ቀጽሪ ሓኩስአ ድማ ዝሓለፈ ሰሙን ምስ ትካል ቅዲ ክዳን ሓበን ኤሪ ላይፍ ስታይል ተሓባቢረን ነዚ መዲባቶ ዝመጸት መደብ ክውን ክኾነላ ከኣለ።
1: ኣነ ትዕግስቲ ፍስሃየ በሃል ኣብ ገዛ ኸንሻ ተወሊደ ኣብ ገዛ ማንዳ ዓብየ በቲ ሽዑ ዝነበረ ኩነታት ብ77 ብሱዳን ገይረ ብካልእ ዓዲ ኮለል ኢለ ንዴንማርክ ኣትየ። ኣብ 80ታት ዴንማርክ ምስ ኣተኹ መጀመርታ ትመሃርሉ እቲ ቋንቋ ምስ ለመድኩ ኩሉ ነገር ሃይ ስኩል ምስ ከድኩ ካብኡ ሽዑኡ ኣብ ቅዲ ክዳን ተማሂረ ዲፕሎማ ናይ ቅዲ ክዳን ስነ ጥበብ።
0: ትዕግስቲ በቲ ሚኒማሊስት ዝበሃል ፍልስፍናያ ቀንዲ ትልለ ቲጂ ሚኒማሊስት ተባሂላ እውን ትፍለጥ እያ። እዚ ፍልስፍና ድማ ኣብቲ ክዳውንቲ ትሰርሓሉ ቅዲ ተውፃሉ እዋንን ትጥቀመሉ እያ። በቲ ዘለዋ ንብረት ኮነ ኣጭርቕቲ ድማ ብዙሕ ብልሓት ዝተሓወሶ ቅዲ እናውፀአትን ትኸይድ ዲዛይነር እያ።
1: መጀመርያ ግዜ ኣብ ኤርትራ መጽኦ ዘረኣኽሉ 2015 ምስ ኤድዋርድ ርኣያ እሱ ናቱ ስእልታት ብድሕሪት ባክግራውንድ ኮይኑ ኣነ ከዓ ናተይ ቅዲ ክዳን ኮይኑ ብሓንሳ እሱ ዘዳለዎ ነይሩ ኣብቲ ናቱ መጀመርታ ርአ ኣብ ኤሪትራ ማለት እዩ። እንታይ መስለኪ ድገርመኪ 2015 ንስኻትኩም እውን ኣልዒልኩምዎ ነይርኩም ኣብቲ ግዜ እቲ መኣዲ ስነ ጥበብ ዝበሃል ነይሩ። እቲ ዝተዛረብክዎ ክሳዕ ሕጂ ከም ኣያ ዘላ ሽዑ እውን ሚኒማሊስት እየ ነይረ ሕጂ እውን ሚኒማሊስት እየ። ሚኒማሊስት ክብል ከለኹ ሚኒማሊስት ፊሎሶፊ እዩ። ኣብ ሂወት ከመይ ጌርካ ኸ በቲ ዘለካ በቲ ዝወሓደ ነገር

0: ክትፈጥርን ፅባቐ ጌርካ ትነብርን ምስቲ ዘለካ
1: ሎማ ዓንቲ ተኸዲነዮ ዘለኹ ክዳን ንምሳሌ ሕጂ ከም ትሪዮ ዘለኺ ሚኒማሊስት እዩ ድብለክ ንምንታይ ሚኒማሊስት ክብል ክኢለ በተን ዘለዋ ኣጫርኽ በተን ዝነበራ እዚኣ ጨርቂ እዚኣ ካብዚኣ ክሳዕ እዚኣ ነይራትኒ ተረዲኪ ካብዚኣ ናብዚኣ ነይራትኒ ግን ኣነ ንዋሕ ስለ ዝኾንኩ የግድን ክትውሰኻ ስለ ዝነበራ ቁርፅራት ጨርቂ ገይረ ወሲኸላ ማለት እዩ ክልተ ዝተቆርፃ ጨርቂ ብሓንሳእ ግን ከምኡ ክገብሮ ከለኹ ኩሉ ግዜ ኣብዚኣ ሕጂ ሰለስተ ዝተፈላለየ ዓብደላካን ቁርፅራፅ ኣሎ እዩ ሓንቲ ንበይና ዓብደላካን ኣላ ኣብዚኣ ዓብደላካን ኣላ ኣብዚኣ ዓብደላካን ኣላ ከመይ ገይረ ብሓንሳእ ክወሃሃድ እቲ ፓተርን እቲ ሕብርሲ ነንሕድሕዱ ከመይ ገይሩ ይዛረብ እዚ ኣገዳሲ እዩ
2: ሃበን ኤሪ ላይፍ ስታይል ትካል መፍረን መሸጥን ክዳውንቲ ኮይኑ ኣብ ዝተፈላለየ እዋናት ፍርያቱ ዘርኢ ዘቕርብ ኤርትራዊ ትካል እዩ ኣሰይዳዊት እውን ነዚ ትካል ወኪላ ኣብ ዝተፈላለየ ምርኢታትን ኣብቲ ትካልን ከም ኣዋሃዲት ኮይና ትነጥፍ እያ
3: ሓበን ኤሪ ላይፍ ስታይል ወይ ከዓ ሓበን ዲዛይንስ ብሽሕን ኣመን ብ2ሽሕን 19 እዩ ተበጊሱ 2019 ከዓ ናይ መጀመርያ ምርኢት ገይሩ ማለት እዩ ሽዑ ከም ሓደ ፓይሎት ፕሮጀክት ሃይ ስኩል ሳሮን ጎንዚልያ ትበሃል ናይ ሃይ ስኩል ተምሃሪት እያ ጌራቶ ነይራ ሕጂ ብዛዓደ የላን ምስ ሓበን ዲዛይነርስ ብምዃን ማለት እዩ ዝበዝሕ ዲዛይን እሳ ሰሪሓቶ ነይራ ብሓፈሻ ግን ናይዚ ቁሚዶሎ ናይ ዲዛይን ትካል እንታይዩ ሓደን መንእሰያት ብፍላይ ከዓ ንደቂ ኣንስትዮ ዕድላት ምፍጣር ዕድላት ስራዕ ዕድላት ናይ ሓሳባትካ ናይ ምፍሳስ ነገራትካ ተሰሪሖም ናይ ምውፃእ ሕጂ እንታይ ሽግርና ኩሉ ሻብ ትኣርት ኣለዎ ኣበይ ከይዱ ይገብሩ ንባዕሉ ገንዘብ ሓፅሮ ንባዕሉ ዕድላት ይሓፅሮ ክለሞ ንዕኡ ብዓቕሙ ገለ ሓገዝ እንዳሃበ ናይ ስራሕ ዕድላት እንዳፈጠረ ሓፈሻዊ ዲዛይኒን ናይ ዲዛይኒን ትካል እዩ ኣፍኮርስ ክሳብ ሕጂ ማስ ፕሮዳክሽን ኣይጀመርና ግን ናይ ዲዛይኒን ትካል እዩ ማለት እዩ ምስ ብዙሕ ዕንቅፋታት ጤና ገዛ ናይ ገዛ ፀገማት ኣለዎ ከምቲ ትደልዮ ነቲ ደሊኻ ደለካ ማተርያል ይኹን ዋላ ነቲ ደሊኻ ደለካ ዓይነት ዓቅሚ ሰብ ከትሕዘካ ዝኽእል ገዛ ቅሩብ ኣውኢታት ፀገማት ኣለዎ ግን ምስዞም ኩሎም ፀገማት ባይታ ምፍጣር እያ ተቀዳሜቲ ባይታ ምፍጣር ካልኣይ ኣብቲ ፕሮዳክሽን ከዓ ኣብቲ ንሕና ነፍርዮ ነገራት ከዓ ፕሮፌሽናል ወይ ከዓ ንሞያ መንነት ክብርታት ሰለስተ ነገር እዩ ትዛረብ ዘለዎ ንሓደ ሞያ እቲ መንነት እቲ ክብሪ ክገልፅ ዝኽእል ክዳውንቲ

0: እቲ ኣብ ቀፅሪ ሃኮስ ዝተኻየደ ምርኢት ናይ ትዕግስትን ናይ ትካል ሓበን ኤሪ ላይፍስታይልን ቀሪቡ ኣብ ነፍሲ ወከፍ ቅዲ ድማ ናቱ ዝኾነ መልእኽትን ታሪክን ሒዙ እዩ ዝቐርብ ነይሩ ኣብዚ ትዕግስትን ትካል ሓበን ቅዲ ክዳን ናተን ብልሓትን ፈጥራውነትን ኣቕሪበን የን ነቲ መደብ ኣማዕሪገንኦ
1: እታ ምርኢት ኣብ ካልኣይ ክፋል ቀዳማይ ክፋል 8 ነይሩ ካልኣይ ክፋል ካ 8 ነይሩ ኣብቲኣ ናይ ደእተናይ ደእትኹዋ ኣብታ ካልአይቲ ክፋል በደው ሕብሪ ሽፎን ታንቴላ ዝመስል በዝጎና ዝነበረት እሳ ካበየ ሓሳባት ኣምፀያ ቅድሚ እዚኣ ቅድሚ 85 ዓመት ገብር ኣቦይን ኣደይን ክሕፀዩ ከለዉ እዛ ስእሊ እዚኣ ተረዲኢ ክለኺ ቅድሚ 85 ዓመት እየ ዝብለክ ዘሎ እዛ ናይ ሕፂኦም ክዳን ተኸዲኖም ምስ ረኣኹ ነታ ሕጂ ፋሽን ዘሎ እዚዩ እቲ ፋሽን ዘሎ ነዊሕ ዝፍርፍር ነዊሕ ኢዱ ትሕጂ ዘሎ ውዑይ ፋሽን ንስ እዩ ምስ ረኣኹ ነዚኣ እናረአኹ ብፍቕሪ ንዓኣ ሰሪሐ እያ ነታ ተሽሙ ዘላት ኩሉ ግዜ ስኒ እንድሕር ርኢኽዮ ኣብ 2011

ሓሙሽተ ንኮ ገሊፀ ዮ የ ብዙእ እቲ ክዳውንተይ ዝበዝሕ ግዜ ታሪክ ኣለዎ ከምኡ ፈትየ ዛንታ ዘለዎ ክዳን ከብል ኣብኡ ንድሕር ርኢኸዮ ናይ 215 ናብቲ ምፅኹሞ ዘለኹም ኣባፅዕ ሰይትማነ ባርያ መሓዛይ ብሓንሳእ ዝዓበና ኢና ስቲል ብሓንሳእ ኣለና ገዛውትና ገዛማ እንዳ ከም ዝበልኩ ኸ የማነ ባርያ ኣባፅዕ ምስ ጎድኩ ጂንስ ምስ ገበርኩ ርሂፀ ስለ ዝነበርኩ እታ ኩሽፍ ይቡኒ እንደገና ኣብቲ ፖስተረይ እንድሕር ኢኸያ ሰላም ተኸዲናት ኣላ እታ ኩሽፍ ኣብ ኣኸላየ ሰፍ እያ ክልተ በዚያ ቆሪፀ ብጫ ላይን ኣለዎ ኣክልተ ስለምንታይ ብጫ ናይ ብሓቂ ሓጎስ እዩ ዝፈጥረልክ ብርሃን እዩ ፀሓይ እዩ ኣብዚ ዓዲ ኩሉ ግዜ ፀሓይ ስለ ዘሎ ኣይተዝተመቕሮን ኢኻ ንሕና ግን ኣብ ወፃእ ምስኮና እቲ ፀልማት ዲፕረስ እዩ ዝገብረኪ እቲ ብርሃን እዩ ሓጎስ ዝፈጥረልኪ ስለዚ ናይ ማነ ኮይና ጥራሕ ዘይኮነት እቲ ብጫ ሕብራ ተፈታዊ ዝኾነ ሕብሪ ናይታ ክዳን ኣብቲ ፖስተር ናትና እውን ኣውፅያ ኣለኹ ሕጂ እንደገና ኣብ ማእከል ገይሩ እታሽሙ ትሬዲመንሽን ፈጢሩ እቲ ፖስተር ዝገበረ ሕጂ እንታይ ዝብለክ ዘለኹ ደስ ዝብለኒ ኣነሲ ዝኾነ ነገር ምስቲ ክዳነይ ዝተሓሓሲ ዛንታ ካ ክህልዎ

0: ምስቲቴ ኣነ እንቲትን ሕጂ ኮና ንፋለጥ ማለት እዩ ከምዚ ትብሎ ዘላ 215 ክትመፅእ ከላ ኣብዛ ቦታ ክነይራኣነ ዝሆስ ናይ ምድማ ኣዲስ ነ ጥበብ ጋዜጠኛ ነይረ ሽዑ ኣብቲ ተዓዲ መኸይደ ርኢናዮ ኢንተርቪው ገይረላ ገለመለ ካብ ሾት ሒዘ እቲ ኣድናኦት ነይሩ ምናልባት ትርክባት ኣይነበረን ኣብዚ ከዓ ኣጋጣሚ ኣነ ናይ ሓበን ኤሪ ላይፍ ስታይል ወይ ከዓ ሓበን ዲዛይነርስ ፌስ እየ ዘለኹ እስ ከዓ ብካልእ እቲ ኮኔክሽን ተፈጢሩ ተራኺብና ብሓፈሻ ክርአ ከሎ ኣዝዩ ፅቡቅ ምርኢት ነይሩ ብጣዕሚ ፅቡቅ ኣዝዩ ዋላ ናታ ክዳውንቲ ዋላ ናና ክዳውንቲ ማለት እዩ ኣብ ናህና ክዳውንቲ ኣተይ ክዛረብ ከምዛ ክብለክ ዝፀናሕ ኩ ነተ ናህና ዕላማታት ቀዳሞት ጎልስ ናህና ንዕዕን ኢና ንሕና ኣእቲና ንሰርሕ ሓደ ነቲ ናህና ክዳውንቲ ከመይ ጌርካ ተለባሲ ትገብሩ ንኣብነት ብኣብነት ክበኪ ኣብታ ቀዳሚቲ ሾ ዝነበረት ድረስ ነራ ፃዕዳ ኖርማል ዕዉር ዝበሃል ነፀላ እዩ ንዑ ኢና ሰሪሕናዮ ናይ ቢች ድረስ ክኸውን ይኽእል እዩ ኣብ ገምገም ባሕሪ ትክደኖ ድረስ ዓይነት ክትጥቀመሉ ትኽእል ኢኻ ኮንፈረንስ እንተለካም ጌርካዮ ክትኣቱ ትኽእል ኢኻ እትናቱ ኤለገንስ ወይ ከዓ ትናቱ ክብሪ ዝሓለወ ክዳውንቲ ኮይኑ ከመይ ኢሉ ንክልተ ሰለስተ ዝተፈላለየ ኣጋጣሚ ሪፕሬዘንት ይገብረካ ማለት እዩ ኣብተን ክዳውንቲ ሓደ ብኣፍሪካ ሲልክ ብኣፍሪካን ዝተሰርሐት ነይራ ምስራሒ ጌርካ ክትኣቱ ትኽእል እንተን ፈትሒካ ከዓኒ ማስ ዝኾነ ፓርቲ ይህልወካ ዝኾነ ትኸዶ ይህልወካ ከዓ ኖርማል ከምኡ ጌርካያ ክትወፅእ ትኽእል ከምኡም ሕጂ ኣብቲ መንነት መፅእ ክዛረብ ከለኹ ክልተ ዓይነት መንነት ኢና ከነውፅእ ፈቲና ሓደ እቲ ኤርትራዊ መንነት ካልኣይ ከዓ እቲ ኣፍሪቃዊ መንነት እውን ንሱ እውን ኣካል እቲ ሕብሪ ዝበዝሖ ገላ ዓይነት ዝበዝሑ ክዳውንትና ሲልክ ነይሮም ናይ ዓብደላ ከኒ ኮሌክሽን ነይርና ሕጂ ኣብዚኦም እንታይ ኢና ክንገብር ፈቲና ንክልትኡ ከንፀባርቅ ዝኽእል ሓደ ነቲ ፕሮፌሽናሊቲ ካልኣይ ነቲ መንነት ሳሳይ ከዓ ነቲ ክብሪ ናይ ክዳን
1: ኣብቲ መደብ ነቲ ክዳውንቲ ኣብ ርእሲ ማዕርግ ዝወሰኻሉ ሞዴላት እውን ግዴአን ተፃዊተን እየን ኣስታት 8 ሞዴላት ድማ ኣቕሪበንኦ
2: እቲአን ሞዴላት ዝመረፅክወን ንመጀመርያ ግዜን ሞዴል ገይረን ኣይፈልጣን ካልኣይ ነገር ሞዴሊስት ጥራሕ ዘይኮና እቲ ኣብነት ክኾና የመሪፀ የን ንምሳሌ ኣድሓነት ማሕሙድ ቢኤ ዲግሪ ኣለዋ ናይ ፍሬንች መምህር እያ ሰለስተ ቆልዑት ኣለዋ ኦንላይን

ማስተራ ትገብር ኣላ። እዚ ኩሉ ኣካዊና ፍርቂ ናይቲ ክዳውንተይ ተኸዲናቶ ሕጂ ናይ ብሓቂ ከበይ መፂ እቲ ኤነርጂ ኢለኣነ ከማን ገሪሙኒ። ቀፂላ እዚኣ ሳሮን ተስፋይ ትበሃል ኣላ። ሳሮን ተስፋይ ነርስ እያ። ነርስ እያ እሳን ከምኡ እቲ ሓንቲም ትዕግስቲ ሶሎሞን ከዓኒ እሳ እውን ዲፕሎማታ ብሶሲዮሎጂ ኣለዋ። እቲያ ረብዒቲ ዝነበረት ካሮሊና ጓል 8 ዓመት ነይራ ቅድሚ 15 ዓመት ምርኢት ከርኢ ከለኹ ምሰዲኣ መፅያ። ሕጂ ከዓ እንደገና እሳ ከዓ ካሮሊና ከዓ ሞዴል ኮይና መፅያ። እንታይ ዘርእኪ ሓንቲ ሞዴሊስት ጥራሕ ዘይኮነስኒ ኩሉ ግዜ ሓደ ፍልጠት ዘለዋ ክትከውን ከላ ክተንፀባርቕ ትኽእል እያ። ስለዚ ደቂ ኣንስትዮና ድማ ሓያላት ምዃና ይፈሊጠ ብሕልፊ ኣድሓነት ናይ ኣድሓነት ክሪኦ ከለኹ ሽዑለይቲ ሰለስተ ቆልዑት ነይሮማ ማለት እዩ። ግን ስቲል ኤነርጂ ነይርዋ ንሸሞንቲ ክዳውንቲ ከይዳ ታሽሙ ክትገብር።

0: ሓደ ዲዛይነር ቅዲ ክዳን ከቕርብ እንከሎ ካብቲ ዝሓለፈ ፍልይ ዝበለን ካልእ ፈጠራውነትን ሓዊሱን ከቕርብ ምስ ዝኽእል እዩ ፍሉይ ዲዛይነር ከብሎ ዝኽእል። በዚ ድማ ነቲ ተዓዛባይ ከደንቕ ከገርምን ጽባቕነት ከስተማቕርን ዝድርኾ። ብዘይካዚ ዲዛይነራት ንባህልን ክብርታትን ሕብረተሰብ ዘንጸባርቕ ትሕዝቶ ሒዞም ምስ ዝቐርቡ ልዑል ተቐባልነት ክረኽቡ በሪ ይኽፈተሎም።
1: እንታይ ይደ ፅቡቅ ክኸውን ይኽእል ከመይ ጌርና ኢና ምቹእ ብጣዕሚ ኣገዳሲ እዩ ወይ ከዓ ክላሲክ ዝኾነ ክዳውንቲ ክላሲክ ክብል ከለኹ ሓደ ነገር እዚኣ ሕጂሲ ድሕሪ 15 ዓመት ውን ክኽደና እየ ተናታሲ ስታይልሲ ኣይጠፍእን እያ። እዚኣ ሕጂ ኪሞኖ እያ ናይ ጃፓንን ቻይናን ዝኽደንዎ እዩ፣ ግን ካልእ ነገር ፈጠራ ገይረ ሰሪሐ ኣለኹ። እዚኣ ግን ድሕሪ 20 ዓመት ንድሕሪ ተኸዲነ እያ ወላ ሓንቲ ይኮነት ኣይጠፍእን እያ። ስለዚ ከምኡ ዓይነት ክዳውንቲ ንድሕሪ ኣፍሪና መጀመርታ ኢንቫይሮንመንት ኣዌር ክንከውን ንኽእል ምሻለካ ኣብ ክንዲ 10 ግዜ ኣጫርቕ ትድድርበ ፖሊስተር ፕላስቲክ ዘረ ንድሕሪ ሓደ ክዳን ንነዊሕ ከገልግል እንድሕር ክኢሉ ነቲ ኢንቫይሮንመንት ተሽሙ ክንገብር ንኽእል። ብዝተኻእለኒ መጠን ስኒ ነቲአን መንእሰያት ዘለዋሲ ፅባቐ ክፈጥራ በቲ ተፈጥራዊ ካብኡ ድማኒ ካልኣይ ነገር ድማኒ ኣብዛ ዓዲ መፅእ ኣብ ሹቅ ክሪኦ ከለኹ ሲ ሓደ ዓይነት እዩ ኩላተን ሓደ ዓይነት ክደና መርዓ ሓደ ዓይነት እንታሽሙ ሕጂ ክፈጥራ ደስ ዝብለኒ ኣነ ከዓ ሓንቲ ኣብነት ክኾነን

0: ሓንቲ ካብተን ምስ ውላደን ናብ ሜዳ ዝኸዳ ተጋደልቲ ኣዴታት እያ። በቲ ዝነበረ ሕሱም መግዛእቲ ዝተፈላለየ ግፍዒ ክፍፀም ኣብ ንኡስ ዕድሚያ ተዓዚባ ዛንታ ውዕሎ ጅግንነት ተጋደልቲ ህዝባዊ ግንባር ክዝንቶ ካብ ህፃንነታ ትሰምዕ ስለ ዝነበረት ኣብ ልባ ገሎ ቦታ ሒዙ እዩ። ኣብ ሜዳ ምስ ከማ ኣዴታት ብምዃን ኣብ ማእተታዊ ንጥፈት ገድሊ እጃማ ኣበርኪታ ትምህርቲ ሙዚቃ ብምውሳድ ክራር መሊኻ ጉጅለ ባህሊ ባና ሓርነት ኣዴታት ንክትምስረት ካብ ዝገበረ ኣዴታት እያ። ምስ ጉጅላ ብምዃን ብርክት ዝበለ ስነ ጥበባዊ ዕዮ ኣፍርያ። ኣብዚ እዋን ከዓ ኣብ መሓዳሪት ምምሕዳር ከባቢ ዊና ኣብ ምምሕዳር ንዘዋትራብሉ ኮይና ተገልግላ ኣላ። ኣኽበረት ፍሳሃየ ብ1960 ኣብ ምስጋድ ተወሊዳ ዓብያ። ኣኽበረት ካብታ 7 ውሉዳ ዝፈረየት ስድራ ቤት ፍሳሃየ ዘራፅን ሕሳስ ልደያ። ስድራ ኣኽበረት ከም ኩሉ ኣብ ገጠር ዝነብር ሕብረተሰብ ብሕርሻን ውጓስን ዝናበሩ ሓረስተት ብምንባሮም ኣኽበረት ዓቕማ ዘፍቅዶ ንጥፈት እናገበረት ዓብያ። ኣቦ ኣኽበረት ፍሳሃየ ገና ኣኽበረት ሓደ ዓመት ከይመልአት ስለ ዝዓረፈ ወላዲታ ኣስካሉ ቀሺ ገረዝ ጌር ክንዲ ኣቦን ኣደን ኮይና እያ ኣዕብያቶም። ኣብ ዓዶም ቤት ትምህርቲ ስለ ዝነበረ ከዓ ኣኽበረት ዕድለኛ ኮይና ክሳብ 8ይ ክፍሊ ድሕሪ ምብፃሕ ብሰንኪ መርዓ ትምህርቲ ኣቋረፀቶ። በቲ ዝነበረ ልምድን ወግዕን መሰረት ኣብ 1975 ኣብ መበል 15 ዓመታ ገና ተማሃሪት እንከላ መርዓኣ ብስድራ ተቆፂሩ ተወደአ። ምስ ሃይለ ዘርእዝጊ ዝበሃል ተመሪዓ ድማ ናብ 4 ስምረኣት እያ። ቀሲኖም ሓዳሮም ከይገብሩ እቲ ግዜ ሕሱም እዋን መግዛእቲ ብምንባሩ ቀይ ሽብር እውን ይፍራሕ ስለ ዝነበረ ንቕርብ እዋን ሓዳር ድሕሪ ምግባር ምስ በዓል ቤታን እንደ ሓሙኣን ናብ ጊንዳዕ ኣምሪሖም።
1: ሕጂ ኣነ ኣብ ጊንዳዕ ክኸይድ ከለኹ ነፍሶ ፆር ይኸይደ ነዚ ዓባይ ጓለይት ንህዝባዊት ማለት እዩ። ነፍሶ ፆር ስለ ዝኾንኩ ጊንዳዕ ከይደ ኣብ ጊንዳዕ ሽዑ ናብ ቤሳልሕ ከምዚ ድብለካ ናብ ቤሳልሕ ኮፍ ምስ በልና ገዛ ምስ ሃቡና ብኣኸ ተኻሪና ማለት እዩ። ሕጂ ኣብ ጊንዳዕ መዓት ስምዒታት እዩ ነይሩ ናይ ሰውራ ማለት ስቕሕት ዕምባባ ነይሮም መዓት ሂርሂር ገለመለ በቃ ካላስ ዝኾነ ነገር መዓት እዩ ነይሩ ሽዑኡ። ሕጂ ኣነ ቁርብካ ንዓይ እእምሮይሲ ክስሕበኒ ጀሚሩ ዋላ ብዓዲ ከለኹ እውን ኣሕዋተይ ነይሮም ሓፋሽ ድባት ሕጂ እሶም እንታይ ግብሩ ነይሮም ይርኦም ነይረ ኣነ ሕጂ ምስቲ ኣሕዋተይ ዝርእየሉ ዝነበርኩ ኩነታት ናይ ጊንዳዕ ከዓ ተደሪብኒ ሕጂ እወ ምስቲ ዝነበረ ናይ 75 ዘይተኣደነ ሰብ እዩ ኣብ ዓዲ ብኻ ኮይተረሽንና ንዓና ሕጂ ኩሉ ነገር ንዓይ ሕጂ ከም ንእሽተይ ከዓ ስለ ዝነበርኩ ምስቲ ናይ ኣሕዋተይ ዝገብርዎ ስምዒትን ምስቲ ጊንዳዕ ከይደ ዝሪኦ ዝነበርኩ ናይ ህዝባዊ ግንባር ባህልታትን ንዓይ ክስሕበኒ ክኢሉ ማለት እዩ። ሕጂ በዓል ቤተይ እውን ሽዑ ከይዱ ምስ ከደ ሽዑ ኣነ ነፍሶ ፆር ኮይነ እንዳ ጀማሂር ከይደ ብኢደወነንካ ሰኢልካ ይተኸኒኻ ፀላእ ይሕልፈካ ነስመራ ክትመፅእ ወረቐት መንቀሳቀሲ ክህልወካ ኣለዎ ሽዑኡ ወረቐት ክህቡን ኢሉ ኣነ ብታ እንዳ ጀማሂር ከይደ ማለት እዩ። እታ እንዳ ጀማሂር ከይደ ምሳኹም ክኸይድ ደልየለ ከመይ ኢልኩም ከምዚ ኢልክ ክትገዲ ኢሉ ከምዚ ኢልክስ ከመይ ኢልክ ክትገዲ ሕጂ ስ ነብሶ ፆር ነይረ ሽዑ ኣብ 17 ዓመተይ ማለት እዩ ሽዑ ድሕሪ 2 ዓመት ሽዑኡ ኖኖ ከምዚ ኢልክስ ክትገዲ ትኽእልኒ ኸ ሕጂ ተኽኢልክ ነስመራ ክትምለስ ዝግባእኪ ክትገዲ ዘለክ ገለ ኢሎምኒ መድሓን ወረቐት ክንበኪና ኢሎም ፅሒፎም ወረቐት ሂቦምኒ መፅያ ስመራ ማለት እዩ።
0: ድሕሪ እዚ ኣኽበረት ናብ ዓዳ ምስጋድያ ተመሊሳ። ኣብዚ እዋን ከዓ ሕርሳ ስለ ዝኣኸለ ንበኽሪ ጓላ ህዝባዊት ብሰላም ተገላግለት። ጥምቀታ ድሕሪ ምሕላፍ ከዓ ሃማን ቀልባን ምስ ገድሊ ስለ ዝነበረ ንብረታ ሸይጣ ብ1981 ናብ ሜዳ ተበጊሳ። ኣኽበረት ንሜዳ ክትከይድ መደብ ከም ዘለዋ ንወላዲታ ኣስካሉ ኣካፈለታ። እታ 2 ደቃ ንሜዳ ዝሰደደት 2 ደቃ ድማ ዝመትዋ ብዘይ ሰብኣይ ደቃ ዘዕበየት ወላዲት ግን በይነይ ክተርፍ ኢላ ባሃይበላን። እንተኾነ ኣኽበረት ሓንሳብን ተንቂዳ ስለ ዘይትምለስ ውሳኔኣ ኣፍለጠታ። ውሳኔ ጓላ ዝኸበዳ ወላዲት ብኽያት ተርጉሓቶ ኣኽበረት እውን ምስ ኣበኸየት። ኣብ መወዳእታ ግን እታ ለዋ ወላዲት ዕረንዳ ጣዕማ ንጓላ ምስ ውላዳ ከተፋኑ ነቐለት። ንህፃን ጓላ ዝኸውን ኣስቤዛ ገዜአን ድማ ክሳብ ፍልፍል ኣብ ፀሓታ ክትምለስን ከላ እውን ምኻል ስኢነን ከም እንደገ

0: ና ብብኽያት ተፈላለያ። ድሕርዚ ወላዲታ ኣስካሉ ናብ ገዛኣ ኣኽበረት ከዓ ናብቶም ኣብቲ ኸባቢ ዝነበሩ ጀማሂር ከይዳ። መታን ምስ ከምኣ ዝኣመሰላ ካብ ዝተፈላለየ ቦታታት ኤርትራ ዝመጻ ብእኩብ ናብ ሜዳ ክኸዳ ኸዓ ኣኽበረት ን7 ወርሒ ኣብ ክፍሊ ገንዘብ ክትጸንሕ ተገይሩ። ምስተኣከባ ድማ ምስ ብጾታ ብምዃን ናብ ሳሕል ተበጊሰን። ኣብዚ እዋን እታ ኸብዳ ምግባር ዝኣበያ ወላዲታ ከም እንደገና ክልተ ግዜ ናብዚ ቦታ መጺያ ርኣታ እያ።
1: ሕጂ ቀጥታ ምስ ኮድኩ ኣነ ናይ ቆልዓ ሕጂ ተጋደልቲ መርያን ቆልዓ ድፈቱ ሕጂ ኣነ ዋላ ዲቆልዓ ይኹን እምበር ከም ዲቆልዓ ኮይነ ይተሰማዕና። ምክንያቱ ኣዝያ ጽቡቕት እያ ነይራ እታ ጓለይ። እቲ ሓደ ምጥላ ሓደ ምጥላ ሓደ ምጥላ ፍልፍል ከዓ ከምዚ ዛራማ ያለዎ ጃሕጃሕ ድብል በዓል ድንሽ ከምዚ ገይሮም ኣብኡ ገላብጥዋ ገለመለ ማለሰይ ኣዲቆልዓ ኹን ካሳይ ትስከፍኒ ኢኻ ፅቡቅ እዩ ነይሩ ተሃሁ ማለት እየ። ካብኡ ግን ንሳሕል ወሪዳ ነብሳሕል ምስ ወረድኩ ሕጂ ባይኣት እየ ጀልሃንቲ ኣት ኣብ ጀልሃንቲ ሕጂ ከማይ ዳኣ ምሰላ ብዙሕ ሰብ ፀኒሕኒዎ ብዙሕ ሰብ ፀኒሕኒ ኣትየኡ ድሓር ኣብ ሓንቲ ቴንዳ ማሕበራዊ ጉዳይ እዮም ዶቕበሉካ ምስ ኣብ ሓንቲ ቴንዳ ከዓኒ ክልተ ሰብ ኢኻ ትቕመጥ ሕጂ ምስ ካልኣይተይ ንዓ ኣለፈሽ ትበሃል በፂሓትኒ ምስ ኣብ ሓደ ቴንዳ ኮፍ ኢልና ማለት እዩ። ሕጂ ብሓደ ቴንዳ ኮፍ ምስ በልና ኣይደንጎኹን ኣነ ማለሲ እታ ናተይ ዞባስ ንማእቶት ስለ ዝተበገሰት ምስኣ ተበጊሰ ናበይ ከይደ ንቦርሱዳን ከይደ። ኣብ ቦርሱዳን ከዓኒ ነዞም ውግኣትና ቦርሱዳን ዝነበሩ ንዕኦም ዝተፈላለየ ነገር ትገብር ክትሓፅብ ዲኻ ሕፅቦ ምግቢ ዲኻ ትገብር ፀብሒ ዲኻ ትገብር ገዛ ዲኻ ትውርውን ንዕኦም ኣዝዩ ደስ እንዳበለና ከዓ ንዕኦም ከዓኒ ምስኦም እንዳሰሓቅካ እንዳተዋዘኻ ስድራኻ የዘክር ዓድኻ የዘክር ኣብኣ ከዓ ብከምዚኣ ከዓኒ ማእቶት ተሳቲፈ ኣብ ቦርሱዳን ማለት እዩ።
0: ኣኽበረትን ብፆታን ጎኒ ጎኒ ናይ ማእቶት ኣገልግሎተን ምዝንጋዕ ይገብራ ነይረን እየን። ተምሃሮ ካድር ግጥምን ዜማን ይገብሩለን ንሰን ድማ ኣብቲ ናይ ምዝንጋዕ መደብ ይቕርቦኦ ነይረን። በዚ ድማ እዛ ጉጅለ ባህሊ ኣብ 1982 ክትምስረት ክኢላ። ኣብዚ ኣጋጣሚ ተስፋ ኣለዎን ባህሊ ኣዴታት ክትቀውም ኣለዋ ስለ ዝተባሃለ ኣኽበረት ትርከበን ካብ ቤት ትምህርቲ ካድር ባቆስ 7-8 ዝኾነ ኣዴታት ናብ ዓራርብ ከይደን ካብ ማእከላይ ሕክምና ቤት ትምህርቲ ሰውራ እንዳስንኩላን ሙፋርን ካልእን ዝነበራ እውን ንተመሳሳሊ ዕላማ ናብ ዓራርብ መጽአን። ኣብዚ እዋን ከዓ ባህሊ ቆይማ ኣለይተን ዝነበሩ ጎይቶም ኣለምን ኣፀደ መስፍንን ድማ ግጥሚ፣ ዜማ፣ ድራማ ይሰርሑለን እንዳስንኩላን ድማ መሳርሒ ሙዚቃ ይሃርሙለን ነይሮም። ድሕርዚ ነብሰን ክኽል ኣለዎን ስለ ዝተባህለ ኣኽበረት ትርከበን ከክልተ ዴታት ክራር፣ ኦርጋን፣ ሊድ ጊታር፣ ቤዝ ጊታር፣ ፍሉድ፣ ፊዞርሞኒካ ንኽመሃራ ናብ እንዳስንኩላን ማእከላይ ሕክምና ምሪሐን። ክልተ ወርሒ ዝወሰደ ትምህርቲ ድሕሪ ምቕሳም መሳርሒ ሙዚቃ መሊኽን መጽአን። ክገብር እየ ዝብል ውሽጣዊ ድልየት ዘለዋ ነፍሲ ኣበይ ተሃሉ ብዘየገድስ ኣብቲ ዘላቶ ቦታን ኩነታትን ኮይና እያ ተፍሪ። ግዜን ኩነታትን ኣይጠዓመኒ ኢላ ኣይተመኽንን። ንኹሉ ሰብን ተፈጥሮን ዝቐረቦ መሰናኽል ክብድሄ ብምባል ኣብ ቅድመ ግንባር ትግተር። ሓቦኒ ሕን ተቐኒታ ከዓ ኣብ ኩሉ ጸብለሊላ ትወፅእ።
1: ሕጂ እንታይ ድዩ ንሕና ካብ ዓድና ክንመፅእ ከለና ሰ ዝኾነ ነገር ክእለት ኣይነበረና ዋላ ከም ደቂ ኣንስትዮ ኸማ ርእየሞ ምስቲ ሕብረተሰብ ሕብረተሰብ ሰ ክራር ክትሃርም ገለ ክትገብር ሰ ኣየፍ ቅደልካኒ ኣብቲ እዋንቲ ግን ህዝባዊ ግንባር ሓያል እዩ ብጣዕሚ ሓያል ስለ ዝነበረ ደቂ ኣንስትዮ ከዓ ማዓረ ደቂ ተባዕትዮ ተሰሪዐ ንኸዳ ስለ ዝነበራ ብዘየፈላላይ ሕጂ ንሕና ከምዚ ድብለካ ካብ ዝተፈላለየ ምሽ ተኣኪብና ሕጂ ብታ ባህሊ ከለናስ ኣነ እንታይ ዝያዳ የበርክት ተሓንቲ ከንታይ ዝያዳ ኣብኡስ ትረብል ኢኻ ሕጂ እዚኣ ተስፋ ኣለዋ ክትሕዝ ትኽእል እያ እዚኣ ክትገብር ትኽእል እያ ተባሂሉ ካብተን 30 ገለና ዴታት ዳርጋ ክክልተ ክክልተ ከይድና ንሕና ሕጂ ሙዚቃ ክትክእል ኢልካ ወይ ከም ደቂ ኣንስትዮ ሙዚቃ ሒዝካ ሳብ መድረክ ወፂኢካ ክትደርፍ ወይ ሙዚቃ ክትሃርም ሲ እንዲዒ ሕልሚ እዩ ንዕና ግን ንሕና ብዝተኻእለ መጠን በቲ መንግስትና ውድብና ዝሃበና መምርሒ ከይድና ንዓራርብ ከምዚ ድብለካ ተማሂርና መፂና በዕልና ነብስና ክኢልና ኣይትመርፅኒኻ ወ ክስቶን ክስቶን ኣብ ከምዚ ክስቶን ክስቶን ኣብ ከምዚ ክስቶን ክስቶን ኣብ ከምዚ ኢሎም እዮም ብውዝዑካ ሽዑኡ ከይድካ እታ ተዋህበትካ ዓይነት መሳርያ ከተፅንዓ ከመይ ገይረ ይኽእኽላ ኢድካ ኢኻ ሒኹ ትብል ስለዚ ብከምዚ እቲ መደብ ክኢልናዮ ሕጂ ዋላ ሂማን ይኣብሴ ኦርጋን እንድያ ተማሂራ ምሳ

0: ቆልዓ ነራ ተሸግረና ዝገርማ ከም እንታ ትምህርትና ከይበኩር ከየፅናዕና ከይንብል ኢልና ተቆልዓ ስለትርብሸና ኣብዚ ገይራ ተኣስራ ነራ ሂማ ኣብዚ ተኣስራ ገመድ ነዊሕ ገይራ ነታ ጓላ ሽዕታይ ትጎን ፍሑኽ ኢላ ኒኦ በፂሓ ትመፅእ። ምክንያቱ ንሕና ኣብ ኣይና ቀኒን ክንብል ንውዕል ምእንታን ክንክእሎ ኢልና ተማሂርና መፂና ከዓ ንመጀመርታ እዋን ንህዝብን ሰራዊት ናብ ዓራሪ ባብታ ቦታና ምርኢታ ርእና ባዕልና ኣብ ስተጅ ደው ኢልና ቤት ትምህርቲ ሰውራ እትያ። ምክንያቱ እንታይ መስለካ እንድሕሪ 7-6 ዓመት ገይሮም ንቤት ትምህርቲ ሰውራ እዮም ትኸዱ ሕጂ ህዝባዊት ጓል ያነ ንቤት ትምህርቲ ሰውራ ከይዳ ማለት እዩ።
1: ኦርጋኒስቲ ደራፊ ተዋሳኢት ናይ ጉጅለ ባህል ባና ሓርነት እ ሕጂ እቲ ናይ ኣኽበረት ካብ 81 ኒኣ ንኽበረት ንፈልጣ ምስ መፀት ማለት እዩ እሳ ሕጂ እቲ ብልሕናታ ነቲ ክራሪስቲ ነይሩ ናናትና ካሃርም ፅቕ ኢላ ምሽ ትሰምዖ ትፀንሕ ልክዕ ትንኢዱ ዝተንቀሳቐሰ እንትሕዝሙ መልሓሳት ውስኸሉ ጃንብ እንዳሃርም ክኸልኹ ውሑድ ምቕባል ገለ መለተሪ ኮይኑ ከም ኣይሃርምን እዩ እሳ ግን መልሓሳ ወሲኻትሉ ክደርፍ ጀሚራ ካባና ፍሉይ ኢላ ወፅያ።
2: ኣኽበረት መሳርሒ ሙዚቃ ክራር ብኖታ ምስተማሃረት ኢዳ ንምፅራይን ዓቕማን ክእለታን ድማ ንምድራዕን ብኸም በዓል ህዝባዊ ሰራዊት እሳተ ጎመራ ጸላም ብሮ ዘላታ ኣብ ምዕጉርታ ዓደየ ዓደየ ኣጉዶኔራትን ዝኣመሰላም ንኽትሃርምን ቅልል ዝበላ ደርፍታት እያ ተላሚዳ። ለይትን ቀትርን ጥሪምሪምና በለት ከዓ ኣብ ውሽጢ ሓፂር እዋን መሊኻ ክትፃወት ጀሚራ።
0: ሕጂ ንኣብነት እዛ ህዝባዊ ሰራዊት ብኖታ እትሕዙና ነይሮም ሽዑ ሕጂ ሚረሚሶ ላላ ሰላዶላዶ ሰላዶ ረሚረዶ ሚረሚሶ ላላ ሶል ሚረሚሚ ሚረሚሶ ላላ ሰላዶላዶ ጊዜ እንታይ ቡኖታ ኮይና ግን ህዝባዊ ሰራዊት እሳተ ጎመራ ይዋና ጨፋሎ ኣብ ሜዳ ኤሪትራ ሓራ ንኽውፅኦን ጭቁን ብሓመራ በዓል እዚ

0: ኣብ ፈለማ እዛ ጉጅለ ባህሊ ካብ ዝተፈላለየ ቦታታት ብዝመጻ ኣዴታት ምስተመሰረተት ብዘይ ስምያ ትጓዓዝ ዝነበረት ትምህርቲ ወሲደን ነብሰን ክኢለን ሙዚቃ ክጻወታ መጀመራ ግን እዛ ጉጅለ ብቕልጡፍ ክትዓቢ ኽኣለት ነቲ ፈለማ ርእሰን ክኢለን ኣብ መድረኽ ዝተጻወተኦ ድማ ኣኽበረት ብኸምዚ ትዝክሮ
1: እዚ 83 ሕጂ ኣብቲ ውሽጥና ዝነበረ ህይወት ግን እንታይ ኣይድገም ነች ምክንያቱ ኣዝዩ ፍቕሪ ነርና ኣዝየን ዕውነት ነርና በቃ እንታይ ሞ ክብለካ እየ ጉጅለ ባናሓርነት ዋላ ካብ ካልእ ባህልታት ከማንስ ዘፍሊ ኩነታት ዋላ ሓደ ይነበራ እንታይ ሞ ክግለፅ ኣይክእልኒ ሕጂ ናይ ሜዳ ዝነበረሉ ኩነታት ብምንም ተኣምር ኣይግለፅን ስለዚ ኣነ ብጣዕሚ ሓጎስ ተሰሚዕኒ ኩላና እንዳሰሓቕና ዋላ ኣብቲ ክነሃርም ከለና ምንቅስቃስና ገለ ንትሪኦን ከማንሲ ከምዚ ተልሜደን ኣይንመስልኒ ኢና ከምዚ ነዊሕ ድተፃወትና ነዊሕ ድሃረምናዮ ወይ ነዊሕ ክንሰርሓሉ ድፀናሕና ኢድኮይኑ ድረኣየካ ነይራ ሽዑ ግን ብተኽኣለ መጠን ነቲ ዝሃቡና ትምህርቲ ቀሚስና ኣብ መድረክ ወፂና ደው ኢልና ምርኢትናን ሓፋሽናን ዋላ ተጋደልትናን ክነርእሲ ኣዝዩ ደስ ይድብለካ ተሓጉሽናኻ ስለዚ ብከምኡ ተባህሊ እንዳቐፀለት ሕጂ እቲ ኣቃወማ ናይቲ ባህሊ ከዓኒ ኣብ ሰለስተ ተመዲብና ማለት እዩ ሕጂ ኣብ ሰለስተ ቦታ ክንምደብ ከለና መስርዕ ሙዚቃ መስርዕ ተዋስኦ መስርዕ ድምፃውያን ተባሂልና ኣብ ሰለስተ ተመቒልና ሕጂ እታ መስርዕ ተዋስኦ እያ ትኽእል እንተልካያ ኣብ ተዋስኦ ተኣቱ ግጥም እዚ ደርፊያ ትኽእል እንተልካያ ኣብ ደርፊ ተኣቱ ሕጂ ግን ንሕና ግን እንታይ እዩ ዳርጋት ኩሉ ድፈረየ ተዋስኦ ኹን ዋላ ድራማታት ኹን ደርፊ ኹን ኩሉ ነገር ዳርጋ ኩሉ ትኡ ድነበረስ ተላቢስዎ ይንዑ ሕጂ ሓንቲ ደስ ተዋሳኢት ትኸውን ድራፊት ትኸውን ድምፃዊት ሙዚቀኛ ከዓ ትኸውን ሕጂ መብዛሕትናስ ከምኡ ኢና

0: ነይር
1: ጉጅለ ባህሊ ባንሓርነት ትሽዓተ ብሔራት ዝሓዘት ስለ ዝነበረት ሰፊሕ ዝርግሒ ነይርዋ። በብመድረኹ ንእዋናዊ ኩነታት ዝገልጽ ስነ ጥበባዊ ዕዮ እውን ብዙሕ ከተፍርኽ ኢላ። ገለ ኻብተን በዛ ጉጅለ ዝፍረያ ድራማታት ምስ ንጠቅስ ከኣ ሸዊቶ፣ ከዳዕ፣ ስርናይ እናበላዕኩ፣ ባሻይ ተኽላይ። ደርፍታት ድማ ኣዴታት ኤርትራ፣ ሓበን ናይ ውላዳ፣ ከበሳ፣ ቀይሕ ባሕሪ፣ ንቃለስ ንቃለስ፣ ካድረይ፣ ኣስመራ ናቕፋ፣ ዕርዲ ወደይ፣ ወላዓያባና ኣፍርያያ። ነዚ ትሕዝቶ ሒዘን ድማ ካብ እናብንናኸዳ የዘናግዓን ይጉስጉሳን ነይረን።

0: 100 ሜትሮ ዘለዎ ርሕቀት ሽሙ ይበዕራር ከምቆዋ ቦታ ናይና ኣንበረ ብናቕፋ ፀኒሕካ ኣትመፅእ ብካልእ ፀኒሕካ ናይ ትመፅእ ዋላ ከምዚ ናይ ባህሊ ጥራይ ዘይኮነ ከማ እንት ጉጅለ ካልእ ነጥፈታት ነይሩ ወይ ምክንያቱ እንታይ ነይርዎ መሲልካ ሕጂ ንኣብነት መካይኒ መፃብቶምን ዝራገፋ መሻርፉ ንራግፍ ምስ ሰብና ዕንጨይቲ ንወፍር ዕንጨይቲ ሕጂ ማኪና ንእዝዝ ነታ ጉጅለ ትኸውን ሓንቲ ማርቸድስ ህቡና በረኻ ኸድና ነታ መኪና ካብ ኣነ ደይበለ ኣፃድፍ በረኻ ኸድና እንዳንከራርና ነቲ ዕንጨይቲ ንመሬት ኣብ መሬት ከዓ ድእክባ ገሊአን ንሕና ነፅድፍ እዳገበርና ማኪናና ፅዒና ከማን ብቦታና ንመፅእ ንዓና ድኸውን ንምግብና ማለት እዩ ስለዚ እቲ ጉጅለ ሰ ባህሊ ጥራይ ኣይኮነን ነይሩ ንጥፈታቱ ኣብ ርእሲኡ እውን 85 ጉቡእ ታዕሊም ወሲድና ኢና ንሕና ምክንያቱ ንሕና ደይናእትዎ ቦታ ስለ ዘይነበረ 6 ወርሒ ተዓሊምና ብዓራር በዕል ወዲ ተክላይ ዝመንሽ ዚ ማሕበራዊ ጉዳይ ወዲ ረኣያ ዓሊሞምና 6 ወርሒ ጉቡእ ተዕሊም ወሲድና ምስ ወዳእና ሽዑ ዕደት ክንከይድ ከለና ብረት ናፍሳ ንደቑና ሒዝና ኢና ንኸይድ ነርና ምክንያቱ ኣብቲ ኣፋፊ ቦታ ንኣቱ ስለ ዝነበርና ስለዚስ ኣብ ሓደ ጥራይ ኣይኮነን ቆይሞ ኮፍ ኢሉ ድበልዕ ድሰቲ ነይሩ ጉጅለ ባናሓርነት ኣብ ኩሉ ድዋሳእ ነይሩ ማለት እዩ ምሳኺ ኤሪትራ ናይ ህወት ምህርቲ ሰወይተይ ዘለላ ናይ ረሃዋ ደገ ሓደይቲ ተቕላላ
1: እዛ ጉጅለ ዝተፈላለየ ንጥፈታት እናገበረት ክሳብ ናፅነት ብከምዚ ዓይነት ኣገባብ ተጓዒዛ ኣኽበረት ከዓ ሓንቲ ኣባል ናይ ዝጉጅለ ነይራ
0: እዎ ስጋዕ 91 ንቀፂልና ሕጂ 91 ከማን ባፅዕ ተሃርመተሉ ዝገርመካ ንባፅዕ ከይድና ነ እታ ጉጅለ ሲ ገለ ከተማ ንድሕር ሓራ ወፅያ ናብኣያ ትብገስ ኣብ ባህልስ ነረና ኣንስቲ ስዋት ሕጂ ዘን ኣንስቲ ስዋት እዚኣተን ሰብኣይ ካ ተሰዊኡስ ንምርኢት ኣይትኸይኒ ኢኻ በዚ ሎሚ ምኸድና ኣይምኸድና ሽዑ ግን ኣዝዩ እቲ ደረጃ ንቕሓትና ኣዝዩ ዓብ ስለ ዝነበረ መስዋእቲ ሰብእተን ሰሚዐን ንባህለ ኸዳ ደቀን ቀቢረን ሽዑን ሽዑን ቀቢረን ደቀን ምርኢት ተሪያ ኣብ ስተይ ተተኺለን ስለዚ ሲ ኣብ መደበር ሰሎምና ዝግበር ነበረ ታሪክ ሲ ፍሉይ እዩ ኣነ ኸማን ክዝንተወሉን ክስነደሉን ክዝከርን ከማን ይደልዩኣነ ምክንያቱስ ካብ ዝናተይ ንላዕሊ ሓሳባት ደለዎን ወይ ደለዎን ክህልዉ ስለ ዝኽእሉ እቲ መደበር ሲ ክስመ ክንደለዎ የድብል ስለዚ እቲ ጉጅለ ባህልስ ኣብ ኩሉ ንጥፈታት

0: ናጽነት ኤርትራ ምስ ኮነ እታ ናብ ሜዳ መሳሒዛታ ዝኸደት ህዝባዊት ጓል 15 ዓመት ኣቢላ ነስመርኣት እያ። ኣኽበረት ከዓ ምስ ጉጅለባን ሓርነት ብምዃን ናብ ዓሰብን ኣዲስ ኣበባን ብምኻድ ንሽዱሽተ ወርሒ ምሪት ኣቕሪበን። ድሕሪ እዚ ኣብ ትሕቲ ጽላል ሃማድኤ ኣብ ኣብርሃ ባህታ ትጠርኒፈን ንጥፈታትን ንቑርብ እዋን ቀጺለን ነይረን። እንተኾነ ብሰንኪ ዝተፈላለየ ምኽንያት ግን ኣይቀጸላን፣ ናብ ውላድን ሓዳርን ኣምሪሐን።
1: ብድሕሪኡ ከዓኒ ኣይቀሰናን ከዓ ወያነ ምስ ጀመረ ከዓ ድሕሪ 4 ዓመት ከዓ ዋ እንትን እንታይ ንገብር ኣለና ንሕናስ ዋ ደቅና ድወለድናዮም ከቲቶም ስለምንታይ ኢልና ኸማን ባዕልና ተወዳዲብና ተኣኪብና ኸማን ዳርጋ ተለቓቕሕና መሳርያ ሰሪሕና ገዚእና ተባህለ ኸማ ኣቑምና እያ። ስለዚ ኣላ ስጋብ ሕጂ ብሂወት ማለት እዩ ተባህለ ኣይጠፍአትን እንተ ብሓይልና እንተ ብሓይሊ ኣምላኽ እንተ በቲ መንግስትና ዝገብረልና ድጋፍ ስጋብ ሕጂ ላታ ጉጅለ ማለት እዩ። ዋላ እቲ ናትካ ድልየት ናትካ ስምዒታት ክትገድፎ ይትኽእልኒ ኢኻ ኣነ ሕጂ ስባህለስ ክገድፎ ይክእልኒ እየ ምክንያቱስ ትወነይ ኣሎ ኩሉ ግዜ ኣሎ። ስለዚ እታ ጉጅለ እውን ስጋብ ሕጂ ኣላ ማለት እዩ። ኣብኡ ግን ገለገለ ጎዲለናና እየን መሳኪን ሓያለ ጎዲለናና ዳርጋ 10 ኾና ብዝሕና 36 እዩ ነይሩ። ስለዚ ተን ብፀትና እውን ክዝክርና እየን ክንሓልፋ ይንደሊ እተን ደለና ግን ስጋብ ሕጂ ተወሂድና ኸማን ንሰራሕ ኣለና። እዚ ሕጂ ባዕድ ቸሪና ካ መሊእና እየ ዘለና ንስኡን ሓደ 10 ገለ ደርፍታት መሊእና ኣለና ሓደሽቲ። ስለዚ እታ ጉጅለስ ብሂወት ስላ ማለት እያ።
0: ድሕሪ ዝኣኽበረት ኣብ ሜዳ ምስው ዮሃንስ ካሕሳይ ተዛሚዳ ድሕሪ ብኽሪ ጓላ ህዝባዊት ጓል 6 ወርሒ ኮይና ነስመራ ዝኣተወትሉላ ሄኖክ፣ ቤሉል፣ ሱዚ፣ ሮዳስ፣ ያፌት ዝበሃሉ ቆልዑ ወሲኻ እያ። ኣብዚ እዋን ከዓ ኣብ ማሕዳሪት ምምሕዳር ከባቢ ዊና ኣብ ምምሕዳር ንዞባ ትራቨሎ ብምዃን ን8 ዓመት ኣብ ምዕያይ ትርከብ።

0: سلام كما يعلكم ذ خبركم تا خطا تلتي فرق مع تنفرع عن كوينون لو مي 14 مسكرن زتدالو زين اوشتن وطان هيدنا لكم كريمنا لنا كتكاتاتلنا بخبر زعدم بيتروس منجس ارست زينا ورقاوي يبيلو من مسرات بيت متصورة بحبرات منكسات امريكا بلعول دمك تبعيلو ኣብ ንዘባ ኣፍሓበት ኣብ ምጅማር ዓመተ ትምህርቲ 2026 2027 ዘተኮረ ርክብ ተኻይዱ ኣብ ከተማ ኣስመራ ዝርከብ ኣብያተ ትምህርቲ ኣድያን ዓወትን ንሃበርም ተምሃሮን ሸሊመን ፖላንድ ፀጥታዊ ስጋት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወታደራዊ ስምምዓት ከም ተስፋ ኣፍሊጣ ካናዳ ምስ ኤውሮፓዊ ሕብረት ዝፀንሓ ንግዳውን ቁጠባውን ዝምድና ንምምዕባል ተበግሶ ትወስዳ ኣላ ህንድን ኒውዚላንድን ኣብ መዳይ ናፃ ንግድን ወፍርን ዘተኮረ ስምምዓት ተፈራሪመን ወርቃዊ የቤሎዩ መምስራተ ቤት ትምህርቲ ሰውራ ብደረጃ ሕቡራት መንግስታት ኣሜሪካ ኣብ ከተማ ዋሽንግተን ዲሲ ብልዑል ድምቀት ተባሂሉ ብመልክዕ ፀብጻብ ዝተዳለወ ትሕዝቶ ኣሎ ገረመስቀል ገረስ ግሄር ካቅርቦ እዩ
1: ወርቃዊ እየበልዩ መምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ምዕራፍ ህንፀት ሃገር ብዝብል ቴማ ብሓሙሽተ መስከረም ኣብ ሕቡራት መንግስታት ኣሜሪካ ብልዑል ድምቀት ተባሂሉ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ኣቶ ብርሃነ ገብሪ ሂወት ኣብ ዘስምዖ መኽፈቲ ቃል ንኣገዳስነት ናይቲ መደብ ምዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ብምትእሳር መብሪ ሂቡ እዚ ታሪክ ቤት ትምህርቲ ሰውራ ብሓፈሻ ድማ ወፍሪ ህዝባዊ ግንባር ሓርነት ኤርትራ ኣብ ትምህርቲ ብዘዘንቱ መደባት ዝደመቐ ፅምብል ንህወት ተምሃሮ ኣለይትን መምሃራንን ስሩዕ ትምህርቲ ኣብ ገድልን ብድሆታቱን ኣድማዕነት ትምህርቲ ብግብሪ ትምህርትን ማሕበራዊ ህወትን ቅያታት ፊተውራሪ ምዝላቕን ግፍዕታት ፀላእን ከምኡውን ተራን ኣበርክቶን መምሃራንን ኣለይትን ኣብ መስርሕ ህንፀት ብቑዑን ሓላፍነታውን ወለዶ ዘንፅባርቕ ስእላውን ንዋታውን ትሕዝትታት ዘጠቓለለ እዩ ነይሩ ብዘይ ካዚ ፕረዚደንት ኢሳያስ ኣፈወርቂ ብምክንያት ብሮራዊ እየበልዩ መምስራት ቤት ትምህርቲ ሰውራት ዘካየዶ ቃለ መጠይቕ ንታሪክ

0: መልሲ ሰውራ እትገልጽ ሰነዳዊት ፊልም ታሪክ ፍተውራሪ ሓይሊ ኣየርን ሓይሊ ባሕርን ዘንፀባርቕ ዛንታ ታሪክ ፍተውራሪ ደቂ ኣንስትዮ ኣብ ትምህርቲ ኣብ ስራሕን ቃልስን ራእይ ህዝባዊ ግንባር ኣብ ትምህርቲ ኩነታት ትምህርቲ ኣብ ናፃ ኤርትራ ኣገዳስነት ቋንቋ ደ ኣብ ትምህርቲ ከምኡውን ተራን ኣበርክቶን ዲያስፖራ ኣብ ትምህርቲ ኤርትራ ዝገልፅ ፅሑፋት ቀሪቦም። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብማንዛ ካብ ኣስመራ ኣብ ዘመሓላለፈቶ መልእኽቲ መንግስቲ ኤርትራ ነዚ በዓል እዚ ሃገራዊ መልክዕ ከምዝሕዝ ምግባሩ ምስቲ ዝተመርፀ ቴማ ተደሚሩ ትምህርትን ምኮስኳስ ብሉፃት ሃገራውያን ዜጋታትን መሰረት ምዕባል ሃገር ምዃኖም ካብ ዘለዎ ፅኑዕ እምነት ከም ዝኾነ ገሊፃ። ዶክተር ሓሊማ ስዒባ ኣብዚ ኣጋጣሚ እዚ ነፍሲ ወከፍ ተሳታፊ ንሃገረይን ህዝበይን ብኸመይ ካብቲ ዘዋህለልክዎ ፍልጠት ተመክሮን ዓቕምን ከበር ክትእኽእል ክብልን ነፍሱ ክምርምርን ከም ዝግባእ ኣዘኻኺራ። እቲ መደብ ተምሃሮ ቤት ትምህርቲ ኣዳል ብዝደገምዎ መዛሙር ቀያሕቲ ዕምባባን ህዝባዊ ግንባርን ከምኡውን ህቡባት ድምፃውያንን ሙዚቀኛታትን ብዘቕረብዎ ባህላውን ስነ ጥበባውን ትሕዝቶታት ማዕሪጉ ነይሩ። ኣብ መወዳእታ ንወከልቲ ኣለይትን ስውኣትን ተምሃሮ ናይ ምስጋና ኣፍልጦን ወርቀት ምስክር ተዓዲሉ።
1: ኣብኑ ዘበባ ፍዓበት ኣብ ምጅማር ዓመተ ትምህርቲ 2026-27 ዘተኮረ ማሕበረሰብ ትምህርቲ ዝተሳትፎ ርክብ ክካየድ እንከሎ ኣብኑ ዘበባ ተከሌዛን ድማ ገምጋም ንጥፈታት ትምህርቲ ተቓኒዑ። ወከልቲ ኤሪና ኣምና ዑመርን ሜሮን ተስፋ ማርያምን ዝሰደደዎ ትሕዝቶ ኣብ ሓደ ፀብጻብ ተጠሚሩሎ ያሲን ሳልሕ ከቕርቦ እዩ።
2: ኣመሓዳሪ ንኡዞባ ኣፍ ዓበት ኣቶ ኣሕመድ መሓመድ ንረጀብ ኣብ ምጅማር ዓመተ ትምህርቲ 2026-27 ኣተኪሩ ምስ ሓለፍቲ ኣብያተ ትምህርትን መምህራንን ርክብ ኣካይዱ። ኣብቲ ብ10 መስከረም ዝተኻየደን 300 ተሳተፍቲ ዝነበሮን ዘተ ሓለፍቲ ትምህርትን መምህራንን ኣብ ወቕቲ ምጅማር ትምህርቲ ዝረአ ምድንጓያት ብምውጋድ ብኩሉ እንትንኦም ብቑዓት ተምሃሮ ንምፍራይ ኣበርክቶኦም ካዕዝዙ ኣቶ ኣሕመድ ኣዘኻኺሩ። ሓላፊ ኣብያተ ትምህርቲ ንእዞባ ኣፍ ዓበት ኣቶ ሙሳ ኣድም በገኑ ዘይተበፅሐ ቦታታት ንምብፃሕ ኣብ ዝቕፅል ዓመተ ትምህርቲ ብዕቱብ ከም ስራሕ ገሊፁ። ተሳተፍቲ ዋሕዲ መምህራን ከምኡውን መምሃሪ ክፍልታትን መፅሕፍትን ቁልጥፍ ፍታሕ ክናደየሉ መደባን መፅያርን መምህራን ድማ ቅድሚ ምጅማር ትምህርቲ ክትግበር ተላብዮም። ብኻልእ ወገን ጨንፈር ውዳበ ሲቪል ሰራሕተኛታት መንግስቲ ኣብ ንኡዞባ ኣፍ ዓበት ገምጋም ንጥፈታቱ ከም ዘካየደ ወኪል ኤሪና ሓቢራ። እዚ ከምዚ ኢሉ እንከሎ ኣብ ዞባ ዓንሰባ ንኡዞባ ኣተከሌዛን ብዙሒ ተምሃሮ ኣብ ቅድመ ትምህርቲ ብ63 ሚእታዊት ከም ዝዓብየ ብ10 መስከረም ኣብ ዝተኻየደ ርክብ ተገሊጹ። ሓላፊ ትካላት ትምህርቲ ኣብቲ ንኡዞባ መምህር ሱራፊኤል ክፍለ ጌርግስ ኣብ ዝሃቦ መብርሂ ኣብ ዝሓለፈ ዓመተ ትምህርቲ ክትግበሩ ዝተወጠኑ መደባት ብግቡእ ከም እተዓሙ፣ መጠን ምሕላፍ ተምሃሮ ብሓፈሻ 81 ሚእታዊት ከም ዝነበረ፣ ከምኡውን ኣብ ሃገራዊ ምርመራ ኣተባብዓ ውፅኢት ከም እተመዝገበ ኣብሪሁም።
1: ኣብ ከተማ ኣስመራ ዝርከብ ኣብያተ ትምህርቲ ኣድያ ንዓወትን ኣብ ሃገራዊ ምርመራታት ልዕሊ ነጥቢ ንዘመዝገቡ ተምሃሮ ንሸሊመን። ነቲ ናይ ምሽላም ስነ ስርዓት ዝተኸታተለ ወኪል ኤሪና ዞባ ማእከል ያናታን ይዕብዮ ዘዳለዎ ፀብጻብ ኣሎ ዳናይት ተስፋ ዝጊ ከተቕርቦ እያ።
3: ኣብ ከተማ ኣስመራ ዝርከባ ኣብያተ ትምህርቲ ማእከላይን ካልኣይን ደረጃ ኣድያ ከምኡውን መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ሃበርም ተምሃሮ ንሸሊመን። ትማሊ 13 መስከረም ኣብ ቀፅር ቤት ትምህርቲ ኣድያ ኣኽርያ ኣብ ዝተኻየደ ናይ ምሽላም ስነ ስርዓት ርእሰ መምህር ናይታ ቤት ትምህርቲ መምህር ሳህለ ኣብርሃም ኣብ ዘስምዖ ቃል ሎም ዓመት ኣብ ሃገራዊ መርመራ 8ይ ክፍሊ 11 ተምሃሮ ልዕሊ 90 ሚእታዊት፣ ኣብ ሃገራዊ መርመራ 12 ክፍሊ ማለት ማትሪክ ድማ 17 ተምሃሮ ካብ 3 ክሳብ ሙሉእ 4 ነጥቢ ከም ዘምፅኡ ገሊጹ። ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ኣብ ዝተኻየደ ተመሳሳሊ ስነ ስርዓት ኣብ ሃገራዊ መርመራ 8ይ ክፍሊ 90 ልዕሊኡ ንዘመዝገቡ መዳልያን ወረቐት ምስክርን ኣዝዩ ልዑል ነጥቢ ንዘምፅዑ ስራ ተምሃሮ ድማ መዳልያ ታብለትን ወረቐት ምስክርን ተዓዲሉ። ኣብቲ ኣጋጣሚ 99.6 ሚእታዊት ዘምፅአት ተምሃሪት ጎብለል ብምዃን ተሸላሚት ዋንጫ ክትከውን ከም ዝበቕዐት ርእሰ መምህርታ ቤት ትምህርቲ መምህር በላይ በርሀ ሓቢሩ። ኮሚተ ወለዲ ብወገኖም ብዘይተሳትፎ ወለዲ ዝዕወት መስርሕ መምሃርን ምስትምሃርን ስለዘየለ ወለዲ ኣብ ደቆም ዝገብርዎ ወፍሪ ክሕይል ተላብዮም። ኣመሓዳሪት ንኡዞባ ኣኽርያ ወይዘሮ ልያ በረኸት ኣብን ሓላፊ ምክትታል ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል መምህር ዮሃንስ ሰሎሞንን ቢጊዶም ተምሃሮ ረኺቦሞ ብዘለዉ ውፅኢት ከይተዛነዩ ዝቕፅር ናይ ትምህርቲ ግዜኦም ብዓወት ንምዝዛም ኣበርቲዖም ክሰርሑ ኣዘኻኺሮም። መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት

0: ብዘይካዚ ንዓሰርተ ኣብነታውያን መምህራን ኣተባቢዖም
1: ኣብ ምምሕዳር ከባቢ መፃሉን ዞባ ደቂ ኣምሓረ ብምትሕባር ህዝብን ኣባላት ሓይልታት ምክልኻልን ኣብ ምስራሕ መእለይ ውሕጅ ዘተኮረ ልምዓታዊ ወፈራ ተሰላሲሉ ዕላማቲ ብ1ሰ መስከረም ኣብ ሩባ ሳምቦ ዝተካየደ ወፈራ ከቢድ ዝናብ ዘሰዕበ ወሓይዝ ኣብ ኣከባብን ሕርሻን ዘውርዶ ጉድኣት ንምክልኻል እዩ። በቲ መደብ 64 ሜትሮን ውሓትን ሜትሮን ፍራቓን ቁመትን ዘለዎ መእለይ ውሕጅ ከም ተሰርሐ ወኪል ኤሪና ሓቢሩ ነቲ መደብ ዝመርሖ ኣዘዝ ሰራዊት ብወገኖም እቲ ዕማም ስሉጥን ፅፉፍን ከም ዝነበረ ብምሕባር ናይ ማሽነሪ ደገፍ ዘድልዮ ክፋል ኣብ ዝሓፀረ እዋን ክትግበር ኣተሓሳሲቦም። ኣብ ዘብዓን ሰባ ንቕሓት ሕብረተሰብ ኣብ ኣጠላለያ ጓሓፍ ንምዕባይ ክስራሕ ፀውዒት ቀሪቡ ወኪል ኤሪና ተስፋንኪኤል ገብሬስ ንዘዳልዎ ዜናዊ ፀብጻብ እልልታ ሃብተ ማርያም ከተቕርበ እያ።
0: ጓሓፍ ብሓፈሻ ዘቤታዊ ጓሓፍ ድማ ብፍላይ ግቡኣት ተኣላልያ ኣተሓሕዛን ምሕደራን ምዝግበረሉ ኣብ ረብሓ ክውዕል ከም ዝኽእል ኣብ ዞባ ዓንሰባ ሓላፊ ጨንፈር ኣከባቢ ኢንጂነር ተስፋ ማርያም ገብሪ ሂወት ሓቢሮም። ጓሓፍ ደረቕን ፈሳስን ኮይኑ ጥንቁቕ ምሕደራን ግቡኣት ተኣላልያን እንተዘይተገይርሉ ንጥዕናን ንኣከባብን ኣዝዩ ሓሳይ ስለ ዝኾነ ብግቡእ ክእለ ንቕሓት ሕብረተሰብ ወሳኑ ምዃኑ እዩ ኢንጂነር ተስፋ ማርያም ዝገልጽ። ቀዳማይ ምርጫ ምውጋድ፣ ካልኣይ ከም ዝጎድል ምግባር፣ ሳሳይ ጠንቂ ብከላን ካልእ ፀገማትን ከይከውን ብዝተኸኣለ መጠን ብምልኡ ወይ ብከፊል ኣብ ጥቕሚ ክውዕል ናብ ዝኽእለሉ ፀጋ ምቕያሩ፣ ራብዓይ ምርጫ ዳግም ምስርሑ፣ ኣብ ረብሓ ክውዕል ንዘይከኣል ድማ ከከም ኣድላይነቱ ፈዊስካ ንኣከባብን ጥዕናን ብዘይጎድእ ኣገባብ ምውጋኑ ከም ዘጠቓልል ኣፍሊጡ። ኢንጂነር ተስፋ ማርያም ኣስዒቡ ኣስተ 700ዊት ካብ ዘቤታዊ ጓሓፋት በስበስቲ ስለ ዝኾኑ ብግቡእ ኣመሓዲርካ ናብ ባህርያዊ ድኹዕ ምቕያር ኣብ ረብሓ ምውዓሎም ክልመድ ዘለዎ ሜላ ምዃኑ ብምግላጽ ከም ቆርበትን ፕላስቲክን ዝኣመሰሉ ጓሓፋት ሓደገኛታት ኣብ ጥቕሚ ዝውዕለ ዘይቲ ሞተረ ማለት ኦሎ ብርሻቱን ሕክምናዊ ጓሓፋትን ድማ ኣዝዩ ሓደገኛታት ተባሂሎም ከም ዝኽፈሉ ኣረድዮም። ኣብ መወዳእታ እዚ ዕማም እዚ ንሚኒስትሪ ማይ መሬትን ኣከባብን ጥራይ ዝግደፍ ስለ ዘይኮነ ሕብረተሰብ ኣብ ጓሓፍ ዘለዎ ኣፍልጦ ኣበሪኹ ብግቡእ ከመሓድሮ ተላብዩ።
1: ዝኸበርኩም ተኸታተልቲ ስዕባህ ጉድኦ ዜናታት ፖላንድ ፀጥታዊ ስጋት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወታድራውን ፀጥታውን ስምምዓት ከም እተስፍሑ ኣፍሊጣ። ከም ኣካል ትውጥን ምስ ጀርመን ሓድሽ ወታድራውን ፀጥታውን ስምምዓት ከም ተፈራርመት ሓቢራ ኣላ። እቲ ስምምዕ ኣብ መንጎ ክልቴን ሃገራት ዘሎ ወታድራዊ ምትሕብባር ንምስፋሕን ፀጥታ ዞባ ባልቲክ ንምውሓስን ዘጠቓለለ እዩ። ፖላንድ ኣቐዲማ ምስ ፈረንሳን ብሪጣንያን ወታድራውን ፀጥታውን ስምምዓት ከም ዝኸተመ ዝጠቐሱ ፀብጻባት ምስ ኢጣልያ እውን ተመሳሳሊ ውዕል ንምኽታም ትሰርሕ ከም ዘላ ይረዱ። ኪዳን ሰሜን ኣትላንቲክ ኔቶ ንሩስያ ኣብ ወታድራውን ቁጠባውን ከርዳና ንምእታው ብመንገዲ ዩክሬን ኩናት ድሕሪ ምውልዑ ጉራብታ ዝኾና ኣባላቱ ክዕድ ጥቕሚ ፅንሑ ይጥቀስ። ብሰንኪቲ ወታድራዊ ኩነታት ፀጥታ ምብራቕ ኤውሮጳ እናንቆልቆለ ከም ዝመፀ ናይ ቀረባ ተዓዘብቲ ይሕብሩ። ምስ ኣሜሪካ ኣብ ንግዳዊ ኩናት ኣትያ ዘላ ካናዳ ምስ ኤውሮጳዊ ሕብረት ዝፀንሓ ንግዳውን ቁጠባውን ዝምድና ንምምዕባል ተበግሶ ክትወስድ ከም ዝጀመረት ገሊጻ። እቲ መደብ እቲ ምስ ኣሜሪካ ተፈጢሩ ዘሎ ዘይምቅዳው ከስዕቦ ዝኽእል ቁጠባዊ ክሳራታት ንምፎካስ ዝሕግዝ ምዃኑ ዝሓበረ ቀዳማይ ሚኒስተር ካናዳ ማርክ ካርነይ ድሮ ምስ መራሕቲ ናይቲ ሕብረት ዝርብ ጀሚሩ ከም ዘሎ ኣረድዩ። ዝካየድ ዘሎ ዝርብ ቴክኖሎጂ ፀዓትን ብርቂ ማዕድናትን ዝርከቦ ፍርያት ካናዳ ብትሑት መጠን ቀረፅ ናብ ሃገራት ኤውሮጳ ንምቕናዕ ዝዓለመ ምዃኑ እዩ ዝግለጽ ዘሎ። እቲ ውጥን ምስ ዝሰምር ካናዳ ኣብ ኤውሮጳ ሰፊሕ ዕዳጋታት ክትረክብ ከም ትኽእል ይእመት። ካናዳን ኤውሮጳዊ ሕብረትን ኣብ 225 ልዕሊ 80 ቢልዮን ዩሮ ዝግመት ንግዳዊ ምልዋጥ ከም ዘካየዱ ፀብጸባት የረድውን። እዚ ከምዚ ኢሉ እንከሎ ካናዳ ናይ ክብሪ ኣባል ኤውሮጳዊ ሕብረት ንክትከውን ዘኽእል ዝርብ ይካየድ ከም ዘሎ ይቀልሕ ኣሎ። ህንድን ኒውዚላንድን ኣብ መዳይ ናፃ ንግድን ወፍርን ዘተኮረ ስምምዓት ተፈራሪመን። እቲ ንግዳዊ ስምዕ ንመጠን ቀረፅ ብ95 ሚታዊ ዘጉድል ብምዃኑ ኣብ ገስጋስ ንግዳዊ ምልዋጥ ኣገዳሲ ተራ ከም ዝህልዎ ሰመዚ ክልቴን ሃገራት ኣሚቶም። እቲ ስምምዕ ክልቴን ሃገራት ብፍላይ ኣብ ፍርያት መግቢ ሓፂንን ኣሉሚንየምን ንዝፀንሐን ምልዋጥ ብዓይነትን መጠንን ዘስፍሕ ምዃኑ ተፈሊጡ። እዚ ከምዚ ኢሉ እንከሎ ኒውዚላንድ ኣብ ህንዲ 20 ቢልዮን ዶላር ዝግመት ወፍሪ ከም ትገብር ኣብቲ ስምምዕ ተጠቂሱ ኣሎ። እንዲ ሳዕቤናት ልዑል መጠን

ቀረፃ ኣሜሪካ ንምውጋድ ምስ ዝተፈላለየ ሃገራት ናፃ ናይ ንግዲ ስምምዓት ክትፍርም ከም ዝፀንሐት ፀብጻባት የረድኡ። ኣባል ሃገራት ቁጠባዊ ውድብ ብሪክስ ኣሜሪካ ኣብ ልዕሊ ኢራን ተካይዶ ዘላ ወተሃደራዊ ወፍሪ ብህፁፅ ደው ክብል ዝፀውዐ ሓበራዊ መግለፂ ኣውፅአን። እተን ሃገራት ነቲ ፃውዒት ዘቕረባ ብ1213 መስከረም ኣብ ህንዲ ኣብ ዘካየድዎ ዓመታዊ ዋዕላ መራሕቲ እዩ። እቲ ካብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ዝቕፅል ዘሎ ኩናት ዞባውን ዓለማውን ፅሉውን ንዓበይ ይመፅእ ከም ዘሎ ብምጥቃስ ንምቁራፁ ዲፕሎማስያዊ ዘተ ቀዳምነት ክወሃቦ ኣተሓሳሲበን። ብዘካዚ ኣሜሪካን ኢራንን ኣብ ልዕሊ ሲቪላዊ ትሕተ ቅርፂ ብሓፈሻ ኒክሌሳዊ ትካላት ድማ ብፍላይ ዘካየድዎ ዘለዋ መጥቃዕትታት ዶ ከብሎ ኣባላት ብሪክስ ኣብቲ ኣጋጣሚ ተማሕፂነን። እዚ ከምዚ ኢሉ እንከሎ እተን ሃገራት ነቲ ኣሜሪካ ኣብ ልዕሊ ኢራን ተፅድቆ ዘላ በይናዊ እገዳታት ከም ዝኾነኖ ኣብቲ ዋዕላ ኣነፂረን። ፕሬዚደንት ቻይና ሺ ጂንፒንግ ኣብቲ ዋዕላ ኣብ ዘስምዖ መደረ ኣባላት ብሪክስ ኣብ ልዕሊ ካልኦት ሃገራት ዝግበር ምግሃስ ልዕላውነት ግዛኣታዊ ሓድነትን ምትእትታውን ኣብ ውሽጣዊ ጉዳያት ብሓባር ክቃወማ ፀዊዑ። ብካልእ ወገን ኣባላት ብሪክስ ቁጠባውን ንግዳውን ዝምድነ ንምድንፋዕ ከም ዝሰርሓ ብምጥቃስ ኣብ ውድብ ንግዲ ዓለም ኣህጉራዊ ማዕከን ገንዘብን ዓለማዊ ባንክን መሰረታዊ ዳግሚ ህዳሴ ክግበር ኣዘኻኺረን። ኣብ 2009 ዝተመስረተን 11 ኣባላት ዘለዎን ቁጠባዊ ውድብ ብሪክስ ኣስታት 49 ሚታዊት ካብ ብዙሕ ህዝቢ ዓለምን ክሳብ 40 ሚታዊት ካብ ኣህጉራዊ ቁጠባን ይሽፍን። ኣሜሪካ ንፀጥታዊ ኩነታት መፃወ ሆርሙዝ መሊሱ ዘጋድሱ ግምቲ ትወስድ ከም ዘላ ኢራን ከሲሳ። ኢራን ነዚ ገለፀት በቲ ማያዊ ኣካል ተሓልፍ ንዝነበረት ናይ ንግዲ መርከባት ማል 13 መስከርም ብሚሳይላት ከም ተሃር መድሕሪ ምቅልሕ እዩ። ነቲ መጥቃዕቲ ኣሜሪካ ከም ዝፈፀመቶ ዝገለፀ ሓለዋ ሰውራ ኢራን ዓፀፌታ ምላሽ ከም ዝህበሉ ኣጠንቂቑሎ። እዚ ከምዚ ኢሉ እንከሎ ኢራንን ዖማንን ኣብ መፃወቦ ሆርሙዝ ሓድሽ ንግዳዊ መስመር ንምኽፋት ከካይዶ ዝፀንሓ ዝርብ ኣብ መፈፀምቱ ከም ዝበፅሐ ገሊፀ። እቲ ስምዕ ሳዕቤናት ናይቲ ኣሜሪካ ካብን ናብን ወደባት ኢራን ንዝካየድ ምንቅስቓስ መራኽብ ንምዕጋት ዘፅናዓቶ እገዳ ከም ዘቃሎ ተሓቢሩ። ብዘካዚ ኢራንን ዑማንን ኣብ ወሽመጠ ሆርሙዝ ኣብ ዝካየድ ምእላይ ነቶክቲ ብሓባር ክነጥፋ ምዃንን ኣፍሊጠን ኣለዋ። ይኹን እምበር እቲ ክልታዊ ስምዕ ንምኽፋት መፃወቢ ሆርሙዝ ከምዘየጠቓልል መንግስቲ ኢራን ኣነፂሩ። ኣብ ኢንዶኔዥያ ትማል 13 መስከረም ብዝተኸስተ ሓደጋ ምጥሓል ናይ መጓዓዝያ መርከብ ልዕሊ 130 ሰባት ሞይቶም ክኾኑ ከም ዝኽእሉ ይቃልሓ ኣሎ። እታ ልዕሊ 240 ሰባት ፅዒና ዝነበረት መርከብ ዛጊድ ጠንቁ ብዘይተነፀረ ምክንያት ኣብ ማያት ደሴት ጃቫ ከም ዝተሓለት ሰመዚ መጓዓዝያ ኢንዶኔዥያ ሓቢሮም። ግዳያት ንምድሓን ብዝካየድ ዘሎ ስርሒት ኣስታት 110 ክድሕኑ ከለዉ ዝተረፉ ንምድሓን እቲ ስርሒት ይቕፅል ኣሎ። ይኹን እምበር ምስ ምንዋሕ ግዜ ዳህዮም ጠፊኡ ዘሎ ግዳያት ብሂወት ክሰሩ ዘሎ ተኽእሎ ፀቢብ ምዃኑ ይእመት። ብልዕሊ 17,000 ደሴታት ኣብ ዝቐመት ኢንዶኔዥያ ሓደጋታት መጣሕልን መራኸብን ጀላቡን ክኽሰት እዚ ናይ ፈለማ ከም ዘይኮነ ብሰንኩ ድማ ሰብኣዊ ክሳራታት ክወርድ ምፅንሑ ፀብጻባት የረድኡ። እዚ ከምዚ ኢሉ እንከሎ ብ11 መስከረም ኣብ ፊሊፒንስ ኣብ መርከብ ብዝተኸስተ ሓደጋ ባርዕ ናይ ዝሞቱ ሰባት ቁፅሪ ኣስታት 9 ከም ዝበፅሐ ተቓሊሑ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ወርቃዊ ዮቤሉ ምስራት ቤት ምርቲ ሰውራ ኣብ ሕቡራት መንግስታት ኣሜሪካ ብልዑል ድምቀት ተባዒሉ። ኣብ ንዞባ ኣፍ ዓበት ኣብ መጀመር ዓመተ ትምህርቲ 2026-27 ዘተኮረ ርክብ ተኻይዱ። ኣብ ከተማ ኣስመራ ዝርከብ ኣብያተ ትምህርቲ ኣድያን ዓወትን ንሃበርን ተምሃሮን ሸሊመን። ፖላንድ ፀጥታዊ ስጋት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወተሃደራዊ ስምምዓት ከም ተስፋ ኣፍሊጣ። ካናዳ ምስ ኤውሮፓ ሕብረት ዝፀንሐ ንግዳውን ቁጠባውን ዝምድና ንምምዕባል ተወግሶ ትወስድ ኣላ። ህንድን ኒውዚላንድን ኣብ መዳይ ናፃ ንግድን ወፍርን ዘተኮረ ስምምዓት ፈራሪመን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና

0: سلام زخبركم تعزبتي على توزيعنا سبورت حيزلكم قريب الله نمكت تالكم بخبر الزعدم أمير علي هجرو فدرشن صدقاتين اس ايرترا نايك قدماي درجة سلطنا نأسلط انتهيبوم ሀገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ በመትሕባር ሀገራዊ ኦሎምፒክ ኮሚቴ ኤርትራ ካብ ወፃእ ሀገር አሰልጣኒ በመምፃእ ካብ ሽዱሽተን ዞባታት ሀገርና ሚኒስትር ትምህርቲ ሚኒስትር ምክልኻል ሚኒስትር ሕርሻ ከምኡውን ላዕለዎት ትካላት ትምህርቲ ኣብቲ ስልጠና ተሳቲፎም ዕላማ ናይቲ ስልጠና ሀገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ከምቲ ብቐጻሊ ክህቦ ዝፀንሐ ስልጠናታት መቐፀልታ ኮይኑ ኩለን ዞባታት ሃገርናን ሚኒስትርታትን ከምኡውን ኩልጃት ሃገርና ብቕዓት ዘለዎም ኣሰልጠንቲ ንምፍራይ ዝዓለመ እዩ እዚ ስልጠና ኣብ ኣዳራሽ ቤት ትምህርቲ ደንበሰንበሊ ተዋሂቡ እዚ ናይ ቀዳማይ ደረጃ ናይ ኣሰልጠንቲ ስልጠና ንመበል 4ይ ግዜ ዝወሃብ ዘሎ ዓይነት ስልጠና እዩ
1: ግጥማት ፕሪምየር ሊግ ዓዲ እንግሊዝ ትማል ሰንበት ብክልተ ግጥማት ኣብ ዝቐፅለሉ መላእ ኣፍቃሪ ኩዕሶ እግሪ ብልዑል ትፅቢት ክፅበዮ ዝፀንሐ ናይ ከተማ ማንቸስተር ደርቢ ብዓወት ማንቸስተር ሲቲ መፈፀምታ ረኺቡ
0: ኣብ ቀዳሞት ሰለስተ ናይ ሊግ ግጥማታ ስዕረት ዓወትን ማዕረን ዝጠዓመት ማንቸስተር ዩናይትድ ኣንጻርታ ኣብ ሰለስትዩ ግጥማት ሙሉእ 9 ነጥቢ ሒዛ ዝመፀት ማንቸስተር ሲቲያ ኣብ ኦልትራፎርድ ዓዲ ማ መበል 199 ናይ ደርቢ ከተማ ማንቸስተር ግጥም ኣካይዳ ማይክል ካሪክ ወላኳ ዘሕለፈ ዓመት ኣብ ቀዳማይ ፀወቱ ንማንቸስተር ሲቲ ስዒሩ እንተተበገሰ ከም ቋሚ ኣሰልጣኒ ዘካየዳ ፋልሜይቲ ናይ ደርቢ ግጡም እያ ንሓድሽ ኣሰልጣኒ ማንቸስተር ሲቲ ኤንዞ ማሬስካ እውን ብተመሳሳሊ እዚ ግጥም ብልዑል ፍጥነትን ፀቕጥን ተፃወቲ ማንቸስተር ዩናይትድ ዝፈለመ ኮይኑ ከምቲ ወትሩ ድራማታት ዝረኣየሉ ናይ ደርቢ ግጥም ምዃኑ እታ ቀዳመይቲ ሲን ኣብ መበል 23 ደቂያ ተረኣያ ብሩኖ ፈርናንደዝ ነቲ ኣብ ፀግዒ መስመር ወዲቁ ዝነበረ ፎደን ሕቁ ቀልዖ ፎደን ነዲሩ ክልተ ይእጋሩ ዘርጊሑ ግብሪ መልሲ ሂቡ ማእከላይ ዳኛ ማይክል ኦሊቨር ንተግባራት ብሩኖ ፈርናንደዝ ግዲ ከይሃበ ንፊል ፎደን ብቀይሕ ካድ ካብ ሜዳ ኣባሪርዎ ፎደን ድሕሪ 2006 በርናልዶ ካራዲ ኣብ ግጥም ፕሪምየር ሊግ ናይ ደርቢ ግጥም ከተማ ማንቸስተር ብቐይሕ ዝወፀ ካልኣይ ተፃወታይ ማንቸስተር ሲቲ ኮይኑ ፀወታ ጌና ኣብ ምጅማሩ ብምንባሩ ማንቸስተር ዩናይትድ ኣብ ሜድኣን ኣብ ቅድሚ ደገፍታን ትፃወት ከምህላዋ መጠን ኣብ ዝግጥም ብቐሊሉ ዓወት ሒዛ ክትወፅእ ምዃን እዩ ትንታነታት ክውሕዝ ጀሚሩ ተፃወቲ ሲቲ ተሪፉ ካብ ዝነበረ 74 ደቃይቕ ብውሕዱ ማዕረ ነጥቢ ሒዝካ ንምውፃእ ዝግበር ቃልሲ ብኣ ፈለመዎ ማንቸስተር ዩናይትድ ንጎደሎ ተፃወቲ ሲቲ ክትረብሓሉ ይከኣለትን ብዘይሸቶ ንዕረፍቲ ተፈላለያ ዝሓለፈ ዓመተ ስፖርት ማንቸስተር ዩናይትድ ጎደሎ ተፃወቲ ንዝገጠማ ኤቨርተንን ኒውካስትልን ንምስዓር ተፀጊማ ምንባራ ዝዝከር እዩ ድሕሪ ዕረፍቲ ማንቸስተር ዩናይትድ ሸቶ ንምምዝጋብ ብምሉእ ሓይላ ናብ ልዳ ሲቲ ኣብ ትወፍረሉ ዝነበረት ኣጋጣሚ ማንቸስተር ሲቲ ድማ ሙሉእ ኣድሁባ ኣብ ምክልኻል ጌራ ብመልሰ መጥቃዕቲ ነጥቢ ሒዛ ክትወፅእ ፅዒራ ከም መርኣያ ሓያል ፃዕሪ ኣብ መበል 6 ደቂቕ ሃላን ብእግባር ድወል ተቐሊዓ ብይእጋር ደርጉ ተጨሊፋ ብርእሲ ኢንዶ ፈርናንደዝ ሓሊፋ ንዝረኸባ ኩዕሶ ናብ ሸቶ ብምቕያር ብካብ ትፅቢት ወፃኢ ነታ ብ10 ተፃወቲ ንዝበዝሐ ደቃይቕ ትገጥም ዝነበረት ክለቡ ማንቸስተር ሲቲ መሪሕነታት ሒዝዋ እዛ ሸቶ ኣቐዲማ ካብ ፀወታ ወፃኢ ተባሂላ ተሰሪዛ እኳ እንተነበረት ድሕራ ግን ብቪድዮ ተረኣያ ፀዲቓ ተፃወቲ ማንቸስተር ዩናይትድ ካብዚ ኣሰንባዲ ውፅኢት ንምውፃእ ዘካየድዎ ሓያል ፃዕሪ ኣይሰመረን በታብ ጎደሎ ተፃወቲ ንዕሊ 70 ደቃይቕ ዝገጥመቶም ጎረቤቶም ማንቸስተር ሲቲ ብፀቢብ ሓደ ባሮ ተረቲዖም ብሓፈሻ ኣብ ዝግጥም 54.9 ሚታዊት ሚዛን ፀወታ ዝተቆፃፀረት ማንቸስተር ዩናይትድ 3 ዕላመን ዝሓለዋ 16 ፈተነታት ከተካይድን ከላ መጋጠምታ ማንቸስተር ሲቲ ድማ ካብ ዘካየደተን 6 ፈተነታት እተን 2 ዕላመን ዝሓለዋ ነይረን ፊል ፎደን ብቀይሕ ካብ ዝወፅእ ንድሓር ማንቸስተር ዩናይትድ 2 ዕላመን ዝሓለዋ ፈተነታት ጥራያ ካይዳ ኣብዛ ግጥም ብሉ ተፃወታይ ዝተፀውዐ ኤርሊንግ ሃላንድ ኣብ ክሊ ሳንዱቅ ማንቸስተር ዩናይትድ ካብ ዝተንከፈን ክልተ ኩዓሳስዩ ኣብ ዝግጥም ማዕወልቲ ሸቶ ኣመዝጊቡ ኣብ ልዕሊ ማንቸስተር ዩናይትድ 9 ሸቶ ዘመዝገበ ሃላንድ ነቶም 8 ሸቶ ዝነበሮም ኩን ኣጉሮን ዋይን ሩን በሊፁ ኣብ ፕሪምየር ሊግ እቲ ዝለዓለ ኣመዝጋቢ ሸቶ ናይዚ ናይ ደርቢ ግጥም ኮይኑ ኣብ ዘመነ ፕሪምየር ሊግ 50 ዝኣኽላ ክለባት ኣብ ኦልትራፎርድ ሓደ ካብ ተፃወታየን ቀይሕ ካርታ

0: ራእይወን ካብዚአን ክልተ ክለባት ጥራየን ዓወት ኣመዝጊበን ወፅአን። ኤቨርተን ኣብ ጥቅምቲ ዝሓለፈ ዓመት ከምኡውን ማንቸስተር ሲቲ ትማሊ። ማንቸስተር ዩናይትድ ካብ ቀዳሞት ክልተ መራሕቲ ማንቸስተር ሲቲን ኣርሰናልን ብ8 ነጥቢ ድሒራ ኣኪባተን ብዘለ 4 ነጥቢ መበል 13 ተርታ ሒዛላ። ኣብ ካልእ ግጥም ኣንጻር ኮቨንትሪ ዝገጠመት ብራይተን ብገፊ 5 ብባዶ ተዓዊታ።
1: ንዝሓለፉ 3 ሳምንታት ክካየድ ዝቐነየ ቮልታ ስጳኛ ትማሊ ሰንበት ብዓወት ስጳኛዊ ኤንሪክ ማስ ተዛዚሙ።
0: ሎም ዓመት ብ81 ግዜኡ ኣብ ምክያድ ጸንሐ ቮልታ ስጳኛ ትማሊ ሰንበት መበል 21 መድረኹ መጋረጁ ዓጺኡ። ኣብዚ ኣብ ከተማ ግራናዳ ዝተኻየደት መድረኽ ተቐዳደምቲ 112 ኪሎ ሜትር ዝርሕቐት ውርድዮም ሸፊኖም። ነዛ መድረኽ ድማ ኖርዌጃዊ ኣባል ኡኖ ኤክስፕሮ ቶቢያስ ዮሃንሰን ንኣባል ኣስታና ኣሌሳንድሮ ሮሜለም ብቕጽበታ ውርድር ረቲዑ ቀዳማይ ኮይኑ ተዓዊቱ። ኣባል ኣልፔሲን ቤልጅማዊ ራምሰስ ደብሩነ ብ3 ካሊእ ድሕሩ ሳልሳይ ተርታ ክሕዙ ንከሎ ኣባል ኣስታና ሄኖክ ሙሉ ብርሃን ምስ ዕውት መድረኽ ብተመሳሳሊ ግዜ መበል 86 ተርታ ሒዙ ውርድሩ ዛዚሙ። ብሓፈሻ ኣብዚ ን21 መድረኻ ዝተኸየደ ውርድር እስጳኛዊ ኣባል ሞቪስታር ኤንሪክ ማስ ብሁሉል ግዜ ዕውት ቮልታ እስጳኛ ኮይኑ ተዓዊቱ። ኤንሪክ ማስ ታደይ ፖጓቻ ካብዚ ውርድር ድሕሪ ምንስሓቡ ንዝተረከቦ መሪሕነት ዓቂቡ ብምጓዓዝዩ ዕውት ቮልታ እስጳኛ ክኸውን በቂዑ። ስሎቬንያዊ ፕሪሞስ ሮግሊች ብ2 ደቂቕን 15 ካሊትን ዲሕሩ ካልኣይ፣ ኦስትሪያዊ ፌሊክስ ጋል ድማ ብ2 ደቂቕን 44 ካሊትን ዲሕሩ ሳልሳይ ተርታ ሒዙ። ኣባል ኣስታና ሄኖክ ሙሉ ብርሃን መበል 43 ተርታ ሒዙ ውርድሩ ዛዚሙ። ብነጥቢ ቤልጅማዊ ቫን ኣርት ብ326 ነጥቢ ቀዳማይ ኮይኑ ተዓዊቱ። ኮሎምቢያዊ ሳንቲያጎ ቡትራጎ ዕውት ኣንበሳ ዓቐ ብሪጣንያዊ ኦስካር ኦንሊ ድማ ብሉፅ መንእሰይ ቮልታ እስጳኛ ኮይኖም ክዕወቱ ከለዉ፣ ብጋንታ ድማ ፈረንሳዊ ደኬታሎን ኣስታና ኣኸቲላ ቀዳመይቲ ኮይና ተዓዊታ።
1: ባርከ ዝኸበርኩም ተዓዘብቲ ናይሎም ትሕዝቶይ ኣብዚ ዛዚመ ኣለኹ። ብምክትታልኩም ኣዝየ መስግን ሰላም።

0: ተመሊስናኩም ኣለና። ዝኸበርኩም ተኸታተልትና እዚ ትከታተልዎ ዘለኹም ትሕዝቶታት ብምኽንያት ክቡር በዓል ቅዱስ ዮሃንስ ዘዳለንዮ ዝተፈላለየ ትሕዝቶታት ኢና ሓደ ብሓደ ናባኹም ነብሎ ዘለና። ኣብ መንጎ መንጎ ድማ እዞም ትዕዘብዎም ዘለኹም ብዙሕ ትሕዝቶታት ናይ ባህሊ ዘለዎም በዓል ጠዊል ከምኡውን ዛውያ ኣብ ባህሊ ተወኪሮም ብዙሕ ኣፍልጦ ኣብ ወይ ድማ ኣብ በዓል ቅዱስ ዮሃንስ ዝግበር ወግዕታት እንታይ እዩ ዝመስል እንዳዓለሉና ይኸዱ ኣለዉ።
1: ዕላልና መቸም ጥቡቅ እዩ ዘሎ ተዓዘብቶም እውን በዚ ኣጋጣሚ ተሓጒሶም ክኾኑ ሙሉእ ተስፋ እዩ ዘለና። ጠዊል ጥቡቅ ካሕሳይ ምስ ክራሮ ጠዊል ከዓ ምስ ግጥሙ እዚኦም ጥቡቅ እስከ ሕጂ ኣብ ቅንያት ዮሃንስ ዝድረፍ ደርፍታት ሕጂ ብዛዕባ ኮየ ኢና ኣንተ ወይ ክንደርፍ ፀኒሕና ወይ እቲ ናቱ ኣመፃፀ እንታይ ከም ዝመስለ ካ ትገልፀልና ፀኒሕካ እሞ ሕጂ እስከ ኣብቲ ቅንያት ዮሃንስ ዝድረፍ ትደርፍ እኳ ከምቲ ኣንተ እንታይ ክዝክር ፀኒሕ ይመስለካ? ብደቂ ኣንስትዮ እዩ ዝበዝሕ ድርፍታት ዝድረፍ ዋላ ኣብ ገለገለ መፅናዕቲ እንተዘይተጋግየ ብዝያዳ ስኻ እኳ ትፈልጡ ትኸውን ኢኻ ደርፊ እውን ክጅመር ከሎ ብደቂ ኣንስትዮ እዩ ኣዴታት እየን ደርፊ ዝጀመረ ብደቂ ተባዕትዮ ይባሃል። ምክንያቱ ቆልዓ ንእሽተይ ምስ ተወልደ ንውላደ ንደርፋ ንሓዘን ሓጎስ ኣኩሉ ስለዚ እቲ መሰረታ ወይ እቲ ኣጀማምራሲ ናይ ደርፍስ ብደቂ ኣንስትዮ እዩ መስለኒ ተዘይተጋግየ
2: ልካዕ ሕጂ ኣብቲ ናይ መፅናዕቲ ብዛዕባ ደርፊ ክላዓል ከሎ ርእስቲ እቲ መንቀሊ እዩ

ደርፊ ካብ ዘርፊ ካብ ዘርፊ ዝብል ቃል ይወፅእ እዩ ዝበሃል። ኣብቲ ትምህርቲ ናይ ግእዝ ሓደ ተማሃራይ ናይ ግእዝ ወይ ሓንቲ ተማሃሪት ናይ ግእዝ ንቋንቋ ግእዝ መሊኻ ብሓድሽ ግጥሚ ወይ ብሓድሽ ዜማ ሓሳባ ክትገልፅ ከላ ወይ ሓሳቡ ክገልፅ ከሎ እቲ ተማሃራይ ወይ እታ ተማሃሪት ፅቡቕ ተዘሪፉ ብግጥም ዜማ ገይሩ ሲ ብፅቡቕ ሓሳቡ ገሊፁ እናተባህለ ካብዚ ከም ዝነቐለ ሽዑ እቲ ዘርፊ ዝብል ናብ ደርፊ ዝብል ቃል ከም ዝማዕበለ ክኢላታት ኣፋዊ እያታ ይነግሩና ማለት እዩ። ሕጂ ኣብቲ ዝበልክዮ ግን ይሰማማዐ ኣዴታት ኩሉ ነገረን ብደርፊ እዩ። ንኣብነት ሕጂ ኣብዚ ናይ ቅዱስ ዮሃንስ ካብ ዝድረፉ ሓደ እዚ ስገመይ ዝብል ደርፊ እዩ። መንእሰያት ናይ ሆየ ኢልና ነርና ዓንተ ሆየ ኢሎም ኣብ ክሳድ ምስ ተራኸቡ እቲ ኩሉ ንሆየ ኢሎም ሒዞሞ ዝነበሩ ሽግ ተኣኪቡ ጓይላ ምስ ተተኽለ ካብቲኡ ዝድረፍ ሓደ እዚ ስገመይ ዝብል ደርፊ እዩ። ኩልና ንፈልጦ ኢና፣ ግን ንእሽቶ ታሪክ ተወሲኽና ኣሎ ከዓ ዝያዳ ይዓምቕ ይኸውን ማለት እየ ሕጂ ደርፊ ንኽይዳ

ሕጂ ንእሽቶ ዛንታ እንድሕሪ ገይርናሉ እቲ ብዙሕ ግዜ እቲ ደርፍታት ወይቲ ግጥምታት እቲ ዛንታ ልግብ እንተቢልካሉ እቲ ዝያዳ ዝምቅር ወይቲ ንምርድኡ ዝጥዕም ሕጂ ናይ ስገም ደርፊ ኣብቲ ስገም ዘለዎ ከባቢ ጥራይ ዘይኮነ ዋላ ስገም ኣብ ዘይብሉ ከባቢ ኢኻ ትረኽቦ እቲ ደርፊ ሕጂ እንታይ እዮም ዝብሉ ክኢላታት ባያታ ብፍላይ ከዓ እዚ ናይዚ ከባቢ ናይዚ በሪኽ ናይዚ ከበሳ ዝበሃል ቀደም ግዜ ማለት ከምቲ ኩሉ ታሪክና ፅሑፍ ይኹን ናይ ኣፍ ታሪክና ዝነግሮ ህዝቢ ኤርትራ ካብቶም ብብዝሒ ዝተወረሩ ህዝብታት እዩ ማዕረ ማዕሪኡ ከዓ ብብዝሒ ተጋዲሉ ህዝቡ ሃገሩ ደባቱ ኩሉ ዘውሓሰ ህዝቢ እዩ ሕጂ ንስገም ካብቲ ዝግበር ዝነበረ ኣገባባት ናይ ወራር ሓደ እንታይ እዩ ብምሉኡ ንኣብነት ቀውዒ ካብ ቀውዒ ይጅመር ተወራር እኽሉ ሓሰሩ ብምሉእ ይነድድቲ ህዝቢ ከይበልዕ ከይሰቲ ወለድኡ ከይቅፅል ማለት እዩ ሓሰሩ ኣንዲድካ እኽሉ ኣንዲድካ ዝተረፈ ብመፅዓኛኻ ወሲድካ ብምሉእ ነገራቱ ይዝመት ተዘሚቱ ይኸይድ እሞ ሕጂ እዞም ክኢላታት ናይዚ ከባቢ እስከ መመፂኦም መሸላና መመፂኦም ዳጉሻና መመፂኦም ኩሉ ዓይነት ዘራእትና ወሲዶም ኣብ ጥሜትካ በውደቑና እስከ ደድሕሪኦም ንኸይድ እሞ ገለ ነገር ነፅንዕ ገለ ነገር ንተዓዘብ ተባሂሎም ክሳብ 12 ዝኾኑ ለባማት ካብዚ ከባቢ ተዋፂኦም ደድሕሪኦም ንሰሜን ገፆም ከይዶም እዩ ዝበሃል ኣብኡ ከይዶም ኣብቲ ከባቢ ስገም ዳርጋ ብብዝሒ ዘሎ ወዲ ሰብ ከዓ ብዙሕ ዘይምገቦ ናይ መፅዓኛ ምግቢ ኮይኑ ፀኒሕዎ ምባህላዊ ስለዚ እቶም ካብኡ መፂኦም ካብዚ ነቲ ካልእ እኽሊ ነቲ ካልእ ሃፍቲ ናይቲ ሕብረተሰብ ዝወስዱ ዝነበሩ ኣብዚ ከባቢ ስገም ተዘርዩ ስገም በቂሉ እንድሕር ረአ ፀኒሕዎም ሲ ኣይወስድዎን እዮም ምግቢ መፅዓኛ ኢሎም ክገድፍዎ እዮም እሞ ንሕና ከዓ ስገም ተመጊብና ቃልስና ክንቅፅል ምንባርና ከዓ ከነውሕስ ንኽእል ኢና ካብ ምባል ንስገም ዘሪኦም ብእንጌራ ብስዋ ብቆሎ ብጥሕኒ ብኩሉ ኣገባብ ከም ትዳሎ ገይሮም ኣብዚ ከባቢ ስገም ከም መግቢ ተዘውቲራ ሕጂ እንታይ ይበሃል ስገም ኔራ ኔራ ከም መግቢ ተዘውቲራ እንዳተባሃለ ይዛረበላ ማለት እዩ ይዝረበላ ስገም ሕጂ ስገመየ ረዳእይተ ክበሃል ከሎ ዳርጋ ዋላ እኳ ገለ ደርፍታት እንተሎ ኣይቲ ኩርዕለይ ስገመይ ሳላበለይ ሰኸሪመ እኳ ዝበሃል እንተኾነ ማለት በለስ ሸዊትካ ኣሎ ቅድሚ ስገምን ቅድሚ ዕፉንን

ዝራእትን ካልእ ዘራእትን ነቲ ሕብረተሰብ ዝረድኦ ከም መቐበለ ናይ ሓድሽ ዓመት እውን ኣብ ብዙሕ ከባቢታት ከም ምግቢ ዝሕሰብ ማለት እዩ። ሕጂ ምናልባት ነዘን እተን ደርፍታት ባዝሐቱ ሰብ ይፈልጠን እዩ። እተን ስገም የረዳይት እየ፣ ስገም ጎቦ ዳርጋ ኣጅቦ፣ ስገም በዱ ከይዲ ዓብዱ ገለ ዝብላ ግጥምታት ይፈልጠን እዩ ኩሉ ሰብ። ግን እቲ ድሕረ ባይትኡ እቲ ዛንትኡ እዚ እውን ሓደ ካብቲ ብዛዕባኡ ዝንገር ይኸውን ዝኽእል ዝብሎ ዘለኹ ማለት እየ። ከምዚ ኩሉ ግዜ ኣብ መፅናዕቲ እሱ እዩ ከምኡ እዩ ኣይንብልኒ ኢና። እቲ ዝረኸብካዮ መፅናዕቲ ግን እቲ ዝረኸብካዮ ሓበሬታ ንህዝቢ ተካፍ

0: ፍልጠትና ንዕቢ እሞ ብምክንያት እታ ቅዱስ ዮሃንስ ስገም ከዓ ክብሪ ዝወሃባ እያ እታ ከም እኽሊ ልዕሊ ማንም ካልእ ትሕዝቶታት ናይቲ ሕብረተሰብ ዝሰተረቶ ዝኽኣለቶ ካብ ብዙሕ ወራር እውን ዝፀረቶ እኽሊ ስለ ዝኾነት ብሕብስቲ የዳልዋ፣ ብጥሕሎ የዳልዋ፣ ብብርዶ የዳልዋ፣ ብስብቆ የዳልዋ፣ ብጭብጦ የዳልዋ።
1: እስከ ናይ ስገም ገሊፅካና ኣለኻ ካልእ ደርፊ ከ ሓንቲ ውስጥ ክጠቢልካና ናብታ ዝቐፅል መደብ ናመሰገርና።

ካፍተን ቀንዲ ኩሉ ሰብን ዝፈልጠን ንቅዱስ ዮሃንስ ዝገልፃ ደርፍታት እየን። ከምቲ ድበልናይ ዓንተው ደረፍቲ ደቂ ኣንስትዮ እየን ኢልና ሕጂ ካብቲ ኣብ ቅንያት ናይ ቅዱስ ዮሃንስ ዝግበርካ ሓደ ናይ ጳጉመን ዝበሃል ብልምድቲ ሕብረተሰብ እተን ፀያቐ ኣዋርሕ ዝብለን ኣብቲ ግእዛዊ ኣቆፃፅራ ናይ ግዜ 13 ዋርሒ እዩ ዘለና ኩሉ ሰብ ከም ዝፈልጡ። ኣብቲ ግሪጎራዊ ድዩ ናብ ካላንደር ዝበሃል እዚ ናይ ምዕራባዊ ዓለም ንብሎ ከዓ 12 ኣዋርሒ ኣለና ማለት። ስለዚ ኣብተን ጳጉመን ካብ ዝግበረ ሓደ እዚ ማይ ምሕፃብ እዩ። ማይ ፀሪዩ ከም መድሃኒት እውን ስለዝሓስቦቲ ሕብረተሰብ ብምሉእ እዩ ኣብ ቅንያት ናይ ቅዱስ ዮሃንስ ብፍላይ ካብዚ ናይ ጳጉመን ዝሕፀብ ማለት እዩ። መርዑ እንታይ ገብራ ንግሆ ለይቲ ይትስኣ ዳርጋ ከምዚ ፈስቲቫል ናይ ደቂ ኣንስትዮ ስለ ዝኾነ እዚ ቅንያት ናይ ቅዱስ ዮሃንስ ክሳብ ምስ ናይ ኣቶ ናይ ስለ ዝኾነ እንታይ እየን ዝገብራተን ኣዴታት ዕልው ዝበለት ወይ ዝላድየታ ደ መሪፀን ኣብቲ ዓዲ ኣብ ሓደ ገዛ ይእከባ ነዘን መዓልቲ እናተሓፀባ ንክሕልፍአን ማለት እዩ። ሕጂ ንግሆ እንታይ ይገብራ ኣብ ህድሞ ኣብ ዝባን ህድሞ ወይ ኣብ ናሕሲ ይስቀላ ሓንቲ ወይ ክልተ ዋልድ ኮይነን ኣብ ህድሞ ይስቀላ እሞ ይደርፋ ብደርፊ እንድተኣኻኸባት ለይቲ ማለት እዩ። ሕጂ ንኸይድ ኣኻኸብ እየን ማለት እዩ። ሕጂ እንታይ ይብላ እቲ ሓንቲ ክበረ ትሃር እቲ ሓንቲ ከዓ ትደርፍ ከበረይ ለምለም ፀውዐለይ ዳኹለን ፀውዐ

ሽዑ ከምዚ ኢለን ክደርፋ ከለዋ ደርሆ ኣሎ ንፈልጦ ኢና ታቱ ወይ ዝንቁ ደርሆ በቲ ናይ ቀደም ክንሪኦ ከለና ሰዓት ናይቲ ሕብረተሰብ ወይ ኣላርሚ ናይቲ ሕብረተሰብ እሱ እዩ ደርሆ እዩ። ሕጂ ከምዚ ኢለን ምስ ደረፋ የቃባጥራሉ ንዕኡ ከዓ ከይንቁ እሞ ኣቦ ከይትስ ኣብ ሓዊ ከይትስ ኣይትኸድን ይኸ ከይብል እንታይ ብላ ሽዑ

ሩባ ይበፅሓ ከምቲ ዝበልካዮ ስቲፍ ሩባ ይበፅሓ እሞ ኣብ ዝኾነ ቐላይ ኣብ ዝኾነ ዲጋ ኣብ ዝኾነ ከዓ ኣይሕምብሳን ብተመክሮ ወይ ብነዊሕ ግዜ ዘጥረይዎ ኣብ ንጉስ ወከፍ ዓዲ ዘይፀባኣካ ቀላይ ወይ ድጉብ ወይ ዲጋ ኣብኡ ከይደን የሕምብሳ ከምቲ ኩሉ ሰብ ዝፈልጦ ከዓ ኣብቲ

ብዙሕ ድሕረ ባይትኡ ዝተተሓሓዘ እቲ እቲ ቐላይ ሰብ ኣለዎ ብዘይካ ሰብዚ ካልእ ሰብ ኣለዎ ኢለን ስለ ዝሓስባ ናይ ደባስ ዛንታ ከዓ ኣብ ሙሉእ ሕብረተሰብ ኤርትራ ዓቐኑ ብዝፈላለ ደረጃ እቲ ዛንታ ዝውቱር እዩ። ስለዚ እንታይ ገብራ ሩባ ምስ በፅሓ ሰለስተ እምኒ ዝኸውን ናብቲ ሩባ ሰው ሰው ሰው የብላ ቀደም ንግበር ነይሩ ብልኦ እዚ ጥዋፍ ወይ ስምዒ ሒዘን ጉድጉዶ ሒዘን ወርዳ ካብ ዓዲ ምስኡ ዝናደረፋ ሞ እቲያ ጥዋፍ ኣብታ ጉድጉዶ ወሊዐን ኣብቲ እስታይ ይሕምብሳ ምስአን ኣብቲ ቐላይ ወይ ኣብቲ ድጉም ማለት እዩ። እሳ ክሳብቲ ውዳእ ምስኣ ይሕምብሳ ሞ ሃባሃቡ መን ይህቡ ሃባሃቡ መን ይህቦ ኢለን ተሓጋጊዘን ነታ ጉድጉዶ ኣጥፍአን ገሊአን ከዓ ካብ ኣቋፂረን ከም በረኸት ከም ገለ ሓሲበን ናይቲ ጉድጉዶ ወይ ኣብ ካልእ ከባቢ ወይ መፅናዕቲ ዘይበፃሕናዮ እውን ብካልእ ኣገባቢ ይግበር ዝኸውን እቲ ዝረኸብካዮ ገሊኢካ እቲ ተቕርብ ማለት እየ። ከምዚ ገይረን ኣብ ርጉአን ፃወታ ውዒለን ሓወይ መሓዛየ ክንፃውቲ ፀኒሕካ ወዲ ኮይንካ እቲ ከባቢ ሩባ እንድሕር ፀኒሕካ ሓወይ መሓዛየ

ክዳን ክሓቢ ሕዛብ ክወስድ ገለ መለ ዝደሊ ነገር ቁልዕነት ወይ ገለ እውን ኣማዕድ ዩ ክርኢ ቀሪቡ ክርኢ ዝደሊ ወ ተባዕታይ ኣብቲ ከባቢ ዝፀንሕ ድሓር ሰን ኣብቲ ሩባ ምናልባት ብፍላይ ከዓ ኣብቲ ሩባ ብዙሓት ዓድታት መፅአን ዝፃወታሉ ንድሕርኣ ኮይነን ከዓ ቅልስ ኣሎ ምፍራስ ናይ ዝተኣከበ ሓመድ ምፍራስ ናይ ዝተኣከበ ሑፃ ኣሎ ሕልፍ ሕልፍ የብሎ ዘለኹም ምስቲ ግዜኹም ርኢ ማለት እዩ ፃወታ ኣብኡ ዒደረ ኣሎ ብዙሕ ፀርፊ ኣሎ ብዙሕ ደርፍታት ኣሎ ግን መወዳእትኡ እቲ ብሓባር ኮይንካ ምፅዋት ገለ ስለ ዝኾነ ከዓ በዓል ዑፍ መስቀለ ንዓኹም ትብል ዛጎልጎል ይብሎኦም ነቶም ኣወዳት

0: ታ ንሃንሰይ ንመስቀለይ ድርብ ክቦር ሓዛለይ ንሃንሰይ ዝበልክኒ ድርብ ክቦር ሃብኒ ኣንኳይ ንሃንስ ንወለሎ ንሰብ እኳ ዝዕለሎ
1: እናተባሃለ ይቅፅል ማለት እዩ። ፅቡቅ
2: ስቲፍ ሎም መዓልቲ ጋዜጠኛታት ጥራሕ ደይኮና ንኮላይ ድምፃውያን ኢና ተቀይሩ
1: ፅቡቅ እስከብ ዛውያ በዚ ኣለኻ ብዙሕ ከዓ ክገልፀና ፀኒሑ ጠዊል ብዛዕባ ቅዱስ ዮሃንስን ወጋዕታቱን ምናልባት ክሳዕ ክንዶ ኣይትፈለጥ እንትኸውን ሰእሱ ይመራመረሉ ብዙሕ ነገር እውን ኣብ ኣፍልጦ ክህልዎ ክእል እዩ። እስከ ተዘክሮታት ከዓ በዓል ቅዱስ ዮሃንስ ከመይ እዩ ናባኻ?
3: ንእሽቶ ኮይንና ማለት ብሓባር ኮይንና ኣብ ገዛውትና ኮነ ንብል ኣብ ገዛ ገዛናኣቱ ሜስና ከዓ ከተማ ንወፅእ ኣብ ከተማ ኣብዚ ዓበይ ባሸዑል ዓበይ ኩሉ ኣባራት ንኣቱ ኣብ ቤት ቁርሲ ከምዶልና ዞሩ ነርና ማለት ሰ ዝክርኣነ ንእሽቶ ኮይና
4: ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆ

0: ኸስቲፍ ቅድሚ ኣብ ጠዊል ምስጋርና ማለት እዩ ንካሕሳይ ሓንቲ ሕቶ ሓተትክዎ ካሕሳይ ብጀካ ደርፊ ንዝተፈላለዩ ደረፍቲ ዜማን ግጥምን ትሰርሐ ኢኻ ካብቶም መስረቲ ናይ ጉጅለ ባህሊ ሳዋ ኢኻ ኣነ ኮ ዝክረካየ እስከ ኣብ ምልከት ናይ ሙዚቃ ከዓ ብዙሕ ዓይነታት ሙዚቃ ምልከት ከብዋጣ ክራር ብዙሕ ኣለካ ሞ ከመይዩ እስከ ካሕሳይ እንታይ እንታይ ኢኻ እቲ ትመልከን ናይ ሙዚቃ ብጃካቲ ናይ ደርፊ ምባል ከማት
1: ቀንድኻ ኣብ ክራር ዋጣ ክፀቲ ብይዝ ክመፅቀቲ ኦርጋን ከዓ ተመይረ ኣለኩ ስቱድዮ ክማ ናተ ግሩ ኣለኩ ገዛ ማለት እዩ ኣብ ገዛ ይኮይ ሕጂ ከማ ሃድመት ኩናት ንበር ንወፃ ብከምፂ እያ ከማ ሕጂ ካብ ስቱድዮ ተማሂር ማለት ሰባ ኮይ ኣብ ሰባ ምስከድና ተማሂረ ማለት ናይ ስቱድዮ ነገር ማለት በዕል ኣብ ከለኩ ሕጂ ከመስግኖም ከዓ ምሕርት ኣብ ጮቤ ነጋሽ ጮቤ ማለት እዩ ምሕርት ኣብ ቶማስ ገብረኣብ ኤርምያስ ፍፁም ንሶም ከዓ ብጣዕሚ እዩ ዘመስግኖም ኣብ ሰባ ምስከድና ሚሮም ማለት ናይ ስቱድዮ ነገር ማለት ሕጂ ኣብ ገዛ ኮይኑ በዕ ይዋህደ ኩሉ
2: ነገር ኣጋጣሚ ኮይኑ ኣነ ቁሩብ ዘረባ ክኢለ ሎም መዓልቲ ካብ ካሕሳይ ዘረባ ይክእል ከምዝትርዮ ዘለኸ ይመስል ኣብ መድረኽ ክራር ሒዝካ ደርፊ እቲ ትናቶም ቀንዲ ኣብኡ ዝወፀ የብሉን ካሕሳይ ኣጋጣሚ ንሕና 17 ዙርያ ንሳዋ ምስ ወረድኩ ከምዝኾነ ሃገራዊ ከምዝኾነ ግቡእ ዝፍፅም ዜጋ እቲ ናይ ስነ ጥበብ ነገራት እውን ቅድሚ እዩ ትሒዙ እውን ዝጀመረ ስለዝነበረ ኣብ ርእሲ ትምህርቲ ፍቓድ እናተዋህበኒ እናፍቀድኩ ምስ ናይ ቀረባ ሓለፍተይ ምስ ጉጅለ ባህሊ ሳዋ እናኸድኩ ነጥፍ ነይረ ካብቶም ብግቡእ ዝሓገዙኒ ክራር ከመይ ትህርም ክንደይ ቅኒታት ኣለዋ ከመይ ጌርካ እንተሃረምካ ምስ ጎረርካ ከመይ ትሰማማዕ ካብቶም ዝመሃሩኒ ሓደ ዛውያ ሓወ እዩ ንኩሉ ነገር ከዓ መዓልቲ ግድልይዎ ኮይኑ ድሕሪ 2004 ድሕሪ 22 ዓመታት ዝኸውን ዘሎ መስለኒ ብሓንሳብ ክራር ሃሪምና ብሳዋ ብድሕሪ እውን ቀፂልና ሎሚ ከዓ ኣብ ሓደ ዓብይ መደብ ናይ ሃገራዊ መደብ ተራኺብና ስለዚ ከመስግኖ ይደሊ ምስ ኩሎም ሽዑ ኣብቲ ስነ ጥበብ ታተ ዘበሉና ሰባት ንብዙሓት ከምዚ ከማይ ከዓ ሓጊዙ እዩ ይፈልጥ።

0: ንስኻን ከምዚ ኸማኻ ንብዙሕልና
1: ንስኹምን ከምዚ ኸማኾን ብዙሕልና ከዓ ንብል ንሕና
2: ካሕሳይ እኳ ብጀካ ኣብ እንታይ ይበሃል ኣብቲ ካልእ ደርፍታት ማለት ናይ ወደ ኣመት እውን ብዙሕ ደርፍታት ኣለካ ሓንቲ ከፍተን ቀጻለ ብኤረሲ ብትድረፍ ደርፊ ሕጂ ናይ ፍዮር ብርሃነት እዚ ተጋጊ እንታይ ትብል እታ ደርፊ
1: ምብክራሩ ዶ ንስማዓያ
2: ዋጥቦ ተስሚዕና ዳ ንእሽተይ ሽዑ ዋላ ንቅፅል ንእሽተይ

0: ደስታ ግጥሚ ግስዕሎ ሒ
1: ኣውደ
0: ኣውደ ዓመት የ ኣውደ ዓመት ርሑስ ኣውደ ዓመት የ ኣውደ ዓመት እያ ትንታ
2: ኣብ ገለ እውን ሎጎ እያ መስለኒ ብገለ ናይ ተስታት ናይ ኤሪት ሂብሲ ኣላ እዋ
3: ብጀኩ እውን ናይ ጋዕዳ ከዓ መዓ ደርፊ ዘለዎ ካሳ ይሓገይሎ ናይ ጋዕዳ ናይ ኣውደ ዓመት ኣላትዎ ኩናማ ወላ ኣለዎ
0: ኩናማ ስከ ሰማዕና

0: نمك كمت ما جاي كمل حد
1: ራይ ምባር ብምክንያት ቅዱስ ዮሐንስ ኢና ተራኺምና ከምዚና ኣብ ሓደ ተኣኪምና ጥዑም ቡን ምስ ጥዑም ዕላል እንዳቋሰና ክከይድ ፀኒሕና እሞ እስከ ብምክንያት ዝበዓል ዮሃና ክትብሉ ናይ ዮሃና መልእኽቶም ክተመሃልፉ ዕደ ክንበኩም
2: ምናልባት ኣጋጣሚ ከም ድፍረት ኣይትሕሰብዎ ኣብ ዛ ኣጋጣሚ ተጠቂማ ሓንቲ ክዛረበላ ዝደሊ ካብዚ ናይ ቅንያት ናይ ቅዱስ ዮሃንስ ዝኾነት ሓንቲ እዛ ኣሸንዳ ትብል ወግዒ እያ ብዙሕ ኣብ ባህሉ ኣብ ትውፊታት ቅዱስ ዝኾነ ወገን ከዓ ብዛዕባ እዚ ሸንዳሲ ዝሓሸ ከመይ ምስ ባህልና ምስ ዘይባህልና ምስ ናይ ካልእ ገለገለ ዝብል ይዛረበሉ እዩ እሞ ነዚ ክቡር መዓልቲ ተጠቂመ ቅንያቱ እውን ስለ ዝኾነ ኣሸንዳ ኣብቲ ንገበሮ መፅናዕቲ ኣብ ሕብረተሰብ ትግርኛ ነዊሕ ሰረት ዝገበረ ኣብ ሕብረተሰብ ኤርትራ ብቐንዱ ማለት እየ ኣብቲ መፅናዕቲ ዝገበርናሉ በቲ ናይ ቀደም ኣፀዋውዓ እዚ ሓማስየን ሰራየ ደንበላስ ዘይደኮሎም ዝበሃል ዝነበረ ከባቢታት ብምሉእ ክሳብ ቋሓየን ዝኸይድ ከባቢታት እዚ ኣሸንዳ ዝበሃል ደርፊ ኣዝዩ ዝውቱር ፍቱ ከም ዝነበረ ዋላ ብቲ መፅናዕቲ ከም ዝረከብናዮ እውን ኣሸንዳ ዝበሃል ዋላ እኳ እምነታዊ መበገሲ ሃልዎ ኣደይ ማርያም ከም ኩሉ ፍጡር ምድራዊ ሂወት ኣዛዚማ ክትከይድ ከላ ምስ ሞተት ምስ ዓረገት እቲ ንሳ ደቂሳትሉ ዝነበረት ቆፅሊ እቲ ኣሸንዳ ንሱ ከም ዝኾነ ደቂ ኣንስትዮ ከዓ ምስ ኣደይ ማርያም ዘለዎን ቅርበት ንምግላፅ ኣደይ ማርያም ንምምስጋን ኣደይ ማርያም ንምውዳስ ነቲ ንሳ ደቂሳትሉ ዝነበረት ሳዕሪ መሪነን ኣሲረን ኣብማዓንጠአን ኣዚረን ኣኽቢበን እቲ ግጥምታት ኣለዎ ደርፍታት ኣለዎ ስድሓን ካብ ስትድዮ ትምልእዎ ትኾኑ እቲ ዛንትኡ ግን ከምዚ ዝኾነ ይኹን ብባህሉ ዝግደስ ትካል ውልቀ ሰባት ማለት ኩልና ሲ ኣይንሰከፈሉ ባህልና እዩ ያታና እዩ ምናልባት ስለዝሓመቕና ኣፀቢቕና ኣድቨርታይዝ ኣይገበርናየን ወይ ዝግብኦ ነገር ኣይገበርናሉ ንገለ ክንከውን ንኽእል ከም ባህሊ ከም ትውፊት ከም ናይ ኣዴታትና ትልሂታትን ደርፍታትን ግን ኣሸንዳ ናይ ሕብረተሰብ ኤርትራ ናይ ብሄረ ትግርኛ ከም ዝነበረ ብመፅናዕቲ ኣነን መምህራነይን ብዝግባእ ሰኒልናዮ ኣለና እሞ በዚ ኣጋጣሚ ነዚ ነገር እዚ ከረጋግፅ ይደሊ ናይ ዮሃና መልእኽቲ ፅቡቕ ነርና ምስጋና ተባኢስና ብልቦታ ከተመስግን ከለካ ዮሃና ክትብል ከለካ ብዙሕ ግዜ ተረፍ መፅእ እሞ ስታይ ትኸውን ማለት እዩ ብዓብኡ ግን ሚኒስትሪ ዜና ቴሌቭዥን ኤርትራ ከዓ ንዘለና ዓብኹም ንዘለና ኣበርኪትኩም ኣካል ናይ ዝመዓልቲ ክትገብሩና ስለ ዝኽኣልኩም ብስም ዛውያን ኣነን ከመስግን ይደሊ ብዙሕ ክምስግን ዘለዎ ሰብ ኣሎ ግን ብዓብኡ ከዓ ኣብቲ ናይ ባህሊ መፅናዕቲ መምሃራን ኮይኖም ዝሓግዙና ዘሰልጠኑና

0: ክሳብ ሕጂ እውን እዚ ከምዚ ክትብሎ ነርካ እንዳበሉ ፅላል ክትረክብ ዕድለኛ ኢኻ እሞ ፅላል ዝኾነና ከም ስቡእ መኮነን ኪዳነ ሻባይ ደራስን ተማራማርን ባህሊ ኣቶ ሰሎሞን ፀሃየ መሓመድ ስዒድ ዑስማን ሙሃድ ስሌማን ኣቶ ወልደ ስላሴ ዕቁባ ዝጊ ብምልኦም ኣብ ባህሊ ምሳይ ዝነጥፉ ኣዕርኽተይ መሳርሕተይ ሙዚቀኛታት ተላሃይቲ ደረፍቲ ምናልባት ከምዚ ካዕሳይ ክትብሎ ክብሎ ዝፅንሕ እውን ብዙሕ ክሊፓት ምዘን ድምፃውያን ምዞም ድምፃውያን ኮይንና ዝሰራሕናዮ ደረፍታት ኣሎ ሞ እሱ ከዓ ዝያዳ ነዚ ክብሎ ዝፀናሕና የህጥሮም እየ ስቡሑን እዩ ነዞም ኩሎም ከመስግን ይደሊ ንበዓልቲ እንዳይ ወይዘሮ ስኔት ስምኦን ዮሃንስ ከዓ መስግና ንደቀይ ንምሉእ ቤተሰብ እወ ዮሃና ክብሎም ይደሊ እንኳዕ ካብ ዘመነ ማርቆስ ናብ ዘመነ ልቋስ ብሰላም ኣሰጋገረኩም ብሰላም ኣብፅሓና ክብሊ ደሊ ንኩሉ ኣብ ውሽጥን ወፃእን ዘሎ ኤርትራዊ እንኳዕ ናብዙይ ክቡር በዓል ኣብፅሓኩም ክብሊ ደሊ ንሓይልታት ምክልኻል ኤርትራ እዝን ካልእን ክንገብር እዚ ነገራት እዚ ስለ ዝፈጠሩ ከዓ ኣመስግኖም ንዓኹም እውን ሰኣልቲ ነዚ ብሕጂ ተዳለውዎ ኤዲት ጌርኩም ደኺምኩም ተዳለውዎ ኣባላት ሚኒስትሪ ዜና እውን ናይ ብሓቂ ከምስግን ይደሊ ዮሃና ከዓ ክብለኩም ደሊ ማለት እዩ
1: ኣረ ዮሃና ንኹም ቀንዲ ንኹም ማለት እዩ ምስ ዜና ካልኣይ ከዓ ጉጅለ ባህል ሰባ ማለት እዩ ማለት ንክሉ ማለት እዩ ካልኣይ ከዓ ንዓ ክሳብ ሕጂ ዝሕግዙም ዘለዎ ማለት እዩ መረዝሃቡኒ ማለት እዩ ምክእለ ፀጋይ ኣብ ሽሩን ዝመር ማለት እዩ ንሆም ክፍለ ናምናም ከዓ ኛምኛም ክልትኦም ማለት እዩ ዝኽሉ ንዓዩ ዝሕግዙ ማለት እዩ ካልኣይ ሳሰይ ከዓ ንዓቲ ቤተይ ማለት እዩ ምስራት ቀሺ ዳዊት ምስ ደቀ ይሮምሃ ያዲኤል እሰይ ቤቱ ሊድያ ማለት እዩ ንሓፍተይ ከዓኒ ረህዋ ሃብ ስላሴ ዝበሃል ኤሜሪካ ጥቕምጥ ማለት እዩ ዮሃና ክብል ሓይልታት ምክልኻልና ንክህልዎ ማለት እዩ
2: ክቡራት ተኸታተልቲ ካብዚ ብምቕፃል ናይ ዮሃና ደብዳቤ መፅኣትናላ ንፅሕቲ የማኒ ካብ ኣስመራ ንጓለይ ባና ምስ በዓል ቤታ ዓወት ዳንኤል ከምኡውን ምስ ደቃ ኖህ ገሊላ ከምኡውን ጓለይ ሰፋኒት ከምኡውን ፍረሰላም ጓለይ ቀፂለ ትዕግስቲ እምባዬ ምስ በዓል ቤታ ጆን ከምኡውን ነኾም ምስ ደቁ ከምኡውን ንስድራ ቤተይ ኣብ ከረንን ኣብ ሓጋዝን ዝርከቡ ኣብ ዓዲ ጓዕዳት ከምኡ ውን ብምቕፃል ንወላዲተይ ለተንስኢ ካብቶም ኩሎም ኣባላት ሚኒስትሪ ዜና ብፍላይ ንኣባላት ሞውፋር ርሑስ በዓል ትብላላ ንፅንቲ የማኒ መልእኽቲ ክመሓላሊፍና ኣለና ንዓ ክንስድራ ቤትክን ድማ ርሑስ በዓል ንብል
3: በዚ እውን ዝመፀና ናይ ዮሃና መልእኽቲ ኣሎ ፌሩዝ መሓሪ ካብ ፓራዲዞ ኣስመራ ዝለኣኸትልና ናይ ዮሃና መልእኽቲ እዩ ንወለደይ መሓሪ በላይ ከምኡውን ሂማን ስዩም ንደቀይ ዮልያናን ዮኣብን ንኣብ ካናዳ ትርከብ ሓፍተይ ሰናይት ምስ በዓል ቤታን ደቃን ንሓወይ የማነ ምስ በዓልቲ ቤቱ ሳሩን ምስ ደቁን ንሓወይ ፊልሞን ምስ ሰበይቱን ደቁን ንሓፍተይ ሶልያና ንመሓዙተይ ኣርያም ሰገን ባና ኣርሴማ ሰሰን ሓበን ከምኡውን ካብ ድባይ ዝመፀት ሳራ መሓዛ ኢላትናኣላ ንመላእ ቤተሰበይን ንሚኒስትሪ ዜናን ንመላእ ህዝቢ ኤርትራ ምስቲ ጅግና ሓይልታት ምክልኻሉን እንቋዕ ናብዚ በዓል ኣብቃዓና ይብል ትብለናኣላ ፌሩዝ መሓሪ ካብ ኣስመራ ንሕና እውን እንቋዕ ናብዚ በዓል ብሰላም ኣብፅሓኪ ርሑስ በዓል ክኾንልክ እውን ምንዮትና ንገልጽ
2: ቲፍ ሓንቲ መደብ ክትህልወናያ እዛ መደብ እዚኣ ከዓኒ ኣብ ብሄረ ኩናማ ድሕሪ መርዓ መርዓ እውን ሓዳር ንምግባር ዝግበር ወግዕ ሎማ ንዕኡ ተኸታቲልና ክንሰግር ኢና ክቡራት ተኸታተልትና መደብና ቀፃሊ ዘሎ ተኸታተሉ

ቅዱስ ዮሃንስ ንመልኣክ ዝብ

0: ክንመፃን ምስ ዘይክማ ሓይልታት ምክልኻልናን ክኾነልና እናተመነና ሚኒስትሪ ዜና ዞባ ጋሽ ባርታ ኮሚሽን ባህልን ስፖርትን ኤርትራ ብምውሃድ ኣብ ላዕላይ ጋሽ ኣብ ገረንፊት ዝበዓል ዘሎ ፍሉይ በለ በዓል ቅዱስ ዮሃንስ ኣብ ምክታል ይኹም ዘለኹም
1: ተህኒያ ልሻዕብ ልኤርትሪ ዋቅዋጢ ፋዒል ባሲላ ብሙናሰበት ዒድ ልቅዲስ ዮሓና ነተመና ተቕዶ መዓና ልሕዛት ምምትዓ ወጀሚላ ሓይث ነንኩል ለኩም ፈዓልያት ልእሕትፋል ብዒድ ልቅዲስ ዮሓና ምን ضሕየት ገረንፊት ብሙድርየት ዓሊ ልጋሽ
0: ብመገዲ መስመር ቴሌቭዥን ኤርትራ መደብና ኣብ ምክታል ዘለኹም ካብ ላዕላይ ጋሽ ካብ ዞባ ጋሽ ባርካ ዝመሓለፍ ዘሎ ፍሉይ መደብ በዓል ቅዱስ ዮሃንስ ኣብ ገረንፊት ዝበዓል ዘሎ ፍሉይ መደብ ኣብ ምክታል ኢኹም ዘለኹም ካብዚ ብምቕፃል ናይ እንኳዕ ድሓን መፃኹም ቃል ዘስምዓና ሓላፊ ቀጠባዊ ልምዓት ንዞባ ላዕላይ ጋሽ ኣቶ በረኸት መሓሪ ናብ መድረኽ ብኸብ ንዕድም
1: ندعو الآن السيد بركات محاري مسؤول التنمية الاقتصادية بمديرية علي الجاش لتقديم كلمات ترحيبية
2: الرأي زخبركا أما حدار زباقاش باركا أمباسادر محمود العروي زخبركا حلافي بوليتيكا وقدية فكدف أتو أحمد طاهر زخبركم حلاف تخفلتات جنافر منيسرتات عزيز السراويت مراحة هايمانوت عدومات أغايشن እንኳዕ ድሓን መጻእኩም ከምኡ ውን እንኳዕ ኣብዚ ክቡር ዕለት በዓል ቅዱስ ዮሃንስ ኣብፀሓኩም እብል ብቐዳምነት ነዚ ምዕሩግ መደብ ኣብ ምድላው ለይትን መዓልትን ከይዕረፉ ላዕልን ታሕትን ክብሉ ዝቕነዩ ኣባላት ኮሚቴታት ህዝቢ ንኡስ ዞባ ላዕላይ ጋሽ ከምኡ ውን ህዝቢ ምምሕዳር ከባቢ ገረንፊት ብልቢ ከመስግን እፈቱ ብምቕፃል ንኡስ ዞባ ላዕላይ ጋሽ ብሰሜን ምስ ንኡስ ዞባ ባሮንቱን ጎኘን ብደቡብ ምስ ኢትዮጵያ ብምዕራብ ምስ ንኡስ ዞባታት ጎልጅን ሃይኮታን ብምብራቕ ምስ ንኡስ ዞባ ሻምብቆ ትዳወብ 26 ምምሕዳር ከባቢታትን 87 ዓድታትን ክህልዋ ከሎ ስፍሓት ናይዚ ንኡስ ዞባ ኣስታት 425,390 ሄክታር ይበጽሕ ካብዚ ክሕረስ ዝኽእል ስፍሓት ኣስታት 124,367 ሄክታር እኳ እንተኾነ ሸፈና ኣግራቡ ልዕሊ 25 ሚታዊት ብምዃኑ ኣብ ሕርሻዊ መዓላ ዝውዕል ዘሎ እንኩላይ እቲ መስናዊ ሕርሻ ወሲካ ማለት እዩ 497 ሄክታር እዩ ኣብ መወዳእታ ንሚኒስትሪ ዜናን ጉጅለ ባህሊ ኣሰርን ካብ ርሑቕ ተጓዓዞም ነዚ መደባትና ንምምዕራግ ኣብዚ ብምርካቦም ብልቢ ከመስግኖም ደሊ ንኹሉ ህዝቢ ኤርትራ ርሑስ በዓል ቅዱስ ዮሃንስ ኮነሉ እምነ ክብርን መጎስን ንሓይልታት ምክልኻል ኤርትራ ዘለኣለማዊ ዝኽድን ሰማዕታትና ዓወት ንሓፋሽ
0: ብምቕፃል ናይ መኽፈት ቃል ንዘቕርበልና ሓላፊ ክፍሊ ባህልን ስፖርትን ዞባ ጋሽ ባርካ ኣቶ እድሪስ ሳልሕ ናብ መድረኽ ብክብር ንዕድም
1: ندعو السيد إدريس صالح مسؤول مفوضية الثقافة والرياضة في إقليم القاش بركة لتقديم كلمة الافتتاح
3: زخ بركة أم حداري زوبا قاش بركة أمباسادر محمود على حروي زخ بركم حلف تخفلتات محبرات قنبار أزازت سراويت عبيت عدن مرحت هايمانوتن حفاش زبي نؤزوبا ሎሚ ክቡር በዓል ቅዱስ ዮሃንስ ነብዕለሉ ዘለና ምምሕዳር ከባቢ ገረንፊት ብፍላይ ልባዊ ምስጋና የቕርብ ሎሚ 11 መስከረም 2026 ክቡር ሃይማኖታዊ በዓል ቅዱስ ዮሃንስ ብምትሕብባር ሚኒስትሪ ዜና ምምሕዳር ዞባ ጋሽ ባርካን ኮሚሽን ባህልን ስፖርትን ኤርትራ ብሃገር ደረጃ ኣብ ንኡስ ዞባ ላዕላይ ጋሽ ምምሕዳር ከባቢ ገረንፊት ብልዑል ድምቀት ነኽብሮ ኣለና በዚ ኣጋጣሚ ንመላእ ህዝቢ ኤርትራ ኣብ ውሽጥን ወፃኢን ዝርከብ ምስ ሓይልታት ምክልኻሉ ብሓፈሻ ህዝቢ ምእምናን ክርስትና ብፍላይ እንቋዕ ኣብዚ ኣብቃዓኩም እብል ናይ ሎሚ ዓመት በዓል ቅዱስ ዮሃንስ ኣብ ድሮ እቲ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ዝፅምበል ዘሎ ዝኽሪ መበል 50

0: ዘሎ 6 ኢልና ንንብቦ። ስለዚ ቁፅርና 1256 ይኸውን። ካብ ዝቀፂልና ብድዕሪ 1005 ኣሃዛት ዘለዎ ዓዲ 10,000። ስለዚ ዓዲ 10,005 ኣሃዛት ኣለዉና። ንኣብነት ኣብዚ ኣብነትና 1, 2, 3 ድሕሪ መፈላለዪ ናይ 1,405 ኣሃዛት ኣለዉና። ዓዲ 10,000 ከነንብቦ ከለና ከመይ ጌርና ነንብቦ? እስክንርኣያ ነዛ ኣብነት እዚኣ መን እዩ ዘንብበለይ? እስካሃ ናንብብያ
1: 61,392
0: ንፍዕቲ ብጣዕሚ ፅቡቅ ጌራ ኣንቢባት ኣላ። ብሓባር ንኸነንብባ ፈለማ ክንደይ ኣሃዛት ኣለዉና? እወ 5። ስለዚ ዓዲ ብዓዲ ክንፈልን ከለና ፈለማ መፈላለዪ ክንገብር ኣለና። መፈላለዪ ንክንገብር 3 ኣሃዝ ምስ ፈቐድና ንዓዲ 100 ካብ ዓዲ 1000 ንፈልዮ። ብድሕር እዚ ኣብ ዓዲ 10,000 ክንደይ ኣለና? 61። ስለዚ 61 ምስ በልና ነዛ መፈላለዪ ንዓዲ ክንደይ ትውክል? ንዓዲ 1000። ስለዚ 61,000 ኢልና ብድሕሪኡ ናብ ዓዲ 100 ንሰክር። ኣብ ዓዲ 100 3 ኣለና። ስለዚ ን3 ናይ ዓዲ 100 ክንፅሕፎ ከለና 300። ኣብ ዓዲ 10 ኸ 9 ኣለና። 9 እውን ናይ ዓዲ 10 ከነንብቦ ከለና 90 ኢልና ንፅሕፍ። ብድሕሪኡ ኣብ ዓዲ 1 ክንደይ ኣለና? እወ 2። ስለዚ 2 ከነንብቦ ከለና ናይ ዓዲ 1 2 ኢልና ንፅሕፍ። ስለዚ ቁፅርና 61,392 ይኸውን። ፍትዋት ተምሃሩ ምሳና ኣለኹም ዶ? ፅቡቅ። ብድሕሪ ዓዲ 10,000 እምበኣር ዓዲ 100,000 ክንርኢ ኢና። ዓዲ 100,000 ኩሉ ግዜ 6 ኣሃዛት ኣለዎ። ነዚ ንክንፈቀድ 1, 2, 3 ድሕሪ መፈላለዪ 4, 5, 6 ኣሃዛት ኣለዎ። ዓዲ 100,000 ከነንብቦ ከለና ከምዚ ንሪኦ ዘለና ብፊደል ክንፅሕፎ ኢና። ነዚ ቁፅሪ እዚ ብፊደል ንክንፅሕፎ ፈለማ በብዓዲ ፈሊና ክንፅሕፍ ኢና። ስለዚ ካብ ዓዲ 100 ዓዲ 1000 ንክንሰግር መፈላለዪ ክንገብር ኣለና። ፍትዋት ተምሃሮ ኩሉ ግዜ ኣብ ዝኾነ ሕቶ መፈላለዪ ንኸተንብቡ ይሕግዘኩም። ስለዚ ኣብ ዓዲ 100,000 290 ኣለና። ስለዚ 290 ምስ በልና ነዚ መፈላለዪ ንዓዲ ክንደይ ይውክል? ንዓዲ 1000። ስለዚ 290,000 ኢልና ብድሕሪኡ ናብ ዓዲ 100 ንሰግር። ኣብ ዓዲ 100 5 ኣለና። 5 ናይ ዓዲ 100 ከነንብቦ ከለና 500 ክንብል ኢና። ካብኡ ቀፂልና ኣብ ዓዲ 14 ስለ ዘሎ ናይ ዓዲ 14 ኢልና ኣብ ዓዲ 1 ኣለና። ስለዚ ንሓደ 1 ኢልና ነንብቦ። ስለዚ ቁፅርና 290,541 ተባሂሉ ይንበር። ብድሕሪ ዓዲ 100,000 ብድሕሪኡ 6 ኣሃዛት ዘለዎ ቁፅሪ ዓዲ ሚልዮን ይበሃል። ከምዚ ንሪኦ ዘለና ናብ ዓዲ ሚልዮን ንክንበፅሕ ፈለማ 3 ኣሃዛት ንፈቅድ። ብድሕሪ ዞም 3 ኣሃዛት መፈላለዪ ንገብር። ብድሕሪኡ 4, 5, 6 ኣሃዛት ፈቒድና እውን ካልኣይ መፈላለዪ ንገብር። 3 ኣሃዝ ምስ ፈቐድና ንዓዲ 1000 ንፈሊ። 6 ኣሃዝ ምስ ፈቐድና ኸ ናብ ዓዲ ሚልዮን ንፈሊ። ስለዚ ዓዲ ሚልዮን ብድሕሪኡ 6 ኣሃዛት ዘለውዎ ቁፅሪ እዩ። ዓዲ ሚልዮን ከመይ ጌርና ነንብቦ? እስከዛ ኣብነት ንመልከት። ፍትዋት ተምሃሮ ነዛ ኣብነት ንኸነንብብ ፈለማ መፈላለዪ ክንገብር ኣለና። ስለዚ መፈላለዪ ንክንገብር ንዓዲ 1000 መፈላለዪ ንክንገብር ክንደይ ኣሃዛት ንፈቅድ? እወ 1, 2, 3 ምስ ፈቐድና ናይ ዓዲ 1000 መፈላለዪ ንገብር። ካብኡ ቀፂልና 4, 5, 6 ኣሃዛት ምስ ፈቐድና ናይ ዓዲ ሚልዮን መፈላለዪ ንገብር።

ስለዚ ንኸነንብብ ኣብ ዓዲ ሚልዮን ሽዱሽተ ኣለና ሽዱሽተ ንፅሕፍ ካብኡ ቀፂልና መፈላለዪ ንዓዲ ሚልዮን ስለዝውክል ሽዱሽተ ሚልዮንን ንብል ኣብ ዓዲ 100,000 ክንደይ ኣለና እወ ኣብ ዓዲ 100,000 115 ኣለና ስለዚ 115 ኢልና ናብ ዓዲ 100 ክንሰግርና ቅድሚኡ ግን መፈላለዪ ኣለና እዚ መፈላለዪ ንዓዲ ክንደይ ይውክል ንዓዲ 1,000 ስለዚ 115,000 ኢልና ኣብ ዓዲ 100 5 ስለ ዘለና 500 ኢልና ኣብ ዓዲ 12 ስለ ዘሎ 20 ኢልና ንፅሕፍ ካብኡ ቀፂልና ኣብ ዓዲ 1 4 ስለ ዘለና 4 ኢልና ንፅሕፍ ስለዚ ቁፅርና 6,000,000 115,000 524 ፍትዋት ተምሃሮ ካብዚ ክንምሃሮ ዝፀንሐና ክሳብ ዓዲ ሚልዮን ዝበፅሑ ቁፅርታት ኣብ መዓልታዊ ሂወትና ንጥቀመሎም ኢና ገለ ካብኦም ክሳብ ዓዲ ሚልዮን ዝበፅሑ ቁፅርታት ኣብ መዓልታዊ ሂወትና ንምቁፃር ገንዘብ ኣህዛብ እንስሳታት ወዘተ ንጥቀመሉ ኢና ከምኡ ውን ንምውድዳር ዝተፈላለዩ ቁፅርታት ንጥቀመሉ ኢና በኣር ካብዚ ክንምሃሮ ዝፀንሐና ነዚ ዕዮ ገዛ ክህበኩም እዩ እዚ ዕዮ ገዛ ነዞም ዝስዕቡ ቁፅርታት ብፊደል ፀሓፉ ስለዚ ነዞም ተዋሂቦምና ዘለዉ ቁፅርታት ብፊደል ፀሓፍዎም ፅሒፍኩም ምስ ወዳእኩምዎ ንዓበይቲ ኣሕዋትኩም ወይ እውን ንስድራኹም ኣርእዎም ፅቡቕ እንተለኹም ፅቡቕ እንተ ደኣ ተጋጊኹም ግን ደጋጊምኩም ስርሕዎ እምበኣር ፍትዋት ተምሃሮ ንሎሚ ዝበልናዮ ትምህርቲ ነዚ ይመስል ነይሩ ኣብ ዝመፅእ ክፋል ብኻልእ ኣርእስቲ ኢና ክንረኽብ ክሳዕ ሽዑ ግን ሰላም ቅነ